0: ኣሲራ ብዓወት ንሓፋሽ ብሓደ ልቢ ዕላማ ምምራሽ እንሆ ስዒባ ምስዓይ ኣርኪብዋ ቅናት ኣደይ ወሪሳ ዘይት ክማህዋዕሮ መነት ሰበና ምክሪ ኣዴታት ከም ነዳዲ ምሰቃፀና ደም ስዋኣ ሰርሲሩ ምስ ዓጠና ተበገስ ኮይኑ ንውሕስ ኩላትና ተበገስ ኮይኑ ንውሕስ ኩላትና ኣብቲ ማህደር ድያ ዘገብታ ምስምያ ንቕሓታ የዕብያ ከምትኽልፅ ድያ ንህላው መትሓርያ እነህትኮ ዋርሳይተይሰምያ እነህትኮ ዋርሳይተይሰምያ ከም ሓሸዋ ብምልኣት ተባራዒ ዘንጊ ጅግነታ ብዘገምታ ቐጻዒ ከም ራሕሲ ኽራማ ዘጥልል ሰማዒ ነጐድጓድ ድምፂ ናይ ትርንታ ህፁፅ መስታ ምስ ፈጣር ማሕታ ወራሲ ታሪክ ምስሊ ቐዳሞት ሓቒቕ መዓምታ ዘይተነፅፍ ሓሞት ንመስዋዕት እምበር ዘይተፈጥረት ሞት ንመስዋዕት እምበር ዘይተፈጥረት ሞት ዓወት ንሓፋሽ ህእያ ህእያ ገጻ ክለዋወጥ ድሩዕተኣ ማደኣ ንእለቱ ክቕንጠጥ ዘይወግሕ ዝመስል ሰጊራቶ ኮብታ ጋሚ ጋሚ ዝኸደኖ ከፊትካዮ በርጫታ ብርሃን ካኣግምኣ ጋሊህዩ ዓብለ ጭልጩ ገጻ ንቅዓ በርህዩ በርህሎ ገጻ እምብዛ ደሚቑ ወገጊኢሉ ከም ፀሓይ በሪቑ ክራማት መሲሉ ኣብ መስሚሱ ጠሊ በርህሎ ገጻ ዓይና ተኸሒሉ ልዳብ ቤታ ሰቲ ክንስነስ ካኩይቶ ርጋፃ ስብሩ ክምንቆስ ዝደሚየ ዓጋራ ዳግም ክሕደስ ወላሕላሕ ኢሉ ወዙ ተመሊሱ ሕውቓኣ ዘጎበጠ ተኣሊሎ መንዳዕታ ተይጊሑ ጠርዩ ዝባናት መንዳዕታ ኣብዚ ዳስና ፅነትካ ኮይናትልካ መርዓት ኣብዚ ዳናስና ፅነትካ ኮይናትልካ መርዓት ኣነ
1: ኣነ ንዘይ ዓርፍ ዛዕባ ዘይመዩ ኸይድሕሉ ከኣቱ ዛሬባ ዘይመዩ ኸይድሕሉ ቆላሕቲ ዘይወርድ ካብ ማእገር ተወርሶ ኮይኑዎ ካብ ናብዝዘናገር ማህላቦ ኮይኑዎ ፈፂምካ ዘይስገር ከም ሜርምዋ ወሬታቶም ፈንቀር ዘይተዓርፍ ዛዕባ ሓንቲ ቓል እንዳር መፁ ፍረን ዘይብላ እንቃዕ እንዳርሃፁ ትኽዝድሙ ኾይኑ መዘንጋዓና ፅንፁ ብስቕታ ናብስ ውስጦም ተናዊፁ ብስቕታ ናብስ ውስጦም ተተናዊፁ ኣንበሳ ዋዚሙ ብቓል ተገኒሩ መረዋሕ ሓሪሙ እምባ ተዳዊሑ እጅገ ሰብሲቡ ንደጉቶም ርሑ ዛዕባኦም ቀይሮም ሰላም ንጭብሑ ክሳድ ገመል ዕቲ ናይ ምስሪ ስቡባ ግብየ በሊሕ ፅፍሪ ነብሪ ብሙ ዝመፆ ዝፀፋዕ ናህሪ ከም መንጉዳ ገመል ሩሑ እንዳዓንገለ ስግር ዘይቋምት እንዳማቱ ሓኸለ ስግር

Yeah, but,

ሰላምታና ይብፃሕኩም። ኣብ ርሑቕን ቀረባን ኣብ ውሽጢ ወፃእን ትርከቡ ክቡራትን ክቡራን ተኸታተልትና ከመይ ቀኒኹም ናትራ ናባኹም ዘብለሉ ሰዓት ኣኺሎሞ ክሳብ ፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕሶታትና ኣብ ንኡስ መደብና ዘዋርት ካሜራ ኣብ ፅባሕ ዝእንገድ ማለት እዩ ዓለማዊ መዓልቲ ትንባኾ። እዚ ማለት ዓለምና ካብ ምትካኽ ሽጋራ ነፃ ክትከውን ከም ዘለዋ ዘዘኻኸር መዓልቲ ብዛዕባኡ ዝልስስ ትሕሶ መደብ ክህልወና እዩ። ኣብ ንኡስ መደብና ዓለምትና ጥበብ ከምዚ ክንዕዘቦ ዝቐንና ፅቡቅ ናፅነት ንምድማቕ ብዙሓት ፍርያቶም ክፈሪቐን እዮም። ብጥበብ መልክዕ ንበሎ፣ ብስፖርት፣ ብልምዓታዊ ዕዮታት ብኩሉ ክፅምበልቀኒ እዩ። ኣብ ፅቡቅ ናፅነት ዝቐርቡ ወይ ድማ ኣብ ቅንያት ናፅነት ዝቐርቡ ጥበባዊ ዕዮታት ከመይ ምስሉ ብሓባር ክንዕዘብ ኢና። ብዘይ ካዚ ንኡስ መደብና ፍኖተ ህይወት ኣብ ንዕዘቦ ዓረዛ ዝረኸብናዮ ኣብነታዊ መምህር ኣበርክትኡ ክንከታተል ኢልና ተኸታታይ ድራማሳ እውን ክምፋን ክሊፑን ኣካ ትሕሶ መደብና እዮም። ቅድሚ ኩሉ ግን ከምትወትሩ ንገብሮ ትሕሶ መደብና ብደርፊ ክፍልም እሞ ናብዛ ተቐፀል ደርፊ እየ ከስግረኩም ንሰናይ ምክትታል

ብምቕፃል ንኡስ መደብና ዓለም ስነ ጥበብ ተቐሪባላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፅምብል ናፅነት ዝግበሩ ሰፀባዊ ዕዮታት ከመይ መስሉ ብሓባር ክልካተሉ ምና ከተቕርበልና ማለት እዩ። ፌሩዝ ቢና ኣብ ፅምብል ናፅነት ገሊኡ ብልምዓታዊ ዕዮታት፣ ገሊኡ ብስፖርታዊ ነጥፈታት፣ ገሊኡ ድማ ብጥበባዊ ዕዮታት ይፈርዩ። ኣብ ጥበብ ድማ ቅብኣ፣ ቅርፃ፣ ደርፊ፣ ድራማታት ብዙሕ ክነልዕል ንኽእል ኢና። ኣብ ቅነ ናፅነት ዝግበሩ ነቲ በዓል ትምህ ድማ ዝእንገዱ ነጥፈታት ከመይ መስሉ ብሓባር ንከታተል። ናብ ፌሩዝ ቢናም ከስክረኩም ሰነ ምክትታል

ነዛ ዝተፈለየ ብሄርን ሃይማኖትን ሓቂፋ ትርከብ ዘለና ሃገርና ማዕረት መብዝሑ ዝተፈለየ ናብራን ቋንቋን ዘለዎ ሕብረተሰብ ዝኣከበት እያ። ነዛ ብ9 ብሄራት ቆይማ ብባሕሪ ዝማዕረገት ሃገርና ነቲ ብዙሕ ሕብርታት ኣብ ሓደ ምስማር ከም ሓንቲ ሃገር ኮይና ክትቀውም ካብ ዘኽእላ ሓደ ነገር ድማ ስነ ጥበብ እዩ። ሓይሊ ስነ ጥበብ ነቲ ርሑቕ ዝቕርብ እዩ፣ ነቲ ዝነድድ እውን ዘብርህ እዩ። ስነ ጥበባዊ ምስትምቓር ልክዕ ከምቲ ነተንፍሶ ኣየር ብነፃ ዝተዋህበና ተውህቦ እዩ። ነቲ ዝተዋሃበካ ተውህቦ ለሊኻ ኣብ ተግባራዊ ዒልካ ነፍስኻን ኣብ ዙርያኻ ዘለዉ ሰባትን ምሕጓስ ድማ ገለ ካብ ትፅቢት ዝግበር ንጥፈታት እዩ። ስነ ጥበብ ብሞያ ዘቕበበ ዓውዲ ምዃኑ እውን ንኣእምሮኻ ዘቐልል ምሪፅካ ቋንቋ፣ ብሄር፣ ሃይማኖት ከይበልካ ክተሰማቕሮን ክትነብሮን ዝሕግዘካ ዓውዲ ምዃኑ እውን ክዝንጋዕ የብሉን። ንተስፋ ምቑራፅ፣ ምስቁርቃር፣ ንሕርቃን፣ ንጉህን፣ ንምስምሳልን ፈውሶም ካበድ እዩ። ኣብ ዓለም ዘለዉ ሓኻይም ንብዙሕ ዓመታት ተመራሚሮም ፈውሲዞም ጸጋማውያን ኣጋጣሚታት ክረኽቡ ይከኣሉን። ገለ ድማ ፈውሲ ክረኽቡ ተበጊሶምን ክንሶም ንነብሶም ኣብዞም ጸገባት ክዕለብጡ ዝረኸብዋ እውን ውሕሎት ኣይኮኑን። በዚ ድማ ክንዲ ዝተመራመሩ እውን ተተመራመሩ ካብቲ ልክዓዎ መልሲ ኣዝዮም እዮም ርሒቖም። እንተኾነ ግን ህድእ ዝበለ ሙዚቃን ንዓይኒ ብዝስሕቡ ሕብርታት ተጠቂሞም ዘዳለውዎም ቅብኣም ነዞም ኣሉታውያን ሽግራት ኣብ ሓደ መዓልቲ ጥራይ ዘይኮነ ኣብ ውሕዳት ካልኢታት ክፈትሖምን ከም ዝርስዑ ክገብሮም ይኽእል እዩ። እዚ ነገር እዚ ኣህጉር፣ ሃገር፣ ዞባ፣ ከተማ ከይፈለኻ ኣብ ኩሉ ብሓደ ዘጋጥምን ካብቶም ኣገረምቲ ፍጻሜታትን ክሳብ ዝኾነ ስነ ጥበብ ፈውስቶም ዝሓየሉ ሕማማትን ተተባህለ እውን ኣጋነኑ ኣይኮነን። ስነ ጥበብ ዓለም ለኻዊ ቋንቋ እንተተባህለ እውን ካብ ሓቂ ምውፃእ ኣይኮነን። ወዲ ሰብ ምሳብ ዓለም ዘለዉ ተፈጥሮውያን ነገራት ተላልዩ ብዛዕባ ከባቢኡ ክሓስብን ከስተውዕልን ምስ ጀመረ ትሒዝዩ ምስ ስነ ጥበብ ተላልዩ። ጌና ቋንቋ ከይተላመደ ናይ ከባቢኡ ዜማ ኣፅኒዑ፣ ጌና ፅሑፍ ከይተምሃረ እውን ብዝሕዞ ምሕንጣጥን ሓሳባቱ ብስእሊ ምግላፅን ለሚዱ። እዚ ምዕባለ ዝደሊ ዝነበረ ምትእስሳር እውን ድሕሪ ግዜ ክምዕብልን ክዓብን ግዜ ይወሰደሉን። ነቲ ቋንቋ ከይመለኽካ ዜማ ከባቢኻ ዝለመድካሉ ከም ዓብ ዓውዲ ኣቒሙን ተፈጥራዊ ድምፅታት ኣኪቡን ንዝተፈላለየ ግጥምታት መሰነይታ ኮይኑ ዝስዕብ ዜማ ክበሃል በቂዑ። ነቲ በተን ዘይጎበዛ ኣዳውና ብዝሓዝናዮ ንሕንጥጠሉ ዝነበርና እውን ብሕብርታት ኣሰኒዩ ካብ ብኣፍ ብኣዳውካ ሓሳባትካ ክትገልፅ ተባሂሉ ንቕብኣ እውን ቀረበልና።

ስለዚ ስነ ጥበብ ከም ኣካልና ህይወትና ኮይኑ ምሳና ካብ ዝነብር ነዊሕ ዓመታት ኣቕፂሩ እንተበልና ምግናን ኣይኮነን። በዚ መንፅር ድማ ነቲ ኣብ ነብሱ ክዕቆብ ዝደሊ ሰብ እንኮ መልሱ ስነ ጥበብ ጥራዩ፣ ነቲ ካብ ልቡ ዘስተመቕር ሰብ ኣብ ውቅያኖስ ባሕሪ ስነ ጥበብ እናሓንበሰ ኣብ ካልእ ፕላኔት ከም ዘለዉ እዩ ዝውፅር። መሳርሒ ሙዚቃ ተሓንጊጡ እናተፃወተ ኣዓይንቱ ዘይርኢ ኣእዛን እውን ዘይሰምዕ እቲ ዝበዝሐ እዩ። ሕብርታት ኣቃሚሙን መልከይ ተጠቂሙን ምስ ቋንቋ ልቡ ዝሰመረ ቀባይ ኣብ ቅድሚኡ መድፍዕ እውን እንተተተኮሰ ዘይክሰምዕ ይኽእል እዩ። ኣብ ኣእምርኡ ብዝሰኣለው ቅርፂ ዝተዳለወ ቅራፃይ ኣብ ሓደ ፀቢብ ኩርናዕ ንደቃያቅ ጥራይ ዘይኮነ ንመዓልትታት እውን ክሰርሕ ይኽእል እዩ። ምክንያቱ ቋንቋ ልቢ ዋኑኡ ጥራይ ስለ ደድምፆ እዩ። እዚ ቋንቋ እዚ ድማ ስነ ጥበብ ተባሂሉ ካብ ስመት ሒዙ ንሃገርና ሓሊፉ ነዚ ዓለም እውን ተቆፃፂርዋ ይርከብ። ኩሎም ዓይነታት ስነ ጥበብ ኣወዳዲርካ ሓደ ካብ ሓደ ይበልፅ ክትብሎም ዝኽእሉ ይኮኑን፣ ኩሎም ንኣስተማቐሪኦም ሓደ እዮም። ምክንያቱ እቲ ካብ መሳርሒ ሙዚቃታት ሓደ ሒዙ ዝፃወድሎ ሙዚቀኛ ካብቲ ፔሮ ሒዙ ዝሕንጥጥ ደራሳይ ዝፈለየ የለን። ክልቲኦም እቲ ዝተሰቕልሉ ቁፅሪ ናይ ኣውቶቡስ ዳኣ ዝተፈለየ ይኹን እምበር ጉዕዝኦምን ኣገባብ ኣዘዋውሮኦምን ግን ነቲ ናይ ውሽጦም ተሃነኦም ዝሰውፅኡ ድማ ብደስታ ተኸቢቦም ነቲ ፍቕሮም ዝገልፅሉ ሞይኦም ተሓንጊጦም ይነብሩ። ኣብ ዘለናዮ ቅንያት ብድሙቕ ኣበዓዕላ ዝበዓል መበል 35 ዓመት በዓል ናፅነት ሃገርና እውን ገለ ካብቲ በብወገኖም ስነ ጥበባውያን ተራ ስነ ጥበብ ዘንፀባርቕሉ በዓል እዩ ዝነበረ። ስነ ጥበብ ከም ስፍሓቱ ሓቢሮም ክሰርሕሉን ኣብ ዝጅምርሉ ዘብርህዎ ብርሃን ቀሊል ኣይኮነን። ከመይ እንተበልና ስነ ጥበብ ከከም ዓውዱ ብዙሕ ተዓዛብን ኣድናቕን ዘለዎ ዓብ ዓውዲ ብምዃኑ እዩ። ነዛ ቀዲሙ ዝተገልፀ ባህላ ናይ ስነ ጥበብ እውን ኣብዚ ቅንያት ብዝቐረቡ ኣጋጣሚታት ገሊፅና ስነ ጥበብ ሃገርና ከመይ ከም ዝነበረ ክንገልፅ ክንፍትን።

እዛ ኸም መንእሰይ ድሮ 35 ዓመት ኣቝፂራ ዘላ ሃገርና ንስነ ጥበብ ካብ ትላለዮ ውሑድ ግዜ ኣቝፀረትን ነቲ ብገዛእቲ ይኹን ብኻልእ መንገዲ ዝተላለየቶ ዓውዲ ስነ ጥበብ ምስክር ናይ ጽንዓትን ተወፋይነትን ብምጥቃም ኣብ ግዜ ብረታዊ ቓልሲ እውን ዓብዪ ግደ ዝነበሮ ምዃኑ ዝዝንጋዕ ኣይኮነን።

ሓንበሺ ብዝበለፀ ናይ ካልኦት ሃገራት ዕላማን ናፅነት ብምግባር ስነ ጥበብ ኪንዮ ምዝንጋዕን ሕማማት ምፍዋስን ነዛ ሎሚ ነተንፍሳ ዘለና ናፅነት ክትመፅእ እውን ዓብተራ ዝነበሮ ከም ዝኾነ እውን ብብዙሕ መንገዲ ኣብ ታሪክ ሰፊሩ ንረኽቡ ሓቂ እዩ

ስለዚ ስነ ጥበብ ማዕሪና ንፅምብልና ፅነት እናዘለለት ክሳብ ዕሊ ግባዩ እንተበልና ምክናን ኣይኮነን። ከመይሲ ኣብ ሳሕል ዝወፈረ ብብረቱ ኣብ በዓትታት ሳሕል ዝነበረ ድማ ገለ ብብርዑ ገለ ብድምፁ ገለ ድማ ብሕብርታት ተጠቂሙ ስለ ናፅነት ዝተዋግአ ውሑድ ስለ ዘይኮነ እዩ። ነዚ ኣብ ብረታዊ ቃልሲ 30 ዓመት ድሕሪኡ ድማ 35 ዓመት ናይ ሰላምን ረሃዋን እዋናት ከም ዝሕለፈት ክተረጋግፅ እውን ስነ ጥበብ ሃገርና ከምዚ ክንዕዘቦ ዝቐነና ብዝተፈላለዩ መንገድታት ሓጎሳን ዝነበረ ቃልስን ከተንፀባረቕ ዘሕለፈቶ ፃዕሪ ቀሊል ከም ዘይኮነ ምግማት ኣይከብድን። ነቶም ነዝረዚን በዓል ከድምቑ ካብ ዝቐረቡ ነገራት እውን ካብ ብዙሓት ገለ ክንገልጽ ክንፍትን። ጎደናታት ኣስመራ ጌና ወርሕን ክተርፎ ቅራጻይ ስርሑ ዘንጸባረቐሉ ግዜ እዩ ዝኸውን። ነቶም ንብርሃን ከመንጭው ዝተተኽሉ ዓንድታት ኣድና ቅዲ ብምውፃእ ጎደና ሓርነት ዘወቅብሉ ግዜ ብምዃኑ እውን ገለ ካብቶም ኣቐዲሞም ኣብ ዓይኒ ፀንበልቲ ዝቐርቡ ንዝመፅእ በዓል እውን ማዕረ ክንደይ ድልዋት ክንከውን ከም ዝግባእ ዘተንብህ ስነ ጥበባዊ ስራሕ እዩ። ብሓደ በሪሆም ጎደና ከድምቑ ኣብ ትዕዘበሉ እውን ነቲ ጸልማት ግዜ ብብርሃን ምትክኡ ካብ ዝገልፁ ኣገደስቲ ነገራት እዮም። ጎደናታት ምስ ምድምቑ ኣብ ስሙን ናይ በዓል ናፅነት ንዝቐርቡ ኣድነቕቲ ምርኢታት ዝዳልውን ብድሙቕ መልክዕ ንዕኦም ዘቕርቡ ድምፃውያንን ካልኦትንን ጎሲናዮም ክንሓልፍ ካብ ዘይንደሊ እዮም። ብተወሳኺ ንኡሳን ዘቦታት ብምምሕዳራት ተወኪለን ገላፂ ምስላዊ ትርኢት ብምቕራብ እውን ህዝቢ ሓገሱ ብጥበባዊ መንገዲ ንክገልፅ ዝቐርብ ካርኒቫል እውን ካብቶም መዓልቲ ናፅነት ሃገርና ምቕራቡ ደወል ዝድውሉ መደባት ናይ ሃገርና እዮም። ካብተን ነቲ ሓደ ዓይነት ክዳን ተኸቲለን ከበሮ ሒዘን ብሓገዝ ዘላ ኣዴታት ጀሚርካ ክሳብቶም ባንዴራ ሒዞም ሓገሶም ዝገልፁ ህፃውንቲ እውን ንቕንያቱ ዘድምቑ ነገራት እዮም። ውህደት ናይ ባንዴራዊ ሕብርታትን ሙዚቃን ሳዕሲዒትን ቅብኣን ቅርፃን እውን ተሳንዮም ሓደ ቓል ዘድምፅሉ ፅምብል እዩ። ንሱ ኸዓ ናፅነት ዝብል እዩ። እዞም ነቲ ቀንዲ መዓልቲ በዓል ናፅነት ንምብዓል ዘወናውኑ መደባት ምስ ተዛዘሙ ስዒቦም ዝመፁ እቶም ነቲ ቀዳሚት መዓልቲ ናፅነት ከማዕርጉ ተባሂሎም ንወርሓት ኣብ ስታድዮም ክላመዱ ዝወርሑ ተምሃሮ ኤሮቢክስ እውን ካብቶም ቀንዲ ንድምቀት በዓልና ተራዘለዎም ኣባላት ስነጥበብ እዮም። ብሓደ ሙዚቃን ብሓደ ቁፅርን ሰሚሮም ኣብ ሜዳ ስታድዮም ኣስመራ ክወዛወዙን ክትዕዘቡን ዝሓለፍዎ ልምምድን ድኻምን ምርዳእ ኣይከብድን። ማዕሪ እውን ድኻሞም ፍረ ክረኽቡ ተባሂሉ ብልብሲ ዘማዕረጎም ምሁራት ናይ ቅዲ ክዳን እውን ንዓውዲ ቅዲ ክዳን ኣብ ምፅምባል ናፅነት ኢዳ ክዝርግሕ ኣኽኢሎማ እዮም። ኣብ ስነ ጥበብ ኩሎም ዓውድታት ማዕረ ክንደይ ስኒት ከም ዘለዎም ዘንፀባርቑሉ ምርኢት ኤሮቢክስ እውን ሳዕሲዒት፣ ሙዚቃ፣ ድምፂ፣ ልብስን ካልእን ብሓደ ሰሚሮም ናፅነት ከንፀባርቑ ንዕዘበሉ ዓውዲ እዩ። በዚ መንገዲ እውን ኣብ ስታድዮም ኣስመራ ዝቐረበ መደብ ብሕብርታትን ዝተፈላለዩ ሙያታትን ብሄራትን ዝደመቐ ኣቀራርባ ክኸውን ዘኽኣሎ እቲ ብምውሃድ ሕብርታት ዝፍለጥ ቀብኣይ እውን ኣነ እውን ግደይ ከበርክቴ ክብልን ክመስል ብተወሳኣይ ወይ እውን ተላሃያይ ብምስናይ ስርሑ ካብ ምቕረብ ኣይድሓረን።

ቅንያት ናጽነት ኩሉ ስነ ጥበበኛ እጃሙ ዘበርክተሉን ኣብ ዝተፈለየ ግዜን ቦታን ንረኽቦም ሞያታት እውን ኣብ ሓደ ቦታ ብሓደ ንኹሎም ዓውድታት ስነ ጥበብ ነስተማቐረሉን ብምዃኑ ድምቀቱ ዘጉልሐ ሓቂ እዩ። ስነ ጥበብ ሃገርና ብፅንዓት ክሳብ ሎሚ ብምፅናሕ ብዙሕ ስራሓትን ሃገራዊ መግለፂታትን ዘበረክተ ክሳብ ዝኾነ ኣብ ዝረዚም በዓል እውን ናፅነት ሃገርና ብወትሩ ዘይፈርስ ፅንዓት ወሕስና ከም ንሕሉ ብዝገልፅ መንገድታት ከም ዝቐረቡ እውን ዝዝከር እዩ። እቲ ኣብ ሃገርና ኮይንና ዘድመፅናዮ ድምፂ ሰላም እውን ዶባ ሰጊሩ ኣብ መላ ዓለም ዝተሰምዐን ንዓውዲ ስነ ጥበብ ተደሪቱ ዘይተርፍ ቋንቋ ናይ ዓለምና ምዃኑ ዘረጋግፅ

ዝፍፀን እዩ። ስለዚ እውን ስነ ጥበብ ሃገርና እያ፣ ሃገርና እውን ስነ ጥበብ እያ። ነቲ ሓጎስ ይኹን ሓዘን ብዝግባእ ብምግላፅ ስምዒት ናይ ህዝብን ሃገርን ዘንፀባርቕ ስለ ዝኾነ እውን ስነ ጥበብ ሲ ህዝቢ እዩ። ህዝቢ እውን ምንጭ ናይ ስነ ጥበብ እዩ። ሓደ ካብቲ ሓደ ከይተነፃፀሉ ብሓደ ድምፂ ዘድምፁ ብምዃኖም እውን ክሳብ ሎሚ ብፅንዓት ክሰርሑ ካብ ንዕዘሞም እዩ።

0: ናፍራን ይኹም ኣብ ምክታል ትርከቡ። ብምቕፃል ድማ ንኡስ መደብና ፍኖተ ህይወት ተቐሪባላ። ሎሚ ፍኖተ ህይወትና ጋዜጠኛና ፍፁም ክፍለ ማርያም ናብ ንኡ ዘባ ዓረዛት ተንቀሳቂሱ ዝረኸቦ ኣብነታዊ መምህር እናባና ከብሎይ ኩሉ ግዜ ኣብ መደባትና ኣብነታውን መምሃራን ንሶም ዝፈጥርዎ ፅልዋን ንሶም ዘበርክቱ ኣበርክቶም ክትዕዘቡን ከለኹም ናይ ቀደም ዝነበሩ መምሃራና ንዝክር ንኸውንና ኣብ ሂወትና ጥብላሕታ ዝፈጠሩልና ወይ ድማ ሂወትና ዝቀይሩልና ወይ ድማ ንዓና ዝኸውን ንዓና ዝጠቅም ዕላማ ክንሕዝ ዝገበርና መምሃራት ንዝክሮም ንኸውን ኢና እንታይ ረኽቦም ሽልማት መሃብናዮም እውን ንብል ንኸውን ኢና። እዚ ዝስዕቢ መምህር እምበዓር ብኣብነት ዝጥቀስ መምህር እዩ። ንተምሃርኡ ድማ ፅዋ ክሕድር ዝኽእል መምህር እዩ ሞ ንተዓዘቦ ስለኾነ ኣብርክትን ከመ ይመስል ናብ ፍፁም ክፍለ ማርያም ከስክረብኩም እየ ሰናይ ምክታል።
1: ፈነዊ ኤርቲቪ ምክትል ትርከቡ ዝኸርኮም ተዓዘብትና ከመይ ትውዕሉ ሎሚ ሓሙስ 4 ሰነ ሰዓት 5 ዝተዳለዉ ዜናታት ሽን ወፃን ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ ንዕድም ኣዲብ ዓብዱ ምስ ኣቅራቤት ቋንቋ ምልክት ኣብረት ተወልደ ብምዃኑ ኢና ፈለማ ኣርእስተ ዜና። ኣብ ዞባ ማእከል ኣብ ናይ ናፅነት ዓመታት ዓበይቲ ሕተቅርፃ መደባት ከም ተተግበሩ ተገሊጹ። ኣብ ምዞባ ፈልቂ ዝካየድ ዘሎ ቁፅፅር ኣብ ምስሳን ኣግራብ እንስሳ ዘገዳምን እወታ ውፅኢት ይርከብ ኣሎ። መበል 35 ዓመት ናፅነት ኣብ ኣውስትራልያ ኒውዚላንድን

0: ጀርመን ብልዑል ማዕርግ ተፀምቢሉ ህንድን ቬኔዙላን ንግዲ ወፍርን ፀዓትን ኣብ ዝርከብዎም ሓያሎ ፅላታት ክተሓጋገዛ ተሰማሚዐን። ሩስያ ረብዓይ ወለዶ ምዃኑ ዝገለፀቶ ክሩዝ ሚሳይል ካብ ሳማሪን ከም ዝፈተነት ሓቢራ። ናይጀርያ ኒጀርን ኣልጀርያን መስርሕ ህንፀት ሓበራዊ መስመር ባህርያዊ ጋዝ ከበግሳ ተሰማሚዐን። ዝርዝር ዜና ኣብ ዝሓለፈ 35 ናይ ናፅነት ዓመታት ኣብ ዞባ ማእከል ዓበይቲ ሕተዋርፃዊ መደባት ከም ተተግበሩ ተገሊጡ። ወኪል ሪና ናተን ዕብዮም መልክዕ ፀብጻብ ንዘዳለዎ ትሕዝቶ ያሲን ሳልሕ ክቐርቦ እዩ።
1: ዞባ ማእከል ኣብ ናይ ናፅነት ዓመታት ዓበይቲ ትሕተ ቅርፃዊ መደባት ከም እተተግብረ ሓለፍቲ ክፍሊ ህንፃው ልምዓት ገሊፆም። ሓላፊ ጨንፈር ካልኣይ ደረጃ ፅርግያታት ኢንጂነር ምስግና ስቲፋኖስ ኣብ ዝሃቦ ሓበሬታ ኣብ ከተማ ኣስመራ ብልዕሊ 286 ሚልዮን ናቕፋ 131 ኪሎ ሜትር ፅርግያታት ክፅገን ከሎ ብልዕሊ 279 ሚልዮን ናቕፋ ድማ 48 ኪሎ ሜትር ሓድሽ ናይ ቅጥረን ፅርግያታት ከም እተሰርሐ ኣፍሊጡ። ብዘይካዚ ኣብ በለዛ ድርፎ ማይ ጮሆትን ጉልዕን ብድምር 24 ኪሎ ሜትር ናይ ሓመድ ፅርግያታት ብ43 ሚልዮን ናቕፋ ክህነፅ ከሎ ንጤሳን ኣብ ወፃኢን ዝነብሩ ዜጋታትን ኣብ ዝተዓደለ መሬት 1.3 ቢልዮን ናቕፋ ወፃኢ ከም እተገብረ ብኣስታት 30 ሚልዮን ናቕፋ ድማ ልዕሊ 78,000 ትርቢዒት ሜትሮ መንገዲ ኣጋር ከም እተሰርሐን ከም እተፀገነን ሓቢሩ። ሓላፊ ጨንፈር ሕርሻዊ ትሕተ ቅርፂ ኢንጂነር ኣብርሃም ዳኒኤል በጎኑ 44 ዲጋታትን 24 ራህያታትን ክስራሓ ከለዋ 17 ዲጋታት ተፀጊነንን መጠን ዝሕዝኦ ማይ ከም ዝዓቢ ስለ ዝተገብረ ስፍሓት ብመስኖ ዝለምዕ መሬት ካብ 232 ሄክታር ናብ 2,000 ሄክታር ከም ዝበረኸ ኣረዲዩ። ሓላፊ ጨንፈር ዲዛይንን መቆፅፃር ኣባይትን ህንፃታትን ኣርክቴክት መስፍን መሓሪ ብግዱ ኣብ ምፅዳቕ ንድፍን ፈቓድን መትሕልላፍ ንብረትን መንበሪ ብቕዓትን ከምኡውን ምሕደራ ፕሮጀክትታትን ምክትታል ጉዳያት ህንፃታትን ሓያል ንጥፈታት ከም እተሰላሰለ ኣፍሊጡ። በዚ መሰረት 23,858 ንድፊ ህንፃታት ክፀድቕ ከሎ ልዕሊ 66,000 ናይ ፅገና ፍቓድ ከም እተዋሃበ 15,312 ናይ መንበሪ ብቕዓት ወረቐት ምስክር ከም እተዓደለ ከምኡውን ኣስታት 33,000 ድማ ንድፍታት ከም እተዳለወ ኣነፂሩ። ብዘይካዚ 41 ኣብያተ ትምህርት 2 ከማዊ ሆስፒታል 3 ማእከላት ጥዕናን 7 መደበራት ጥዕናን ከም እተሰርሓ እቲ ካብ ክፍሊ ህንፃው ልምዓት ዞባ ማእከል ዝተረኽበ ሓበሬታ ኣፍሊጡ።
0: ኣብ ንዞባ መውልቂ ምትሕባር ህዝቢ ሓይልታት ምክልሃልን ኣባላት ቁፅር ኣግራብ እንሳ ዘገዳምን ዝካየድ ዘሎ ልዑል ፃዕሪ ኣብ ምስሳን ሃብቲ ገረብ እንሳ ዘገዳምን እወታ ውፅኢት ይርከቦኹም ዘሎ ተሓቢሩ። ወኪል በዓል ስልጣን ኣግራም እንሳ ዘገዳምን ኣብቲ ንኦ ዘባ ኣቶ ጉዕሽ ተወልደ ነይሪ ናብ ዝሃባ ሓበሬታ ጎንጎን እቲ ናይ ሓልዋ ስራሕ ንቓሓት ሕብረተሰብ ክምንባል ዝውደብ ጎስጓሳትን ኣስተምሮታትን እውን ዘይነዓቕ ኣስተዋፅኦ ከም ዝገበረ ብምጥቃስ ዘይሓላፍነታዊ ተግባራት እናጎደለ ብምምፁ ሸፈና ኣግራብን ህላዊ እንስሳታት ዘገዳምን ናብ ንቡር ይምለስ ከም ዘሎ ገሊፆም። ምሕደራት ከባቢ ደንበጤረር፣ ፈውሊና፣ ትኹል፣ እንዳባ ምናስ፣ ሊባን፣ ዓዲ ፀፀር፣ ዓምደቦ ድማ ጀጃሕን ጎናይ ሳግላን ኣብ ምቁፃር ምስሳን ሃብቲ ገረብ እንሳ ዘገዳም ብኣብነት ዝጥቀሱ ምዃኖም ዝሓበር ኣቶ ጉዕሽ ኣብ ገለ ከባቢታት ብሸለልትነት ጓሶ ዝኽሰት ሓደጋታት ባርዕ ሓዊ ኣብ ኣግራብ እንሳ ዘገዳምን መጋህጫታትን ከቢድ ጉድኣት ይውርድ ከም ዘሎ ዕቱብ ጥንቃቐታት ክግበር ድማ ኣተሓሳሲቦም። ኣባላት ቁፅር ኣግራብ እንሳ ዘገዳምን ኣብ ምሕደራት ከባቢ ፈውሊና ብወገኖም ኣግራብን እንሳ ዘገዳምን ናብ ንቡር ንምላስ ምስ ህዝቢ ብምትሕባር ዝካየድዎ ዘለዉ ልዑል ናይ ምቁፃር ስራሕ ውፅኢቱ ኣባይታ ይረአ ብምህላው ብዛ ሓይሊ ክሰርሑ ከም ዝተባብዖም ገሊፆም። ኣብ ንዞባ መልቂ ኣብ ቁፅር ኣግራብ እንሳ ዘገዳምን ዝተዋፈሩ ብጠቕላላ 31 ኣባላት ኣለዉ። መበል 35 ዓመት ናፅነት ኣብ ኣውስትራልያን ኒውዚላንድን ከምኡውን ኣብ ዝተፈላለዩ ከተማታት ጀርመን ብልዑል ማዕርግ ተፀምቢሉ ከካበቱ ዝበዛሓና ሓበሬታ ኣርሴ ማስመሮም ኣዋሂዳቶላ።
2: ኣብ ኣውስትራልያ ኤርትራውያን ነበርቲ ከተማታት መልበርን፣ ሲድኒ፣ ፐርዝ፣ ብሪዝቤን፣ ኣደላይድ፣ ሆባርትን ሎንሴስትን ነበርቲ ዝተፈላለያ ከተማታት ኒውዚላንድ ድማ ብሓባር ኣብ ከተማ ወሊንግተን መበል 35 ዓመት በዓል ናፅነት ፅንዓትና ዋሕስና ብዝብል ቴማ ፀንቢሎም። ኣብ ከተማ መልበርን ኣብ ዝተኻየደ ብርክት ዝበሉ ዜጋታትን ዕድመ ዝተገብረሎም ኣጋይሽን ዝተሳተፍዎ ፅምብል ጠቕላሊ ቆንስል ኣብ ኣውስትራልያ ኣቶ እንድርያስ ኣብርሃም ኣብ ዘስምዖ ቃል ናፅነት ኤርትራ ፍረ ፅንዓትን መስዋእትነትን ስለ ዝኾነ ዓመት መፀ ብዓበይ

0: ሓበን ከም ዝፅምበል ብምጥቃስ ነፍሲ ወከፍ ዜጋ ብዝሃለ ወይሃሉ ሕድሪ ሰማእታቱ ከኽብር ከም ዝግባእ ኣገንዚቦም። ኣቶ እንድርያስ ኣስዒቡ ህዝቢ ኤርትራ ድሕሪ ናፅነት እውን እንትኾነ ንኩሉ ዘጋጠሞ ተፃብኦታት ብፅንዓት ምኪቱ ዓበይቲ መደባት ልምዓት ከም ዝሰላሰለ ብምጥቃስ ምስጢር ህላወናን ዓወትናን ፅንዓትናን ሓድነትናን ስለዝኾነ እዚ ክብርታት እዚ ናብ ወለዶታት ንክሰርፅ ማሕበረ ኮማትን ስድራ ቤታትን ብዕቱብ ክሰርሑ ተላብዮም። ኣቦ እምበር ማሕበረ ኮም ቪክቶርያ ቶኪዳኖ ጉንበት ብወገኑ ንመላእ ህዝቢ ኤርትራን ሓይልታት ምክልኻሉን ዮውሃና ድሕሪ ምባል እቲ መደብ ንክዕወት ኣበርክቶ ንዝገበሩ ኣመስጊኖም። ኣብቲ ኣጋጣሚ ንሃገራዊት ጋንታ ኤርትራ ወኪሎም ኣብ መፀረይ ግጥም ዋንጫ ኣፍሪቃ ተሳቲፎም ዓወት ንዘመዝገቡ ተፃወቲ ናይ ምስጋና ወረቐት ክዕደል እንከሎ ነቲ ፅምብል ንምድማቕ ዝተዳለወ ስነ ጥበባዊ መሰናድኦታት ቀሪቦም። ብዘካዚ ባንዴራ ኤርትራ ብ24 ጉንበት ኣብ ሕምብርቲ ከተማ መልበርና ኣብ ዝርከብ ፌደሬሽን ስኩር ተሰቂላ ከተንበልብል ውዒላ። እዚ ከምዚ ኢል እንከሎ ጠቕላላ ቆንስል ኤርትራ ብኣውስትራልያ ኣቶ እንድርያስ ኣብርሃምን ቀዳማይ ፀሓፊ ኣቶ ያሲን ዑመርን ህዝባዊ ሰሚናር ከም ዘካየዱ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጦም። ብኻልእ ወገን ኣብ ጀርመን ከተማታት ካርልስሩህ፣ ብሌፌልድ፣ ጊሰን፣ ዳርምሽታትን ካልኦትን በዓል ናፅነት ብድምቀት ተፀንቢሎም። ኣብዚ ብሃገራዊ ሽማግለ ከተማታት ዝተዳለወ ስነስርዓት መልእኽቲ ዮውሃና ሃገራዊ ሽማግለ ጀርመን ቀሪቦም። መበል 35 ዓመት ፅምብል ናፅነት ኤርትራ ኣብ ሃገረ ጀርመን ኣብ ልዕሊ 30 ከተማታት እዩ ተፀንቢሉ።
1: ኣብ ኮሌጅ ንግድን ማሕበራዊ ስነፍልጠትን ከምኡውን ኮሌጅ ምህንድስና ቴክኖሎጂ ብሞያ ዝሰልጠኑ ልዕሊ 400 ተማሃሮ ተመሪቖም። ወኪል ኤሪና ዳንኤል ወልዱን ዘዳልዎ ፀብጻብ ሚካኤል ሓድጉ ክቅርቦ እዩ።
2: ሃማመት ዞባ ሳዋን ትካላት ላዕለዎት ትምህርትን ምስ ኮሌጅ ንግድን ማሕበራዊ ስነፍልጠትን ከምኡ እውን ኮሌጅ ምህንድስናን ቴክኖሎጂን ብምትሕባር ንሰለስተ ዋርሕ ብሞያ ዘሰልጠኖም ልዕሊ 400 ተምሃሮ ብሓደን 3 ሰነ ተመሪቖም። ሰልጠንቲ 123 ደቂ ኣንስትዮ ዝርከቦም 236 ተምሃሮ ኮሌጅ ንግድን ማሕበራዊ ስነፍልጠትን፣ 93 ደቂ ኣንስትዮ ዝርከቦም 180 ድማ ተምሃሮ ኮሌጅ ምህንድስናን ቴክኖሎጂን እዮም። ብሓደ ሰነ ዝተመረቑ ተምሃሮ ኮሌጅ ንግድን ማሕበራዊ ስነፍልጠትን 37 ብቋንቋ ምልክት 41 ብምትካል ፀሓው ፀዓት፣ 37 ብቴክኖሎጂ ኮምፒውተር፣ 21 ብኤሌክትሮኒክስ፣ 44 ብምትካል ድሽ፣ 56 ድማ ብግራፊክስ ዝሰልጠኑ ምዃኖም ተሓቢሩ። ኣብቲ ስነ ስርዓት ዲን ናይቲ ኮሌጅ ዶክተር ስቴፋኖስ ሃይለማርያም ኣብ ዝሃቦ ቃል ብቑዕ ፍልጠት ዝዓጠቐ ንቑሑን ዝተወደበን መንሰይ ኣብ ጉዕዞ ምዕባለ ሃገር መሪሕ ተራ ከም ዝፃወት ብምጥቃስ ኣብ መጻኢ ተመሳሳሊ ስልጠናታት ክቕፅላ ተሓሳሲቡ። ብሰለስተ ሰነ ኣብ ኮሌጅ ምህንድስናን ቴክኖሎጂን ኣብ ዝተኻየደ ስነ ስርዓት ዝተመረቑ ድማ 36 ብቋንቋ ምልክት፣ 79 ብስነ ሒሳብ፣ 22 ብቋንቋ ዓረብ፣ 43 ድማ ብግራፊክስ ብክልሲ ሓሳብን ግብርን ዝተሰነየ ስልጠና ዝቐሰሙ እዮም። ኣብ ሃማመት ዞባ ሳዋን ትካላት ላዕለዋይ ትምህርትን ሓላፊ ፕሮጀክት ኣቶ ሜሮን ኣብርሃም ኣብ ዘስምዖ ቃል ሰልጠንቲ ንዝቐሰሞ ሞያ ብግብራዊ ዕዮ ክድርዕዎን ናብ መዛንኦም ክሕልፍዎን ተላብዩ።
1: ኣብ ዞባ ደቡብ ኣቕሒ ባሕሪ ንቕሓት መንእሰያት ንምድራኽ ዝዓለመ ኣብ ኣገዳስነትን ብድሆታትን ሰብ ሰርሖ ብልሒ ማለት ኤኣይ ዘተኮረ ሰሚናር ብክልተ ሰነን መንእሰያት ሰራሕተኛታት ተዋሂቦ። ኣብቲ ኣብ ከተማ ዓሰብ ዝተካየደ ሰሚናር ካብ ጀርመን ዝመፀ ክኢላ ዲጂታላዊ ግራፊክስ ኣቶ ዘካርያስ ቴድሮስ ሰብ ሰርሖ ብልሕን ማሕበራዊ መራኸቢታትን በፂሕዎ ዘለዎ ደረጃ ከምኡውን ኣብ ቀረባ መፅእ ክብፃሕ ዝኽእል ምዕባለ ብኣብነታት ዝተሰነየ ሰፊሕ መብርሂ ድሕሪ ምሃብ ቁጠባዊ፣ ባህላዊ፣ ፖለቲካውን ድሕነታውን ፋይዳን ሳዕቤናትን ሰብ ሰርሖ ብልሒ ዘርዚሩ። መንእሰያት ብፍላይ ቶም ኣብ ኣካደሚያዊ ትምህርቲ ኣብ ድሓን ደረጃ ከም ዝርከቡ ኣብዚ ዓውዲ እዚ ብንቕሓት ክነጥፉን ንመሳርሕቶም ኮነ መዛንኦም ብቦታ ክፀልዉን ዘዘኻኽር ኣቶ ዘካርያስ መንእሰያት ምስ ሰብ ሰርሖ ብልሒ ዘላለየሉ ባይታ ክፍጠር ተላብዮም። ሳተፍቲ ብግድኦም ተመሳሳሊ ሰሚናራትን ኣስተምሮታትን ክካየድ ተላብዮም። ፖሊስ ኤርትራ ንወርሕን ክልተ ሰሙንን ምፅገና ኤሌክትሮኒክስ ዘሰልጠኖም ኣባላቱ 29 ጉንበት ኣመሪቆ እቲ ብክልሲ ሓሳብን ግብርን ዝተዋሃበ ስልጠና ፅገና ኮምፒተር፣ ፎቶኮፒየርን ፕሪንተርን ከምኡውን ምርባብ ኮምፒተራት ዘጠቃለለ እዩ ነይሩ። ኣብ ማእኸላይ ቤት ፅሕፈት ፖሊስ ኣብ ዝተካየደ ናይ መመረቕታት ስነስርዓት ሓላፍ ጨንፈር ሓፈሻዊ ኣገልግሎት ሌተናል ኮሎኔል ደበብሳይ ተኽሉ ዝሃቦ ሓበሬታ ሰልጠንቲ ኣብ መላእ ሃገር ካብ ዝርከባ መደበራት ፖሊስ ከምኡውን ካብ ማእኸላይ ቤት ፅሕፈት ፖሊስ ተዋፅኡ ምዃኖም ገሊጹ። ሓላፊ ኣካል ፅገና ሓፈሻዊ ኤሌክትሮኒክስ ኣቶ ብርሃን ቢቶ ብወገኑ እቲ ስልጠና መበገሰ ከም ዝኾነ ብምጥቃስ ሰልጠንቲ ዝቐሰምዎ ትምህርቲ ንዘጋጥም ሕፅረት ክኢላታት ንምቅላል ኣብ ስሉጥነት ስራሕ ኣበርክቶ ከም ዝገብሩ ፅኑዕ እምነቱ ገሊጹ። ዝኽርኩም ተዓዘብቲ ስዕብ ዜናታት ውፃኢ ደጊምና ንምክተልኩም ብክብርና ህንድን ቬኔዙላን ንግዲ ወፍርን ፀዓትን ኣብ ዝርከቦም ሓያሉ ፅላታት ክተሓጋገዛ ተስማሚዐን። እቲ ስምዒ ካብ 3 ክሳብ 7 ሰነ ኣብ ህንዲ ዑደት ፍፅም ዘላ ግዜያዊት ፕረዚደንት ቬኔዙላ ዴላሲ ሮድሪገዝ ሎሚ 4 ሰነ ምስ ቀዳማይ ሚኒስትር ናሬንድራ ሞዲን ካልኦት ሰመዝን ህንዲ ኣብ ዘካየደቶ ዝርርብ ተበፂሑ መሰረት ብከተማ ኒውደልስ ተኸተመ ስምዕ ህንድን መጠን ካብ ቬኔዙላ

800 ነዳዲ ክትዕብዮ ምዃና ትፈሊጡ ኣሎ። ህንዲ ብዝሓለፈ ወርሒ ጉንበት ካብ ቬኔዙላ ዕለታዊ ኣስታት 430 በርሚል ነዳዲ ከም ዝዓደገ ዝጠቐሱ ፀብጻባት ንኣሜሪካ ተኸቲላ ዝበዝሐ መጠን ዝዓደገት ካልኦት ሃገር ከም ዝኾነት የረድኡ። ኣሜሪካ ካብ ቬኔዙላ ነዳዲ ኣብ ልዕሊ ዝዕድጋ ሃገራት ናይ 25 ሚታዊ ተወሳኺ ቀረፅ ወሲና ምፅናሓ ዝፍለጥ ኮይኑ እቲ ስጉምቲ ካብ ወርሒ ለካቲት ናይዚ ዓመት ብኸፊል ከም ትላዕለ ይጥቀስ። ኣሜሪካ ፈለማ 226 ኣብ ልዕሊ ቬኔዙላ ወታደራዊ ስጉምቲ ድሕሪ ምውሳዳ ንመስርሕ መሸጣ ነዳድታ ሃገር በዕላ ተካይዶ ከም ዘላ ዝፍለጥ እዩ። ሩስያ ረብዓይ ወለዶ ምዃኑ ዝገለፀቶ ክሩዝ ሚሳይል ካብ ሳብማሪን ከም ዝፈተነት ሓቢራ። እዚ 200 ኪሎ ሜትር ንዘሎ ዕላማ ከጥቅዕ ዝኽእል ዘመናዊ ሚሳይል ኣብ ዝሓለፈ ሳለስቲ ባሕሪ ኣርክቲክ ዕውት ፈተና ከም ተካይደሉ ሚኒስትሪ ምክልኻል ሩስያ ገሊፁ። እቲ ሚሳይል ኣካል ተሃገሩ ወታደራዊ ኣቕማድ ንድንፋዕ ትገብሮ ዘላ ገዚፍ ወፍሪ ምዃኑ እቲ ሚኒስትሪ ኣረድዩ። ሩስያ ብዝሓለፈ ቀረባ ሳምንታት ኣስታ 35,000 ኪሎ ሜትር ክውንጨፍ ዝኽእል ሚሳይል ከም ዝፈተነት ዝዝከር እዩ። ምስፍሕፋሕ ኪዳን ሰሜን ኣትላንቲክ ኔቶ ወታደራዊ ኣቕማ ክተደልድል ከም ዝተፈባያ ሩስያ እትገልጽ። ናይጀርያ ኒጀርን ኣልጀርያን መስርሕ ህንፀት ብግዛኣተን ኣቢሉ ናብ ማእከላይ ባሕሪ ዝፅንበር መስመር ባህር ኣውጋዝ ከበግሳ ተሰማሚዐን። ሰለስተን ሃገራት ነቲ እስትራቴጂካዊ መስመር ንምስራሕ ኣብ 2009 ከም እተሰማምዓ ዝፍለጥ ኮይኑ ተግባራውነቱ ተደናጊሙ ዝንሆ ዝግለጽ። እዚ ናይ ልዕሊ 13 ቢልዮን ዶላር ግዙፍ ፕሮጀክት ምስ ተዛዝመ ዕለታዊ ልዕሊ 30 ቢልዮን ሜትሮ ኩቦ ባህር ኣውጋዝ ክመሓላለፍ ከም ዝኽእል ይእመት። በዚ ድማ ገለ ሃገራት ኤሮፓውን ተጠቀምቲ ናይቲ ማእከላይ ባሕሪ ዝስንጥቕ መስመር ክኾና ከም ዝኽእል ኣይጥቀስ። መስርሕ ህንፀት ናይዚ ካብ ናይጀርያ ዝብገስን ኣስታት 4130 ኪሎ ሜትር ዝንውሓትን መስመር ክሳብ 229 ክዛዝም ትፅኢት ይግበር። ኣልጀርያ ድሮ ነቲ ልዕሊ 200 ኪሎ ሜትር ዝግመት ብፅሒታ ክትሃንፅ ከም ዝጀመረ ተፈሊጡሎ። ናይጀርያ 1940 ኪሎ ሜትር፣ ኒጀር ድማ ነቲ ዝተረፈ ልዕሊ 840 ኪሎ ሜትር ክሰርሓ እዩ ኣብ ስምዕ ተበፂሑ ዘሎ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ ምስ ኢራን ዝካየድ ዘሎ ዝርርብ ብፅቡቅ ይቕፅል ከም ዘሎ ናብ መወዳእታ ናይ ሰሙን ስምዕ ክብፃሕ ከም ዝኽእል ኣሚቱ። እቲ ስምዕ ኢራን ኒኩሌስ ኣብ ኣፅዋር ከይትውንን ከይተማዕብልን ዝኾነ ካልእ መንገዲ ከይትረክብን ዝዓግት ምዃኑ ዝሓበረ ፕረዚደንት ትራምፕ እቲ ስምዕ ምስ ተኸተመ እስትራቴጂያዊ መስመር መፃዊ ሃርሙዝ ብቕፅበት ከም ዝኽፈታ ነፂሩ። እዚ ከምዚ ኢሉ እንከሎ ሚኒስተር ጉዳያት ውፃእ ኢራን ዓባስ ኢራቅጂ ዋላ እኳ መስመራት ርክብ ክፉት እንተሃለወ ምስ ኣሜሪካ ዝካየድ ዝርርብ ገስጋስ ከምዘይረአየ ኣፍሊጡሎ። ብዘካዚ ኢራን ኣብ ልዕሊ መሻርክቲ ኣሜሪካ ዝኾነ ሃገራት ወሽመጥ ዓረብ ዘካየደቱ መጥቃዕቲ ናይ ነፍሰ ምክልኻል ስጉምቲ ከም ዝኾነ ሚኒስተር ኢራቅጂ ሓቢሩ። ሓልዋ ሰሮ ኢራን ከመልሰ ግብሪ ናይቲ ብኣሜሪካ ኣብ ልዕሊ ደሴት ቀሸም ዝፈፀም መጥቃዕቲ ኣብ ኩዌትን ባሕሬንን ኣብ ልዕሊ ዝርከብ ወታደራዊ ዒላማታት ኣሜሪካ ናይ ሰብ ኣልቦ ነፈርቲ ሚሳይላት መጥቃዕቲ ከም ዘካየደ ዝፍለጥ እዩ። ይኹን እምበር ሓልዋ ሰሮ ኢራን ንሃገራዊ ማዕርፎ ነፈርቲ ኩዌት ዒላማ ዝገብረ መጥቃዕቲ ካይዱ ተባሂሉ ንዝተጋውሐ ወረ ብምንፃግ ካብ ኣሜሪካ ብዝተተኮሰ ፓትሪዮት ሚሳይል ከም ተሃርመ ሓቢሩ ኣሎ። ሊባኖስን እስራኤልን ናብ መንጎኦን ዝተበፅሐ ስምዕ ምቁራፅ ተኽሲ ንምትግባር ተሰማሚዐን። ዝተገልፀ ወከልቲ ክልትኤን ሃገራት መንጎኝነት ኣሜሪካ ትማለስ ሰለስተ ስነብ ከተማ ዋሽንግተን ናብ ዘካይድዎ ራብዓይ ዙርያ ዝርርብ እዩ። እቲ ስምዕ ምንቅስቃስ ሕዝቡላህን ካልኦት ዕጡቃትን ካብ ደባዊ ሊባኖስ ጠቕሊሎም ክወፁን መጥቃዕታቶም ደው ከብሉን ዝጠልብ እዩ። እስራኤልን ሊባኖስን ኣብ ኩሉ መድያዊ ስምዕ ንምብፃሕ ዝዓለመ ሓምሻይ ዙርያ ፖለቲካውን ፀጥታውን ዝርርብ ኣብ መወዳእታ ናይ ዝወርሒ ከካይዳ መደብ ተታሒዙሎ። ክልትኤን ሃገራት ብ1415 ጉንበት ኣብ ከተማ ዋሽንግተን ኣብ ዘካየደዎ ሳልሳይ ዙርያ ዝርርብ ኣብ መንጎኦን ዝተበፅሐ ግዜያዊ ስምዕ ምቁራፅ ተወሲ ብ45 መዓልታት ከም ዘናውሖ ዝዝከር እዩ። ይኹን እምበር እስራኤል ነቲ ስምዕ ብተደጋጋሚ ክትሕሶ ከም ዝፀንሐት እያ ትውቀስ። እስራኤል ካብ መጀመርያ ወርሒ መጋቢት 2026 ኣብ ልዕሊ ሊባኖስ ክተካይዶ ብፅንሐት መጥቃዕትታት ልዕሊ 3500 ሰባት ከም ዝሞቱን ልዕሊ 10,000 ከም ዝቆሰሉን ፀብጻባት ይሕብሩ። ባይቶ ፀጥታ ውድብ ሕብራት ሃገራት ንክልተ ዓመታት ዝነጥፋ 5 ሓደስቲ ዘይቆምቲ ኣባላት ፀንቢሩ። በዚ መሰረት ዚምባብዌ፣ ኦስትሪያ፣ ትሪንዳድን ቶቤጎን፣ ክርጊስታንን ፖርቱጋልን፣ ዴንማርክን፣ ግሪክ፣ ፓኪስታን፣ ፓናማን ሶማልያን ብምትካእ ካብ መጀመርያ 2027 ክሳብ መወዳእታ 2028 ዘይቆምቲ ኣባላት ናይቲ ባይቶ ኮይነን ከገልግላ የን። ሓሙሽተን ሃገራት ዓለማዊ ቁጠባዊ ዲፕሎማሲ ፀጥታውን ክሊማዊ ምድሆታት ንምካት ከም ስርሓ ሓቢረን ኣለዋ። እዚ ከምዚ ኢሉ እንከሎ ሚኒስተር ጉዳያት ውፃእ ባንግላዴሽ ዶክተር ከሊሉር ራሕማን መበል 81 ፕረዚደንት ሓፈሻዊ ባይቶ ውድብ ሕብራት ሃገራት ኮይኑ ተመሪፁሎም። ሓሙሽተ ካብ ኣባላት ባይቶ ፀጥታ ማለት ኣሜሪካ፣ ሩስያ፣ ቻይና፣ ብሪጣንያን ፈረንሳን ቆምቲ ክኾና ከልዋ ዝተረፈ 10 ግና ነሱ ወከፍ 2 ዓመት ብሓደስቲ ዝትከኣ ዘይቆምቲ ምዃነን ይፍለጥ። ባይቶ ፀጥታ ሕብራት ሃገራት ኣህጉራዊ ሕጊ ብምኽባር ዞባውን ዓለማውን ሰላም ከውሕስ ዝተመዘዘ ኣካል እኳ እንተኾነ ብፀቢብ ረብሓታት ናይ ቆፍ መሰል ዘለዎን ቆምቲ ኣባላት ሓላፍነቱ ብግቡእ ክተግብር ከም ዘይፀንሐ እዩ ዝውቀስ። ፈረንሳን ሃንጋርን ክልታዊ እስትራቴጂያዊ ሽርክነት ንምስራት ዝዓለመ ዝርርብ ክጅምራ ኣብ ስምዕ በፂሐን። ስምዕ ዝተበፅሐ ፕረዚደንት ፈረንሳ ኢማኑኤል ማክሮንን ቀዳማይ ሚኒስትር ሃንጋሪ ፒተር ማግያርን ትማል ሰለስተ ስነ ኣብ ከተማ ፓሪስ ኣብ ዘካየደዎ ርክብ እዮም። ፕረዚደንት ኢማኑኤል ማክሮን እቲ እስትራቴጂያዊ ሽርክነት ኣብ መዳያት ምክልኻል፣ ኒኩሌሳዊ ፀዓት፣ ኢንዳስትሪ፣ ህዋ፣ ሕርሻ፣ ቁጠባ፣ ትምህርትን ባህልን ዝካየድ ምትሕባር ከም

ተስፍሑን ከም ዘገልግሎን ገሊጹ። ዜካዚ ነቲ ኣብ 991 ኣብ መንጎ ክልትኤን ሃገራት ዝበፅሐ ውዕል ምርድዳእን ምሕዝነትን ዝሕድስን ዘመናዊ ዝገብርን ምዃኑ ፕረዚደንት ማክሮን ተወሳኺ ሓቢሩ። ቅድማይ ሚኒስትር ፔት ማጌር ብወገኑ ፈረንሳ ቀንዲ ቁጠባዊት መሻረክቲ ሃገሩ ከም ዝኾነት ብምሕባር ኣስታት 45,000 ሃንጋራውያን ኣብ ኩባንያታት ፈረንሳ ከም ዝሰርሑ ኣነፂሩ። እዚ ከምዚ ኢሉ እንከሎ ክልቲኦም መራሕቲ ኣብ ጉዳይ ደገፍ ንዩክሬን ተወዳዳርነት ኤሮጳዊ ሕብረት ፀጥታን ምክልኻልን ከም እትመያይጡ ተቓሊሑ። ዜናታት ምዛም ኣርስታ ዜና ክደግመልኩም። ኣብ ዞባ ማእከል ኣብ ናይ ናፅነት ዓመታት ዓበይቲ ሕተቅርፃ መደባት ከም ተተግብሩ ተገሊጹ። ኣብ ንዞባ ሙልቂ ዝካየድ ዘሎ ቁፅፅር ኣብ ስሳን ኣግራብ እንስሳ ዘገዳምን እወታ ውፅኢት ይርከበሎ። መበል 35 ዓመት ናፅነት ኣብ ኣውስትራልያ፣ ኒውዚላንድን ጀርመንን ብልዑል ማዕርግ ተፀምቢሉ። ህንድን ቬኔዙላን ንግዲ ወፍርን ፀዓትን ኣብ ዝርከቦም ሓያሎ ጥላታት ክተሓጋግዛ ተስማሚዐን። ሩስያ ናብ ዓይወለዶ ምዃኑ ዝገለፀቶ ክሩዝ ሚሳይል ካብ ሳን ማሪን ከም ዝፈተነት ሓቢራ። ናይጀርያ፣ ኒጀርን ኣልጀርያን መስርሕ ህንፀት ሓበራዊ መስመር ባህርያዊ ጋዝ ከበግሳ ተሰማሚዐን። ባርከ ሰወርኩም ተዓዘብቲ ሓፈሻዊ ዜናታት ኣብ ስዛዚምሎ ስለምክታልኩም ንመስግን ምስትረፍ መድባትና ንሓድገኩም ቦገና ብሩክምሸት

0: እዚ ህዝቢ እዚ ከምቶም ኣብሩባ ደቂሶም ማይ ዝጸሙ ኣሕዛብ ኣይኮነ ህርኩትን ጻዕራምን ህዝቢ እዩ።
1: እዚ ህዝቢ ናይ ኢዱ ይረኸበን መሬት ዓዶቦይ ኣራግጽ ሓዊ እግሮም በዚሕዎ
2: እንታይ እዩ እሞ ዝግበሮ?
1: ዝግበር ዳኣ መሊኡ።
0: እዚ ህዝቢ እዚ ሰለስተ ጸላእት እዮም ዘለዎ።
2: መነ መን ኢና እሞ ክንብል? ንመን እቲኻስ ንመን እዩ ዝዕደጎዎ? ኣጋሪ ምና እኳ ዩደሎ
0: ፋልማይ ባህሪ ዝፈጠሮ ድርቂ
2: ሕራይ ካልኣይ ከ
0: ፈጣሪ ዝሰደዶም በጣ እቲ ሳልሳይ ከዓ ባዕሎም ዝመፁ ገዛእቲ
1: እዚኦም እዮምቶም ቀንዲ ጸላእትና። እቲ ናይ ተፈጥሮ ንቕበሎ ወይ ንቕይሮ፣ እቲ ሰብ ዝፈጠሮ ግን ንጸራርጎ።
2: ነዚ ክንዲ እምባ ዝኸውን ሓይሊ ዘለዎ ቈጺርካ ዘይውዳእ ሽሾ ሰራዊትሲ ክንጸራርጎ
1: ጸሪግና ዎ ንጐሕፈታ
2: ግሬም ጽቡቕ እምበር
1: ኣታ ተነፋሕ።
2: እቲ ቐሎ መልኣኽካ ኮነኣይ ፍጹም ኣይፈትወን እዩ፣ ፍጹም ኣይብርኸን እዩ። ኣነ ደቀደልካ
1: ብቁፅበል ስለል ወረኻበይ ዝተፈጥረ እዙ
0: እዚሲ ዓይናህናን እዩ
1: እፍፍ
0: ናይዚ ነገር ጡብ ተበልካዮ ኣብ ጭሕምኻ ኾይኑ ደሓን ደሓን ንሕደጎሞ ንኺ ናብ ጉዳይና ንእቶ
1: እንታይ ከሎ ሓድሽ ነገር
0: መልእኽተኛ ሰዲዶም ገብሩ እብሉን ኣለዉ።
1: እዚ ሞ ይከውንን እዩ ዓይኒ ግብርን ኣይፋልዩ መልስና ወረኸሎ ገና ኣብ ስፍራና ሰራውሮም ከየስፋሕፍሑ ካብ መሬትና ጸራሪግና ሩባ ኸነሳግሮም ኢና ነጋሪት ወቕዕና ኩሉ ጐበዝ ካብሩርን ፋሩርን ክተት ክንብሎ ኢና ነዞም ከይሓረሱ ዝበልዑ ከም መፍለስ ሓመድ ድፋጮም ክነልሕሶም ኢና።
2: ኣየ ሰብኣይ
0: ናይ መንዳኣ ክትወስድ ወዲ መንዲኻ ንኣቦታትካን ኣብሓጐታትካን እምበር ወዲ ቶም ኣንበሳ ዘጕርዑ ንጐት ሓርማ ዘጽዑ ኣርካናት እንዲኻ

ኣጀኹ ዘጓለ ደጊም ተዓዊቶም እዮም ደቃትና ጸላኢ ጭሩእ ደጒሉ ሩባ ተሳጊር እዩ ዘሎ መሬት ብደቃ እሾኻ ክንቀሰላ ግዜ ኣኺሉ እዩ

0: መጀመሪያ ሽሜ ህያብ ታክለልኪ ይበሃል። ተማሪት ሻድሻይ ክፍሌ ድማር ነቲ ዘለዎ ንዕና ንኸረድእ ዝገብሮ ፃዕሪ ንኸበርትዖ ካብዚ ዘለዎ ከዓ ክቕፅሎ ከም ዘለዎ
1: መጀመርያ ስመይ ስሙስሙን ጣዕሚ ይበሃል። ኣብ ኳሕሶ እየ ውዕለና እምበር መብራብርሃም ዘርዚርካ ይውደአን ውዕለታቱ
2: ንዝገብረልካ ወይ ግበረሉ ወይ ንገረሉ ከም ዝበሃል። እዞም ክትሰምዕዎም ዝፀናሕኩም ተምሃሮ እውን ካብቲ ዕድሎት ሕብረተሰብና ዝኾነ ምምስጋን ኣይወፁን። ስለ ዝኾነ ድማ ብዘይ ምስልካይ ፍልጠት ንዝመገቦም መምህሮም ኣመስጊኖም ንኣመስጋናይ ሂቦሞ ዘለዉ። ብሉፅ ምዃን ረኻቢኡ ዝረኽቦ ዓብ ፀጋ እንተኮይኑ ንዕኡ ምውናን ድማ ሓያል ፃዕሪ ዝሓትት ገዚፍ ዕማም እዩ። ምኽንያቱ ኣብ ዙርያኻ ብዙሓት ምሳኻ ዝወዳደሩ ናይ ስራሕ ብፆትካ ስለ ዘለዉ። እዚ ሕጂ እንዛረበሉ መምህር ኣብርሃም ፀሓየ ኣብ ንኡ ዘባ ዓረዛ ቤት ትምህርቲ ኣሰር ኣብ መምሃርን ምስትምሃርን ተዋፊሩ ዝርከብ መምህር እዩ። ንሱ ካብ ኮሌጅ ሓመልማሎ ብናይ ዲፕሎማ መዓርግ ድሕሪ ምምራቑ ካብ 2016 ስጋብ ሕጂ ኣብ ብዙሓት ኣብያተ ትምህርቲ ብትግሃትን ተወፋይነትን ዝዓየ ዘሎ ኣብነታዊ መምህር እውን እዩ። ስለ ዝኾነ ድማ ንጻዕሩን ተገዳስነቱን ዝምስክር ኣብ ዓመት 2024-2025 ካብ ሚኒስትር ትምህርቲ ንኡዘቦ ዓረዛ ናይ ኣብነታዊ መምህር ኣፍልጦ ዝህብ ምስክር ወረቐት ዝረኸበ መምህር እውን እዩ።
3: መምህር ማለት ንሓደ ሕብረተሰብ ክቕይር ኢሉ

0: ዝብገስ ወይ ነቲ ከባቢ ካብ ሓደ ዘይንፁር ብርሃን ናብ ውልሕ ዝበለ ብርሃን ከብፅሖ ኢሉ ዝብገስ ወይ ዝፅዕር ሰራሕተኛ ይጥራ ይበልካ።
1: ኣብ መዓልታዊ ሂወትና እንግልገለሎም ብዙሓት ሞያታት እዮም ዘለዉ ኣብ ንሓድሕዶም ብምፅ

0: ኣግ ንሓደ ሰብ እዮ መጀመርታ ገለ ነገር ክገብሮ ድኽእል ወይ ብሕማቅ ክገብሮ ድኽእል ብድሕሪኡ ግን ገለ ምእላይ ክመፁ እዩ ማለት እዩ ኣብ መምህር ተመፂና ግን ሕብረተሰብ ሙሉእ እንድሕር ክውክሎ ይኽእል እዩ ማለት እንድሕር ጌጋ ንድሕር ክከይድቲ ኮይኑ ማለት እዩ ሓፈሻዊ ግን ኣብቲ ስነ ምግባርን ሞያን ነቲ ሞያ ምናልባት ከም ንብሎ ዘለና ተማሂርከ ያ ክትመፅእ ትኽእል ኢኻ ምምሃር ወይ ምፍላጥን ነቲ ስነ ምግባር ምክታልን ግን በቦይኒ እዩ ሕጂ ኣብ ስነ ምግባር መጀመርታ መምህር ኣርኣያ ወይ ከዓ ሞዴል ናይ ሕብረተሰብ ብምሉኡ ናይ ተምሃሮ ጥራይ ዘይኮነ ናይ ሕብረተሰብ ብምሉኡ ክኸውን ኣለዎ ማለት ኣብዚ ከባቢ ዋላ ክዘውር ወይ ክትወፅእ ከለካ ውን ብኩሉ ተጠማቲ ኢካ ትኸውን ማለት እዩ ክንደይ ዓይኒ የን ምሳኻ ዝውዕል ኣብዚ ምስ ተምሃሮ ትውዕል ከለካ ኣብዚ ሞዴል ናቶም ኮንካ ንሕር ኬድካ እቲ ተምሃራይ ናይ ለውጢ ክኸውን ክእል እዩ እምበር ኣብ ገለገለ ዘየለይ ክኸውኒ ሓደሓደ ናዳሽ ነቲ ሞያ ተማሂሮሞ ክመፁ ክእል እዮም ኣብ ስነ ምግባር ተመፂና ግን ካብ ኣለባብሳኻ ኣቀማቐማኻ ኩሉ ኣካየዳኻ ዘራርበኻ ክሳብ ብእሩም ኣገባብ ክኸይድ ከም ዘለዎ ዝለዓለ ኣብቲ ስነ ምግባር ናይ መምህር ማለት እዩ ምክንያቱ ብኩሉ ተጠማት ስለ ዝኾንከ
1: ሓደ መምህር ኣብ ክፍሊ ኣብ ዝኣትወሉን ካብ ክፍሊ ኣብ ዝወፃሉን ዘርእዮም ጥበያትን ምቁፅፃራትን ኣብ ዕብት ናይቶም ዝፈርዩ ተምሃሮ ኣገዳሲ እዩ ከም ኣገላልፃ መምህር ኣብርሃም ኣብ ምትሕላፍ ፍልጠትን ምቁፅፃር እቶም ኣብ ክፍሊ ትምህሮም ዘለካ ተምሃሮን ኣገዳሲ እዩ
0: ሕጂ ኣብዚ ቤት ትምህርቲ እኳ ሓገዝ ናይ ኮሚተን ቤት ትምህርትን ኣሎ ኮሚተታት ካብ ኮሚተ ክፍሊ ጀሚርካ ኣለዉ ናብዚ ቤት ትምህርቲ ንሳቶም ዝከታተልዎ ይበዝሕ ክሳብ ኣብ ክላስ ምሳና ይኣትዉ እዮም ኣብዚ ቤት ትምህርቲ ኣብ ክላስ መፂኦም ተምሃሮ ይከታተሉ ከመይ ኣለኹም ይብልዎም እታ ዘላ ነገር ኣብዚኣ እቶም ወለድን እቶም መምሃራን ማዕርኢካ ትፈለጥ ማለት እዩ ሕጂ ካብኦ ፍለይ ዝበለ ግን ንሕና ኣነ ኣብዚ ቤት ትምህርቲ ዝጥቀመሉ ሓፈሻዊ ዋላቱ ዝነበርክዎ እውን እቶም ተምሃሮ ንበይነይ ጥራይ ኮን ክንዛረብ ጉጅላዊ መፅናዕት ኣለዉ ኣብቲ ክላስ እውን ነቶም ቁሩብ ዝኹም ዝበሉ ናቶም ሊደር ኣለዎ ንዖም ክረድእ ለዩ ዝኽእሉ ተምሃሮ ኣለዉ ማለት እዩ ሓንቲ ጉጅለ 5-6 ተምሃሮ ንሕር ኣለዋ ኣብታ ጉጅለ ሳ ከም መምህር ኮይኑ ከረድኦም ዝኽእል ተምሃራይ ኣሎ ጉጅላዊ መፅናዕቲ እውን ኣብ ገዝኦም ኮይዶም ገብሩ ከም ዘለዎም ኣለና
1: ብዘይካዚ መብዛሕትኦም ኣምሃራን ምስቲ ዝምህርዎ ዘለዉ ዓይነታት ትምህርትን ደረጃ ብቕዓት ናይቶም ተምሃሮን ዝኸደ ቅዲ ወይ ሚላ ኣመሃራ ይጥቀሙ እዮም
0: ካልእ እውን ኣንፃር እብረ እናፀዋዕኻ ወይ ቀዳሚ ሰንበት እናፀዋዕና እውን ንረድኦም ኢና ማለት እዩ ሕጂ ሓፈሻዊ እቶም ንፉዓት እቶም ማእከሎት እቶም ቁሩብ ትሕት ዝበሉ ተማዛዚኖም ክኸዱ ከም ዘለዎም በዚ ኣገባብ ናብ ማዕረ ክመፅልና ኢልና ዝቃለሰሉ ማለት እዩ ሓፈሻዊ ግን ኣብ መሳለጥያ ምህሮ ተጠቂምና ንኸዶ እዮም ቀንዲ ስለ ዝርዱና ኣነ ኣብ እየ ዘድህብ ማለት እዩ ኣብ ዲቪዥዋል ኣብዚ ቤት ትምህርቲ ኣለና ኣብ ዲቪዥዋል ከዓ ንጥቀም ማለት እዩ ኣብ ክንዲ ብመግለፂ ጥራይ ኣብኡ ከለዉ ሰሚዖም ጥራይ ካብ ዝርድኡካ ብሓፈሻዊ እናረእኻ ትውድእ ነገራት እቲ ሪል ኦብጀክት ንብሎ ኣምፂና ክነሪኦም ከለና ዝያዳ ስለ ዝርድእና ብኡ የ ዝጥቀም ኣነ ሕዚ
1: ሓደ ሓረስታይ ዝዘርኦ ከም ዝዓፅድ ሓደ መምህር እውን ውፅኢት ድኻሙን ምህርቲ ዓወቱን ብኩሉ እንትንኡ ብቑዕት ዝኾነ ተምሃራይ ምፍረዩ
0: እሳቶም መጀመርታ ዝምሃርኮም ብፍላይ እሳቶም ሕጂ ሓብሻም ናይ ፀንሑ ዘለዉ ሻብዓይ ፀንሑ ዘለዉ ሽዑ ግዜ መጀመርታ ክመፅእ ከለዉ 2016 እሳቶም ክሳብ ፕላስ ፎር ወዲኦም ተመዲቦም ኣለዉ ማለት እዩ ኣብ ኩሉ ሚኒስትርታት ኣለዉ ንረኽቦም እዛሕቶም እኳ ዚ ሚኒስትር ትምህርቲ እዮም መፂኦም ዘለኹም ኣገልግሎት ማለት እዩ ሕጂ ትሪኦም ኢኻ ኣብዝለዉ ሕጂ ኣብዚ ቤት ትምህርትታት ኣለዉ ኣብዚ ሚኒስትር ፍትሒ ኣለዉ ኣብዚ ከባቢ ኣብ ጥዕና ኣለዉ ይፀንሑን እዮም ኣብ ሕጂ ብዓቕሚ ይስ ካብዛ ሎም ዓመት ብፍላይ ብዝኸድክዎም ፀንሑን ሕጂ ክትረኽቦም ከለካ ብጣዕሚ ከምዛኡ ብኣነ ሓሊፎም ኣብ ድወፅ ኮይኑ ኣይስማዓካ
2: ዩዓልካ ስኸ
0: ጀሚርና ኣለና
1: ኣብ መስርሕ መምሃር ምስ ትምሃርን ዝኾነ መምህር ክኽተሎ ዘለዎ ሚላ ወይ ውጥን ኣመሃህራ ኣለዎ ከም ኣገላልፃ መምህር ኣብርሃም እዚ ውጥን ኣብ መምሃርን ምስ ትምሃርን ዘለዎ ኣስተዋፅኦ ኣዝዩ ዓብዩ
0: ለሰን ፕላን ዓብያ ኣገዳስነት ዘለዎ ብዘይብኡ ክትንቀሳቀስ ዘይትኽእል እቲ ውጡን እንታይ ኢና ንብሎሱ ሕጂ ብለሰን ፕላን እንተዘይኬድካ ከምዚ ፈረስ መትሓዚ ድየብሉ ፈረስ ከም ድላይ ናብ ድላይ ክኸይድ ትኽእል ኣንፈትካ እውን ኣይትፈልጥኒ ኢኻ ማለት እዩ ሓደ መፅሓፍ ሒዝካዮ ኣብ ሰሙኑ ክትውድእ ትኽእል ኢኻ ወይ እውን ድሕሪ ግዜ ውን ክትከይድ ትኽእል ሕጂ እታ ለሰን ፕላን እንታይ ክትገብር ከም ዘለካ ብቀይዲ ሒዛትካ ትኸይድ ልጓም ናይ ፈረስ ብሓፂሩ ሰያ ታስቴርሶ ናይታ ትምህርቲ ሰያ ብሓፂሩ ኣብ ሚኒስትር ትምህርቲ ኣዝን ምምሃር ምስ ትምሃር እምበር ኣብ ኩሉ እውን ውጥን ኣሎ እንዲ ብሓፈሻ ግን ኣብዚኣ እታ ቐንዲ ቀይዲ ናይ መምህርን እሰያ ማለት እዩ
1: መምህር ዘርኣብሩኽ ገብረ

0: ኣብሔር ርእሰ መምህር ቤት ትምህርቲ ኣሰር ከተማ ዓረዛ እዩ።
1: ኩሎም እዮም ብሉፃት፣ ግን ክተወዳድር ስለ ዘለካ ክትፈሊ ስለ ዘለካ ብረቂቕ ክራይቴርያ ተጠቒምና እጂ እንታይ እዩ ንሕና ድያር ኣለና መዓልታዊ ንጥፈት ናይ መምህራን መምህር ብግምት ኣይኮንካን ወይ ብይቐርበኒ እዩ ወይ ብካልእ ስለ ዘሐጎሰካ ኣይኮነን። ኣብ ትርታዓዊ ነገራት መፅኢኻ እዚ መምህርቲ እንታይ ሰር ንፍሱ ከም መምህር ናቱ ድያር ኣለዎ። ካብ ብክባር ግዜ ካብ ተገዳስነት ኣብ ቆልዑ ኣድማዕነት ኣብ ክፍሊ ኣብ ተወሳኺ ንጥፈታት ኩሎም እቶም ንደልዮም ክራይቴርያ በብእዋኑ ዓመት ሙሉእ እንዳተመዝገቡ ይኸዱ። እንዳተመዝገቡ ኮይዶም ኣብ መወዳእታ ሽዑ ኮሚቴ ቤት ትምህርቲ ከዓኒ ሓደ ሰብ ናቱ ዝረኣዩ ክገብር ይኽእል እዩ። እታ ኮሚቴ ግን ተኣኪባ ዲስካስ ገይራ ነጥብታት ሓደ ብሓደ እናረኣየት ነናቶም ነጥብትዎም ማለት እዩ።
0: ኣብ እተበርክቶን እተፈርዮን ዝኾነ ይኹን ነገር ቦቶም ተጠቀምቲ ኣድናቆትን ክብርን ምዝወሃበካ ድኻምካ ፍረ ረኺብካሉ ማለት እዩ። ኣብነታዊ መምህር ኣብርሃም እውን ብተምሃርኡ ናእዳን ምስጋናን ዝረኸበ መምህር እዩ።
2: እቶም መምሃራና ከዓ ብጣዕሚ ንፉዓት እዮም። መምህር ኣብርሃም ንኩሉና ብማዕረ ብሓንቲ ዓይኒ እዩ ድርኤና፣ ከም ወላዲናን ከም ኣቦናን ከም ኩሉ ይድሕብሕበና።
0: ሓደ ተምሃራይ ድሕሪ ወለዱ ንዕኡ ዝከታተል ቤት ትምህርቲ እዩ። ስለዚ ዝኾነ መምህር እቲ ዘመሓላልፎ ዘሎ ፍልጠት ብሞያዊ ስነ ምግባር ዝተሰኒየ ሜላ ኣመሃራ ምስ ዝኸውን ብሉፅ ዜጋ ይህነፅ ኣሎ ማለት እዩ። እዚ ማለት ድማ ንተምሃራይ ናባኻ ከም ዝቐርብን ዘለዎ ፀገማት ኮነ ድኻማት ኣሌሊኻ ሓገዝ መሃብን ፅባሕ ፍረ ዝርከቦ ወፍሪ እዩ።
3: ኣብ ትምህርቲ ሕጂ እንታይ እዮም ከምዚ ትብሎ ዘለካ ኣብዚ ቤት ትምህርቲ ኳ ብዙሕ ደሸግሩ የለውን እዮም። ኩሎም ድሓን እዮም፣ ንእስ ንእስ ዝበሉ እዮም። ካልኣይ ከዓ ኣብዚ ከባቢ ከዓ ካብቶም ኣከባቢ ኣብ ገዝኦም ሲ ፅቡቕ ርድኢት ናይ ትምህርቲ ዘለዎም ስድራ ቤት ዝመፁ እዮም። ሕጂ እዚኦም ብዙሕ ዘሸግሩ እየብሎም ናከምኡ ሓፈሻዊ ግን ኣብ ትምህርቲ ቁሩብ ትሕት ዝበለ ተምሃራይ ወይ ዝሕል ዝበለ ተምሃራይ እንታይ እዩ ዝገብር? ወይ ከርፍድ ትሪኦ ወይ ከብኩር ትሪኦ ወይ ገለ ክላስ ኣብ መቕፃዕ ዝገብሩ ኣለው ማለት እዩ። ኣብቲ ካልእ ቤት ትምህርቲ ንበርኩም ኣብ ቤት ትምህርቲ ኹም የለን። ሕጂ ነዚኣቶም እንታይ ኢኻ ትገብሮም? ኣብ ቦታኦም ክኣትዉ ከም ዘለዎም ብኸመይ ይሕዞም? ሕጂ ኣነ ንኣብነት ከርክብዎም ከም ዘለዎም ንዖም እንድሕር ሓንቲ ክፍለ ግዜ ተሓሊፋቶ ኣንፃር ሽፍቲ ክመፅእ ከም ዘለዎ ኣነ ናይ ንግሆ ንድሕር ኮይኑ ተምሃራይ ኣብ ናይ ምሸት መፅኡ ክምላእ ከም ዘለዎ ወይ ቀዳሚ ሰንበት እውን ሓደሓደ ግዜ ንገብር ኢና ማለት እዩ። ሕጂ ነዚኦም ተምሃሮ ማዕሪኦም ክመፅእ ከም ዘለዎ ነብሲ ወከፍ ተምሃራይ ሓደ ንፉዕ ተምሃራይ መሊስለ ኢለ ኣነ ሰቃይ ብል ነቲ ክላስ ማዕርያ ንኩላትኩም ኣብዚ ክላስ ዘለኹም እንታይ ኮንካ ስኻ ዘይመለስካ እንታይ ኮን እዩ ዘይመለሰ ሕጂ ፀቕጢ ይገብረሎም ይኡ ከምኡ ክገብሩ ከለዉ ኣድህቦ ናብኣቶም ንሕርርካ ክትምህር ከለካ ውን ሰምዑካዮም ክትሓቶም ምኳንካ ስለ ዝፈልጡ ሕጂ ብሓፈሻ ግን ኣብታ ምሕደራ ግዜ ንድሕር ከድና ግዜ ንድሕር ሓሊፋቶ ተተምሃራይ ከርክብ ከም ዘለዎ ኣብ ናይ ንግሆ ንድሕር ሓሊፋቶ ናይ ምሸት ክመፅእ ከም ዘለዎ ከምዚኣ የድገብሮባነ ብሓፈሻ ርዮ።
0: ብተወሳኺ መምህር ተምሃራይን ወላድን ቀፃሊ ዝኾነ ርክብ ምስዝህልዎም ኣብ ሓፈሻዊ ዕቤት ናይቲ ተምሃራይ ኣዝዩ ኣገዳሲ ምዃኑ እዩ እዚ ኣብነታዊ መምህር ዝዛረብ።
3: እሱ ብጣዕሚ ኣገዳሲ እዩ። ምክንያቱ ኣብ መንጎ ወለድን ተምሃሮን መምህራንን ንሳኣትያ ስራሕ ትስራሕ ንበይንኻ መምህር ኣብዚ ተዛሪብካ ወይ ምስ ተምሃራይ ጥራይ ተዛሪብካ ኣብ መንጎካ ገለ ፍልሊ ክመፅእ ይኽእል እዩ። ምክንያቱ ሓፈሻዊ ድሕረ ባይታ ናይቲ ተምሃራይ እውን ምስ ወለዲ ተዘራሪብካ ክትፈልጦ ትኽእል። ገሊኦም ተምሃሮ ወይ ናይ ጥዕና ፀገም ክህልዎ ክእል ወይ ናይ ቁጠባ ፀገም ክህልዎ ክእል ሓፈሻዊ ናይ ማሕበራዊ ጉዳያት ፀገማት ክህልዎ ክእል እቲ ተምሃራይ ወይ ከዓ ባዕሉ ጠሊእዎ ክኸውን ክእል እዩ ነቲ ትምህርቲ ነዚ ክትፈልጦ ኣሎ ትኽእል። ግን ንወለዲ ፀዊዕካ ምስኣቶም ሰለስተ ኮንካ ምዝራብያት እንታይ ድበሃል ማለት እዩ ጅሳቶም ይሕግዙ ካ እንቶም ወለዲ ኣብዚ ቤት ትምህርቲ ከዓ ቀረባ ስለ ዝኾነ ምስቶም ወለዲ ቀፃሊ ኢካ ትረኸብ ወላ ሓደ ተምሃራይ ብከምኡ ኣሽጊዑ ዝኸይድ የለን። ኣብ ገለ ተምሃሮ ሕጂ ንወለዶም ትምህርቲ ከይድና ኢሎም ኣብ ገለ ክውዕል ክእል እዮም። ንሕና ጥራይ ተቋይቁና እዮም ከዓ እንታይ ክብሉና ይክእሉ ንዓና ስድራይ ከምዚ ኢሎምና ኣብ ከምዚ የውዒለ ከምዚ የተለኣየ ከኢሎም ከሽዓ ክእል እዮም። ሕጂ እታ ቀጥታዊ ርክብ ምስ ወለድን መምህርን ተምሃራይን ርኻብ ዝዓበየ ታራ ኣለዋ እዚኦም ማለት እዩ።
0: ሓደ መምህር ከም መምህር ኣብነታዊ ከብሎ ዝኽእል ኣብ ተምሃሮኡ ብዘመዝገቦ ብቕዓትን ምስ መሳርሕቱ ዝፈጥሮ ውህደትን ኣብ ምሕደራ ግዜ ዘለዎ ተገዳስነትን ርክብ ምስ ተምሃራይን ስድራ ቤትን ምዃኑ ድማ እዩ መምህር ዘረኣብሩኽ ወሲኹ ዘረድዕ።
1: ኣብ ቆልዑ ዘለዎም ተገዳስነት ቤት ትምህርቲ መምሃሪ እዩ መምሃሪ ስለ ዝኾነ ከዓ መምህር ከዓ መምሃሪ ይስርሑ እታ ስርሑ ብግቡእ የካይዳሉ ብቆልዑ ይሓምም ዶ ብስራሕ ይሓምም ዶ ብግዜ ይሓምም ዶ እዚ

0: ባንክ ንሕና ንጥቀመሉ በዚ ከዓ ብሉፃት ኮይኖም ስለተረኽቡ ቀፃሊ ቶም ካልኦት እውን ንዕኦም ክርክብዎም ቅዱስ ቅኑእ ክሓድሮም ዳኣ እምበሪ ንዓይዚ ብኸመይ በሊፅኒ ድበሃል ኣይኮነን ኮፍ ኣቢልና ከዓ እስከ መን ይበልፆነ ዘተልካ ከዓኒ ኩሎም ዝርዕሙ እውን ዝቕበልዎን ዋላቶም መሳርሕቶም ይኣምንሎም እዮም ምንም እዮም ዝኣምንሎም እዚኦም ኣብነታውያን መሰጥቲ ንካልእ መምሃር ክኾኑ ዝኽእሉ ቅዱስ ቅኑእ ክሕድሩ ዝኽእሉ ንፋዓት እዮም ኩሎም ከምኡን ክኾኑና ከዓኒ ኣብ ቀፃሊ ፃዕሪና ንርከብ ማለት እዩ ኣፕሬዛል ፎርም ዝበሃል ካኣሉና እዚ ኢቫሉሽን ገምጋም ናይ መምሃራን ከዓ እዚ ከኣሎ ብደቂቕ ፐርሶናሊቲ ኣኽብሮት ግዜ ውጥን ኣገላለፁ ኣመሃሩ ተገዳስነቱ ተወፋይነቱ ሓደ ብሓደ ብዝርዝር ዝገለፅ ካሱ ብደቂቕ ኣለና ማለት እዩ ነዚ ኩሉ መስራሕት ሓሊፍና እዞም መምሃራን እዚኦም ኣዝዮም ብሉፃት ኮይኖም ተረኪቦም ማለት እዩ ሕጂ ነብሰ ወከፍ ቤት ትምህርቲ ንናታ ትሰድድ ኣብቲ ንኡ ዘባ ከዓ ኮሚተ ተኣኪባ መሰባላለፀቶም እቲ ንሕና በዚኣ ዝወሰድናዮ ኣብቲ ንኡ ዘባ ከዓ ቀዳማይ ኮይኑ ትናሃና ምስክርነት ኣዝዩ ሓቂ ምኳኑ ብኡ ይረኣየካ ማለት እዩ
1: ሓደ ሞያዊ ብሉፅ ዘብሎ ቦቶም ብቕዓት ባእታታት ስነ ምግባር ዝበሃሉ ተቐሊሱ ምዝኸይድ እዩ ሞያና ብዝእዘና መሰረት መምህር ከም መምህር ሓኪም ከም ሓኪም በቲ ጥጡሕ መንገዲ እንተተጓዒዝና ዝዕንቀፍ ዜጋ ኣይክህልወናን እዩ
2: መምራብራ እሞ ግዜኡ ዘኽብር ኣዝዩ ክቡር መምህር እዩ ካልእ እቲ መምህር ኣብርሃም ነቶም ዝሓመቑ ተምሃሮ ናብቲ ናይ ኣብቲ ቅድሚት ኣምፅኡ ምስቶም ንፋዓት የረዳድኦም ካልእ እውን ኣብቲ ሽፍቲ ኣብቲ ትርፊ ግዜኡ ምስቶም ኣብቲ ትርፊ ግዜኡ ምስቶም ስድራ ተራጊቡ ተረዳድዩ የምፅኦም ቀዳመ ሰንበት የምህሮም ማለት እዩ
3: ንክንነፍዕ ንክንብርትዕ ነቲ ዘለና ትምህርትስ መሽና ንክውስኸሉ ከምኦም ተማሂርና ሰብባ በፂሕና ከምኦም መምሃራን ክንከውን እዩ ዝነግረና
1: ኣብ ዕለታዊ ጉዕዞና ከነማልኦምን ክነወገዶምን ዝግባአና ባህርያት ሞያዊ ስነ ምግባር ኢልና ንፅውዖም እዞም ንዝተፈላለየ ባህር ዘንብሩና ጠባያት ዝተፈላለየ ኣሉታን ኣወንታን ውፅኢት ኣለዎም ከም ኣገላልፃ መምህር ዘረኣብሩኽ ዝኾነ ተምሃራይ ንመምህሩ መሲሉ ስለ ዝኸይድ መምሃራን ኣካይድኦም ርጡብን እሩምን ክኸውን ኣለዎ
0: ኣብዚ ቤት ትምህርቲ ብዙሕ ንጥፈታት እዩ ዝካየድ ቀንዲ ቤት ትምህርቲ መምሃር እዩ ስለዝኾነ ከዓ እታ ቀንዲ ዕላማና ምምሃር ምስ ተምሃር እያ ተምሃሮ ተማሂሮም ዶ ፈሊጦም ዶ እያታ ቀንዲ ኣብ መባእታ ይፅሑፉን የንብቡን ዶ ኢልና እዚኣ መጀመርያ ነረጋግፃ ማለት እዩ ኣብ ማእከላይ ደረጃ ከዓ በተወሳኺ ቋንቋ እንግሊሽ ኣብ ሕሳብ ኣብተን ቀንዲ ኣርእስቲ ከመይ ይሰርሑ ብድሕሪ ናብቲ ዝስዕበ ሳብጀክት ስንመፅእ ማለት እዩ እዚ ሕጂ ንሕና ጥራሕ ቤት ፅሕፈት ይኮና መምሃራን ብምልኣ ስረ ዝሰርሕሉ እዚ ቤት ትምህርቲ ዕውት ክኸውን ክኢሉ ማለት እዩ ተምሃራይ ንመምህሩ እዩ ድመስል ቆፃልቲ ጎስጓስና እውን ከውኑ እዩ መምህር ዝጋጋ ኮይኑ ይስማዕም ይቆልዑ መምህር ሕማቕ ዝገብር ኮይኑ ኣይስማዕምን እዩ ስለዝኾነ ንሕና ብኩሉ ኣካይዳና ነዞም ቆልዑ ኣብነት ኮይንና ክንሰርሕ ሮል መዲል ክንከውን ኣለና ኢና ንብላ ተቐፃሊ ዘረባና ንቆስቋስናን ካብ ውጥን ስጋዕ ትግባር ኣብዚ ቤት ትምህርቲ ዝስራሕ ስራሕ ኣክሽን ፕላን ዘይብሉ የለን ሚኒስትር ትምህርቲ ብቐንዱ ብውጥን እዩ ዝፍለጥ ኣብዚ ቤት ትምህርቲ ከዓኒ ንእዘባ ውን ዝምስክሮ እዩ ኩሉ ሕብረተሰብ ዝምስክሮ ሓቂ እየ ዝዛረብ ዘለኹ ብውጥን እዩ ዝኸይድ መምሃራን ሕጂ ኣብ ኩሉ ስርሖም ቅሩማት ኣብነታውያን ተምሃሮ ብሄቨራል ቸንጅ ወይከዓ ናይ ባህር ለውጥ ክገብሩ ንድሕር ኮይኖም ካብ መን እዮም ዝጀምሩ ካብ መምህር ስለዝኾኑ ንዕኹም ክመስሉ ስለ ዘለዎም ኩሉ ካይዳኹም እሩም ክኾኑ ኣለዎ ኢና ንብል በዚ ኢና ከዓ ንኣምን ቤት ትምህርቲ ከዓ መምሃራን ኣሚን እዩ ዝሰርሕ ኣገዲድካ ኣይኮነን ቀፅዕካ ኣይኮነን ተቋየቕካ ኣይኮነን እታ ትግበር ስራሕ ናይ ሓባር ዕላማ ኩሉ ከና ንኣምን ኣለዎ ንኽድ በሉ በዚ ከዓኒ በቲ ንሕና ንብሎ ወይቲ ሕብረተሰብ ዝምስክሮ ዝሓሸ ውፅኢት እናመዝገብና ዝሓሸ ስራሕ እናስራሕና ንኸይድ ኣለና
1: ከም ኣገላለፃ መምህር ኣብርሃም ኣብነታዊ መምህር ኢኻ ማለት ሕልፊ ሰብካ ሓላፍነት ዘሰክም ኣዝዩ ዓብ ፀር እዩ ምክንያቱ ምህናፅን ምፍራይን ፅባሕ ሃገርን ሕብረተሰብን ዝስከም ዜጋ ስለ ዝኾነ
4: ዓብዪ ሓላፍነት እዩ ከቢድ ሓላፍነት እዩ ከምኡ ኢሎም ከብፅሃሉ ዛሕቱ ኣብዚ ቤት ትምህርቲ ኣነ ክሪኦ ከለኹ ኩሉ ኣብነታዊ ኮይኑ ይሰርሕ ወላ ኣብ ግዜ ወላ ኣብቲ ኣመሃራ ከም ንኣብነት ኣብ ግዜ ተመፂና ሓጂ ሲ ኣብ ክላስ ፀኒሓ ክትወፅእ ከለ ሰዓት ምስኣኸለት ልክዕ 00 ምስኣኸለት ኣብቲ ኣፍ ደገ መምህር ኣሎ ዋላ ከይ ኳሕኳሕካ ከሎስካ ሰዓት ቆፂርካ ውፅእት የልካ ኣብቲ ኣፍ ደገ ፀኒሓካ ውስኻ ሕጂ ሓደ ክፍለ ስለ ዘለዎ የተፈለየ እምበር ኩላቶም ኣብ ዘለዉ ከምኡ ይበቃ ኩሉ ኣብነታዊ መምህር ሕጂ ግን ነዚ ክስከም ከለካ ኣብነታዊ መምህር ተባሂልካ ክትወፅእ ከለካ ግን ዓብዪ ሓላፍነት እዩ መራሒ ነቶም ተምሃሮ ነቶም መምሃራ ኩሉ ሰብ ይድጥምተካኻ እንታይ ስለ ዘለዎ እዩ ከምዚ ኮይኑ ስለዝብለካ ገለ ነገር ክትገብር ኣለካ ማለት እዩ ሓለፋ ገብር ዓብዪ ክስታይ እዩ ዘለዎ

0: ፆሪ ኣብዚ ቤት ትምህርቲ ዘለዎ መምሃራን ብዙሕ ተወሳኺ ንጥፈታት ከም ዘካይዱን ኣብ ተምሃሮኦም ዘለዎም ተገዳስነት ድማ ኣዝዩ ዓበ ምዃኑን እዩ መምህር ዘረኣብሮክ ወሲኹ ዘረድእ።
1: ካልእ ተወሳኺ ንጥፈታት ናይ ምግራብ ናይ ጥዕና ተምሃሮ መጀመርያ ጥዕንኦም እዩ ዘገድሰና። ቁጥዒኡ ክኽእልዎም ካብ ምሕፀብ ኢድ፣ ፅሬት ኣካላት፣ ፅፍሪ፣ ፀጉሪ፣ ኩነታት ሸቓቕ ኩሉ እዚ ንጥፈታት እዚ ናቱ ዝኾነ ፎካል ፐርሰን ወይ ከዓ ተወካል ጥዕና ዝበሃል ኣለና ብኡቢሉ ከዓኒ ምስ ኣባላት ኮይኑ እዚ ኩነታት እዚ ናይ ጥዕና ይካየድ ማለት እዩ። ዝሓመሙ ተምሃሮ እንታይ እዮም ኮይኖም ሕክምና በፂሖም ዶ ክንደይ ካብኦም ሪፈር ተባሂሮም እንታይ ኣጋጢሞ በብናቱ ጎስዋሳት እውን ካየደሉ እዩ ናጥዕና ዝናመፁ ብቐፃሊ ብቤት ትምህርቲ ውን ኣብ ባኔራ ኹን ኣብ ክፍሊ ኹን ንጥዕና ዝምልከት ኩሉ ክግበር ዝግብኦ ነካይድና ማለት እዩ። እሩም ሰብ ክመፀካ፣ ብሉፅ ሰብ ክመፀካ፣ ብቑዕ ሰብ ክመፀካ ይኩንካ እንትፅበ ነቲ ዝመፀካ ከመይ ጌርካ ሸክ ትገብሮ ከመይ ጌርካ ናይ ባህር ለውጥ ምፅኻ ናብቲ ዝደለ ብቕዓት ተምፆ እዚ ለይትን መዓልቲ ንሰርሐሉ ስራሕ እዩ ማለት እዩ።
2: ሕረ መጀመርታ ሽመይ እስሮም ግርማ ይበሃል። ግሬድ ሻርሻይ ክፍሊ ይምሃር ብመራብራ ናይ እንግሊሽ መምህርና ኮይኑ ኩሉ እዚ ሓደ ካብቶም መምሃራን ብሉፃት መምሃራና እዩ። ኩሉ እቲ ኣወፃፃ ናይቲ ቐላቱ ክረዳዳእና ከሎ ኣወፃፃ ቐላቱ እቲ ጠባይ ዲስፕሊኑ ካልእ እዚ መምሃር ጥራይ ኣይኮነንካ ድምህረና እዚ ናይ ትምህርቲ ናይዚ ናይ ዓለማዊ ትምህርቲ ጥራይ ኣይኮነ ናይቲ ስነ ምግባር ስነ ስርዓት እዚ እውን ምህረና እዩ። ሕጂ ኩሉ ድምህረና በቃ መምህራ መግለፂ ይብሉ።
3: እቲ ትምህርቱ ክምህረና ከሎ ከዓ ፒሮ ርሳስ ዝኾነ ተምሃራይ ፒሮ ርሳስ መፅረብ ጥራስ ኩሉ ነገር ከይሓዘ ክመፅእ ከም ዘይብሉ እንድሕር ከይሓዘ ተመፂኡ ከዓ ነቶም ወለዱ ፀዊዑ ከምዝን ከምዝን ይበሃል ኣሎ ደቅኹም ስለምንታይ እዮም ከምዚ ትገብሩ ዘለዉ ኢሉስ ምስቶም ወለድና ይዘራረብ ካልእ ንዓና ከዓ ከምኡ ክንገብር ከም ዘይብልና ካልኣይ መዓልቲ ክንደግም ከም ዘይብልና ነግረና ማለት እዩ።
0: ኣብነታዊ መምህር ኣብርሃም ኩሉ ሕብረተሰብ ንውሉዳቱ ኪኖ ምቕራብ ዝብላዕን ዝስተን ሓፈሻዊ ኩነታት ደቁ ናይ ምክታል ሓላፍነት ከም ዘለዎ ብምሕባር ኣብ መወዳእታ ንዝስዕ ብለበዋ ኣመሓላለፉ።
4: ኣብ ኩሉ ሕብረተሰብ ንደቆም ኣብ ማኣዲ ትምህርቲ ተቐርብዎም እሞ ኣብ ማኣዲ ትምህርቲ ቀሪቦም ጥራይ ዘይኮነ ከዓ ክከታተልዎም ክመፁ ከም ዘለዎም ዓብዪ ሓላፍነት ከም ዘለዎም ነቶም ወለዲ ከላይ ቆልዓ መግቢ ጥራይ ኣይኮነን ዝደሊ ኣተዓባቢኡ ኣብ ናይ ኣእምሮ ክስኮሳውን ዓብዪ ነገር ከም ዘለዎም ማለት እዩ። ካልእ ቁሩብ ፍልይ ዝበለ ዝሓስባ ከዓ እዞም ስፔሻል ኒድስ ተምሃሮ ኣለዉ እዞም ዳውን ሲንድሮም ኦቲዝም ገለ ማለት እዩ እዚኣቶም ፍቐድኡ ከባቢታት ተዓፂኦም ኩሉ ክእሉ እዮም ኩሉ ስድራ ቤት ከም ተምሃሮ ኣብዚ ከምፅኦም ንሳቶም እንታይ ምንታይ ክበፅሕዮም ኣብ መወዳእቱ ኣበይ ለውጡ ክበፅሕዮም ገለ ዝበሃል ኢልካ ዘይምዕፃው እንተወሓደ እንተወሓደ ተነብሶም ክኣሊኢልካ ዝኽእሉ እውን ዓብዪ ትምህርቲ ስለዝኾነ ወይ ዓብዪ ሓገዝ ስለዝኾነ ነዚኣቶም ከዓ ኣብ ማኣዲ ትምህርቲ ከቐርብዎም ሓደራ ይብል ማለት እዩ።
2: ሕጂ ዝኾነ ንፍዑ ተምሃራይ ምልስ ተቢሉ መተባብዒ ወይ ከምዚ ኩሪመለ ገለ ድሃበ እቶም ተምሃሮ ከዓ መፀናንዑ ኮኑ ማለት እዩ። እቶም መጀመርያ ሕሙቕ ዝበሉ ተምሃሮ ከዓ ካብቲ ናይ ንፋዓት ተምሃሮ ብልጥ ዝብል መተባብዒዎም ሽዕሶም ከዓ ብኡ ተተባቢዖም ክነፍዑ ጅምሩ ማለት እዩ። ብግሩቡን የስራሕና እዩ ማለት እዩ። ቱቶሪያል ክላስ ኩሉ እዩ ደስራሕና ምረብራ ጠባያቱ ኣይግለጥ ምረብራ
5: ሓገዝ ዝገብረና እዩ። ድኾነ ሜክ ኣፕ ወለ ናፀወአ ሓገዝ ዝገብረና እዩ ማለት እዩ። ካልእ መምህራብራ ወላ ትሕትኑ ኣምሃሩ ኩሉ ኣብ ፅሕፈቱን ካልእ ኩሉ ንፁር ብሉፅ መምህር እዩ ማለት እዩ።
3: መምህር ኣብርሃም ከምቲ ኣብ ክፍሊ ግዜ ቀልጢፉ እዩ ዝመፅእ ኩሉ ግዜ ኣብዚ ቤት ትምህርቲ መምህር ኣብርሃም ኣብዚ ከማን ዓም ተሸሊሙ ነይሩ እዩ። ኣብ ኩሉ ግዜ ክንምሃር ኣብ ዝለዓለ ደረጃ ክንበፅሕ ይምህረና ማለት እዩ።

ፋኒ ክሊፕ ገለ ካብቶም ኣብ ናትራ ነቕርቦም ትሕሶ መደብና ተዓዘብትና ድማ ክትዛነዩ ሞባይልና ናባኹም ነብለልኩም ንሕጂ ድማ ስኒት ያቆብ ካብትን ካብ ማሕበራዊ ሚድያ ተወኪሳ ከስሐቁና ይኽእል እዮም ዝበለቶም ቀሪባትልና ኣላ ሞ ንከታተሎም።

ንስ መደብና ዝዋርድ ካሜራ ተቐሪባ ዘላ ሎሚ ዝዋርድ ካሜራና ነቲ ፅባሕ ተዘኪሩ ዝውዕል ዓለማዊ መዓልቲ ትንባኾ ማለት ዓለም ካብ ምትካሽ ጋራ ነፃ ክትከውን ከም ዘለዋ ዘዘኻኽር መዓልቲ ማለት እዩ። ንዑ ዝደስስትሕስን ብደብያ ሒዛ ክትቀርብ ኩሉ ግዜ ኣትካኽቲ ሽጋራ ምትካኽ ሽጋራ ማዕረ ክንደይ ኣብ ጥዕና ሃስያ ከስዕብ ከም ዝኽእል ይፈልጥ እዮም። እንትኾነ ግን ገና ኣብ ምትካኽ ይርከቡ። እዚ ካብቲ ኣብ መውዓውዒ ዝዕዘብዎ ክኸውን ይኽእል። እዚ ማለት ኣብ ቪድዮ ክሊፓት ከምኡና ፊልምታት ኣብ ሃገርና ዝፈር ይኹን ካብ ሃገርና ወፃኢ ዝፈርዩ ፊልምታት ማለት እዩ ተዋሳእቲ ቶም ቀንዲ ጠብያ ድማ ብፍላይ ሽጋራ እናትክኾ ይረኣዩ እዮም። እዚ ከዓ ከም ምልክት ሕርፍና ወይ ድማ ከም ምልክት ምዕባለ ተባሂሉ ክግለፅ ይኽእል ይኸውን እዩ። ብዘይክኡ ድማ ኣብ ሎሚ ዘለናዮ ደረጃ ካብታ ንፈልጣ ሽጋራ ሓሊፉ ናብ ካልእ ስረቐቐው ግን ከዓ ኣብ ጥዕናና ኣዝዩ ጎዳኢ ሳዕብን ክህልዎ ዝኽእል እናኸደ እዩ ዝመፅእ ዘሎ። በዚ ኮይኑ በቲ ግን ኣብዛ መደባትና ኣብዛ ቀጥላት ሰዓት መደብ እንዕዘቦ ምትካኽ ሽጋራ ከስዕቦ ዝኽእል ሓልክታት ከም ይምስል ብኸመይ ክኽውገድ ኣለዎ ኣብ ፊልምታትን ኣብ ዝተፈላለዩ ጥበባዊ ዕዮታትን ከ ብኸመይኡ ተራእይነቱ ክውሕድ ዘለዎ ብሓባር ንከታተል ናብ ተሕሶ መደብ ከስክረከመ ሰነ ንክትታል

ዓመት መጽእ ዕለት 31 ግንቦት መዓልቲ ምውጋድ ምትካኽ ትንባኾ ወይ ሽጋራ ንመንግስታት ትካላት ጥዕና ማሕበራትን ኣማኪሉ ንሓደ ዕላማ ቴማ ሓንጢጡ ይዝከር። ንሱ ድማ ነዚ ለበዳ ወልፊ ምትካኽ ሽጋራ መወዳእታ ክግበረሉ ንመጻኢ ወለዶ ድማ ካብ ትንባኾን ኒኮቲንን ነፃ ዝኾነ መጻኢ መረጋጋጽ እዩ። ኣብዚ ሒዝንያ ዘለና ዓመተ 2026 ነዚ መዓልቲ ዘረጋግፅ ቴማ ዝሓዘ ዕላማታት ነዞም ዝሰብ ዕላማታት ዘማእከለ እዩ። ቀዳማይ ነቲ ትካላት ትንባኾን ኒኮቲንን ዘማዕብልዎ ዘለዉ ስልተታት ንምቅላዕ ንቕሓት ምፍጣር፣ እዚ ድማ ሰብ ሰርሖ ኒኮቲን፣ ጨው ኒኮቲንን ተመሳሰልቲ ባእታታትን ተጠቒምካ እቲ ፍርያት ብቴክኖሎጂ ዝረቐቐ እንዳምሰልካ ኣቕሚ ወልፊ ናይ ምስፋሕ ተንኮል ዘቃልዕ እዩ። ካልኣይ መንእስያት ንምክልኻል ዱልዱል ፖሊሲታት ክውሰድ ምጉስጓስ፣ እዚ ድማ ጣዕሚ ዘለዎም ፍርያት መወዓውዒታትን ምልዕዓላትን ብፍላይ ኣብ ዲጂታላዊ ማሕበራዊ ሚድያታት ክእገድ፣ ከምኡ ውን እቲ ስሕበት ዝውስኽ ምዕሻግን ንድፊ ፍርያትን ክቆጻጸር ምሕታት እዩ። ሳልሳይ ንህዝቢ ብፍላይ ድማ ንመንእስያት ካብ ተንኮላት ናይዞም ትካላት ክከላኸሉ ዘኽእል ፍልጠትን መሰናድኦታትን ብምዕጣቕ ወልፊ ምክልኻልን ጠለብ ምጉዳልን፣ ከምኡውን ኣብ መርትዖ ዝተመርኮሰ ናይ ምቁራጽ ደገፍ ክረኽቡ ምግባር እዩ።

0: ትንባኹ ፈለማ ኣብ ሓድሽ ዓለም ተባሂሉ ብኤሮጳውያን ዝፅዋዕ ዝነበረ ሰሜንን ደቡብን ኣሜሪካ ዝበቆለ ዓይነት ቆፅሊ እዩ። ኣብዚ ሰዓት እዚ ህዝቢ ዓለም ክሳብ 8.2 ቢልዮን ኣቢሉ ይበፅሕ። እቶም 2 ቢልዮን ኣትካቶ ሽጋራ እዮም። ሓደ ካብ 8 ሰባት ሽጋራ የትክኽ ማለት እዩ። እዚ ቁፅሪ በዚ ሒዝዎ ዘሎ እንተ ደኣ ቀፂሉ ኣብ ዓለምና ብሽጋራ ምትካኽን ካብ ኣትክኽቲ ብዝስዕብ ትክን ዝሞቱ ቁፅሪ ኣዝዩ ክዛይድ ከም ዝኽእል እዩ ዝግለፅ ዘሎ። ምክንያቱ ዝበዝሕ ሰብ ኣብ ትሕቲ ድነ ትኪ ሽጋራ ስለ ዘሎ። ኣብ 20 ክፍለ ዘመን ብሰንኪ ሽጋራ ምትካኽ ቀዳማይን ካልኣይን ደረጃ ኣትክኽቲ ብድምር ክሳብ 100 ሚልዮን ሰባት ሞይቶም። ኣብዚ ዘለናዮ ዘመን ድማ እቲ ቁፅሪ ናብ 1 ቢልዮን ክሰጋገር ከም ዝኽእል እዩ ዝእመት ዘሎ። ዓመታዊ ግና 8 ሚልዮን ሰባት ይሃልኩ ከም ዘለዉ ስታቲስቲክስ ይሕብረና። እዚ ክንዲዚ ቁፅሪ ኣትክኽቲ ክዓቢ ዝገበሮ ቀንዲ ምክንያት እንታይ እዩ? እቲ መልሲ ኣብ ማሕበራዊ መራኸቢታት ዝግበር ዘሎ ናይ መወዓውዒ ንጥፈታት እዩ። ኣብቲ መጀመርታ እዋን መውዕዋዕ ናይ ምትካኽ ሽጋራ ክግበር ብቕቡል ፍቑድ እዩ ነይሩ። ምስ ግዜ ግን ኣብ ከባቢአን ዘምፅኦ ሓስያ ዝተዓዘባ ሃገራት መውዕዋዕ ሽጋራን መስተን ኣብ ሜድያታተን ከልከላ። እቲ ብዙሓት ተመራምርትን ክኢላታት ሳይኮሎጂ ዝቆፅር ትካል ሽጋራ ግና ኣገባብ መውዕውዑ ብካልእ ኣገባብ ክገብሮ ጀመረ። ንሱ ድማ ኣብ ፊልምታትን ደርፍታትን ክሰርሕሉ ጀመሩ። ኣብ ሓንቲ ፊልም ከም ቀንዲ ገፀ ባህሪ ሒዞም ዝዋስኡ ተዋሳእቲ ከም እንዕዘቦም ኣዝዮም ሓያላትን በላሕትን ኮይኖም እዮም ዝቐርቡ። ዝኾነ ሰብ ብፍላይ ድማ ኮተቴ ምትካኽ ሽጋራ ከም ምልክት ጅግንነትን ዘመናውነትን ገይሩ ክቆፅሮ ዝተጠቕሙሉ መዳይ ሙሉእ ብምሉእ ተዓዊቶምሉ
1: እዮም። To attract new smokers?
2: No, it is not. The purpose of cigarette advertising is to get people either to switch to your brand who already smoke or to make sure that your current smokers are happy with the brand that they smoke.
0: ነዚ ዓይነት ተገላልጻ ናይ ተጠቃምነት ሽጋራ መበገሲኡ ካብ ሆሊውድ ምዃኑ ዝንገር። እዚ ከዓ ካብ መጀመርታ 1980ታት ኣትሒዙ ምውዕዋዕ ሽጋራ ከም ዝጀመረ ታሪክ ዝሕብሮ እዩ። ኣብዚ ግዜ እዚ ዝፈርዩ ዝነበሩ ፊልምታት ንምትካኽ ሽጋራ ከም መግለፂ ናይ ስብእነት ንምንፅብራቕም ተጠቂሞምሉ። ቀንዲ ዕላማ ናይ ዝምውዕዋዕ ከዓ ኣብ ደቂ ተባዕትዮ ጥራይ ነይሩ። ቀፂሉ ግን ኣብ ደቂ ኣንስትዮ ኣተኩሮ ገይሩ ክስራሓሉ ጀመረ። ዝተፈላለየ መንገድታት ተጠቂሞም ከዓ ኣብ ፊልምታቶም ብምልክታት ናይ ሽጋራ ወልፊ ኣብ ነፍሲ ወከፍ ገዛ ከም ዝኣቱ ብምግባር ብመንገዲ ስነ ጥበብ ዓብ ወፍሪ ገይሮም።

በዚ ዝፈለመ ካብ ግዜ ናብ ግዜ ብዘመናውነት እናተላበሰ ከደ ሰብ ሞያ እውን ንሽጋራ ዘወዓውዕ ስራሓት ካብ ምቕራብ ኣይተለቐቑን። ኣብ 1998 ትካል ሆሊውድ ዝኾነ ናይ ሽጋራ ምውዕዋዕ ንኸይገብር እኳ እንተተሓበሮ መፅናዕቲ ከም ዝሕብሮ ግን 80 ሚእታዊት ናይ ስራሓቶም ብዝተፈላለዩ መንገድታት ነዚ ካብ ምቕራብ ኣይቋረፁን።

በዚ መንገዲ ልክዕ ከም ካልኦት ኣብ ሃገርና እውን ዓብ ፅልዋ ክሕደር ክኢሉ እዩ። ካብዚ ብምብጋስ ብገለ ቅዱሳት መንእስያት ኣብ 224 ዝተገብረ መፅናዕታዊ ፅሑፍ ነይሩ። ቀንዲ መበገሲ ሓሳቡ ከዓ ኣብ ተጠቃምነት ሽጋራን ንዑ ዝፀልዉ ነገራትን ካብ 12 ዓመት ንላዕሊ ኣብ ዘለዉ ተማሃሮ እዩ። እቶም መፅናዕቲ ዘቕረቡ መንእስያት ንተምሃሮ ኣብ ውሽጢ ወርሒ ንወልፊ ሽጋራ ዘተባብዕ ፊልም ወይ ደርፊ ተዓዚብኩም ዶ ዝብል ምሕተት ኣቕሪቦም። ካብዚ ዝተረኽበ ውፅኢት ድማ 82.7 ሚታዊት ካብ ተሳተፍቲ ከም ዝተዓዘቡ ገሊፆም። ኣብ ናይ ውሽጥን ደገን ስነጥበባዊ ስራሓት ኣተኩሮ ገይሮም ብዘቕረብዎ መገዲ እዮም ነዚ መልሲ እዚ ክረኽቡ ክኢሎም። ነዚ መፅናዕቲ ዝደረኸ ረቋሒ ገለ ተምሃሮ ናይ ትምህርቲ ዲቪዞኦም ለቢሶም ውን ከይተረፈ ሽጋራ ክገዝኡን ከትክኹን ምዕዛቦም እዩ። ካብ ገለ ትካላት ሓበሬታ ክእክቡ ኣብ ዝኸደሉ እዋን ድማ ብኣዝዩ ዘገርም መልክዕ ንትፅቢታቶም ዘዕቢ መርትዖታት ረኺቦም።

0: መፅናዕቶም ኣብ ሰለስተ ደረጃ እዮም ከፍ ኢሎሞ መጀመርታ ኣብ መጠን ተጠቃምነትን ተቓልዕነትን ሽጋራ ኣብ ተምሃሮ ካልኣይ ደረጃ ቀፂሉ ከዓ ነቶም ነዚ ወልፊ ዘስዕቡ ዘለዉ ረቑሒታት ከፅንዑ ኣብ መወዳእታ ድማ ካብቲ ውፅኢት ተበጊሶም እንታይ ክግበር ከም ዝከኣል ምእማም
1: ንዕኦም ንመረፅናሉ ኣብነት ታርጌት ፖፕሌሽን ወይትናትና ዕላማ ንገበርናዮ ክፍሊ ሕብረተሰብ እቲ ኣብ እዋን ብፅሕና ወይ ግርዝውና ኣሎ ድበሃል ክሊ ዕድመ ማለት እዩ ካብ 12 ዝጅምር ማለት እዩ ሕጂ እዚ ክሊ ዕድመ እዚ ንምንታይ ከም ዕላማ ሒዝኩምዎ ንድሕር ኢልክኒ ከም ክሊ ዕድመ እቲ ትራንዚሽናል ስቴጅ ንብሎ ወይ ከዓ መሰጋገሪ ክሊ ዕድመ እዩ ካብቲ ንእስነት ናብ ደረጃ ሙሉእ ዕቤት ዝሰጋገረሉ ሓደ ሰብ እዩ ሕጂ ኣካላዊ ጥራይ ዘይኮነ ኣእምራዊ ዕቤት እውን ዝረአየሉ ክሊ ዕድመ እዩ ምስ ተተሓይዙ ድመፅእ ሕጂ ብዙሕ ናይ ባህሪ ለውጢ ነገራት ይረአዩ እቲ ሓደ እቲ ከም ህንጡይነት ኢልና ንፅውዖ ወይ ኪሮሲቲ ነገራት ክትፍትን ናይ ምድላይ ኣዝኻ ተፀላዊ ምኳን ብመዛኑካ ይኹን በቲ ከባቢካ ደሎ ነገራት ማለት እዩ ሕጂ ነዚአን ታርጌት ንገብረለን እንኽእል ክሊ ዕድመ እዚአን ትዝከብሉ ቦታታት ኢልና ዝሓሰብና ካልኣይ ደረጃ ቤት ትምህርትታት እዩ ምስቲ ናትና መፅናዕቲ ብምትእሳር ከዓ ምስቲ ናይ ሽጋራ ምጥቃኽ ዓለም ለካዊ ውድብ ጥዕና ዋላ ብዙሕ መፅናዕትታት ደንፀባርቆ እንታይ ድብል ብበዝሑ ኣስታት 88 ሚታዊት ኣብ ዓለምና ዝርከቡ ኣትክልቲ ካብ 12 ክሳብ 15 ኣብ ዝርከብ ክሊ ዕድመ እዮም ዝጅምርዎ ወይ ኢኒሽት ዝገብርዎ ማለት እዩ ኣብቲ 15 ክሊ ዕድመ ብበፅሕሉ ከዓ ከምዚ ሬጉላር ኣትክልቲ ወይ ከዓ እዞም ቆወምቲ ውሉፋት ኣትክልቲ ዝኾኑሉ ክሊ ዕድመ እዩ ማለት እዩ ሕጂ እቲ ሽግር ናይዚ እንታይ እዩ ድብሎ ኣብዚ ክሊ ዕድመ እዚ ዝጅምር ምትካኽ ሽጋራ ንኸተቋርፁ ኣዝዩ ከቢድ እዩ ኣብዚ ክሊ ዕድመ እዚ ዝጀመረ ሰብ ከዓ ንሙሉእ ዕድሚኡ ኣትካኸይ ናይ ምዃን ዝያዳ ተቓልዓነትን ተኽእሎን ኣለዎ ማለት እዩ እጂ ንሕና ኣብ ዳሓሰብናሉ ኣብዚ ክሊ ዕድመ እዚ ኣብ ዝርከብ ዕድመ እትገብሮ ዝኾነ ዓይነት እንታይ ኢና ንብሎ እትስኻ እትገብሮ ኣብ ልዕሊ ኣብቲ ክሊ ዕድመ እትገብሮ ዝኾነ ጥዕናዊ ስራሕት ዝያዳ ድማ ይኸውን ንሓደ ኣብ መጀመርታ ዕድሚኡ ዝርከባትካ ክሽጋራ ንኸቋርፃ ንክትመኽሩን ድሓር ኣብ 40-50 ምስ በፅሐ ክትመኽሩን ብዓይነ ቁጠባ ኣድማዓይ ኣይከውንን ብዓይነ ግዜ እውን ኣድማዓይ ኣይከውንን ስለዚ ኣብዚ ክሊ ዕድመ እዚ ኣብ ዝርከብሉ ዕድሜ ኢኻ ዝያዳ ግዜን ክስታይን ሂብካሲ ክትነጥፈሉ ደለካ ማለት እዩ
2: ተና ስነ ጥበብ ስራሕት እቲ ኣብ ወልፋ ምፅላ ወልፍና ምጅማር ምፅላ ክስታይን ምግባር ከምዚኢል ክስታይና ኮይና ንሕና በቲ ሪዛልት ናይ መወዳእታ ኢና ባፈልድ ኮይና ከምሳይ ተፀበና እዩ ሕጂ ሞር እንታ ክንገብር ፈቲና ሞር ከነፅንዓሉ ሞር ከነንብበሉ ሞር ክንመራመሩ ፈቲና ማለት እዩ ስለዚ ነቲ ምጥቃም ሽጋራ ይኹን እውን ካልኦት ዘይድለዩ ንጥዕና ክጎድኡ ዝኽእሉ ልምድታት ከም ተባሃግቲ ንጥፈታት ከም ንቡር ንጥፈታት ዝኾነ ሳዕብን ዘይብሎም ንጥፈታት ብሓፈሻ ዝተዛብዐ ኣጣሚ እንታይ እዩ ዘሎ መብዛሕትኡ ኣብ ፊልምታት ትቐርብ እዚ ነገራት ዝተኸልካ ተጠቃምነ ሽጋራ ተጠቃምነት ኣልኮላዊ መስተ ብል ዋላ ኣብቲ ናይ ፆታዊ ባህታት ምድንፋእ ዘሎ ክትሪኦ ከለካ እተን ፊልምታት ይኹን ዝኾነ ዝንጥባብ ስራሓት ዘቕርቦ ክትሪኦ ከለካ ዝተዛብዐ ኣጣሚ እንታይ እዩ እቲ ንቡር ሂወት ናይ ወዲ ሰብ ዘሎ ዘይኮነ ሲ እቲ ዝተዛብዐ ኣጣሚ እንታይ እዮም ዘቕርቡ ማለት እዩ ንኣብነት ሕጂ ምትካ ሽጋራ መብዛሕትኡ ግዜ ከምንታይ ዝበ ከም ኣርባ ሓሪፍነት ከምዚ ቅጭፅ ዘይብሎም ምርቓቕ ዋላ ንዑስ ኮይኑ ክቐርብ ትሪኦም ማለት እዩ መብዛሕትኡ ግዜ ከዓ እቲ ተፃይ ገፀ ባህሪ ሒዙ ዘሎ ወይ ካቶም ከም ሓራይፍ ኮይኖም ቀሪቦም ዘለዉ እቶም ደቂ ሾ ንብሎም ካራክተርስ ኣብ ናይ ዓድና ጥዕሲ ይኹን ዋላ ኣብ ካልእ ክትሪኦ ኣወታት ቅድሚ ሽጋራ ክውልዑ ከለዉ ድራማቲካዊ ዝኾነ ገይሮም ብተመስጦ ክስሕቦ ከለዉ ከጥፍዎ ከለዉ ኢካ ትርኢ ማለት እዩ ስለዚ ሕጂ እቲ ፊልምታት ብከምዚ ገይረን እዮም ዝቐርቡ
0: ዝበዝሑ ካብዞም ኣብ ፊልምታት ሆሊውድ ከትክኹ እንሪኦም ተዋሳእቲ ኣብ ካልእ ሂወቶም ዘየትክኹ ክነሶም ስለምንታይም ኣብ ፊልም ዘትክኹ ኣብ ገለ ፊልምታት እሞ ዳርጋ እታ ፊልም ጀሚራ ክሳብ ትውዳእዮም ብብዝሒ ዓቐን ዘትክኹ ናይ ባሓቂ ዶ ይኸውን ኣይፋልዩ ትመልሱ ነቶም ተዋሳእቲ ንጥዕናኦም ብዘይሓስብ መንገዲ ካብ ካካዎ ዝተሰርሐ ኒኮቲን ይኹን ካልእ ተጓዳእቲ ባእታታት ዘይብሉ ውሑስ ሽጋራ እዩ ዝዳለወሎም ነዚ ዘይጎዳእ ሽጋራ እዚ ኣትኪኾም እዮም ኣብ ህዝቢ ሕማቕ ስእሊ ዘርእዩ ዘለዉ

0: ኣብ ሽጋራ ዘለዎ ባእታታት ስለምንታይ ኣብ ባኮ ናይ ሽጋራ ዘይፀሓፍ ኢሉ ዝሓትት ገርሒ ዓሚል ክህሉ ይኽእል እዩ ግና እቲ ባኮ መዐሸጊ ክንዲ ዝዓበየ ተዓበየ ንኹሉ ዘለዎ ባእታታት ክፅሕፈሉ ዘሸግር እዩ ነየን ገዲፍካይ ሞ ነየን ክፅሓፍ
1: ተመራመርቲ ዝገልፅዎ ካብ 5800 ንላዕሊ ባእታታት ድሓዘ እዩ ገሊኡ ካብቲ ቆፅሊ ናይቲ ሽጋራ ወይ ቶባኮ ብሎ ብናይ እንግሊዝ ፀዋዓ ካብ ዓረብ ድማ ፀቓሊ ካብኡ ምስ ዝፍጠር እዩ ካልኣይ ንመመቀሪ ዝሕውሱሉ እዩ ሳልሳይ ካብቲ መጠቕለል እዩ ብተፈላለዩ ዓይነት ነገር ክጥቀምሉ ስለ ዝኽእሉ ክንዲዚ ዝኾኑ ባእታታት ኣለዉ ክነድድ ከሎ ከዓ ድወፁ ኣለዎ ማለት እዩ ስለዚ 5800 ከባቢ 6,000 ባእታታት ዘለዎ ሰራም ቆፅሊ እዩ
0: ኣብዚ ሎሚ እዋን ሽጋራ ዓማዊል ብዝተፈላለየ መዳይ ከትክኽሉ ዝኽእሉ ገይሩ እዩ ተዳልዩ ዘሎ እዚ ድማ ንተጠቃሚ ኮነኢልካ ብዝስሕብ ኣገባብ ተፀኒዐ እዩ ዝግበር በዚ ኮይኑ በቲ ይቀየር ኩሎም እዞም ባእታታት ኒኮቲን ዝበሃል ኣወላፊ ባእታ ዝሓዙ እዮም ካልእ ዝኾነ ሰብ ዘየሰፍሎ ኣዛናይ ኮይኑ ዝስምዓና ሓደገኛ ኣገባብ ኣተኸኻ ትንባኾ ሽሻ እዩ ሕብረተሰብና ብዛዕባ ትንባኾ ክፈልጦ ዘለዎ ኸ እንታይ እዩ
1: እቶም ሓደ ዓይነት ናይ ሽጋራ ምትካኽ ወይ ናይ ትንባኾ ምትካኽ እዚ ቶባኮ ንብሎ መልክዕ እዩ ኣብ ማይ ኣትዩ ተፈለየ መቐረታ ገይሩሉ ብሕልፊ ከዓ ኣብ ቤተሰብ ዝትካኽ ብሕልፊ ኣብ ሃገራት ዕራብ ስዑድያ በልክዮ ቀጠር ዱባይ በዓል ቱርኪ ትደዓበየ ፀገሞም እሱ እዩ ሓደ ዓይነት ኢኻ ተትክእል ለውጥ የብሉ እቲ መርዚ ዳኣትሉ ፍልዮ እቲ ትክዩ እቲ ከዓ ፍሬርኤ እንዳበለ ብማይ ውዒ ብታሕቲ መፅእ እንዳተቐበልካ ተትክኮ ሰባት ወዝ ክህልወሎም ኩዕንትሩ ክረጉዱ ክቕሒሎም እዮም ዳሓስቦ ንዑ ክብረክሎም ምናልባት ብለሎ ስቲም ደምፆቶ ዘይኮይኑ ክፍለጥ ዘለዉ ሓቂ ዓለማ ውዲ ጥዕና ከምዝብሎ ኣብ ሓንቲ ናይ ሽሻ ግዜ ሰዓዲ 2ልተ ሰዓት ተውሰደልካ ተትክክዮ ሽሻ ዳርጋ 100 ሽጋረ ነዚ ክንደይ ውካብ ህዝብና ዝፈልጦ ክንደይ ካብ ኣፍሪካ ፈልጦ ኣብ ገዛ እዩ ዝግበር ኣቦይ ክገብሮ ኣደይ ክትገብሮ ትሪኦ ትሰብ ዘዕልለካ ካሊእ እዩ ትድመፀካ ካሊእ እዩ ወያኔ ዋዕነ ይበሃል ዳ እዚ ሕጂ ዝርእዎ ደለዉ እዚ ናይ ሽሻ ባህሊ ናብቲ ስልጡን ዓለም ኢሎም ዝቐርቦ በዓል ኣሜሪካ ኣውሮጳ ምስ ሰገረ ብደም ክምርመሩ ክእሉ እዮም እንተረኣይዎ ትፀሓቀ ናይ ኒኮቲን ናብ ውሽጢ ደም ዝመፅእ ብጣዕሚ ብርቱ እዩ እቲ ሽሻ ካብቲ ሰቲ ካታትክኽ ይሓይሽ ብጣዕሚ ብጣዕሚ ፃቂ ድመፅእ ዘሎ ኣብ ወርሒ ሓንቲ ሽሻ ማለት እንድሕር 100 ሽጋራ ዘለዎ ኒኮቲን ተወስድ እንድር ኮንካ ነፍሰ ቅትለት እዩ ብተወሳኺ ካብ ሰብ ናብ ሰብ ትቃበሉ ትኾንካ ካብ ዓባይ ሰዓል ጀሚርካ ሕጂ ኮሮና ድዩ ተፈላለየ ዋላ እዚ ኤች ባይ ሎና ዝፅውዖ ነገር ከመሓላለፍ ስለ ዝኽእል ብሕልፊ ኣብ ዓድና ብቃልዕ እንተዘይተገብረ ኣብ ውሽጢ ውሽጢ ይግበር እንድሕር ሃሎ እቲ ሰብ ነዚ ክነቕሓሉ ክኽእል ኣሎ
0: ሽጋራ ዝተፈላለየ ዓይነት መንሽሮ ከስዕብ ዝኽእል ባእታታት ዝሓዘ እዩ እዞም ትካላት መፍረ ሽጋራ ነዚ ይፈልጥዎ እዮም ክሳብ ክንደይ ሚልዮናት ዘውፅእ ምርመራታት ኣብ ቦታ ምርምር እዘን ትካላት ይካየድ እዩ ሓደ ካብዚኦም ድማ እቲ ኣትካኸይ ኣብ ክንዲ ካልኦት ሓደገኛታት ባእታታት ዝወስድ ኒኮቲን ጥራይ ብዝሓሸ ኣገባብ ክወስደሉ ዝኽእል ኣገባብ ሰሪሖም እዮም ግና ኸ ኣባይታ ክጥቀምሉ ይደለ እዩ
1: ኣየናይ ባእታ ካብቲ ናይ ሽጋራ እዩ ፅቡቅ ዝወልፍ ኣየን ዓይነት ሰብ ናብ ቀይዲ ደእትወልና ኢሎም ንምፍላጥ እዮም ዝመራመሩ ካልኣይካ እንተጋጠመስ እንታይ ክንጥንቀቀሉ ንኽእል ሞ ነቲ ከጋጠም ዝኽእልካ ብምንታይ መሸፈነ ነገር ክንሽፉኖ ኢሎም ዝመራመሩ እምበር ንሰብ ከርብሒ ኢሎም ኣይቀር ምንያቱ ትዕላሞም እሱ ይኮነን ካብ መጀመርያ ስለዚ ኒኮቲን ድበሃል ባህታ ዝህብ ኣወላፊ ባእታ መንሽሮ ብዘይመፀሉ መገዲ ከመይ ከም ዝውሃብ ይፈልጡ እዮም ክገብርዎ ግን ኣይደሉ እዮም ኒኮቲን ወዲ ሰብ ኣብ ውሽጡ ኣለዎ ኣብ መንጎ ናይ ነርቭ ንብሎ ወይ ከዓ ጅማውትና ርክብ ብዓቐን ተፈጥሮ ዝቐመጦ ኣሎ ንሓደ እዮ ኣካላት ክንቀሳቀሱ ወይ ኣእምሮይ ንክሰርሕ ነብሲ ዝእዘሉ ናይ መራኸቢ ባእታ እዩ ነዚ ካብ ዓቐን ላዕሊ ናብ ነብስና እንዳእተና ነቲ ነብስና በትናቱ ኣብ ክንዲ ድግዛእ ብወልፊ ክግዛእ ዝድርኽ ሓያል እምበር ኣካልናትና እዩ እቲ ደዓበየ ሓስኡ ብቐሊል ናብ ሳንቦ ስለ ዝቶ

0: መንሽሮ ናይ ሳንቦ የምፅእ እዚ ርኡዩ መባእታዊ ፍልጠት እዩ ሽጋራ ዘምፅኦ ሰለሎ ግን ፀብፂብካ ኣይውዳእን እዩ ስለዚ ካብ መንሽሮ ናይ መልሓስ ናይ ኣፍ ናይ ግርፃን ናይ ሻሕለለ ናይ ጎረሮ ስጋብ ከስዐ መዓናጡ ረጉድ ቀጢን መዓንጣ ማህፀን ክሳድ ማህፀን ከይተረፈ ጡብ ከይተረፈ ዘምፅእ ባእታታት ኣለዉ ሓደ እዩ ካልእ እቲ ጎናዊ ሳዕቤን ነትክኽቲ ኾነ ነፍሰ ፆር ኣደትክኻን ወይ ምዘተክኸ በዓል ቤት ዝነብራ ወይ ኣቦኦን ወይ ሓወን ኣብ ገዛ ትክምዝህሉ ቁንፅባት ቆልዑት ውለዱ ኣብደይ መዓልቶም ውለዱ እቲ ጥንስ ክንፀል ኽእል መድሓንቲ ብደይ ቦትኡ ክመፅእ ኽእል ጥቆልዓ ትሽዓተ ወርሒ ከይመልአ ከሎ ቲማህፀንን እቲ መድሓንቲ ንፍለ ጥቆልዓ ኣብ ከብዲ መውት ተወሊዱ ጥቆልዓ ተደጋጋሚ ረኽሲ ናይ ሳምቡእ ኣዝማ ስርዓተ ምስትንፋት ፀገማት የምፅእ ኣሉ ሓንሳብ ሓንሳብ ከዓ ወዲ 2-3 ወርሒ ከሎ ወይ ገና ናፅላ ወዲ መዓልታት ከሎ ሃንደበት ኣብ ገዛ መይቶም ሒዞሞ ንመፅቕሉት እንታይ ኣሎ ተበለና ምስሓተትካ ደተክ ክሰብ ኣብቲ ገዛ ትረክብ ወይ ኣሳሳይት ኮይና ኣብ ሽጋራ ዝትከኸሉ ቤት ምግቢ ድዩ ቤት መስተ ትሰርሐ ኣዶ ኮይና ትፀናሕካ እዚ ሕጂ ትደዓበይ ሃሲ እዩ ሓንዚ ሓንሳብ ኣትከ ካቢለ ተመሊሰስ ኣየትክኸውን ኣይልከምውን ኣሉ ክብል እዮም ምስ ክዳንካ ኢዳ እዚ ክፍለጥ ክኽእል ኣሉ ሓ ሕጂ ኣብ መኪና ንድሕራትኪካ ዋላ መስኮት ክፈት ዋላ ጨና ግበር ዋላ መሽረፈት ግበር ወይ ፋን ግበር ብቲ መኪና ነቲ ጨና ተጉድሎ ትኾ እምበር ነቲ በዓልተ ካብቲ ሰብይ ትገላግሎን እያ ምሳኻ ዝነብር ሰብ ብሕልፊ ሓንሳ ሓንሳብ ኣብ ሸቃ ኮንካ ኣትክኽ ኣብ ሳሎን ኮንካ ኣትክኽ ተበሉካ ላግፂ ይመፅ እዩ ሓንሳ ሓንሳብ ኩዕሶ ዘርያ ትካላት ንሪአን እዚ ናይ ዘትክኹ እዩ እዚ ዘየትክኹ ይብሉ ካብ ሓደ መፈላለዩ ዘይብሎ ወይ ሓንቲ ማዕፁ ጥራይ ተፈልዩ ዳርጋ ሕጂ ፅቡቅ ስጉምቲ ኮይኑ ኣብ መብዛሕትኡ ትካላት ሽጋራ ምትካኽ ተኸልኪሉ
1: ምዕራባውያን ሃገራት ትሕቲ ዕድመ ሽጋራ ንከይጀምሩ ንምቁፅፃሩ ብዙሕ ፃዕርታት ገይረን ዳርጋ ተዓዊተናሉ እየን እዞም ትካላት መፍረስ ሽጋራ ግና ከምዚ ዓይነት ንኣታዊታቶም በዳሂ ሕግታት ክመፆም እንከሎ ካብኡ ንኸምልጡ ካልእ መልክዕ እናቀያየሩ ስለ ዝመፁ ንምግትኡ ኣፀጋሚ ኮይኑሎ ልክዕ ከምቲ ተምሃሮ ኣሕዋትናን ደቅናን ዝጥቀምሉ መሳርሒታት እናኣምሰሉ ዘመናውን ጨና ዘለዎን ቬፕ ዝተባህለ ኣገባብ ንኽጥቀሙ ይፅዕቱ ኣለዉ እቲ መሳርሒታት ኣብ ከምፒሮ ሰዓት ፍላሽ ሊፕስቲክ ወዘተ ዝኣመሰሉ ነገራት እዩ ተሓቢኡ ዝዳሎ ዘሎ በዚ ድማ ስድራ ቤታት ንደቆም ክቆፃፀርዎም ይብድሆም ስለ ዘሎ ገለ መንግስታት ገደብ ገይረን ኣለዋ

0: ከምዚኦም ዝበሉ ሰባት ክምኽሮም ንደሊ
1: ክምኽሮም ዝደሊ ኣነ ንተምሃሮ እዩ ንተምሃሮ

0: ሰላም ሰላም፣ ፍትዋ ተኸታተልቲ መደብ ፊዮርና ከመይ ቀኒኹም? ፅቡቅ ንሕጂ ምበኣር ከም ትፈልጥዎ ብልሳና እዩ ዘልኩም መፅኤ ዘለኹም ናይ ሎም ብልሳና ናባኹም ዘብላ ኣነ ሳርና ምሕረዳ ቤክኸውን መደብና ጀሚሩ ክሳብ ዝውድእ ክትከታተሉና ብክብሪ እንዳዓደምኩም በኣር ድሕ ዝሓፃር መሰጋገሪት ክምለሰኩም እዮ ሞ ሰናይ ምክትታል። መደፊርና ድሕ ዝሓፃር መሰጋገሪት ምበኣር ተመይሰኩም ኣለኹ ሰይዳኹም ኣጣጢሕኩም ኮፍ ኢልኩም ፅበይኒ ፀኒሕኩም ምህላውኩም በዓልቲ ምሉእ ተስፋ እየ። ቅንያትና እምበኣር ቅንያትና ፅነት እዩ ዘሎ ኣነ ከዓ ምዝ ቅንያትና ፅነት ዘሎስ ኣርእስቲ ናይ ሎም ምዕላልናስ ናፅነት ትብል ተኾነት ዚ ከመይ ይሓይሽ ኢለ ናይ ሎም ኣርእስትናስ ናፅነት ብዝብል ይክኸውን ምንታይ ዝዕልሉ ኣጋይሸይ ከዓ ተምሃሮ መዋእታ ኮይኖም ኣዝዮም ንፉዓት ተምሃሮ እዮም። መጀመርታ ግን ኣስማቶም ክንላለዮም ኢና ሞ ናብኦም ክብለኩ
1: ኣነ ሽመይ መላክ መሓመድ ይበሃል ክፍለይ 45 ቤት ትምህርተ ቤት ትምህርቲ ዓወት ዕድመይ ከዓ 10
2: ሽመይ ሰናይ ኣስመሮም ይበሃል ኣብ ቤት ትምህርቲ ዓወት 45 ምሃር ዕድመይ ከዓ 9
3: ሽመይ ሪታ ድምዕተሲም ይበሃል ክፍለይ ከዓ 45 ዝመሃር ቤት ትምህርቲ ከዓ ኣማንኤል ዓመተይ ከዓኒ 10
4: መጀመርታ ሽመይ ያስሚን ዳዊት ትበሃል ዝመሃረሉ ቤት ትምህርታ ቤት ትምህርቲ ዓወት እዩ ዕድሜ ከዓ 10 እዩ ክፍለይ ድማ 45 እዩ።
5: ስመይ ኣብጋይል ተክለ ይበሃል ካብ ቤት ትምህርቲ ዓዳ ቤቶ መፅ ክፍለይ 5 ክፍሊ እየ ዕድሜ ከዓ 11
0: ዓገይሸይ ምበኣር ኣስማቶም ተላለዩምና ኣለዉ ፅቡቅ ሌላ እንዳበልኩ ናፍቲ ዕላልና ክሰግብ ቀዳመይቲ ከም ሕቶ ክትኮነ ናይ ለ መሪጥያ ዘለኹም በኣር ኣብ ቅንያት ናፅነት ብዝተፈላለየ ጌርናስ ናፅነት ክድሙቕ ከነብል ነብዕል ኢና ግን ስለምንታይ ኢና ነብዕሎ ናፅነት እንታይ ማለት እዩ ኢለ ሓይትዮም ነይሮሞ ናብኦም ክብለኩም ደጊመ
1: ናፅነት ማለት ባህሊ ማለት እዩ ሕጂ ንኣብነት ኣብ ቤት ትምህርትና ኣማንኤል ኣሎ ኣብ ቤት ትምህርቲ ኣማንኤል ሕጂ ክንገብር ከለና ክልተ ሰሙ ክተርፎ ከሎ ልምምድ ገለ ንገብር ሕጂ ኣብ ቤት ትምህርቲ ዓወት ድማ ፅቡቅ መደብ ንገብር ገለ ሕጂ ተጋደልቲ ንዓና ክብሉ ደምና ማፍሲሶም ብከምዚ ድማ ናፅነት ኢና ንገብሮ ማለት እዩ።
3: ናፅነት ማለት እዚ ቀደም ዘበን ኤርትራ ምፀላታት ዋጋ ነይራ እዚ ሽዑ ከዓኒ ይቃለሱ ሽዑ እዚ ኣብታ መዓልቲ 24 ጉንበት ስለነበረት ኤርትራ ተዓዊታ ሽዑ መዓልቲ ከዓኒ መዓልቲ ናፅነት ስለነበረት ከዓ መዓልቲ ናፅነት ኢሉ ትክትውዕ።
5: ናፅነት ማለት ዝኾነ ሃገር ወይ ዝኾነ ሰብ ካብ ዝኾነ ነገር ናፃ ክወፅ ከሎ ወይ ከዓ ዝኾነ ሃገር ካብ መግዛእት ይኹን ካብ ዝኾነ ናፃ ክትወፅ ከላ ናፅነት ይበሃል።
4: ናፅነት ማለት ኤርትራ 1991 ሓራ ወፃ 24 ጉመት ማለት እዩ። ናፅነት ከዓ ንዓና ክብርቲ መዓልቲ እያ ኣብሊፅና ነብዕላ መዓልቲ እያ ናፅነት ንሁል መግለፂ የብላን መናቱ ስዋኣት ንዓና ክብሉ ተጋዲሎም እዮም እጂ ናፅነት እዚ መግለፂ የብላን።
2: ናፅነት ማለት ኩሉ ሰብ ዘናግዓሉ ናፅነት ማለት ኩሉ ሰብ ዘናግዓሉ ዘናግዓሉ ማለት እዩ ኣብ 24 ጉበት ከ ዝኩሉ ሰብ ኣብ ጎደና ወፂ ይዘናግዕ ሙዚቃዊ ይሰምዕ እዚ ወላ ዝኾነ ገለ ባንዴራ ሒዙ ይዘናጋ ማለት ይስዕስዓፍቲ ጎደና ኮይዱ ይዘናጋ ማዓልቲ ናፅነትና ኮይኑ ይዝክር ከምዚ ዝበፀረይ እዚ ናይ 24 ጉበት ዝዘናግዕሉ ኣብ ገዝኦም ከይዶም ናይ 24 ጉበት ስእሊስ ኢሎም ገለ ኣብ ገዝኦም ይጥቅዕዎም እዮም።
0: ኣጋይሸይ ምበኣር ነታ ዝሓተትክዎም ሕቶ ፅቡቕቲ ገይሮም መልሲ ነጊሮምና ኣለዉ ትውሰኽትኹም ትጎድል

0: የብላ ናፍታ ኣካል ኤት ሕቶይ ምዝሰግር ኣብ ቅንያትና ፅነቲ ኣብ ቤት ትምህርትናስ ከም ተምሃሮ መጠን ዝተፈላለየ ኣባዓዕላ ንገብር ኢና። ሕጂስ ካብ ቤት ትምህርቲ ናብ ቤት ትምህርቲ ክፈላለ ስለ ዝኽእል ናይ ገይሸይ ከም ኣብነት ወሲድና እስኪ እንታይ እንታይ ትገብሩ ኢልዮም ነይሮ ሞ ኣብኦም ከብለኩም
1: መጀመርታ ንዓነ ኣብ ቤት ትምህርትና መደብ ነካይድ ፅንፅዋይ ንንገር ካብቲ ፅንፅዋይ ዛንታ ንገብር ፋሽንሾ ይግበር በቃ ፅቡቅ መዳባት ይግበር ደስ ይብለኒ።
2: ቅድሚ ንላማመድ ምሽ ዝተላመመድና ግጥሚ ወይ ሳስዒት ወይ ሙዚቃ ንላማመድ ምሽ ሽዑ ተላማሚድና ኣብ 24 ጉበት ወይ ግጥሚ ሙዚቃ ገለ ንርኢ ንሰብካ ንዕዘቦ ተራይ ንርኣይ ዝንሪኦም ንዕዘቦም ይርኢና ገለ ይዕዘቡ ይሕገሱ።
3: ብምክንያት ናፅነት ኳ ኣብ ትምህርትና ዝግበር ብዙሕ ነገር እዩ። ሓደ ካብኡ ከዓ መምሃራን ናብ ትምህርትና ይመፃ ሽዑ ኣብቲ ዝበላና ዕለት ከዓ ምስ ወለድና ንመፅእ ሽዑ ግጥምታት ንባብ ፀወታታት ሓፈሻዊ ፍልጠት ይግበር።
4: ኣብ ቤት ትምህርትና ማለት እዩ 24 ጉመት ብፍልይ ኢና ንበዕላ ኣብ ትምህርትና ኣብ ኣማኒኤል ማለት እዩ። እጂ ኣብ ትምህርትና እንታይ እስከ ንገብር ኩላቶም ተምሃሮ መጀመርታ ቶም መምሃራን ይምፁ ይብሉና ንጎሲ ይምፁ ይብሉና ሽዑ ንሕና ከዓ ናብኡ ንኸይድ ኣብ ኣማኒኤል ቤት ትምህርቲ ኣማኒኤል ከዓ ብዙሕ ምርኢታት ነካይድ። ኣብ ቤት ትምህርቲ ኣማኒኤል ብዙሕ ዝተፈላለየ ዓይነት መደባት እዩ ዘሎ ብፅቡቅ ኢካ ከዓ ትሕልፎ።
5: ኣብ ቤት ትምህርትና መዓልቲ ናፅነት ክኸውን ከሎ እዚ ንዓል ንሕና ንገብሮ ከዓ ኤሮቢክስ እዩ። ኤሮቢክስ ስለ ዝኾነ ከ ኣባዓልካ ዝገብርዎ ከ ፋንሾ እተን ሸዓተ ብሄራት ካልእ ከዓኒ እዚ ሳዕስዒት ካልኸዓኒ ግጥሚ መዝሙር ደርፋ ይገብሩ። ኣብ ቤት ትምህርትና ካልኦት ሰባት ከዓኒ ንዓና ነቶም እዞም ኩሎም ክጠቕሶም ፀናሕ ከዓኒ እቶም ኣብ ቤት ትምህርትና ዘለዉ ከዓ ንዓና ይርኢና።
0: ሳልሰይቲ ሕቶይ እምበኣር ልክዕ ምስቲ ዓንቲ ወይ ዝሓተትኩም ሕቶ ትመሳሰል ኮይና ግን እዚኣ እንታይ ትብል ክነግረኩም ኣብ ቅንያትና ፅነት ኣብ ገዛውትና ንገብሮ ከ ኣብ ገዛውትና ወይ ምስ ወለድና ንገብሮ ዝተፈላለየ ሰብ ነናቱ ንዲ ትገብር ገሊኦም ከተማ ወፁ ገሊኦም ኣብ ገዛውቶም ግብጃ ገብሩ ገለስ ናይ ገይሸይ ከኸመ ይመስል ንርኣዮ ብሓባር
1: ኣነ ኣብ ገዛውትና ዳስ ዝስራሕ እዩ። ሕጅብቲ ዳስ ኮካ ትሰቲ ምግቢ ቅርቡልካ ትበልዕ ገለ ትበልዕ ትፃወት ደርፊ ገለ ኣለካ ሕጂ ናይ ማልህ ናይ ከንዝላ ናይ መዋእል ህፃናት ገለ ከዓ ሕጂ ኣብ መዋእል ህፃናት ኣሎ እቶም መዋእል ህፃናት ሽዑ መደብ ገብሩ ከምዝናትና ናይ ኣማኒኤ ንገብሮ መደብ ገብሩ እንዲኦም ኣብኣብቲዳስ ይስዕስዑ ገለ ኩሎም ሽዑዑ ባህሊ ኣሎ ናይ ትግረ ትግርኛ ዓፋር ሳሆ ብዳዊት ገለ ተን ሸዓተ ብሄረትና ኣለዉ ማለት እዮም። እዚ ዛ ቤተ ወፂኡ ዝገብሩ ከዓ ድሌትና ንገዝእ ፅንፅዋይ መፅሓፍ ንገዝእ መፅሓፍቲ ገለ በቃ ኩሉ ንገዝኡ እየና ደስ ይብለኒ። ናይ ሃሎ ቆልዑ ምሻሎት ዝደርፍ ኣብ ናይ ሃሎ ቆልዑ ዝደርፍ ንሱ ንሪኦ ኢና ፋላንቺና ኣሎ ናፅነት ገለል ዝተፃሓፈሉ ኣሎ በቃ ብዙሕ ንርኢና ደስ ይብለኒ።
4: መጀመርታ ምስ ወለደይ ዝበዕሎ ብፍሉይ እንዲና ነበዕሎ ግን ኣብ ገዛና ብፍሉይ ነብዕሎ መዓልቲ ሲ መዓልቲ ናፅነት እንድያ ግን እቶም ስድራ ቤትና ቡን እንዳሰተዩ ክዳኖም ቀያይሮም ክዳና እንዳቀያየርና ኢና ንብዕሎ ቡን እንዳሰተዩ እንዳዕለሉ ገሊኦም ዘብዕልዋ ሓድሽ ክዳን ከዓ ንክደን ማለት እዩ። ብፍሉይ እንዲና ነበዕሎ ግን እንዳተዛወርና ሻሂ እንዳሰተና ምርኢት እንዳተዓዘብና እቲ ምርኢት ንሪኦ ከዓ ብዛዕባ ናይ ፊልም ናይ 24 ንሱ ከመይ ገይሮም ከምዝተሰውኡ ገለ ኢና ንሪኦም ብዛዕባ ብጀኩ ከዓ ናይ ባህሊ ባህልና መንናና መግለፂ እንድዩ ሕጂ ብዛዕባኡ እንታይ ከምርኢ ንዕዝዘብ ምስ ደቂ ገዛውትና ካብ ገዛና ምስ መፀና ናብ ገዛና ምስ መፀና ምስ ደቂ ገዛውትና ነብዕሎ ኣብ መሬት ከምዚ ካርታ ገለ ንስእል ምሾ ሽዕ ብፍሉይ ነብዕሎ ንዝምር።

0: በቃ ኮንጎ ገለ ጌርና ንዝምር ጨርቂ ጌርና ንዝምር ብድሕሪኡ ምዘመርና ምስ ደቂ ገዛውትና ሓድሽ ክዳን ናይ ኤሪትራ ስእሊ ዘለዋ ተኸዲና ንዛወር ከዓ ምስኦም ዝተፈላለየ ምርኢታት ከዓ ብዛዕባ ናይ ስዋእና ከመይ ገይሮም ከም ዝተጋደሉን ብዛዕባ ናይ ባህሊ እንታይ ማለት እዩ ንዕዘብ።
1: መጀመርያ ናይ ገዛውትና ኣብ 24 ጉንበት ካራሜለ ዝዓሴር ብሽኮት ገና ቀራሪብና ንቀራሪብና ምስ መሓዘትና ኮይና ኣብ 24 ነብዕሎ ኣብ ምሸት ከዓኒ ኣብ 24 ጉንበት ምስ ስድራይ ክዛውር ከሎ ከዓኒ ኣስክሬን በልዕ ኩላህና ኣስክሬን በልዕ ንዛወር እዚ ስድራ ቤትና ከዓ ከምኡ
2: እዛ ኣብ 24 ጉንበት ምስ ደቂ ዝገዛውትና ኮይና ንሕልፎ ሰብ ዝሓልፍ ብ 24 ጉንበት ፅባሎ ድዩ ገሌልና ንሽልሞ ርሑስ በዓል ንብሎ ንሕና ከዓ ብኡ ጌርና ንፀወት ናይ 24 ጉበት ንሕልፎ ኩሉ ገባቢርና ከዓ ብሽኮት ድዩ ማዲ ገለ ገባቢርና ገዚና ሰልጢ እኪልና ናይቲ 24 ጉበት ኣብ ደገ ወፂና ንሕልፍ ንሰብካ ንሽልሞ።
3: ኣነኮ ምስ ስድራይ ድገብሮ ብዙሕ ብዙሕ ነገር እዩ። ሓደ ካብኡ ከዓ ከተማ ወፂና ንዛወር ኣብ ከተማ ከዓ ብዙሕ ነገር ንርኢ፣ ምርኢታት፣ ግጥምታት፣ ሳዕስዒታት፣ ሸዓተ ብሄራት ንርኢ። ምስ ደቂ ገዛውተይ ድገብሮ ከዓ ኣብ ገዛውትና ኮይና ወፍያ ንብል፣ ካልእ ከዓ ግብጃታት ንገብር፣ ንስዕስዕ፣ ንፃወት።
4: ኣጋይሸይ በኣር ነዝሓቶም ዘለኩ ሕቶታት ፅቡቅ ገይሮም እዮም መልሲ ዝብና ዘለዉ። ካብ መልስታቶም ድማ ዓጊብና ክንከውን በዓልቲ ምሉእ ተስፋየ እሞ ድማ ሕጂ በዚ ጋጣሚ ዝስ የውሃና ክትብልዎም ትደልዩ ሰባት እንተለውኩም ሲ ዕድል ክበኩም ኢለ እዮም ነይሮ ሞ ናብኦም ከብሎም።
0: መጀመርታ ዮሃና ክብሎም ዝደሊ ነደይ ነቦይ ናኣሕወተይ ናኣሕወተይ ነባሓጎታተይ ንዓባያየይ ዮሃና ክብሎም ይደሊ። ብምቕፃል ድማ ንክቡር ፕረዚደንት እስያስ ኣፈወርቂ ብድሕሪኡ ከማ ንመምሃራነይ ብድሕሪ ከዓ ንደቂ ክላሰይ ክብሎም ይፈት ዮሃና ክብሎም ይፈት
1: ዮሃና ክብሎም ዝደሊ ማማ ሓትነታተይ ኣኮይ ንስሞም ከዓኒ ኑራ ነጃት ኣኮይ ከዓኒ እዚ ማሕሙድ ይበሃሉ። ካልኣይ ከዓ ቀንዲተን መሓዘተይ ከዓኒ ናኦሚ መሬምካ ዮሃና ክብሎም ዝደሊ
5: ንሩታ ገብረ ንወለደይ ሩታ ገብረ ሚካኤልን ተክለ ኣብርሃንን ንክልተ ኣሕዋተይ ዮሳንን ኣርካንን ዮሃና ክብሎም ይደሊ። ንኣሞታተይ ልቾም፣ ኢየሩሳሌም፣ ልዋም፣ ኣዝመራ፣ ወሓዚት፣ ኣኽበረት ዮሃና ክብለን ይደሊ። ናሓወ ቦታተይ ሚካኤለ ኤቨን ተክሎም ባባይን ኣለም ዮሃና ክብሎም ይደሊ። ንሓትነታተይ ፀጋ ገብረ ሚካኤል፣ ሳባ ገብረ ሚካኤል ዮሃና ክብለን ይደሊ። ንኣኮታተይ ሳይሞን ገብረ ሚካኤል፣ ቢናም ገብረ ሚካኤል፣ ኣማን ገብረ ሚካኤል ዮሃና ክብሎም ይደሊ። ንደቂ ክላሰይ ንኩሎም፣ ንመምሃራናይ፣ ንጎረባብተይ፣ ንህዝቢ ኤርትራ ከዓ ዮሃና ክብሎም ይደሊ።
6: መጀመርታ ዮሃና ክብሎም ዝደሊ ባባይ እስያስ ኣፈወርቂ፣ መሓመድ ዓሊ፣ ሰሊና ሳልሕ፣ መታብ፣ ሙራድ፣ ሙዓስ፣ ሓትነተ ሳልሕ፣ ብረክቲ ነጋሽ፣ መሓረስጊ፣ ራህዋ፣ ስራይ፣ ልዋም ዝተፈላለየ ነዚኦም ከዓ ዮሃና ክብሎም ይደሊ። እንኳዕ ናብ 24 ጉመታት ፅሐና የቐኒለይ
2: ዮሃና ዝብሎም ዝደሊ ንስድራ ቤተይ ንኣባሓጎይ ንዓባየይ ኣባሓጎይ ንዓባየይ ንሓትነይ ንኣሞይ ኣኮይ ክብሎም ደሊ ንባበይ ንማመይ ኩላቶም ብክብሎም ንክደሊ ዮሃና ቋዓቋዓኩም ገለ ክብሎም ደሊ።

ዝተለመደ ፌርና መሰጋይሽ ይፀንሐ ዕላል እምበኣር ኣብ ዝወዲና ኣለና ኣብ ዝመፅእ ብካልኦት ኣጋይሽ ብካልእ ኣርእስቲ ክሳብ ንራኸብ ቻው።

0: ገዞም ከምዚኦም ዝበሉ ሰባት ክምኽሮም ንደሊ
1: ክምኽሮም ዝደሊ ኣነ ንተምሃሮ እዩ ንተምሃሮ

ኣበይ ናፅሪ? ክትነፍዑ መራ ሕጊዝኩም እዩ ክወሃቢ ኢሎም ድዮም ሓጊዞሞም። ኣታት ዓይነት ሰብ ኢኻ ንስኻ? ባባ ተክለኻ ወርሓደ ይሃበኩምን?

0: ካብ ነይ ኣደይ ርሻን ሕምባሻን ካብ ነይ ኣቦይ ተኽለ ከም ገመልኩን ትብል ምርኣስ ኣነይቲ ዶ ትሓይሽ?
1: ጆጓዕ ጆጓዕ እናበልኩም ንዕማስ ገባ
2: ንኣሰ ሚር ዓርኪ ኣብዚ ትጉም ባሕ ባነ ኢልካ ንኣነ ሕጂ ሓደ ክልተ ሰስ ጆፋ ጆፋ ጆፋ ጆፋ ከሽከሽከሽከሽከሽከሽ ከሽከሽከሽከሽከሽ

0: ገዛውትና ኣብ ሬድዮ ኮይን ክዛረባ ፀኒሐ ናበይ ድያ
1: ውሽደራ ዛረባ ኣለዋልግና
0: ክላ ሕጂ ደ ወዲን እንዴ ንኣስታት ሓደ ሰዓት ኮይን ኣብነታውያን ተባሂለን ቀለ መሕተት ክግበረለን ፀኒሑ በቃ ዝተዓወቶ ዓወታት ዝረኸብዎ ናይ ምስጋና ወረቐት ብፖሊስ እንታይ ከም ዝተሸለማ ብቤት ትምህርቲ እንታይ ከም ዝተሸለማ መዓት እዩ ክንደይ ኢሎ ሞ ሕጂ ናይ ሰዓት ሙሉእ ዘረባ ክዕለኩም
2: እዘን ኬርያን ሉልያን ሳሳይ ክፍሊ ዝመሃራስ ስራሕ ሲኢና ማብ ሬድዮ ከዛርብዎን
1: ንፉዓት ምዃነ እንዳ ንፈልጥ ና ነርና ክሳዕ ብሬድዮ ዝረበለን ግና ኣይመስለንን ነይሩ
3: ከመይ ገይረን ግን ነዛ ዓብ ክብሪ ረኪበኖ ንሳተም ኮ ወላ ንፉዓትን ፍትዋት እንተኾና ካዋና ዝንእሳ ንኣሽቱ ኮን
0: እሞ ንሰንስ ኣብነታውያን ተምሃሮ ተባሂለን ሽመን ላዕሊ ላዕሊ ተሰቂሉ ምስጋና ንምስጋና እየን ኮይነን ዘለዋ ዝፈልጠንን ዘይፈልጠንን ቴሌፎን እናደወለ የውሃና ክብሎ ንውዕል ኣሉ
3: ኣሽክቕናኸምሽ
1: ንቕና ጥራይ ኣይኮነን ንሕና እውን ኣሰረን ክክተል ኣለና እንታይ ደይጎለናይ
4: እዋ ናበይ ኣሰረን ክክተል እዩ ንሰን ንኣሽቱን ሳልሳይ ክፍል እየን ድምሃራ ንሕና ሻርሳይ ሸባዕ ክፍል ንምሃርሲ ንሰን ንበል ኣሰረን ክክተላ
0: ሄይ ክትልከመን ንሰን ዳ ኣብነታውያን ከማን ተባሂለን
1: ዳህላ ኮይ ኣክተጋጊኸ እታ ቃለ ምሕትት ክጅምር ኮላ ተትነግርና ነርቂ ኩሉም ሰማዕናዮ እሞ ብዙሕ ምስ ተምሃርና ኣላ ነርና
0: እሞ እንታይ ማይ ሓሊፎ ባዕልና ፀዊዕና ቀለ ምሕትት ዘይንገብረለን
1: ፅቡት እዚኣኻ

0: ክንበፅሕ ዝሓገዘና ምክሪ ምራቐ ናይ ቦይ ተክለ እዩ።
1: እወ ንዓይኒ ኬንያን ክምርኦና ከለዉ ከም ገመልኩና ኢሎም እዮም ዝምርኦና።
0: ኣቦይ ተክለ ናይ ወትሩ ምርቆምን ምክሮምን ኣይትቕየርን እያ ከም ገመልኩኑ እዮም ዝብሉና። ንሕና ግን ከምኡ ኮይንና ጠቂምና ንኣሽቱ ከለና ዓበይቲ ዓወታት ተዓዊትና።
2: እንታይ ማለት ኢኸ ከም ገመልኩን?
0: ኣብ ያ ዘላ እዛ ምስጢር
1: ንሕና እውን እንታይ ማለት እዩ ኢልና ትርጉማ ልዕሊ ኣቐምና ምስ ኮነት ነንዲ ስድራን ሓቲትና ገመል እንታይ ዝገብር ኢልና ሓቲትና ማለት እዩ። ኩሉ ምስ ነገሩና ንዓይ ከነተግብርን ጀሚርና ርኢ ለውጢ ከዓ ምፅና። ኣብነታውያን ተምሃሩ ተባሂልና ድማ ብድምፂ ሓፋሽ ተፀውዕና።
3: እሞ እንታይ እዩ ትርጉሙ ከም ገመል ማለት?
4: ነጊረናና እኮ ልዕሊ ዝዛታ ይደሊኹም።
5: ሓንሳብ ሓንሳብ እስከ ንስኽን እንታይ ክንጌር ክንገራና
0: ከምዛ ናትክን እንታይ ማለት ኢልና ሓሲብና ክንምልሶ ስለ ዘይከኣልና ናብ ገዛና ንኺድ ሞ ነቲ ዝመለሱልና ኣፍሪና ንፅሑፎ ሸፎቶኮፒ ጌርና ነቲ መልእኽቲ ኣብ መደቀሲና ንጠቃዓዮ ተባሂልና ንጎን ምሸቱን ኣብ መደቀሲና ስለነንብቦ ኩሉ ግዜ ዘኻኽረና ሽዑ ቅፃል ስለኸም ንገብር ከይተረዳእና ኣብዚ ደረጃ በፂሕና።
4: ወዲ ክን ንሕና ድማ ኣብ ገዛና ኸልና ከም ገበል ዝኾኑ ነገራት ንስድራና ንሓቶም ድሕሪኡ ድማ ኣብ ወረቐት ኣፍሪና ንፅሕፎ ሽዑ ፎቶኮፒ ጌርና ኣብ ገዛና ንጥቀዖ። ከመይ ይመስለኩም?
5: ፅብቕቲ ሓሰብ ፅቡቅ ኣብዛ ቦታ ወረቓቕትና ሒዝና ኣብዚኣ ንራኸብ
6: ፅቡቅ ሓሳብ።

0: ንሕና ትርጉም ገመል ካብ ስድራና ሓቲትና ነጊሮምና ካብዚ ድማ ብዙሕ ተማሂርና ኣብ መደቀሲና ድማ ክንጥቀዖ ኢና ስኻትኩምከባግበሩ
1: እወ ገመል ኣብ ታሪክ ሰውራ ኤርትራ ማዕረ ጀጋን ተጋደልቲ ተጋዲሉን ክብሪ ረኺቡን
2: ገመል መዙዝ ምዃኑ ንምርኣይ ተንበርኪኹ ይፀዓል
0: ገመል ኣብ ብርቱዕ መቐጠሜ

0: ተጠቂመ ከይበለ ካብ ቢትሳ ከም ተሰኪሙ ይጓዓዝ።
1: ገመል ብምንባሕ ኣኽላባት ከይተሰናኸለ ኣብ ዕላሙ ይበፅሕ።
2: ገመል ኣብ መንገዱ ዘሎ ስብሒ ንሕማ ግዜ ይጥቀመሉ።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቃንዩ ሚኒስትሪ ዜና።

ኣብ ፊልም ክብረት ዘለኒ ርእቶን ጠውላሕታን ክገልፅ እንተደኣ ኮይነ ፊልም ክብረት እቲ ዝዓበየ ንዓና ሳፕራይዝ ዝኾነ ኣዝና ነፍቅሮም ንናፍቆም ስነ ጥበበኛታት ብናይ ቦታን ግዜን ምፍልላይ ነዊሕ ዘይረኣናዮም ብመንገዲ ፊልም ክብረት ተረእና ማለት እዩ ንኩላቶም በዚ ኣጋጣሚ እዚ ፍቅርን ሰላምን ጥዕናን ዘለዎ ሂወት ንምነየ።

ብዓብኡ ከዓ ኣብ ሕብረተሰብ እንታይ መልእኽቲ የሕሊፋ ንዝብል ነቲ ዝነበረ ሃጓፍ ከይተፃላእካ እሞ ከዓ ኣብ ሓደ ህርመት ልብ እናሃለኻ ግን በካይዳኻ ግን ትፈላለ እጂ ኤልሳ ዝነበራ

0: መጎስ ክትረኽበሉ ዝግበአ ከዓ ክንደይ ኣብ ፅዕና ናብ ስድራ ቤታን ብዙሕ ሽግር ሓሊፋ ማለት እዩ። ሕጂ እዚ ሽግር ሓሊፋ ኣብዚ ናይ መዛዘምኝ ምብፅሓ ኣነ እቲ መልእኽቲ ተመሓላሊፉስ ሽግርኩ እንተወዲኡ እየ ዝብላ በዚ ጋጣሚ እዚ። ስለዚ ፊልሚ ክብረት ዕውት መልእኽቲ ኣመሓላሊፋ እየ ዝብል ኣብ ሕብረተሰብ
1: ኣብ ፊልሚ ክብረት ኣዝያ መሃሪትን ኣዘናጋዒት ፍቱውቲ ፍሉይ ተቐባልነት ዘለዋ ፊልሚ ኣብ ሕብረተሰብ ብፍላይ ኣብ ኣዴታት ኤርትራ ኣብ ሓፈሻዊ ብኩሉ ፍትውቱ ድገብራ ዓባይ ትምህርቲ ዝነበራ ፊልሚ እያ። ፊልሚ ክብረት መሃሪት እንድያ ኣዘናጋዒት ክንብላ ፀኒሕና፣ ግን ካብኡ ዝተበገሰ ከዓኒ ዓበይትን ፍትዋትን ስነ ጥበበኛታት ዘሳተፈት ብምዃና ሞኸ ኣብ ውሽጢ ዓድን ኣብ ደገን ብፍሉይ ከም ዝተሰርሐት መጠን እቶም ጠፊኦም ሃሲሶም ንብሎም ዝነበርና ዓበይቲ ስነ ጥበበኛታት ክንሪኦም ዘብቃዕት ፊልሚ እያ። ብጣዕሚ ፅብቕት እያ። ዝነበረ ዛንታ ኣብ ሕብረተሰብ ኤርትራ ዳርጋ ደይነበረን ኣሎ ክትብሎ ከዓ ኣሰካፊ ዝኾነ ፊልም ዛንታ እዩ ነይሩ። ግን ፍሉይ ድገብራ ከዓኒ ኣብ ታደ እዩ። ኣብ ደቃ ትገብሮ ዝነበረት ኣፈላላይ ፍሉይ ክገብራ ክኢሉ ነታ ፊልሚ ብሓንቲ ዓይኒ ክትሪኦም ዝግባአ ዝነበረ፣ ግን ፈልያን ወዳ ክትርኢ ፈልያን ጓላ ክትርኢ ግን ከዓ መሃሪት ድገብረሃኒ በታደ ዝተበርኮሰት እንዲ ማለት እምነት ክህሉ ኣለዎ። ብሓፈሻ እምነት ኣብ ሓወኻ ብሓፍትኻ ብሓፈሻ ኣብ ደቅኻ ፍሉይ ተገዳስነትን እምነትን ክህልወካ ኣለዎ። ብማዕረ ክትሪኦም ኣለካ ደቅኻ ከምእየ ዝብላነ
2: ኣዶ ተረድእኒ ባማንዑ ኢለ ገብረኹም ዘለኹ ይርድኦን እዩ ዘሎ ንስ ክጥራሕ ክትርድእን ትኽእል
3: እንተወደ እማሒቃኖም ከይሕረቐካ ቀስ ኢልካ ንገሮ ዘይመስራ እኳ እዩ ዝሃስየካ ዘሎ
2: ንእሽተይ ካል ክዛረቦ ከሉ ክጠርጠር እናበለ ከመይ ገይር ክርዶ ብምንታይ ክርዳእን
4: ፅቡቅ በቃ ነ ብጣዕሚ እየ ናይ ፊልም ክብረት ሓደ ጓል ንሰይቲ እያ ደሪሳታ ኣነ ከዓ ጓል ንሰይቲ ሃማድ ድወ ማእከል ብልክዕ ብዛዕ ደቂ ኣንስትዮ ንዛረበሉ ዓቕመን ሓይለን ክሒላ ከም ዘለዎን ኢና ንፅዕር ከምኡ ኮይኑካ ፀኒሑ። ሕጂ ናይ ፊልም ክብረት ብሓቂ ንሰብ ስምሂረ እያ ክንደይ ካብ ሚእቲ ካልሕቶ እዩ። ግን እዛ ፊልም እዚኣ ኣብ ብዙሓት ስድራ ቤት ኣብ መለሲ ኣብ ገለገለ ሕልፍ ልካ ትሪኦ ክላስ ቤት ፍርዲ ውዕሉ ኣለዉ። ጥልመት ሓደ ጥልመት ናይ ቃል ኪዳን እዩ ትርድእ ንለኸ ኣቦ ናደን ክፈላለዩ ብጣዕሚ ኢ ካትሓዝን ኣነ ብጣዕሚ ኢ ካትሓዝን ተፈላለዮም እዮም ከምኣይ ኢሎም ከዓ ከይተሓጎሱ ከዓኒ እቲ ሰብኣይ ሞይቱ ማለት እዩ። ልያ ግን ኣነስ ብጣዕሚ ልያ ዛ ተዋሳኢት ማለት እዩ እታ ድራማ ተዋሂባታ እንድያ ግን ብጣዕሚ እያ ትሕርቀኒ ነራ ብጣዕሚ ትሕርቀኒ ነራ በቃ ግን እታ ድራማ ስለናታ ስለዝሃብዋ ብጣዕሚ ተዋሲያ እያ ተዋሲያ እያ ሳሲ እቲ ሁሉ ኩነታት ዘሎ ዝረኣያ ነገራት እያ ገሊፃ። ስለዚ ካልኣይ ከዓኒ እቶም ተዋሳእቲ ኣብኡ ዝነበሩ ከዓኒ ንፅቡ እዮም ዝነበርና ሰባት ክኢላታት ዓቕሚ ዘለዎም ብምዃኖም ከዓኒ ኣፀቢቖም ታሽ ምኳኑ ካልእ ምስ ናይ ደገ ተኣሳሰረ ኮይኑ በዓል ነጭሲ ደገ እየን ዘለዋ በዓል እዚ ማዕበል ከማን ብዙሕ ንብህጎ ናሃርፎ ዝነበርና ሰብ ከማን ምሳና ከማን ኣብ ሓምሳን ንገለን ክፈላሲ ብሓንሳ ክንጓዓዝ ክንሪኦ ከለና ብጣዕሚ እያ ንዓይ ከማን ክስታይ ገራት ማለት እዩ። ስለዚ ፊልም ናይ ክብረት ምሂራ እያ ከምኡ ከም ዘሎ ብልክዕ ኣሎ ንብዙሓት ደቂ ኣንስትዮ ከዓኒ ኣፀቢቓ ኣብነት ኮይና ክትከይድ ትኽእል እያ ክትምህረለና ትኽእል እያ። ስለዚ ኣነ ፅብቕቲ ገላፂት እየ ድብላ የለን ማለት ኣይኮነን ኣሎ። ስለዚስ ኣገዳስነት ነይርዋ ልዕሊ ኩሉ ከኣቶም ተዋሳእቲ ዝተዋሃቦም ነናቶም ክስታይ ብጣዕሚ ለቢሶሞ ኣንፀባሪቆሞ ኢና ንብል።
5: ብሓፈሽኡ ብዛዕባ ዘለን ርእቶ ናይ ፊልም ክብረት ዝዛርብ ዝደሊ ከም ፊልም ኣዝያ መሳጢትን ኣሻቃሊጢን ፅቡቕቲ

0: ርእቶ እዩ ዘለኒ። ምክንያቱ ኩሉ እቲ ኣብ ስድራ ቤታት ዘጋጥም ብሓፈሽኡ ዘሎ ፀገማት እያ ትገልፅ ማለት እዩ። ታ ፊልም ኣዝየ ዝንእዳ ኣነ ብወገነይ ማለት እዩ። ገለገለ ርእቶታት ኣለኒ ቅሬታ ኣለኒ ብልዕሊ እያ ማለት እዩ። ንኣብነት ኣብ ፊኒሽን ኣብቲ መወዳእታ ሰይቲ ቴድሮስ ሄለን ማለት እዩ ኣበይ ከም ዝኣተወት ብዙሕ ኣይገልፅን። ምክንያቱ ምስቲ ዘሎ ፀገማት ተቀያይማ ገለ ኣብ ዝኾነ ቦታ ተኸውላ ከም ዝነበረት እዩ ዘርኢ። ድሓር ግና ፊኒሽን ክትመፅእ ነይርዋ እቲ ስድራ ቤት ክትእከብ ነይርዋ ዝብል ርእቶ ኣለኒ ማለት እዩ። ኣነ ኣብ ኣቕሩብ ቅሬታ ኣላትኒ። ካልኣይ ብሓሶት ዝምስክሩ ነይሮም እቶም ብሓሶት ዝምስክሩ ናቶም ፍርዲ ኣለዎም። ምክንያቱ ሲ መሃሪን መሳጥን ክኸውን እንተኮይኑ ፍርዶም ናብ ህዝቢ ክንፀባርቕ ነይርዎ ዝብል ርእቶ ኣለኒ። ከም ሳልሰይቲ ሓንቲ መትከል ምስታ ኣፍቃሪቱ መዛዘሚኦም እንታይ ምዃኑ ኣይገልፅን ማለት ሲ ከምቲ ዝነበሮም ብፍቕሪ ብሓዳር ብናብራ ብመርዓ ክውድኡ ኢኻ ትፅበ ንዚኣ ብዝኾነ መዕለብ ኣይበፅሕትን። ከም ሳልሰይቲ ርእቶ ዘይ ኣላትና
1: ኣታ ሓዊ ንኣበጃኻ ኢለካ ንዓኽፉ ከይተርእየና በጃኻ ኢለካ
2: ንዓባ ኣገባብ ግበር በጃኻ
1: ኣንተ ኣገባብ ግበር ትብለኒ
2: ባህልል ለና ኣገባብ ኣለና ንሕና
1: ኣብ ሓዘን ትና ዘለና
2: ዋላ ሓዘን ትኾን ኽእል ብገባብ ኮ ይኹሉ ንዓይ ስቦይ እንድ
3: ፊልሚ ክብረት ኣዝያ ጥዕምቲ መሃሪት ናዘናግዕና ነራ። ኣነ ከም ደስ ዝበለኒ ቀንዲ ኣብቲ ፊልሚ እቲ ኣብ መንጎ ስድራ ቤት ዘሎ እንድዩ ግዲ ንስኸም ብዙሕ ነገር ትሪኢኻ፣ ግን ትቐንዲ ደስ ዝበለኒ ክብረሲ ንቴድሮስ ማዕረ ክንደይ መስዋዕት ትኸፍለሉ ነራ ማለት ወላ እናበደላ ንከሎሲ ንፅቡቕ ነገር ጥራሕያ ትምህሮ ነራ ማለት እዩ። ክምለስ ናብ ፅቡቕ ነገር ፅቡቕ መንገዲ ንክሕዝ ማለት እዩ። ኣደ ነገር ሲ ብክልተ ነገር ክንርእዮ ነርና ማለት ከምኡ ከዓ በቲ ሓደ ምዃኑ ቴድሮስ ምስቲ ሕሳል ደደ ምዃኑ ሓደ ወዳ ምዃኑ ንኸይህሰያ እምበር ንካልኦት ኣሕዋት ንካልኦት ደቃ ፀሊኣ ወይ ድማ ገለይ ኮለትናቱ ፀጉዒ ትኸውን ነራ ክልተ ነገር እዩ። ኣነ ኣብዚ ማለት ሲ ክልተ ነገር ክንርእዮ ኣለና ይብል እምበር ከም ሓንቲ ገገኛ ኮይና ክትቀርብሲ ኣይ መብዛሕት እንትአን ደቃስ ከምኡ እየን ዘቕርብኣ ነይረን ማለት እዩ። ንኡ ጥራሕ ደጋፊ ትብላ ነይረን ትቑሩብ ቂር ዝበለኒ ግን ኣነ ከም ክሳይ ማለት እዩ እቲ ወላድሲ ኣብኡን ቴድሮስ ማለት እዩ ብሰንኪ ጭንቀትን ኣብ ዘይተደለየ ሓደጋ ሓሳባትን ኣብ ዘይተደለየ ሓደጋ ወዲቑ ብሰንኪኻ እዩ ዝብል እምበር ቴድሮስ እውን ኣብኡ ከብል ኢሉ ኣይኮነኒ ግን ከይተረድኦ ዝገብሮ ዝነበረ ነገር ክኸውን ይኽእል እዩ። ኣብዚ ቅሩብ ቅሪ ትብለኒ እምበር ኣዝያ ደስ ዘብል እያ ነራ። ኣብ መወዳእታ ግን ብዕርቂ ብፍቕሪ ብምውድኡ ኣዝዩ ደስ ዝብለና ከባቢና ኹን ወላ ኣብ ኩሉ ኣብ ቀለውዕ ኹኑ ኣዝዮም ብጣዕሚ ዝከታተልዋ ደስ ዝብል እያ ነራ። ማተይ ቀንዲ ኸማን ክብረት ሲ ከም ሓፍቲ ሲ ኣዝያ ኣለዋ ኩሉ ነገር ስለ ዝነበረ ሲ እቲ ናታ ካራክተር ሲ በዓላ ደራሲት ብምዃና ገለስ ኣዝያ መሃሪት እያ ነራ ይብል ኣነ ንክንርእያስ ኣዝና ኢና ንህንጠ ነርና ማለት እዩ። ወላ እንተ ሓሊፋትና ሲ ካልእ መዓልቲ ኣብ ድግማስ ክንከታተላ ብጣዕሚ ኢና ንህቦ ነርና። ኣነ ሕጂ ንቴድሮስ ብጣዕሚ እየ ዘድንቆ ኩሉ ነገር ድራማታቱ ተዋስኦ ማለት እዩ። እንተደልየ ገጠር ኸውን እንተደልየ ወዲ ከተማ ኸውን እንተደልየ ኩሉ ነገር እዩ ዝኸውን ቴድሮስ። ኣነ ብጣዕሚ እየ ዘድንቆ ኩሉ ናቱ ፊልምታት ክርኢኻ ደስ እዩ ዝብለኒ። ምክንያቱ ኣብ መንጎ ክልተ ኣሕዋት ኣብ መንጎ ስድራ ቤት ልክዕ መሃሪት እያ ነራ። እዚ ዘሎ እዩ ንሪኦ ክልተ ኣሕዋት ኣብ ቤት ፍርዲ ውዕሉ ኣቦን ወላድን ኣብ ቤት ፍርዲ ውዕሉ ዘሎ እዩ። ምስቲ ሕብረተሰብ ተኸይድ ናይ ግድን እያ መሃሪት እያ ከዓኒ። ምክንያቱ ኣብ ዘይትነብረላ እንታይ ባሃሲ ኣብ ገዛ ኣብ መሬት ክልተ ኣሕዋት ኣብ ቤት ፍርዲ ክውዕሉ ንሪኤና ዘለና ዘሎ እዩ። ናይ ብሓቂ ካኣትያ ፊልሚ ዝተሰሪሐ እያ ኣዝያ ደስ ዝብለኒ ንዓይ ወገነይ ማለት እዩ።
4: ፊልሚ ክብረት ብጣዕሚ ገላፂት እያ። እዚ ከዓ ዘሎ እዩ ኩሉ ዋላ ኣብ ፈለጥትናዊን ንሪኦ ኢና እዚ ስስዐ ከም ዘሎ ትገልፅ እያ ንዓይ ጣዓመኒ ትብል እያ። እዚ ከዓ ኣብ ኩለን ደገ ዝቕመጣ ንኣብነት ኣለዋ ክንደይ ንሃገር ክብላ ንስድራ ክብላ ብዘይውላድ ዝተረፈ ኣለዋ ንስድረአን ሰዳለን ኣብ ገዛ እዚ ዘሎ እዩ። በቃ ገሊፃቶ ዘላ ዘሎ እዩ ገሊፃቶ ክንደይ ገንዘብ ድሰድለን ዝኸሓድወን

0: ትርኢኻ ዘሎ ዩ ዘጋጥም እዩ ፅብቕቲ ገላፂት እያ መሃሪት እያ እየ ክብል ዝደሊ ዋላቶም ተዋስኣት እውን ብጣዕሚ ቴድሮስ ሕጂ ኣምፂዎ እዩ ኩሉ ገጢምዎ ዩቲ ነገርሲ ኩሉ ኣብርህዎ እዩ ገላፂ እዩ ፅቡቅ ንፍዕቶ ዋሳኣይ ብጣዕሚ የደንቆ።
1: ብሓፈሻ ፊልሚ ክብረት ክንዛረብ ንድሕር ኮይና ኣብ ሕብረተሰብ ካብ ዘሎ ፅልዋታት ኩሉ ተበጊሳ ዝተሰርሐት ኮይና ኣብ ሕብረተሰብ ኤርትራ ከዓ ካብተን መሃርቲ ኣብ ቀዳማይ ደረጃ ትስራዕ ፊልሚ ለምገምገም ጓብናተይ ክሪኣ ከለኹ ማለት እዩ። ብመፅር ኣርቲ ምስ ረኣኸያ ኮንቲኒቲ ዝሓለወት ንሕብረተሰብና ከዓ መሃሪት እያ። ኣብ ነፍሲ ወከፍ ገዛውቲ ዘጋጥም ዘሎ ኩነታት ከ ጓሕጉሓ ወይ ኣጉሊሓ እተርኢ ፊልምያ ክብላይ ይቐለኒ ማለት እዩ። መልእኽቲ ብሓፈሻ ኣብ ፊልሚ ክብረት ብዙሕ መልእኽትታት እዩ ዘለዎ። ሓደ ካብቲ ስስዕቲ ኣሎ ዘይናትካ ምድላይ ትዝዓበየ ነገር ከዓ ፍቅሪ ስድራ ቤትን በንፃሩ ከዓ ከምዚ ከስዕደ ጉራምራ ከም ዝበሃል ካብ ሓደ ከስዕደ ዝተወልዱ ዘሎ ፍቕሪ ኣብቲ ቤት ንምዝራግን ነቲ ፍቅሪ ምትካልን ንምዝራግን ዘሎ ፍቅሪ ከ ይረአየካ ማለት እዩ። ብሓፈሻ ግን ኣብ ፊልሚ ክብረት ካብቲ ዝተምሃርናዮ ሓደ ፍቕሪ ሕድገት ብዓብዩ እቲ ሕድገት ዝበሃል ማለት ካብ ብመፅሓፍ ቅዱሳዊ ወይ ብናይ ቁርኣን መልክዕ ንድሕር ርኢኸ ሕድገት ዝበሃል ብዓብዩ ማለት እዩ። ንሰባት ሒዝካሎም ዋላ ሓንቲ ረብሓ ከም ዘይብሉ እቲ ንዓኻ ናይ መወዳእታ ናይ ሂወት መልክዕ ዝበሃል ሕድገት ምዃኑ ከዓ ክትምህረና ክኢላ ማለት እዩ። ፅባቐ ናይዛ ፊልሚ እንታይ ብዙሕ ፃዕሪ ከም ዝሓለፋ የርእካ እዩ። ምክንያቱ ኣብ ሰለስተ ፓርቲያት ትሰኣል ነራ ኣብ ደገ ኣብ ውሽጢ ሃገር ከምኡውን ኣብ ዞባታት ትዝዓበየ ፀጋታቱ ሕጂ እቲ ኣብ ደገ ናብ ከምዚ ኣብ ውሽጥን ፊልሚ ብዙሕ ተሰሪሑ ኣይፍለጦን እዩ። ትዛዓብየ ፅቡቅ ነገር ናይዛ ፊልሚ ክብረት ከ ኣብ ደገ ዘለው ኤርትራውያን ኣብ ዘለው ማዕር ክንደይ ሓድነትን ፍቅርን ምትሕግጋዝ ምስ ህዝቢ ከም ዘለዎ ዘርእካ ኣጉሊሓ ተርኢ ፊልሚ ኮይና ፅኒሓትኒ ማለት እዩ። ንዳይረክተር ንኣላይ ናይታ ፊልሚ ከድንቃ ኣይፈቱ ከም ደራሲትን ዳይረክተርን ብፍላይ ነዊሕ ዓመታት ካብ ሜድያ ጠፊኦም ዝነበሩ ዓበይቲ ስነጥበባውያን ሃገርና ኣብ ሜድያ ኣጉሊሓ ኣምፅያ ትልናያ ካብ ትፅቢት ወፃኢ ማለት እዩ። ኩሉ ሰብሲ ኣይተፀበዮምን ድሕር ነዊሕ ዓመት ንኣብነት ከም በዓል ማዕበል ከም በዓል ነጭፍ ሳፅን ኣብ መድረክ ነዊሕ ዓመት ጠፊኦም ነሮም። ከምዚ ክንሪኦም ከለና ንዓና ሓደ ዓበዕ ሃበኒ እቶም ስነጠባውያን ካ ምስ ሓይሎም ከም ዘለዉ የርእና ኣለዎ ማለት እዩ። ስለዚ ኣነ ዝነበሩ ተዋሳእቲ ብሓፈሻ ተላቢሶም እዮም። ብፍላይ ከም ክብረት ኮይና ክሰርሕ ከላ ኤርሳ ኪዳነ ከም ደራሲት ከም ኣላይት ከም ተዋሳኢት እቲ ዝበለፀ ገፀ ባህሪ ሒዛቶ ዝነበረት ማዕረ ክንደይ ፀዋር ሓያል ነቲ ገፀ ባህሪ ከም ድራማ ዘይኮነሲ ብኣካል ተላቢሳቶ ከም ዘላ የርእካ ማለት እዩ። ምናልባት ኣነ እንታይ ክብል ይኽእል እየ፣ ኣብታ ፊልም ዝተዓዘብናዮ ብዙሕ ነገራት ኣለ። ከም ጥልመት ዝተዓዘብናዮ ኣሎ፣ ስስዕቲ ዝተዓዘብናዮ ኣሎ። ወላ ገንዘብ ሱር ኩላ ሓጢኣት እዩ ዝብለካ መፅሓፍ ቅዱስ ማለት እዩ። ገንዘብ የጋገየካ እዩ። ሕጂ እዚ ክብርታት ዘይኮነ እቲ ገንዘብ ምስ ኣጋገየካ ባዕልኻ ነቲ ክብርታት ሓደሓደ ግዜ ትገህሶ ኢኻ ማለት እዩ። ስለዚ ብዙሕ ገንዘብ ምስ መፆ ብዙሕ ዘይፈልጦ ነገር ምስ መፆ ትሰብ ካብቲ ክብርታት ክወፁ ንቡር እዩ ማለት እዩ። ስለዚ ኣነ ምናልባት ኣነ ዝነበራ ኮይኑ ይስምዓንን ፅቡቅ ነገር ፅቡቅ ጎኒ ነይርዋ ክብል ንዓና ብፍላይ ከም መንስያት ኣዝያ ምሂራትና ጥንቃቐ ዘለዎ ካይዳ ክንከይድ ከም ዘለና ዘለና ፀጋታት ብልክዕ ክንጥቀመሉ ከም ዘለና ኣብ መንጎ ስድራ ቤታ ዝትከል ፍቕሪ ዝያዳ ክንሕዞ ከም ዘለና ፅቡቅ ጎኒ ምሂራትና ክብል እየ ዘለ ከም መንእሰይ ማለት እዩ።
2: እንታይ ዘይፈልጡ
3: ገዛ ገዚኣትሎም ከተብቅ እቲ ሓዋ ከዓ ስራሕ የብሉ ገለ የብሉ ብገንዘብ ሓወካ ክላገ ፅውዕል ኣለዎ
2: ማማ ሓዳሮም በዓሎም ኣለዎ ክብረት ከዓ ልዕሊ ሰባ ንፍዕቲ ምዃና በዕሊ ክትምስክርላ ዘይ ይበርክ
3: ስራሕ ካ እንታይ ክወፃ ሓየት እንዲ ሕጅስ
2: እሞግደፍያ ስድራ ተለ ብጀካ ደ ጥዋር ኣለዎም ካብ ሴራ ትፅበየ ነገር ኣለዶ
4: ሓደ ኣቕዲመ ንሚኒስትሪ ዜና ከመስግን ይደሊ ከምዝኣመሰለ ዓበይቲ መሃሪ ነቲ ሕብረተሰብ ከዓ ብኩሉ ሸንኹ ባሓደ ወገን ኣዘናጋዒ መደባት ክዳሉ ምኽኣሉ ዓብ ነገር እዩ። ብጣዕሚ ፅቡቅ። ካልኣይ ከዓ ንደራሲት ይኹን ዳይረክተር ኩሉ ስራሕ ዝመርሐት ንኣርቲስት ወይ ከዓ ስነ ጥበባዊት ኤልሳ ኪዳነውን ከመስግን ደሊ ካልእ ከዓ ኩሎም ቶም ኣብ ውሽጢ ናብ ደገን ኮይኖም ኣብ ስራሕ እዚ ተሳቲፎም ነዚ ስራሕ እዚ ዘቕረቡ ማለት እየ ከመስግኖም ደሊ ኣነ ዓብ ስራሕ እዩ ድብሎ ምክንያቱ ምን ዘሎ ምዕባለ ገሊኡ እስክተኣምኖን የፀግመካዮ ገሊኦም ኣብ ደገ ከለዉ ብዙም ከለዉ ነዚ ኣዋሃይትካ ብከምዝኣመሰለ ጥበባዊ ኣቀራርባ ክተቕርብ ምክኣል ኩሉ እቲ ናይ ቴክኖሎጂ ክእለት እውን ኣጥርዮም ሲ ብከምዚ ንህዝብና ከቅርቦ ምክኣሎም ዓብ ነገር እዩ። ሕጂ ኣነ ብትሕዝቶ ካብቲ ቅድሚ ሕጂ ንፈልጦ ዝተፈለየት እያ ምክንያቱ ብፍላይ ከዓ ማለሲ ካብ ነዊሕ እዋን እውን ገሊኦምሲ ርሕቆም ና ዝፀንሑ ስነ ጥበባውያን እውን ዳርጋ ሃለዋቶም ኣፍሊጣትና ከተሳትፍ ምቃላ ካልኦት እውን ካላ ካብቲ ሓድሽ ወለዶ ንኩሉ እውን ዝሓቆፈት ምዃና ዓብዪ ነገር ማለት እዩ በቲ ጥበባዊ ስራሕ ክረአም ከሎ በቲ ትሕዝቶ ከዓ ኣዝያ መሃሪት እያ ብርግፅ ኣብ ሕብረተሰብና ከምዚ ዓይነት ፀገም ከቢድ ፀገም ኣሎ ኢልና ክንዛረባ ይንክልና ግን ዋላ ውሑድ ኹን ከምተርእዮ ስለ ዘሎ ንድሕጂ እውን ከይረአ ትምህርቲ ስለ ዝህብ ኣዝዩ ኣገዳሲ ነይሩ እየ ዝብሎ እቲኡ ዘሎ ገፀ ባህርያት ከዓ ናይ ብሓቂ ወካል እዩ ነቶም ከምኡ ዓይነት ዘይፅቡቕ ባህርያት ተጓዳኢ ባህርያት ዘለዎም ብግቡኦም ከንፀባርቦ ኽኢሎም ብካልእ መንገዲ እውን ነቲ ቅኑዕ ኣተሓሳስባን ክብርታት ናይ ሕብረተሰብና ተላቢሶም ዝዋስኡን ብግቡኦም ኣንፀባሪቖሞ
5: እዚኣ ተኸታታሊት ፊልም ክብረት ን57 ክፋል ዝኸደት ካብ ርእስታ ጀሚርካ ክትሪኦ ትኽእል ኢኻ ክብረት ናይ ባህልና ናይ ሕብረተሰብና ክብርን ክብርታትን ዝገልፅ ስለ ዝኾነ ብህንጡኡነት ኢና ተፀቢና እያ እንታይ ክትገብሩ ፊልም ክብረት ናይ ብሓቂ ኣብ ሕብረተሰብና ዘሎ ክብርታትን ኣነባብራን ባህልናን መንነትናን ውርሻናን እንታይ ምዃኑን ካብቲ ባህልን ካብቲ ክብርታትን ካብቲ ናትና እምነትን ዝወፅእ ከዓ ማዕረኽ ንደይ ሕማቕ ምዃኑ ከተገንዝበና ዝኽኣለት እያ ማለት እዩ ኣብ ስድራ ቤት ዘሎ ምክብባር እምነት ኣብ መንጎ ወላድን ውሉድን ኣብ መንጎ ኣሕዋት ዓብን ንእሽቶን ዘሎ ምክብባር ባህሊ ካብ ነዊሕ ካብ ወለዶ ናብ ወለዶ እንዳሰረፀ ዝኸደ ኣብዚ ግዜ እዚ ኣብ ከመይ ኩነታት ኣሎ ጥልመት ካበይ ተበጊሱ ናበይ ዝመፅእ ስለምንታይ እዩ ሰብከ ዝጠልም እቲ ሕልና ነቲ ሕግን ከ ከመይ ይርዮ ነዚ ክልቲኡ ብመንፅር ሕልና እንታይ ዝስምዖ እቲ ዘደናግር ሰብ ብካልኦት ሰባት ከመይ ይረአ ኣብ መወዳእታ ሕጊ ከዓ እንታይ ይርዮ ዘገንዘበትና ስለ ዝኾነት ኣዝያ ኣገዳሲት ፊልም ኮይና ረኺበያ ምስ ስድራ ቤትና ምስ ደቅና ኣብ ግዜ ሰንበት እናዓረፍና ቡና ሰተና ደቅና እውን ካብኡ እንታይ ክምሃሮ ከም ዘለዎም ብዝሕግዝ መንገዲ ንዕኦም ሓበሬታ እናሃብና ዝኸድናላ ስለ ዝኾነት ኣዝያ ፅብቕቲ ኮይና ረኺበያ እዎ ሕጂ ታ ፊልም ፅብቕቲ እያ ብጣዕሚ ትሕዝቶኣ ተኸታቲልናያ ኢና ቁርብ እንታይ እዩ ስክፍታ ዝፈጥረልካ ኣዴታት ኤርትራ ሲ ጌጋታት እኳ እንተሎ ምዝምባል ናብ ገለ ውላድ እኳ እንተሎ ሕጂ ኣነ ብውልቀይ ክዕዘቦ ከለኹ ማዕረኾም ድየን ኣዴታት ኤርትራ ዝብል ሕጂ ኣነ ናይ ኣዴታት ኤርትራ እዩ ዘገድሰኒ ማዕረኾም ድየን ኣደን ውላዳ ሓልዮት ክትገብር ትኽእል እያ ፍሉይ ሓልዮት ክትገብር ትኽእል እያ ግን ከዓ ብዋጋ ናይ መን እዩ ብዋጋ ሰብኣያ ብጓሂ ሓሊፉ እዩ ደቃ ፋሕፋሕ ኢሎም እዮም ኣብ ደገና ውሽጥን ዘለዉ እዚ ኩነታት እዚ ከዓ ኣዴታት ኤርትራ ሲ ከም ውሑድ ተርእዮ እየ ዝወስዶ ኣነ ናይ ብሓቂ ንዓና ኣዴታት ኤርትራ ብዙሓት ከምኡ ገብራያን ኢልና እውን ክንዛረባ ይንኽእል ኢና ምክንያቱ ኣዴታትና ምዕሩይ ዝኾነ ኣመላኻኽታ ምዕሩይ ዝኾነ ኣተሓሕዛ ሕጂ ኣብዚ ዘለናየ ሰዓት ዘለናየ ዝኾነ ግን እንታይ መልሲ ኣሎ ቀደም ገንዘብ ኣይፍለጥን ነይሩኸውን ሎሚ ግን ገንዘብ ኩሉ ሰበይቲ ቆልዓ ዓብዪ ስለ ዝሓዞ ማዕርኡ ከዓ እቲ ናይ ጥልመት ኩነታት ንዕዘብ ንኽእል ኢና ግን እንታይ ዝብል ኣነ ኣጠቃሊለ ክሪኣ ከለኹ እዛ ፊልም ኣብዛ ፊልም ኣደ ኮይና ሒዛ ዘላ ገፀ ባህሪ ድያ ትገብሮ ዝነበረት ምንቅስቃስ ትገብሮ ዝነበረት ኣቀራርባ መጠኑ ዝሓለፈ ሓልዮት ንወዳ ቴድሮስ እሞ ብዋጋ ናይ በዓል ቤታ ብዋጋ ናይ ደቃ ዝተጋነኑ ኮይኑ ስምዓና ኣነ ፈፂሙ ኣይረአኒ ኣይብል ከም መምሃሪ ስለ ዘገልግል ግን ናይ ብሓቂ ነቲ ብማዕዶ ዝርኢ ከዓ ከምኡ ዝውቱር ነገር ከም ዘይኮነ ኣዴታት ኤርትራ ኣብ ስድራ ቤት ዘለዎን እሰነን መሰረት ክሪኦ ከሎ ከ ልዕሊ ሰብኣይ ንስድራ ቤት ውሕስን ዋናን ኮይነን ዘካይዶ ኣዴታትና ስለ ዝኾና ብከምኡ ጥራይ ክንድምድመን ከምዘይብልና ግን ከዓ ከምተርእዮ ከይንቀሳቀስ ከምኡ ከይመፅእ መሃሪት ስለ ዝኾነት ናይ ብሓቂ ነቲ ክብርታትና ብመንፅር ሕልናን ብመንፅር ሕግን ዓማፅ ሰብ ከዓ ቀሲኑ ከምዘይነብር ኣብ መወዳእታ ፍትሕን ሓቅን ኣብ ሰዓቱ ኣብ መዓልቱ ከም ዘራኻኽበሉ ዘረኣየትናያ ቴድሮስ ከዓ መወዳእታ ቤት ማእሰርቲ ኮይኑ ከስቆርቁር ብዝገበሮ ክጠዓስ ከስተማስል ኢና ተዓዚብና እሞ ኣዝያ መሃሪት ኣብነታዊ ኩሎም ስነ ጥበበኛታት ከዓ ናይ ብሓቂ ዝገበርዎ ፃዕሪ ነቲ ዝተዋህቦም ገፀ ባህሪ ንምምሳል ዘረኣይዎ ቆራፅነት ስራሕ ኣነ ኣድናቒት ኮይና ረኺበ እያ ኣድናቒ ፊልም እየ ብቐደመ ግን እዚኣ ኸ ብሓቂ መሲጣትን ብዘይካ ዝተወሰነ ብዘይ ምቁራፅ ኩሉ ተኸታቲልና ዝሓለፈና እውን ኣብቲ ዝድገመሉ ሰዓት እናተኸታተልና ብዓብዪ ኸ ተማሂሩ እቲ ሕብረተሰብ

0: እዚ እንታይ ምሃር እዩ መወዳእታ እሞ ሕብረተሰብ ክትምህር ዝኽኣለት እያ ሚኒስትሪ ዜና እውን ንከምዚ ዝኣመሰለ ንሕብረተሰብ ምሃር በብእዋኑ መፂ እዩ ሕጂ እውን ካብኡ ንላዕሊ ሰብ ኣብና ዘሎ ሃገር ዘሎ ሰብ ከዓ ማዕረ ክንደይ ቴሌቭዥን ኤርትራ ከም ዝከታተል ከተገንዝበና ዝኽኣለት እያ ፅቡቕ ስራሕ ኢለ ክድምድም ይኽእል እየ
1: ኣብ ፊልሚ ክብረት ኣሰኣእልኡ ጀሚርካ እቲ ምከና ጀሚርካ ካብቲ ናይ ዝሓለፈ ንሪኦ ፊልምታት ዝተፈለየ ኣሰኣእላ እየ ነይሩ ዋላ ኣብ ገዛ ምስ ስድራ ክንሪኣ ከለና ሲ እቲ ሕጂ ተበፂሑ ደሎ ኣገባብ ኣሰኣእላ ኣብ ፊልሚ ክብረት ታንሪአዮ ምክንያቱ ሲምፕሊሲቲ ነይርዎ ዋላ ውንቲ ኤንቫይሮንመንት ከም ዘለዎ የርእካ ኣብቲ ኣሰኣእላ ካብቲ ናይ ካልእ ኣንግል ኣሰኣእላ ትጥቀምሉ ዝነበሩ ሲ ኣብ ፊልሚ ክብረት ፍሉይ ኣሰኣእላ ነይሩ በቲ ስነ ጥበባዊ ሸነኹ ክጅምር ኢለ ካልእ ክብረት ከም ሽማ ክብረት እያ እታ ፊልም ማለሲ ኣብ ኤርትራዊ ሕብረተሰብ ሲ ተኸባቢርካ እዩ ሂወት ተኸባቢርካ ተፋቂርካ ሓደ ሕድ ተመላሊእኻ ነቲ ሓደ ኢሉ እዩ ዝነብር ንነብሲ ኢሉ ዝነብር ኤርትራዊ ሳነ ካብ ድሪኦ ካብ ደስተውዕሎ ብዙሕ የለን ውሉድቶ ኮይኑ ንወላዲኡ ነብር ንሓዉ ንሓፍቱ ይነብር ሕጂ እዛ ክብረት ካብቲ ኣርእስታ ጀሚርካ ዋላ እቲ ገፀ ባህሪ ዝተላበሰቶ ክብረት እውን ናይ ብሓቂ ንዓኣሲ ይበቅዕ እዩ
2: ብጣዕሚ ያ ነይ ኣመስጊን እያ ፅቡቕ እያ ትምህረካ ኣብቲ ዘሎ ማለት እዩ ኣብ ሕብረተሰብና ዘሎ ሕጅስ ኣሚንካ ትቦሞ ይጠልመካ ተኻልኻ ኣደ ከኣኒስ ተዳሉ ሕጅስ ምስቲ ወዳ ኮይና ማለት እያ ክንዲ ንኩሎም ተሓቃቅፎም ስኒ ነቲ ወዳስ ክሳይ ትገብሮ ኣብ ሊፃርያቶ እዚ ከዓ ክኸውን የብሉን ትምዕዶ ነይርዋ ግን ኣይመዓደቶን ኣብ መጨረሻ ከዓኒ ምስ ኮነ እቕረ ኢላ ኣብዚኣ ከዓ ይሕጉሳትኒ
3: ስመለየ ክብረት ኣነ ፀገም የብለይን እንዲዩ እታ ጓል ሰብ ትብልያ ዘለካ ፅቡቅ ገርያ ትፈልጠን ንዓይ ክትዕዘበኒ ትኽእለ ንዓ ከይትዕዘበ ግን ተጠንቀቀ እዩ
4: ሓረጊ ግንቲ ዕዲ ከይትርስዖ ኣነ ብጣዕሚ እየ ዝሰትወካ ፀገም ተለካ ነገርኒ ኩሉ ግዜ ቦኑ
5: ኣነ ቴድሮስ ናይ ብሓቂ እንደ ዝፈትዎ ኩሉ ግዜ ከምዚ መሽኪና ኮይኑ እዩ ዝሰርሕ ኣብቲ ኣብ ፊልሚ ግን ቁርብ ከምዚ ርጉም ገለ ኮይኑ ዝሰርሕ ሙሽ ቁርብ ደስ ኣይበለትን ነቲኣ ዝገበራ ማለት እዩ እምበር ናይ ብሓቂ እየ ዝፈትዎ ቴድሮስ ዋላ መሽኪን ኣፀቢቕ ንዩ ፅቡቅ ዝገብሮቲ ፊልሚ ግን ኣብቲ ርግሚ ኢሉ ክሰርሕ ከሎ ሃሽ ገለ ክኾን ከሎ ከዓ የፀብቀሉ እዩ ኩሉ ኮታስ ዘፀብቀሉ እዩ ሕጂ ክወሓጠለይ ጀሚሩ ቁሩብ ክስታይ ክኾን ከሎ እምበር ናይ ብሓቂ ደንቆ ክስታይ ኣክተር እዩ ኣብ ኤርትራ ከይዳ ከልዎ ከማ ሓደ ክልተ ካብኦም ረኪበ ነይረ ደስ ዝብለካ ሓበ እንተሰሚዐኒ ማለት እዩ
6: ወ መጀመርያ እኳ ከምዘይሓሰብ ኳ እንዴ ነይረ ንእሽተይ ፊልሚ እያ ትኸውን ኢለ ኤልሲና ከዓ ቀላ ኣቢልያ ነገራትኒ ነይራ ዳሓር ምስራሕ ኳ ሕጂ እቲ ፊድባክ ናይ ሰብ ምስራእኻ ሙሉ ዓለም ከምዚ ገይሩ ንዓ እታ ፊልሚ ተገዲሱ ፅብቕቲ መሃሪት ፊልሚ ምዃና ናይ ባሓቂ ተሓጒሰ
7: ኣነ ከምኡ ይቐፅል እየ ትብል ብጣዕሚ ምስራእኽዎ ብዙሕ ነገር ኢና ተማሂርና ካብዛ ፊልም እዚኣ ካብ ነብሰይ ጀሚርኪ ኣነ ኣርባዕተ ነገራት ኣለዋ ብዙሕ ንዓይ ዝተንከፋኒ ሓንቲ ንሕና ንሕዋትና ዲና ንቤተሰብና ዲና ንጥቕሞም ዘለና መሲልና ናይ ስራሕ መገዲ ክንዲነርእዮም እንዳሰደድና ገንዘብ ከምዚ ቴድሮስ ዝገበሮ ማለት እዩ ኣብ ዘይድለ ነገራት የእቲናዮም ኢና ግን ፅቡቕ ንገብር ዘለና መሲልና ኢና ንሕና ክንእረም ኣለና ኣብዚ ነገር እዚ ካልኣይ ነገር ወለዲ ከዓኒ ሳይድ ክሕዙ የብሎም ንብል ኣነ ብወገነይ እወ ኩልኻስ ብደገ ደለካ ዲኻ ብውሽጢ ደለካ ዲኻ ማዕረ ክሪኡኻ ይብል እዚኣ ካልኣይቲ ማለት እያ ሳልሰይቲ ከዓኒ ደቂ ተባዕትዮ ከም ቴድሮስ ማለት እዩ እቲ ትገበሮ ቴድሮስ ንሓንቲ ነገር ንክሽፍን ክብል ሂወቱ ብምሉኡ ዳመጅ ገይርዎ ሸዓ ምስ ወለደ ንሰበይቱ ነታ ብረክቲ ሰበይቱ ወሊደ ኢሉ ደድነግራ

0: ነይሩ እዚ ኩሉ ምፍራስ ናይ ፋሚሊ ኣይመሃለዎን ነይሩ ይብል
1: ናይ ብሓቂ ምድናቕቲ ኮይኑ ንኩሎም እንደ ደደንቕ ግን ብዝበለፀ ንክብረት ብጣዕሚ የድንቓ ብጣዕሚ ፅቡቕ ተላቢሳቶ ኣላ ካልእ ከዓ እቲ ስራሕ ዳኣ ዋላ ሕማቕ ይኹን እምበር ብጣዕሚ የድንቆ ኣብታ ስርሑ ብጣዕሚ ፅቡቕ ግን እዛ ክስታይ ኣነ ጥራሕ ደይኮን ክስዋላ ኣለዋ ንደቀይ ኩሉ ሻዕ ቐፃሊ ንሪኣ መሃሪት ከዓ ረኺበያ ናይ ብሓቂ መሃሪት ካብኣ ከዓ ሕጂ ብዙሕ ሰብ ክመሃር እዩ እዚ ስስዐ ድዩ ገለ ድዩ ደሎ መፂ ደሎ ዓብ ትምህርቲ ኢና ክንረኽበላ ብጣዕሚ መሃሪት እያ
2: ብጣዕሚ ፅቡቕ ግን ቅድሚ ዝኣገረ ኣነ እታ ደራሲት ተዋሳኢት ኮይና ደላ ኤልሳ ብጣዕሚ የደመስግና ምክንያቱ መስቲ ኩሉ ደላቶ ኩነታት ነዚ ምብቃዓ ብጣዕሚ ደስ ዝብለኒ ምክንያቱ ወዲ ሰብ ሓንጎሉ ጥራዩ ክስንክል ዝኽእል ሓንጎል ድሕደይ ሰንከለ ግን ካልእ ነገር ክስንክል ኣይክእልን እዩ ማለት እዩ መዚ ኩሉ ፀገማታት እሞ ነዚ ደሬሳ ናብ ህዝቢ ክተብፅሖ ከላ ብጣዕሚ መሃሪ ካብቲ ሓቦኣ ካብቲ ሰንቆን ሰብ ልዕሊ እቲ ፊልሚ ናታ ሞራል ንዓይ ሕጉስኒ ማለት እዩ እቲ ፊልሚ ከዓ ናይ ብሓቂ ደሪሳቶ እያ ምክንያቱ ኣብ ብዙሕ ኤርትራውያን ዝረአዩ ሕብርታት ዳቀይር እምበረይ ኣብ ብዙሕ ኣብ ገዛኹን ኣብ ማንኪናኹን ኣብ ሰልዲኹን ሕብርታቱ እንዳቀየረ እንተኻብ ወላድኹን እንተኻብ ሓፍትኹን እንተኻብ ሓዊኹን እንተኻብ ምሕዝነት እምነትኹን ብብዙሕ ስለ ዝመፅእ ናይ ብሓቂ ደሪሳቶ እየ ድብል ኣነ እቲ ሕማም ናይ ሰብ ናይ ውሽጡ ዘሎሲ ተንኪፋቶ እየ ዝብል
3: ሓደ ብዛዕባ እቲ ናይ ክብረት ክበሃል ከሎ እቲ መሰረቱ እቲ ንባዕሉ እቲ ድርሰት እውን ንቃሉ ባዕሉ ይምህረካ ሓደ ዓብ ነገር እዩ ስለዚ ኣዝያ ብልስቲ ተኸታታሊት ፊልም ኮይነ ረኺበያ ምስቲ ዘሎ ኩሉ ኩነታት ኣብ ዓለምና ኣብ ሕብረተሰብና ክጋጥሙ ዝኽእሉ ዝተፈላለዩ ኣርእስታት ዝሓዘለ ስለ ዝኾነት ብጣዕሚ ኣነ ኣድናቆተይ መግለፂ የብለይ
4: ብሓፈሽኡ ማሕበራዊ ሂወት ናይ ኤርትራውያን እንታይ ይመስል ንምግላፅ እዩ ትቐንዲ ኣተኩሮ ናይ ክብረት ግን ኣብ ምንታይ እዩ ተሓፂሩ ከምዚ ንዓይ ዝመስለን ዝረእኽዎ ኣብ ክብረትን ኣብ ሓዋን እጂ እሳ ንሓዋ ትገብሮ ፃዕሪ ንሓዊኻሲ ዋጋ ትኸፍለሉ ንስድራኻ ዋጋ ትኸፍለሉ ንሱ ከዓ ዓዊሉ ትቆልዓ ዓዊሉ ሕማቕ ኣብ ሕማቕ ከይዱ ማለት እዩ እቲ ገዛ ክሳብ ኣብ ምሕራጅ በፂሑ ልዕሊ ኩሉ ግን ዝሐጎሰኒ እቶም ተዋሳእቲ
5: ማሃሪት እያ ኩሉ ግዜ ሓደ ግዜ ኤርትራውያን ከም ስታይ ንገብር ኢና ከምዚ እምነት ጌርካ ሲ ንሓዊካ ድሓን ሓወይ ንድዩ ገለ ኢልካ ብእምነት ትገብሮ ነገራት ኣሎ ሕጂ እቲ እምነት ትገብሮ ነገር እንድሕር ብፅሑፍ መረጋገፂ ዘይብሉ ኮይኑ ናበይ ጌጋ ከም ትኸይድ ንዓኻ ነቲ ኣሚንካዮ ዘለካ ኣብ ጌጋ ይውድቆ ንዓኻ ከዓ ኣብ ጌጋ ይውድቀካ ስለዚ ሕጂ ኩሉ ግዜ እቲ ንገብሮ ነገራት ሲ ብውዕል ብፅሑፍ እንተኮይኑ መረጋገፂ ይኸውን ፅባሕ ንግኸውን ነቲ ሰብ እውን ኣብ ጌጋ ኣይትእትዎን ግን ሸለል ዝበለ ነገር እምነት ስለ ዘለና ኣብ ነንሕድሕድና ሸለል ዝበለ ነገር ስለ ንሪኦ እንታይ ይኸውን ናብ ጌጋ ተኣቱ ሕጂ ንከምዚኢታት ብጣዕሚ መሃሪት እያ
6: ስለዚ ናብቲ ናይ ቀደም ሓጎስናን ፍስሓ ዝዓሰሎ ፍቅሪ ዝነበሮ ገዛ ምምላስናስ ዓብ ፀጋ እዩ እቸም በዚ ከዓ ይቀፅለና

Fuck.

0: ሰላም ከመይ ኣምፅኹም ዝኸበርኩም ተኸታተልቲ ንሎሚ ሓሙስ 4 ሰነ ሰዓት 9:30 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ኣለና። ክትከታተልና ብክብሪ ዘዕድም ጴጥሮስ መንግስት ኣርእስተ ዜና። ኣብ ዞባ ማእከል ኣብ ናፅነት ዓመታት ዓበይቲ ትሕተ ቅርፃዊ መደባት ከም ተተግበሩ ተገሊጹ። መበል 13 ዓመታዊ ፌስቲቫል ኮሌጅ ሰነ ፍልጠት ማይ ነፍሒ ብውዕ ኣገባብ ተኻይዱ። ሚኒስትር ዜና ብዓውዲ ቪድዮን ፎቶግራፍን ዘሰልጠኖም ኣባላትን ኣባላት መሻርክቲ ትካላትን ኣመሪቑ። ህንድን ቬኔዙዌላን ንግዲ ወፍርን ፀዓትን ኣብ ዝርከብዎም ሓያሎ ፅላታት ክተሓጋገዛ ተሰማሚዐን። ሩስያ ራብዓይ ወለዶ ምዃኑ ዝገለፀቶ ኩርዚ ሚሳይል ካብ ሳብማሪን ከም ዝፈተነት ሓቢራ። ናይጀርያ ኒጀርን ኣልጀርያን መስርሕ ህንፀት ሓበራዊ መስመር ባህርያዊ ጋዝ ከበግሳ ተሰማሚዐን። ኣብ ዝሓለፈ 35 ናይ ናፅነት ዓመታት ኣብ ዞባ ማእከል ዓበይቲ ትሕተ ቅርፃዊ መደባት ከም ተተግበሩ ተገሊጹ። ወኪል ኤሪና ዮናታን ይዕብዮ ብመልክዕ ፀብጻብ ዘዳለዎ ትሕዝቶሎ ያሲን ሳልሕ ከቅርቦ እዩ።
1: ኣብ ዞባ ማእከል ኣብ ናይ ናፅነት ዓመታት ዓበይቲ ትሕተ ቅርፃዊ መደባት ከም እተተግብረ ሓለፍቲ ክፍሊ ህንፃው ልምዓት ገሊፆም። ሓላፊ ጨንፈር ካልኣይ ደረጃ ፅርግያታት ኢንጂነር ምስግና ስቲፋኖስ ኣብ ዝሃቦ ሓበሬታ ኣብ ከተማ ኣስመራ ብልዕሊ 286 ሚልዮን ናቕፋ 131 ኪሎ ሜትር ፅርግያታት ክፅገን ከሎ ብልዕሊ 279 ሚልዮን ናቕፋ ድማ 48 ኪሎ ሜትር ሓድሽ ናይ ቅጥረን ፅርግያታት ከም እተሰርሐ ኣፍሊጡ። ብዘይካዚ ኣብ በለዛ ድርፎ ማይ ጮሆትን ጉልዕን ብድምር 24 ኪሎ ሜትር ናይ ሓመድ ፅርግያታት ብ43 ሚልዮን ናቕፋ ክህነፅ ከሎ ንጤሳን ኣብ ወፃኢ ንዝነብሩ ዜጋታትን ኣብ ዝተዓደለ መሬት 1.3 ቢልዮን ናቕፋ ወፃኢ ከም እተገብረ ብኣስታት 30 ሚልዮን ናቕፋ ድማ ልዕሊ 78,000 ትርቢዒት ሜትሮ መንገዲ ኣጋር ከም እተሰርሐን ከም እተፀገነን ሓቢሩ። ሓላፊ ጨንፈር ሕርሻዊ ትሕተ ቅርፂ ኢንጂነር ኣብርሃም ዳኒኤል በጎኑ 44 ዲጋታትን 24 ራህያታትን ክስራሓ ከለዋ 17 ዲጋታት ተፀጊነንን መጠን ዝሕዝኦ ማይ ከም ዝዓቢ ስለ ዝተገብረ ስፍሓት ብመስኖ ዝለምዕ መሬት ካብ 232 ሄክታር ናብ 2,000 ሄክታር ከም ዝበረኸ ኣረዲዩ። ሓላፊ ጨንፈር ዲዛይንን መቁፅፃር ኣባይትን ህንፃታትን ኣርክቴክት መስፍን መሓሪ ብግዱ ኣብ ምፅዳቕ ንድፍን ፈቓድን መትሕልላፍ ንብረትን መንበሪ ብቕዓትን ከምኡውን ማሕደራ ፕሮጀክትታትን ምክትታል ጉዳያት ህንፃታትን ሓያል ንጥፈታት ከም እተሰላሰለ ኣፍሊጡም። በዚ መሰረት 23,858 ንድፊ ህንፃታት ክፀድቕ ከሎ ልዕሊ 66,000 ናይ ፅገና ፍቓድ ከም እተዋሃበ 15,312 ናይ መንበሪ ብቕዓት ወረቐት ምስክር ከም እተዓደለ ከምኡውን ኣስታት 33,000 ድማ ንድፍታት ከም እተዳለወ ኣነፂሩ። ብዘይካዚ 41 ኣብያተ ትምህርት 2 ከማዊ ሆስፒታል 3 ማእከላት ጥዕናን 7 መደበራት ጥዕናን ከም እተሰርሓ እቲ ካብ ክፍሊ ህንፃው ልምዓት ዞባ ማእከል ዝተረኽበ ሓበሬታ ኣፍሊጡ።
0: መበል 13 ዓመታዊ ፌስቲቫል ኮሌጅ ስነ ፍልጠት ማይ ነፍሒት ማለት 3 ሰነ ተኻይዱ። እቲ ፌስቲቫል ብመልክዕ ውድድር ዝቐረበ ኣብ ባህሊ ኣካዳሚ ታሪክን ስፖርትን ዘተኮረ መሰናድኦታት ከምኡውን ሰሚናር ምርኢት ቅዲ ልባሳት ውድድር መደረን ትንተናን ምህዞን ሰንዓን ቅብኣን ስነ ፍልጠታዊ ምርኢትን ዘጠቓለለ እዩ ነይሩ። ዲን ናይቲ ኮሌጅ ፕሮፌሰር ገብራያስ ጎዶም ኣብ ዝሃቦ ቃል እቲ ኣጋጣሚ መዛዘሚ ናይቲ ኣብ መንጎ ተምሃሮን ኣባላትን ንዓመት መመላእታ ክካየድ ዝፀንሐ ውድድራት ከም ዝኾነ ብምጥቃስ ተምሃሮ ኣብ ተሳታፍነትን ተወዳዳርነትን ንዘረኣይዎ ተገዳስነት ሞጊሱ። ሓላፋ ሓማመተ ኣብቲ ኮሌጅ መንእሰይ ሮመዳን መሓመድ ኑር ብወገኑ ፌስቲቫል ኮሌጃት ፍልጠትን ዲሲፕሊንን ዝዓጠቐ ባህልን ክብርታትን ሕብረተሰቡ ዝፈልጥን ዝዕቅብን ከምኡውን መሪሕ ግደ ዝፃወት ንቑሕን ብቑዕን መንእሰይ ንምህናፅ ዝዓለመ ምዃኑ ሓቢሩ። ሓላፊት ሓማመተ ዞባ ሳዋን ትካላት ላዕለዋይ ትምህርትን ወይዘሮ መንሱራ እስማዒል ድማ ማሕበር ምስ ኮሌጃት ብምዋሃድ ዝውድቦ ፌስቲቫል ተምሃሮ በብዓውዶም ንዝቐስሞ ፍልጠት ዘንፀባርቕ ምርኢት ዘቕርብሉ ሓድነቶም ብምድልዳል ድማ ምስ ሃገሮምን ሕብረተሰቦምን ዘለዎም ዝንና ዘሐይሉሉ ከም ዝኾነ ገሊፃ ኣብ መወዳእታ ብውልቅን ብጉጅለን ዝተዓወቱ ሽልማት ኣብ ዝተዓደለሉ ስነ ስርዓት ተምሃሮ ቀዳማይ ዓመት ጎብለል ብምዃን ተሸሊሞም እዚ ከምዚ ኢል እንከሎ ጎኒ ጎኒ እቲ ፌስቲቫል ስነ ፍልጠት ንሓድነትን ገስጋስን ብዝብል ቴማ መዓልቲ ስነ ፍልጠት ንመበል ሓምሻይ ግዜኣ ተዘኪራ ሚኒስትሪ ዜና ብዓውዲ ቪድዮን ፎቶግራፍን ዘሰልጠኖም ኣባላቱን ኣባላት መሻርክቲ ትካላትን ሎሚ ኣብ ዝተካየደ ስነ ስርዓት ኣመሪቑ ጋዜጠኛ ሰሎሙን በርሀን ዘዳለዎ ፀብጻብ ዳናይ ተስፋ ኣዝጊ ከተቕርቦ እያ
2: ሚኒስትሪ ዜና ብዓውዲ ቪድዮን ፎቶግራፍን ንክልተ ኣዋርሒ ዘሰልጠኖም ኣባላቱን ኣባላት መሻርክቲ ትካላትን ብ4 ሰነ ኣመሪቖም ኣብ ቀፅሪ ሚኒስትሪ ዜና ኣብ ዝተኻየደ ስነ ስርዓት መመረቕታ ሓላፊ ጨንፈር ምምዕባል ዓቕሚ ሰብ ኣቶ ዓብዱላሂ መሓመድ ኑር ኣብ ዘስምዖ ቓል ሚኒስትሪ ዜና ምስ ግዜን ምዕባለታትን ብቕዓት ኣባላቱ ክብእንኣበለ ፍርያት ሚድያ ብትሕዝቶን ዓይነትን ንምብራኽ ዓመታዊ ውጥናት ስልጠና ሓንፂፁ ንኣባላቱን ኣባላት መሻርክቲ ትካላትን ምስልጣን ብቐፃሊ ዘሰላሰሉ ዕማ ምዃኑ ብምጥቃስ ኣብዚ ናይ ሕጂ ስልጠና 10 ደቂ ኣንስትዮ ዝርከብኦም 19 ኣባላት ሚኒስትሪ ዜና 2 ኣባላት ሚኒስትሪ ሃብቲ ባሕርን ሓደ ኣባል ሚኒስትሪ ህንፃን ብድምር 22 ተምሃሮ ከም ዘሰልጠነ ገሊፁ እቲ ስልጠና ሕመረት ኣምራት ደረቕን ተንቀሳቓስን ስእሊ መሰረታዊ ቴክኒካት ኣወሳስዳ ስእሊ መቓንን ውህደትን ስእሊ ብርሃን ሕብርን ድምፅን ኣተሃና ንፃ ዛንታ ብስእሊ ከምኡውን መምዘኒታት ብሉፅ ስእልን ካልእን ዘጠቓለለ ክልተ ሓሳባውን ግብራውን ትምህርቲ እዩ ሰልጠንቲ ዝቐሰምዎ ፍልጠት ብግብሪ ንምርኣይ ኣብ ጉጅለታት ተመዲቦም ዘዳለዎ ፕሮጀክትታት ዝነኣድ ምንባሩ ዝገለፀ ኣቶ ዓብዱላሂ ንልዑል ድሌትን ተገዳስነትን ሰልጠንቲ ኣመስጊኑ ወኪል ሰልጠንቲ ብወገኑ ሚኒስትሪ ዜና ነዚ ኣገዳሲ ስልጠና እዚ ብናፃ ክቐስሙ ንዝፈጠረሎም ዕድል ድሕሪ ምምስጋን ብዝተዋህቦም ስልጠና ስእሊ ዕሙቕ ዝበለ ፍልጠት ዝሓትት ታሪክ እትስንደሉ ስምዒታት እተንፀባርቐሉ ከምኡውን ፅባቐን ጥበብን እተስተማቐረሉ ሰፊሕ ዓውዲ ምዃኑ ክርድኡ ከም ዝኽኣሉ ኣገንዚቡ ኣብ መወዳእታ ኣብ ሚኒስትሪ ዜና ዋና ዳይረክተር ክፍሊ ጋዜጣ ኣቶ ሰሎሞን በርሀ ንሰልጠንቲ ወረቐት ምስክር ዓዲሉ
0: መበል 35 ዓመት ናፅነት ኣብ ኣውስትራልያን ኒውዚላንድን ከምኡን ኣብ ዝተፈላለያ ከተማታት ጀርመን ብልዑል ማዕርግ ተፀንቢሉ ከካብ ቦቱ ዝበፅሐና ሓበሬታ ኣርሲማ ስሞሮም ብመልክዕ ፀብጻብ ኣዋሂዳቶላ ይስዕብ
3: ኣብ ኣውስትራልያ ኤርትራውያን ነበርቲ ከተማታት መልበርን ሲድኒ ፐርዝ ብሪዝቤን ኣደላይድ ሆባርትን ሎንሴስትን ነበርቲ ዝተፈላለያ ከተማታት ኒውዚላንድ ድማ ብሓባር ኣብ ከተማ ወሊንግተን መበል 35 ዓመት በዓል ናፅነት ፅንዓትና ዋሕስና ብዝብል ቴማ ፀንቢሎም ኣብ ከተማ መልበርን ኣብ ዝተካየደ ብርክት ዝበሉ ዜጋታትን ዕድመ ዝተገብረሎም ኣጋይሽን ዝተሳትፍዎ ፅምብል ጠቕላሊ ቆንስል ኣብ ኣውስትራልያ ኣቶ እንድርያስ ኣብርሃም ኣብ ዘስምዖ ቃል ናፅነት ኤርትራ ፍረ ፅንዓትን መስዋእትነትን ስለዝኾነ ዓመት መፀ ብዓበይ ሓበን ከም ዝፅምበል ብምጥቃስ ነፍሲ ወከፍ ዜጋ ብዝሃለወ ይሃሉ ሕድሪ ሰማእታቱ ከኽብር ከም ዝግባእ ኣገንዚቦም ኣቶ እንድርያስ ኣስዒቡ ህዝቢ ኤርትራ ድሕሪ ናፅነት እውን እንትኾነ ንኩሉ ዘጋጠሞ ተፃብኦታት ብፅንዓት መኪቱ ዓበይቲ መደባት ልምዓት ከም ዝሰላሰለ ብምጥቃስ ምስጢር ህላወናን ዓወትናን ፅንዓትናን ሓድነትናን ስለዝኾነ እዚ ክብርታት እዚ ናብ ወለዶታት ንክሰርፅ ማሕበረ ኮማትን ስድራ ቤታትን ብዕቱብ ክሰርሑ ተላብዮም ኣብ ቦንበር ማሕበረኮም ቪክቶርያ ቶኪዳነ ጉንበት ብወገኑ ንመላእ ህዝቢ ኤርትራን ሓይልታት ምክልኻሉን የውሃና ድሕሪ ምባል እቲ መደብ ንክዕወት ኣበርክቶ ንዝገበሩ ኣመስጊኖም ኣብቲ ኣጋጣሚ ንሃገራዊት ጋንታ ኤርትራ ወኪሎም ኣብ መፀረይ ግጥም ዋንጫ ኣፍሪቃ ተሳቲፎም ዓወት ንዘመዝገቡ ተፃወቲ ናይ ምስጋና ወረቐት ክዕደል እንከሎ ነቲ ፅምብል ንምድማቕ ዝተዳለወ ስነ ጥበባዊ መሰናድኦታት ቀሪቦም ብዜካዚ ባንዴራ ኤርትራ ብ24 ጉንበት ኣብ ሕምብርቲ ከተማ መልበርና ኣብ ዝርከብ ፌደሬሽን ስኩር ተሰቂላ ከተንበልብል ውዒላ እዚ ከምዚ ኢሉ እንከሎ ጠቕላሊ ቆንስል ኤርትራ ብኣውስትራልያ ኣቶ እንድርያስ ኣብርሃምን ቀዳማይ ፀሓፊ ኣቶ ያሲን ዑመርን ህዝባዊ ሰሚናር ከም ዘካይዱ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጦም ብኻል ወገን ኣብ ጀርመን ከተማታት ካርልስሩህ ብሌፌልድ ጊሰን ዳርምሽታትን ካልኦትን በዓል ናፅነት ብድምቀት ተፀንቢሎም ኣብዚ ብሃገራዊ ሽማግለ ከተማታት ዝተዳለወ ስነስርዓት መልእኽቲ ዮውሃና ሃገራዊ ሽማግለ ጀርመን ቀሪቦም መበል 35 ዓመት ፅምብል ናፅነት ኤርትራ ኣብ ሃገረ ጀርመን ኣብ ልዕሊ 30 ከተማታት እዩ ተፀንቢሉ
0: ኣብ ንዞባ መልክ

0: ብምትሕብ ህዝቢ ሓይልታት ምክልኻልን ኣባላት ቁፅፅር ኣግራብን እንስሳ ዘገዳምን ዝካየድ ዘሎ ልዑል ፃዕሪ ኣብ ምስሳን ሃብቲ ገረብን እንስሳ ዘገዳምን እወታዊ ውፅኢት ይርከቦ ከም ዘሎ ተሓቢሩ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣብቲ ንዞባ ኣቶ ጉዕሽ ተወልደን ኤሪና ብዝሃቡ ሓበሬታ ጎኒ ጎን እቲ ናይ ሓለዋ ስራሕ ንቕሓት ሕብረተሰብ ክብ ንምባል ዝውደብ ጎስጓሳትን ኣስተምሮታትን ዘይነዓቕ ኣስተዋፅኦ ከም ዝገበረ ብምጥቃስ ዘይሓላፍነታዊ ተግባራት እናጎደለ ብምምፁ ሸፈና ኣግራብን ህላወ እንስሳታት ዘገዳምን ናብ ንቡር ይምለስ ከም ዘሎ ገሊጹ ምምሕዳራት ከባቢ ደንበጤረር ፈውሊና ትኹል እንዳማምናሴ ሊባን ዓዲ ፀፀር ደንበ ድማ ጀጃሕን ጎናይ ሳግላን ኣብ ምቁፅፃርን ምስሳንን ሃብቲ ገረብን እንስሳ ዘገዳምን ብኣብነት ዝጥቀሱ ምዃኖም ዝሓበረ ኣቶ ጉዕሽ ኣብ ገለ ከባቢታት ብሸለልትነት ጓሶት ዝተኸስተ ሓደጋታት ባርሓዊ ኣብ ኣግራብ እንስሳ ዘገዳምን መጋህጫታትን ከቢድ ጉድኣት የውርድ ስለ ዘሎ ዕቱብ ጥንቃቐ ክግበር ኣተሓሳሲቡ ኣባላት ቁፅፅር ኣግራብን እንስሳ ዘገዳምን ኣብ ምምሕዳር ከባቢ ፈውሊና ብወገኖም ኣግራብን እንስሳ ዘገዳምን ኣብ ንቡር ንምምላስ ምስ ህዝቢ ብምትሕባር ዘካይድዎ ዘለዉ ልዑል ናይ ምቁፅፃር ስራሕ ውፅኢቱ ኣብ ባይታ ይርአ ብምህላው ብዝሓየለ ንክሰርሑ ከም ዘተባብዖም ገሊፆም ኣብ ንዞባ ሞልቂ ኣብ ቁፅፅር ኣግራብን እንስሳ ዘገዳምን ዝተዋፈሩ ብጠቕላላ 31 ኣባላት ኣለዉ ኣብ ኮሌጅ ንግድን ማሕበራዊ ስነ ፍልጠትን ከምኡውን ኮሌጅ ምህንድስናን ቴክኖሎጂን ብሞያ ዝሰልጠኑ ልዕሊ 400 ተምሃሮ ተመሪቖም ወኪል ኤሪና ዳንኤል ወልዱ ንዘዳለዎ ፀብጻብ ሚካኤል ሓድጉ ከቕርቦ እዩ
1: ሃማመት ዞባ ሳዋን ትካላት ላዕለዎት ትምህርትን ምስ ኮሌጅ ንግድን ማሕበራዊ ስነ ፍልጠትን ከምኡ እውን ኮሌጅ ምህንድስናን ቴክኖሎጂን ብምትሕባር ንሰለስተ ዋርሕ ብሞያ ዘሰልጠኖም ልዕሊ 400 ተምሃሮ ብሓደን 3 ሰነ ተመሪቖም ሰልጠንቲ 123 ደቂ ኣንስትዮ ዝርከብዎም 236 ተምሃሮ ኮሌጅ ንግድን ማሕበራዊ ስነ ፍልጠትን 93 ደቂ ኣንስትዮ ዝርከብዎም 180 ድማ ተምሃሮ ኮሌጅ ምህንድስናን ቴክኖሎጂን እዮም ብሓደ ሰነ ዝተመረቑ ተምሃሮ ኮሌጅ ንግድን ማሕበራዊ ስነ ፍልጠትን 37 ብቋንቋ ምልክት 41 ብምትካል ፀሓው ፀዓት 37 ብቴክኖሎጂ ኮምፒዩተር 21 ብኤሌክትሮኒክስ 44 ብምትካል ድሽ 56 ድማ ብግራፊክስ ዝሰልጠኑ ምዃኖም ተሓቢሩ ኣብቲ ስነ ስርዓት ዲን ናይቲ ኮሌጅ ዶክተር ስቴፋኖስ ሃይለማርያም ኣብ ዝሃቦ ቃል ብቑዕ ፍልጠት ዝዓጠቐ ንቑሑን ዝተወደበን መንሰይ ኣብ ጉዕዞ ምዕባለ ሃገር መሪሕ ተራ ከም ዝፃወት ብምጥቃስ ኣብ መጻኢ ተመሳሳሊ ስልጠናታት ክቕፅል ተሓሳሲቡ ብሰለስተ ሰነ ኣብ ኮሌጅ ምህንድስናን ቴክኖሎጂን ኣብ ዝተኻየደ ስነ ስርዓት ዝተመረቑ ድማ 36 ብቋንቋ ምልክት 79 ብስነ ሕሳብ 22 ብቋንቋ ዓረብ 43 ድማ ብግራፊክስ ብክልሲ ሓሳብን ግብርን ዝተሰነየ ስልጠና ዝቐሰሙ እዮም ኣብ ሃማመተ ዞባ ሳዋን ትካላት ላዕለዋይ ትምህርትን ሓላፊ ፕሮጀክት ኣቶ ሜሮን ኣብርሃም ኣብ ዘስምዖ ቃል ሰልጠንቲ ንዝቐሰሞ ሞያ ብግብራዊ ዕዮ ክድርዕዎን ናብ መዛንኦም ክሕልፍዎን ተላብዩ
0: ኣብ ዞባ ደቡባዊ ቀይሕ ባሕሪ ንቕሓት መንእስያት ንምብራኽ ዝዓለመ ኣብ ኣገዳስነትን ብድሆታትን ሰብ ሰርሖ ብልሒ ማለት ኤኣይ ዘተኮረ ሰሚናር ብክልተ ሰነ ንመንእስያት ሰራሕተኛታት ተዋሂቡ ኣብቲ ኣብ ከተማ ዓሰብ ዝተካየደ ሰሚናር ካብ ጀርመን ዝመፀ ኪላ ዲጂታላዊ ግራፊክስ ኣቶ ዘካርያስ ቴድሮስ ሰብ ሰርሖ ብልሕን ማሕበራዊ መራኸቢታትን በፂሕዎ ዘሎ ደረጃ ከምኡውን ኣብ ቀረባ መጻኢ ክብፃሕ ዝኽእል ምዕባለ ብኣብነታት ዝተሰነየ ሰፊሕ መብርህ ድሕሪ ምሃብ ቁጠባዊ ባህላዊ ፖለቲካውን ድሕነታውን ፋይዳን ሳዕቤናትን ሰብ ሰርሖ ብልሒ ዘርዚሩ መንእሰያት ብፍላይ እቶም ኣብ ኣካዳሚያዊ ትምህርቲ ኣብ ድሓን ደረጃ ዝርከቡ ኣብዚ ዓውዱ እዚ ብንቕሓት ክነጥፉን ንመሳርሕቶም ኮነ መዛንኦም ብቦታ ክፀልውን ዘዘኻኸረ ኣቶ ዘካርያስ መንእሰያት ምስ ሰብ ሰርሖ ብልሒ ዝላለዩሉ ባይታ ክፍጠር ተላብዩ ተሳተፍቲ ብግዶም ተመሳሳሊ ሰሚናራትን ኣስተምሮታትን ክካየድ ተላብዮም ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ህንድን ቬኔዙዌላን ንግዲ ወፍርን ፀዓትን ናብ ዝርከቦም ሓያሎ ፅላታት ክተሓጋገዛ ተሰማሚዐን እቲ ስምዕ ካብ 3 ክሳብ 7 ሰነ ኣብ ህንዲ ዑደት ትፍፅም ዘላ ግዜያዊት ፕሬዚደንት ቬኔዙዌላ ዴላሲ ሮድሪገዝ ሎሚ 4 ሰነ ምስ ቀዳማይ ሚኒስተር ናሬንድራ ሞድን ካልኦት ሰብ መዝን ህንዲ ኣብ ዘካየደቶ ዝርቢ ተበፂሑ ብመሰረቲ ኣብ ከተማ ኒው ደልሂ ዝተኸተመ ስምዕ ህንዲ ንመጠን ካብ ቬኔዙዌላ ትሽምቶ ነዳዲ ከተዕብዮ ምዃኑ ተፈሊጡ ኣሎ ህንዲ ኣብ ዝሓለፈ ወርሒ ግንቦት ካብ ቬኔዙዌላ ዕለታዊ ኣስታት 430,000 በርሚል ነዳዲ ከም ዝዓደገት ዝጠቐሱ ፀብጻባት ንኣሜሪካ ተኸቲላ ዝበዝሐ መጠን ዝዓደገት ካልእቲ ሃገር ከም ዝኾነት ይረዱ ኣሜሪካ ካብ ቬኔዙዌላ ነዳዲ ኣብ ልዕሊ ዝዓደጋ ሃገራት ናይ 25 ሚታዊ ተወሳኺ ቀረፅ ወሲና ምፅናሕ ዝፍለጥ ኮይኑ እቲ ስጉምቲ ካብ ወርሒ

ካዲት ናይ ዛ ዓመት እዚ ብከፊል ከም ተላዓለ ይጥቀስ። ኣሜሪካ ኣብ ፈለማ 226 ኣብ ልዕሊ ቬኔዙዌላ ወተሃደራዊ ስጉምቲ ድሕሪ ምውሳዳ ንመስርሕ መሸጣ ነዳዲ ተሃገር በዓላ ተካይዶ ከም ዘላ ዝፍለጥ እዩ። ሩስያ 4ይ ወለዶ ምዃኑ ዝገለፀቶ ኩርዚ ሚሳይል ካብ ሳብማሪን ከም ዝፈተነ ተሓቢራ። እዚ 200 ኪሎ ሜትር ንዘሎ ዒላማ ከጥቅዕ ዝኽእል ዘመናዊ ሚሳይል ኣብ ዝሓለፈ ሳልስቲ ኣብ ባሕሪ ኣርክቲክ ዕውት ፈተነ ከም ተካየደሉ ሚኒስትሪ ምክልኻል ሩስ

5000 ኪሎ ሜትር ክውንጨፍ ዝኽእል ሚሳይል ከም ዝፈተነ ዝዝከር እዩ። ምስፋሕፋሕ ኪዳን ሰሜን ኣትላንቲክ ኔቶ ወተሃደራዊ ዓቕማ ከተደልል ከም ዝደፋፋ እያ ሩስያ እትገልጽ። ናይጀርያ ኒጀርን ኣልጀርያን መስርሕ ህንፀት ብግዛኣተን ኣቢሉን ናብ ማእከላይ ባሕሪ ዝፅምበር መስመር ባህርያዊ ጋዝ ከበግሳ ተሰማሚዐን። ሰለስተን ሃገራት ነቲ እስትራቴጂካዊ መስመር ንምስራሕ ኣብ 2009 ከም ተሰማምዐ ዝፍለጥ ኮይኑ ተግባራውነቱ ተዳናጉ መፅንሑ እዩ ዝግለጽ። እዚ ናይ ልዕሊ 13 ቢልዮን ዶላር ግዙፍ ፕሮጀክት ምስ ተዛዘመ ዕለታዊ ልዕሊ 30 ቢልዮን ሜትሮ ክቦ ባህርያዊ ጋዝ ከመሓላልፍ ከም ዝኽእል ይእመት። በዚ ድማ ገለ ሃገራት ኤውሮጳ እውን ተጠቀምቲ ናይቲ ብማእከላይ ባሕሪ ዝስንጥቕ መስመር ክኾና ከም ዝኽእል ይጥቀስ። መስርሕ ህንፀት ናይዚ ካብ ናይጀርያ ዝብገስን ኣስታት 4130 ኪሎ ሜትር ዝንውሓቱን መስመር ክሳብ 2029 ክዛዘም ትፅቢት ይግበር። ኣልጀርያ ድሮ ነቲ ልዕሊ 2100 ኪሎ ሜትር ዝግመት ብፅሒታ ክትሃንፅ ከም ዝጀመረት ተፈሊጡሎ። ናይጀርያ ኣስታት 1040 ኪሎ ሜትር፣ ኒጀር ድማ ነቲ ዝተረፈ ልዕሊ 840 ኪሎ ሜትር ክሰርሓ እዩ ኣብ ስምምዕ ተበፂሑ ዘሎ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ምስ ኢራን ዝካየ ዘሎ ዝርብ ፅቡቅ ይቐፅል ከም ዘሎ ናብ መወዳእታ ናይ ሰሙን እዚ ስምዕ ክብፃሕ ከም ዝኽእልን ኣሚቱ። እቲ ስምዕ ኢራን ኒኩሌሳዊ ኣፅዋር ከይትውንን ከይተማዕብልን ብዝኾነ ካልእ መንገዲ ከይትረክብን ዝዓግት ምዃኑ ዝሓበረ ፕረዚደንት ትራምፕ እቲ ስምዕ ምስ ተኸተመ እስትራቴጂያዊ መስመር መፃወቢ ሆርሙዝ ብቕፅበት ከም ዝኽፈት ኣነፂሩ። እዚ ከምዚ ኢሉ እንከሎ ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅ እጂ ዋላ እኳ መስመራት ርክብ ክፉት እንተሃለወ ምስ ኣሜሪካ ዝካየድ ዝርብ ገስጋስ ከም ዘየርኣየ ኣፍሊጡ። ብዘይካዚ ኢራን ኣብ ልዕሊ መሻርክቲ ኣሜሪካ ዝኾነ ሃገራት ወሽመጥ ዓረብ ዘካየደቶ መጥቃዕቲ ናይ ነፍሰ ምክልኻል ስጉምቲ ከም ዝኾነ ሚኒስተር ዒራቅ እጂ ሓቢሩ። ሓለዋ ሶራ ኢራን ከም መልሰ ግብሪ ናይቲ ብኣሜሪካ ኣብ ልዕሊ ደሴት ቀሸም ዝተፈፀመ መጥቃዕቲ ኣብ ኩዌትን ባሕሬንን ኣብ ልዕሊ ዝርከብ ወተሃደራዊ ዕላማታት ኣሜሪካ ናይ ሰብ ኣልቦ ነፈርትን ሚሳይላትን መጥቃዕቲ ከም ዘካየደ ዝፍለጥ እዩ። ይኹን እምበር ሓለዋ ሶራ ኢራን ንኣህጉራዊ ማዕርፎ ነፈርቲ ኩዌት ዒላማ ዝገበረ መጥቃዕቲ ኣካይዱ ተባሂሉ ንዝተጋውሐ ወረ ብምንፃግ ካብ ኣሜሪካ ብዝተተኮሰ ፓትሪዮት ሚሳይል ከም ዝተሃርመ ሓቢሩ። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ ኣብ ብዙዋ ማእከል ኣብ ናይ ናፅነት ዓመታት ዓበይቲ ትሕቲ ቅርፃዊ መደባት ከም ተተግበሩ ተገሊጹ። መበል 13 ዓመታዊ ፌስቲቫል ኮሌጅ ስነ ፍልጠት ማይ ነፍሒ ብውዑ ኣገባብ ተኻይዱ። ሚኒስትሪ ዜና ብዓውዲ ቪድዮን ፎቶግራፍን ዘሰልጠኖም ኣባላቱን ኣባላት መሻርክቲ ትካላትን ኣመሪቑ። ህንድን ቬኔዙዌላን ንግዲ ወፍርን ፀዓትን ኣብ ዝርከቦም ሓያሎ ፅላታት ክተሓጋገዛ ተሰማሚዐን። ሩስያ ራብዓይ ወለዶ ምዃኑ ዝገለፀቶ ክሩዝ ሚሳይል ካብ ሳብማሪን ከም ዝፈተነት ሓቢራ። ናይጀርያ ኒጀርን ኣልጀርያን መስርሕ ህንፀት ሓበራዊ መስመር ባህርያዊ ጋዝ ከበግሳ ተሰማሚዐን። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተረፉ መደባትና ሰላም።

ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይሩሉ ብልጽነቱ ዝገልጽ

0: ፍሉይ ምስክርነት ረኺቡ ኣብ ዘለዎሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር፣ ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረአየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን። ማራቶን ኣስመራ 7 ሰነ።
1: ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝጸናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለጸ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ዝበለጸ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ። ሚኒስትሪ ዜና።

0: ንጨኸ መነ ፅናዓልና መነ ኣሎ መንገዲ ክመርሕ ዝኽእል ወራ ሓደ ሻሕርያ ዝበሃል ሰብ ነርና እንጂ ነገሩኒ ኑር ኣሎ ክሰሎ ክሰሎ ንፈልጦም ኢናኩሎም ደቂ ባዳን ፅቡቕ ካልኣይ ከ ካልኣይ ኣባይ ነገር ኣላ ዩ ምንታይ ሓሙሽተ ኣግማል ከንዕድግ ኣለና ካብታ ከባቢ ፅዕ ከ ኢና ንዕድገን ናይ ባዳ ኣለዋና ብኣኽላ ኣለዋና ግን ከነፅንዕ ንድሕር ኮይና እዚአን ከንቢአና እዮም ብሓር ነዚአን ዓዲግና ሰብ ጌርና ኢና ንዕድገን ንአን ዓዲግና በዓልና ክንከይድ ኢና ነቲ ከባቢ ዝመስል ፀዓዒንካ ክትከይድ ኢኻ መንገዲ ዝረአየና ሰብ እቲ ቋንቋ ዓፋር ከምኦም ኢና ንዛርብ ዓፋር ግን ነታ ገመል ጥራሒዱ እዩ ኣበይ ዓዲ መፅኢካ
1: ዕላማ ወፍሪ ውግእ ደንከል ሓፈሻዊ ዕላማ ወፍሪ ውግእ ደንከል ከም ኩሎም እቶም ካልኦት ውግኣት ህዝብን መሬትን ኤርትራ በብቕሩብ ሓራ ንምውፃእ ኮይኑ ብተወሳኺ ስርዓት ደርግ ብስም ናይ ዓሰብ ራስ ገዝ ንደንካልያ ንምንፃል ፍሒስዎ ዝነበረ ተንኮላት ንምብርዓን ነቶም ከም መሳርሒ ዕላሙ ክገብሮም ኣዕጢቕዎም ዝነበረ ዜጋታት ኣብ ጎኒ ሰውርኦም ከም ዝስለፉ ንምግባር ነቲ ብኢህወደግን ብምትሕባር ህዝባዊ ግንባርን ኣብ ውሽጢ ኢትዮጵያ ኣብ ጎጃም ጎንደር ወለጋን ወሎን ዝካየድ ዝነበረ መጠነ ሰፊሕ መጥቃዕቲ ንምድጋፍ ነቲ ፀቕጢ ብምሕያል ጸላይ ኣብ ከባቢ ስመራ ደራሪቦ ካብ ዝነበረ ናይ ካልኣይ ኣቤታት ሰራዊት ዓቕምታቱ ከም ዝጐድልን ኣተሓሳስብኡ ዝከፋፈልን ንምግባር ዝዓለመ እዩ ነይሩ ስርዓት ሃይለ ስላሰን ደርግን ናይ ምስፍሕፋሕ ዕላሞኦም ንምርግጋጽ እንተተኻኢሉ ንምልእቲ ኤርትራ ብሓይሊ ጐቢጥካ ምግዛእ እንተዘይተኻኢሉ ድማ ኣፍ ደገ ባሕርን ካልእ ጸጋታትን ንምግባት ንኣውራጃ ደንከል ካብ ኤርትራ ቈሪጽካ ንምሓዝ ዘይምህዝዎ ተንኮላት ኣይነበረን ካብ ናይ ምስፍሕፋሕ ፖሊሲኦም ብምብጋስ ብጉልባብ ህዝቢ ዓፈር ነቲ ኣብ ኤርትራን ኢትዮጵያን ዝቕመጥ ህዝቢ ዓፈር ኣብ ጎኖም ንኸሰልፉ ፈለማ ስርዓት ሃይለ ስላሴ ናይ መምሕዳር ስሉጥነት ኣመኽንዩ ዓሰብ ምስ ወሎ ክትፅምበር ኣሚሙ ድሒሩ ዝሰዓበ ስርዓት ደርግ ድማ መጀመርታ ብተመሳሳሊ ምኽኒት ንዓሰብ ጥራይ ፍሉይ መምሕዳር ክምስርቱላ ከለዉ ጸኒሖም ድማ ንምልእቲ ደንካልያ ካብ ኤርትራ ቆሪፆም ኣብ ትግራይን ወሎን ምስ ዝርከቡ ዓፋር ጸንቢሮም ርእሰ መምሕዳር ዓሰብ ዝብል መስሪቶም ምንባሮም ምዝካር የድሊ
2: እጂ እቲ ዕላማታት ናይ ስርሒት ዓሰብ እንታይ እዩ ነይሩ ዝብል ሕቶ ሓደ ነቲ ኣብ ማእከል ኤርትራ ዝነበረ ማእከል ስሕበት ናይ ህዋሰ ወይ ድማ ናይ ፀላይ ኣብ ኩሉ ከም ዝከፋፈል ንምግባርን እቲ ሓይሊ ፀላይ ኣብ ማእከል ኤርትራ ዝነበረ ከም ዝፋኮስ ንምግባርን ሓደ ካብቲ ዕላማ እዩ ካልእ ስርዓት ደርጊ ብስም ራስ ገዝ ንደንካልያ ክንፅላ ብዙሕ ፃዕርታ ዘካይ ስለ ዝነበረ ነዚ ንደንካልያ ንምቁፃር እውን ሓደ ካብቲ ዕላማ ናይ ነይሩ ማለት እዩ ብጀካዚ ነቲ ህወደግ ብምትሕባር ናይ ገላኣህታ ና ውሽጢ ኢትዮጵያ እቲ ዝነበረ እውን ዝያዳ ፀላ ፀቕጢ ፈጢርካ ንኦም እውን ክፈኸሰሎም ከም ዘለዎ ምግባር እውን ሓደ ካብቲ ዕላማ ምንባሩ ክጥቀስ ይኽእል እዩ ብፍላይ ፍላይ ከዓ ነቶም ኣብ ትሕቲ ፀላይ ዓጢቖም ዝነበሉ መንእሰያት ዓፋር እውን ዕጥቆም ኣውሪዶም ኣብ ጎብኒ ሰብሮኦም ከም ዝስለፉ ምግባር እውን ሓደ ካብቲ ዕላማ እዩ ማለት እዩ
1: መፅናዕቲ ዝምልከት ዋላ እኳ ኮለላን ስለያን ብምክያድ ሓበሬታታት ንምእካብ ይፍተን እንተነበረ ጸላይ ኣብ ደንከል ዓብ ሰረ ስለ ዝነበሮ ብስም ራስ ገዝ እውን ነቲ ህዝቢ ብሰፊሒኡ ኣዕጢቕዎ ስለ ዝነበረ ብዛዕባ ኣሰላልፋ ጸላይ ንምፍላጥ ከቢድን ኣጸጋምን ነይሩ ስለዚ ኣብ ጢዖ ብዛዕባ ዝነበረ ዓቕሚ ጸላይ ገለ ሓበሬታታት እኳ እንተነበረ እቲ ቦታ ርሑቕ ካብ ከባቢ ዓኬሎ ጀሚርካ ናይ ጸላይ ዕጡቓት ስለ ዝነበሩ ቀሪብካ ክጽናዕ ኣይተኻለን እዋናዊ ኩነታት ጸላይ ኣቀማምጡ ናይ መከላኸሊ መስመራት ዕምቆቱን ኣቀማምጣ ዓቕሚ ሰቡን ኣፅዋሩን እንታይ ይመስል ብደቂቕ ዝፈልጥ ኣይነበረን
3: እቲ ናሕና ምንቅስቃስ ናይ ህዝባዊ ግማር ክሳዕ ማርሳ ፋጥማ እዩ ነይሩ ክሳዕ ማርሳ ፋጥማ ስለያታት ዝንቀሳቅስዎዮም ገለብቲ ከባቢ ዘለዉ ይውሓዱ ብዛሕ ሓበሬታት ኣለዎ ካብኡ ንኒኦ ግን ዋላ ሓንቲ ቤኒት መገዲ እንታይ ኣለዎ እቲ መገዲ ፅላእበይ ክፀናሓልና እዩ ግን ንፈልጦ ኣይነበረን
4: ኣብቲ እዋን እቲ ሕጂ ቲቐንዲ ፀገም ዝነበረ እንታይ እዩ ጢዖ በፂሕዎ ዝፈልጥ ተጋዳላይ ኣይነበረን ካባና ብውሕዱ 145 ኪሎ ሜትር ይሽዑ ከይተፅርግኸ ኣሎ ንሕና ንበፅሖ ዝነበርና ክሳብ በዓል ኣንል እንደዳይ ከባቢ ዝመሓለጎ ኣፍነቦ ገለ ዝበሃል ወይ ከዓ በዓል ብሒታ ገለ ዝበሃል ኣሎ ካብ ባዳ ብዙሕ ርሕቀት ዘይብሉ ኮይኑ ግን ዝኸይድ ዳ ነበረ እንዳሓርቲ ቦታ ከዓ ምድረ ወዳ እዩ ፅንኩር እዩ

0: ፀላኡ ናብኡ ገፂ ይመፅ ስሕት ኢሉ በዚ ኣፍነቦ ከባቢ ኣሉሉ ከምዚ ናይ ስላይ ኣሃዱ ድዮም ወይ መሳርዕ ገለ መለ ድሕሪ ነዊሕ ይቀላቀሉ ነይሩ እምበር ፀላእ ናብኡ ገፁ ኣይሓስብ ነይሩ ሕጂ እቲ ዝዓበየ ብድሆ ግ እንታይ ነይሩ ንጢዖ መን እዩ ዝመርሖ ነ ሰራዊት እዚ እቲ ዝኸበደ እዩ ነይሩ ኣብ መጨረሻ ዋላት ህዝቢ ኣብቲ ከባቢ ገላዓለ ዘሎ ብዙሕ ኣይፈልጠሉ ዩ ብባሕሪ እዮም ንጥዮ ዝኸዱ ዘገይሹ
1: ኣብ 1983 ወርሒ ሓደ ናይ መጀመርያ ናይ ስለያ ድሕሪ ናይ ምድምሳስ ተሓየ ስለያ ደንከልያ ዝተመደብና ክልተ ሰባት ኢና ነርና ኣነን ዓሊ ሓሞዳ ዓላውስን እዞም ሰባት እዚኦም ክልቴና ከም ስትራቴጂ ስለያ ኣባላት ህልኡኾና ስትራቴጂዊ ስለያ ስለ ዝኾነ ካብ ባፅዕ ጀሚርካ ክሳብ ዓሰብ ምክትታል እዩ ደሴታት ዳህላክ ደንከልያ ከዓ ካብ ኢንገል ጀሚርካ ክሳብ ዓሰብ ዘሎ ብመሬት ምክንያቱ እቲ ሽዑ ፀላኢ ካብ ጢዖ ጀሚሩ ጢዖን ከባቢኣን ዕዲ ኣፋምቦ ዋደ በይሉል ዓሰብ እዩ ተዘርጊሕ ነይሩ ከከም ኩነታቱ ከዓ ካብ ከባቢ ጢዖ እናወፈረ እውን ንከባቢ ባዳ ውዕማ እንቀሳቀሰሉ ዝነበረ ኩነታት እዩ ስለዚ እዚ ተልእኮ እዚ ሒዝና እናኸድና ከለና ንዕኡ ኹን ነተግብር እንተኮይንና ናይ ግድን ቋንቋ ክድልየና እዩ ኣነሲ ንህዝቢ ዓፋር ሽዑየ መጀመርያ ርእዮም መጋላቲ ገፆም ትረፍ ቋንቋ ኣልሓሞዳ ከዓ ዋላ ዓፋር ይኹን እምበር ዕባይ ባፅዕ ስለ ዝኾነ ቋንቋ ናይ ኣዲኡ ኣፍልጦ ይነበሮ ብዝኾነ ግን ብምትርጓም እውን ክኸውን ስለ ዘይክእል እቲ ስራሕ ስለያ ብተርጓማይ እውን ክኸውን ስለ ዘይክእል ናይ ግድን ቋንቋ ክትመልኽ ኣለካ ቀንዲ መሳርሒ ናይ ስለያ ከዓ እዩ ስለ ዝኾነ ኣብ ሓደ ዓመት ኣብ ውሽጢ ሓደ ዓመት ቋንቋ ዓፈርን ዓረብን ክረሃድኣሉ ዝኽእል ደረጃ በፂሐ ማለት እዩ ስለዚ ከምኡ ነብስና ክኢልና ክልቴና ንስውነት ዝነበሮ ሃጓፋታ ማዕቢሉ ክልቴና ብዘይ ዝኾነ ይኹን ተርጓሚ ክንሰርሕ ክኢልና ማለት እዩ ሓደ ዓመት ምስ ገበርና ሓንቲ መስርዕ ተወሲኻትና ሓደ መስርዕ ሙሉእ ኮይና ስለዚ እዚ መስርዕ እዚ ገሊኡ ብመሬት ገሊኡ ብባሕር እናተንቀሳቀሰ ሓበሬታ ኣብ ምእካብን ምውዳብን በቲ ተልእኮ መሰረት ክሰርሕ ፀኒሑ ማለት እዩ ስለዚ ደሴታት ዳህላ ከዓ ሳላ ህዝብና ብፍላይ ከዓ ተሓባበርትና ብዝቡና ጀላቡ ውሽጢ ዳህላክ ደሴታት እናእተና ሓበሬታ ምእካብን ፀላኢ ኩነታት ቀንፃሊ እዋናዊ ሓበሬታ ምምፃእን ንሰርሕ ነርና ስለዚ ኣብቲ ናይ መሬት እውን እንተኾነ 500 ኪሎ ሜትር ርሕቀት ዘለዎ መሬት ስለ ዝኾነ ካብ ኢንገል ክሳብ ዓሰብ ንዕኡ በቲ መስርዕ በታ ዘላትና መስርዕ በቲ ዘለና ዓቕሚ ክንከታተሎ ስለ ዘይንኽእል ኣብቲ ክንበፅሖ ንኽእል ቦታ ክሳብ በዓል ጢዖ ብዓል ውዕማ ኣብኡ ተወሲና ኢና ነርና ነቲ ክነርክበሉ ዘይንኽእል በዓል ዕዲ በራዓሰሉ ስጋብ ከባቢ ዓሰብ ከዓኒ ስልኳ እናገበርና ብጉጅለ ጃላቡ ገይርና ኣውራ ኣፍልጦ ዝነበሮ ዓብዚ ዓሉ በድረ ዝበሃል ኣፍልጦ ናይቲ ከባቢ ናይ ደቡብ ደንከል ኣፍልጦ ዝነበሮ ስለዝነበረና ጃልቡኡ ጌርና ድዩ ብናይ ካልእ ሓፋሽ ጌርና ድዩ ንሱ ብዝገበሮ ብዙሕ መፅናዕትታት ናይቲ ርሑቕ ክነርክቦ ዘይከኣልና ቦታ ሓበሬታ ኣብ ምምፃእን ናይ ፀላኢ ኩነታት ኣብ ምክታልን ሰባት ኣብ ምውዳብን ልዑል ተራ ተፃዊቱ እዩ ኣብቲ ናይ ዳህላክ እውን እንተኾነ ተሓበርቲ ነይሮም ና ጃላቡ ዘለዎም ስጋብ ሕጂ ዘለዉ ብሂወት መሓመድ ኣስሓብ እብራሂም ዝበሃል ናይ ብሓቂ ዓብ ሰራት ተፃወተ ብጃልብኡ ብነብሱ ንደሴታት ዳህላክ ከም ፃዕዳ ኢዱ ዝፈልጦ ስለዝነበረ ደሴታት ዳህላክ ባዕሉ ዝገብሮን ንዓና ሒዙና ብምኻልን ዓብ ሰራት ዝፃወት ዝነበረ እዩ ተረፍ መረፍ ሓይሊ ባሕሪ ኢትዮጵያ ሃዲሞም ኣብ ማዓስከር ዳህላክ ኣብቲ ሶቪየት ዝነበሮ ማዓስከር ተፀንቢሮም ኣብኡ ተወሲኾም ስለዝነበሩ ስለዚ ብዚ እዋን እዚ ህዝባዊ ግንባር ክድምሰስ ኣለዎ ዝብል መደብ ምስ ኣውፀአ ብፃይ ኮሎኔል ኣስመላሽ ገብረ መስቀል ወዲ ሓፍቲ ምስ ሕጂ ሚኒስተር ተወልደ ቐላቲ ብምትሕብባር ካብ እንዳስለያን ካብ ሓይሊ ባሕርን ክልተ ጉጅለ ወፅን መፅናዕቲ ክካየድ ኣለዎ ተባሂሉ መፅናዕቲ ናይ ዳህላክ ማዓስከር ነኹራ ሶቪየትን ኢትዮጵያን ዘለውዎ ማለት እዩ ስለዚ ካብ ስለያ ኣነ ካብ ሓይሊ ባሕሪ ከዓ ሌተናን ኮሎኔል የማነ ገብረ ማርያም ወዲ ግሬ ሕጂ ናይ ሰሜን እዚ ናይ ሓይሊ ባሕሪ

0: ሪ ኣዛዝ ዘሎ ማለት እዩ። ምስኡ ኮይና ሳልሳይና ኣኽሊሉ ወዲ ድዑል ዝፍለጥ ኣኽሊሉ ንሱ እውን ምሳና ሕጂ እንታይ ክንገብር ነይሩና ናይ ግድን ወተሃደራዊት እታ ናይ ሓይሊ ባሕሪ ክንጥቀማ ኣይንኽእልን እዩ። ክንጥቀመሉ ዘለና እንታይ እዩ ጃልባ ናይ ህዝቢ ክንጥቀም ኣለና ሲቪል ኮይና ክንከይድ ስለ ዘለና። ስለዚ ከምዚ ኣቐዲመ ዝገለፅክዎ እዚ ተሓባራይ ናህና ኣቐዲሙ ዝፀንሐ ምሳና ፀንሐ መሓመድ ኣስሓብ እብራሂም ጃልቡኡ ሒዙ ምሳና ንመፅናዕቲ ተበጊስና ማለት እዩ። ካብ ዳህላክ ከቢሩ ጀሚርና ድርቡሸት፣ ድብዕሎ፣ ሰልዒት ዝበሃላ ዓድታት ናይ ዳህላክ ብወገን ምብራቅ ናይ ናኹራ ማለት እዩ። እነዚአን ከመይ ገይሩ ሰራዊትና ብአን ተፀጊዑ ከጥቃዕ ይኽእል ከፀግዕ ዝኽእል ማርሳታት ክነለሊ ካብኡ ምስ ወረደ ከዓ ናኹራ ክጥቃዕ እንተኮይኑ ካብኡ ምስ ወረደ ኸ ክንደይ ሰዓት ወስደሉ ወሪዱ ምስ ከደ እዚታት ክነፅንዕ ስለ ዝነበረና ናይ ሰለስተ መዓልቲ ጉዕዞ ገይርና እዞም ዝበልኩም ሰባት ወዲ ሓፍቲ ናብቲ መጥቃዕቲ ናይ ዓዲ ቀይሕን ሰንዓፈን ስለ ዝኸደ ወኪል ዝገደፎ ሽዑ ስውእ ብፃይቲ ክስተ ክፍለ ወዲ ክፍለ እዩ ነይሩ መፅናዕቲ ጌርና ንምለስ። እዚ ሕጂ ቅድሚዛ በዓል ወዲ ሕሪቲ ዝመርሓ ወዲ እያሱን ወዲ ዓይነይን ዝበልዋ ቅድሚያ እያ ማለት እዩ 99 ወርሒ 3 እያ።
1: ሕጂ ንዕ ዝፈልጡ ካብ ባዳ እዮም ነይሮም በዓል ሻሕርያ ዝበሃሉ እዮም ዝፈልጥዎም በዓል ሕሴን ቆንስል ገለ ዝበሃሉ እድሪስ ቆንስል ዝበሃሉ ሳቶም ተፀዊዖም ጃብራ ኣምባሳደር ጃብራ ሕጂ ጋሽበረካ ዘሎ በዓል ቦካልያ በዓል ስራዓሉ እውን ነይሮም እቲ ከባቢ ሕጂ እቲ ህዝቢ ከመይ ገይሩ መሪሑ ናብቲ ቦታ ንሰራዊት ክብፅሑ ዝኽእል ክብድ ዝበለ ነይሩ። ብድሕሪኡ ግን ምክንያቱ ተኣምኖም ሰባት ከዓ ኮኑ ስለ ዘለዎም ስለዚ በቶም ውድባትን ምናተ ሓፋሽ ውድባትን ዝነበሩ ሓራ መሬት ከዓ ስለዝነበሩ ካብኡን ተፀዊዖም መርካቲ ህዝቢ መርሃ ነይሩ።
2: መጥቃዕቲ ጢዖ ሓራ ከውፃእ ዝተበገሰ ተዋጋ ኣህዱታት ወገን ፓራኮማንዶ በጠሎንታት 216 285 296 ከምኡውን ሓንቲ በጠሎኒ ኮማንዶ ባደ 7 ሓንቲ በጠሎኒ ሃንደሳ ውድብ 4 በጠሎኒ ናይ መካናይዝት ክፍለ ሰራዊት 74 ገለ ክፋል ካብ ሓይሊ ባሕሪ ሓንቲ ጋንታ ስለያን ሓንቲ ጋንታ ኣጋር ከቢድ ብረት ኮይነን ካብ ውሃብቲ ደገፍ ኣባላት 5 ስለያ ክፍልታት ውድብ ብምውፋር ነዳዲ ጋራጅ ሕክምና መጥባሕቲ ኣህዱ ክፍሊ ህዝቢ ዕቀበ ብረት ወዘተ ነይሮም።
3: እቲ ወፍሪ ናይ ደንከል ካብቲ ቅድሚኡ ዝነበረ ወርፍታት ፍልይ ዝበለ እዩ ነይሩ። ምክንያቱ እቲ ቦታ ኣፃምእን ምድረ በዳን እዩ። ስለዚ ነዚ ዝኸውን ሰራዊት ክዳሎ ስለ ዝነበሮ ነብሱ ክኢሉ ክዋጋእ ዝኽእል ብቑዓቱ ፅቡቕ ዝኾነ ካብተን ዝነበራ ክፍለ ሰራዊታት እቲ ፓራኮማንዶ ቦጠሉታት ሓደ ፍሉይ ናይ ኮማንዶ ብሪጌድ ካልእ ሓደ ብሪጌድ ናይ መካናይዝ ሓደ ቦጠሉ ናይ ሞተራይዝድ እዚኦም ንክልተ ወርሒ ዝኸውን ኣብ ከባቢ ጎርጉሶምን ገደምን ናይ ተዕሊም ናይ ባሕሪ ይኹን ናይ መሬት ተዕሊም ወሲዶም ማለት እዩ።
4: ፓራኮማንዶ ብዙሕ ዓቕምታት ብነበረ እዩ ኮማንዶ ነይርዎ ስለያ ኣብ ውሽጢ ፀላእን ኣብ ገለን ዝሓድሩ ኩሉ ዝገብሩ ዓቕሚ ነበሮም ነይሮሞ ከቢድ ብረት ዝፈልጡ ነይሮሞ እኩል ዓቕሚ እዩ ነይርዎቲ ብፓራኮማንዶ ጥራሕ ከይግለጥ ማለት እዩ።
3: እቲ ኣህድታት ኣብ ገልዓሎ እዩ ተኣኪቡ መጀመርታ ንዳህላክን ንደንከልያን እዩ ነይሩ እቲ መደብ ናይ ዳህላክን ንግዚኡ ተቋሪፁ ካብ ገልዓሎ ንጢዖ ክንብገስ
4: ግን ቅድሚ ስርሒት ደንከል ክዝከሩ ዘለዎ ንስርሒት ደንከል በጃ ዝኸፈልናዮም እውን ነይሮም እዩ ልምምት ከነካይድ ንባሕሪ ብባሕሪ መጥቃዕቲ እዩ ዝግበር ተባሂሉ ስለነበረ ኣብ ሕርግጎ ናይ ባሕሪ ኢና ንውዕል ንሕንበስ ነርና ነዚ ሕጅብቲ ባሕሪ ከለና ኩቱር ነቲ ባሕሪ ልምምት ንባፅዕ ንእተዋ ኢሎም ተሰውኡና እውን ኣለዉ ክዝከሩ ዘለዎም ኣብዚ ማለት እዩ። ክንምለስ ከለና ካብ ባሕሪ ኩሉ ግዜ ተቋፃፂርካ ነቲ ኣሃዱ መን ተሪፉ መን ከም ዘሎ ኢልና ኢና ንምገስ ከምኡ ምስ ተበገስና ሕጂ ባፅዕ ኣብኡ ቀረባ እያ ትመስለካ ባፅዕ ንእተዎ እዮም ዝብሉ እዚኦም ሕጂ ባፅዕ ንእተዋ ሕጂ ረኣይና ዘመሓለፍትና ተራ ተጋደልቲ እዮም ግን ተከዘንገለን ዝበትኩ ዝነበሩ ምኩሓት ተጋደልቲ እዮም ኣብቲ ግዜ እቲ ናይቲ ሙሉ መሓልቲ ባሕሪ ድበዓልና ደኸሚዮም ኮኑ ኣብ መንጎ ባፅዕን ሕርጊጎን ደሴት

0: ላንእሽተይ ገረብ ዘለዋ ኣብኣ ምስ በፅሑ እዚኦም ስትራባዲ ገይረሎም እንታይ ገይረሎም ይጥሕሉ ክልተ ምስኦም ዝነበሩ ግን ባፅዕ ያኣቱ ምስ ወፃና ተቋፃፀሩ ኢልናዮም ሽዑ ኣነ መራሕ ጋንታ ኣብቲ ግዜ እቲ ነቲኦም ተቋፃፀሩ ንፈልናዮም የለዉ ዞም ሰባት ኣበይ ዳ ጠፊኦም ባሕሪ ተጠመትካ ሰብይ ትርእን ኢኻ ዳሓር ግን ቶም ዳኣተዉ ዝኩሎ ዝፀንሐ ኩዛንታ ዘንትዮም እዚ ንምድላው መጀመርያ ንናይ ስርሒት ደንከል ዝተኸፍሉ ብፆትና እዮም
1: ናይ ወፍሪ ደንከል እያ ኩነታት መጀመርያ ሓንቲ ሓይሊ ናይ እንዳ ሓደ ካልኣይቲ ሓይሊ የ ነረኣነ እዚ ሓይሊ እዚኣ ኣብ ባርካ ኣፍ ሓይላ ነራ ሓንቲ ሓይሊ ሃውሻይት ሓንቲ ሓይሊ ንገርነ ሓንቲ ሓይሊ ኣብዚ ከባቢ ሞሶዲብ የንቕመጣ ነረን እዘን ክልተ ሓይሊ ሃንደሳ ንእራፍ ለ ንኸይድ መደብና እንታይ ምኳኑ ይንፈልጥ ኢና ንእራፍ ኣለ ክዱ ዝበሃል ኣብ እራፍ ኣለ ኣብ ውዕማ ዝበሃል ማዓስከር ኮፍ ንብል ካብ እራፍ ኣለ እንደገና መደብ ውሃብና ባዳ ኣብ ትሕቲ እጉጉማ እዩ ዘሎ ጀማሂር ገዲፎም እዮም ዝኾነ ሰብ የብሉ ሕጂ ደንከልያ ምሉእ ዚ ሰሜን ደንከል ዚ በዓል ባዳ ገለ ኣብ ትሕቲ እጉጉማ ናይ ፀላኢ ዕጡቋት እዮም ዘለዎ ሕጂ ነዚ ዘሎ ፀላኢ ክድስስዎም ከተጥቅዑኹም ተባሂልና ንሃና ክልተ ጋንታ ናይቲ እንዳ ሓደ ሓደ ጋንታ ናይ እንዳ ሰለስተ ሒዝና ንስመቲ ኣቲና ካብ ስመቲ ንባዳ ኣቲና ነቶም እጉጉማ ኣይተዋግኡን ሃዲሞም ግዲፎምና ከይዶም ዋላ ሓንቲ ክንቀትለሎም ኣይከኣልናን ሃዲሞም ናብቲ ጎቦታት ናይ ትግራይ ናብኡ ከይዶም ንሕና ንባዳ ተቋፃፂርናያ ሓደ ሰሙን ጌርና ጀማሂር ክልተ ነይሮም ምሳና ሓመድ ጃብራን እቲ ሕሰን ሓመዳ ዝብልዎን ክልቲኦም እዚኦም ነይሮም ምሳና ንኸዱ ነቲ ህዝቢ ኣኼባ ገይሮምሉ
2: እተን ክልተ ሓይሊ ክልተ ጋንታ ናይ ሓይልና ኣብ ኣኽሩር ነይረን ካብ ኣኽሩር ንደግራ ካብ ደግራ ብዓዲ ቀይ ሓቢለን ብርባ ሓዳስ ንባፅዕ ንኩሉ ዝወረዳ እየ በቲ ሓንቲ ጋንታ ናይ በዓል እዮም ናይ በዓል ወዲ ርባዕተ ከ ዓደረሶ ስለዝነበረት ካብ ዓደረሶ ብመካይን ጌርና ንባፅዕ ወሪድና ኣብ ባፅዕ ናይ ኣስታት ሓደ ወርሒ ታዕሊም ምስተወስደ እቲ ጉዕዞ ንኢራፋለ እዩ ተባሂሉ ካብ ኢራፋለ እጉጉማ ብብዝሒ ስለ ዝነበሮ ስለያ ከዓ ብሓባር የካይድ ስለ ዝነበረ ካብ በዓል ዓደይቶ ወይ ካብ ማርሳ ፋጥና ኣቢሉ ዝሰለኮ ሓደ ጉጅለ ናይ ፀላኣይ 11 ወይ 12 ዝሓደ ጉጅለ ኣብ መንጎ ኢራፋለን ኣብ መንጎ ሲመቱን ዘሎ ኣፃሚእ ምድረበዳ ኣብኡ እቲ ነታጉዮ ቀብራልና ገሊኦም ባዳ ኣለዉ ገሊኦም ሲመቱ ኣለዉ ገሌና ከዓ ኢራፋለ ኣለና ማለት እዩ ኣብዚ እዋን እዚ ሕጂ ምስ ቀበራ ነታጉ ማኪና ተሃርመልና ቆራል ስንቅፅዒና ካብ ኢራፋለን ንባዳ ተኸይድ ዝነበረት እያ ዕለት 19 ወርሒ 2991 ማለት እዩ ሕጂ ሓደ ኣፃሚ እዩ ካልኣይ ነገር ርክብ ዝበሃሉ የብሎም ወላ ድምፂ እውን ንገዛ ርሱ ኣዝዩ ርሑቕ ስለዝነበረቲ ድምፂ ክስማዕ ይከኣለን ድሕሪ 12 ሰዓት ኢና ነታጉ ከምዝተሃርመልና ተፈሊጣ ድሕሪ ብስሞትን ብኢራፋለን ዘሎ ከዓ ረዳቲ ገይሩ ኣጋጣሚ ናይ ቀዳማይ ጎማ ማኪና ኦራል መባእ ዝሓዛ ስለተሃርመት ሳልባትያ ተቐዲዱ ኣብ ቁርብ ናይ ምቅፃል ገለምታት ገለ ገይሩሎ እምበር ካልእ መጉዳእቲ ዝወረዶም ማለት ዝታትሉ ኣይነበረን ማለት እዩ
3: እዚ ካብ ዝተፈላለየ ኣህዱታት ተዋፅኡ ዝተኣኻኸበ ኣህዱታት ከም ሓደ ፍሉይ ሓይሊ ኣብ ትሕቲ ሓደ እዚ ተጠርኒፉ ኣብ ሕርጊጎ ዘድሊ ስልጠና ከምኡ ውን ናይ ዕጥቅን ስንቅን ምቅርራቡ ምስ ወድአ ብዕለት 25 ወርሒ 2991 ካብ ሕርጊጎ ናብ ገልዓሎ ተንቀሳቂሱ
0: 91 ናብ ወፍሪ ደንከል ክንከይድ ከለና ግን ኣወዳድባና ቀይርና ኢና ምክንያቱ ዓብይና ኢና እንዳሰፋሕና ከይድና ኣብ ሰለስተ በጠለኒ ተወዲቡ ሽዑ ሓይሊ ባሕር ማለት እዩ ተተዋግኣይ ሓይሊ ዝበሃል ኣብ ሰለስተ በጠለኒ ተወዲቡ እቲ ሓንቲ ሓይሊ እቲ ሓንቲ በጠለኒ ብፃይ ኣሕመድ መሓመድ ዓሊ ወዲ ሓሊማ ዝመርሓ እቲ ሓንቲ የማነ ገሪ ዝመርሓ እቲ ሓንቲ ስውእ ኮነረል ዓበ ሳልሕ ምስውን ወዲ መንግስት ዝመርሕዋን እዚኣ እታ ሰለስተ በጠለኒ ናይ ኣምፊብያንን ናይ ካልኦትን ኣፅዋር ጎንንጎኒ ነቲ ኣብ ክልተ በጠለኒ ጀላቡ ዝዓጠቐ ኣብ ባሕሪ ዝዋጋእ በጠለኒታት እዩ ነይሩ ቀዳማይን ካልኣይን ማለት እዩ እቲ ሳልሳይ በጠለኒ ግን ጎኒጎኒ ናይቲ ኣብ መሬት ዝዋጋእ ዘሎ በጠለኒታት ደገፍ ብመሬት እናሃበ ንወፍሪ ደንከል ቀፂልና ማለት እዩ
4: ኣብዚ ዕለት እዚ ውዳበና ሕይልና ኢና መንከልያን ከይድ ከለና ብሰለስተ ወጠሎን እዩ ንኦም ውዳበና ሕይልና ብ91 ነበሮ ማእልያ ደይብሉ መንእሰይ መፂና ሰለስተ ወጠሎኒ ድልዱል ሓይሊ ሰለስተ ክልተ ወጠሎኒ ባሕሪ ዝሰርሕ ሓደ ወጠሎኒ ከዓ ታንክታቱ ረሻሽን መዳፍዑን ዓፂቑ ብመሬት ዝከላኸልን ድዋግዕን ትረሻሽ ነፈርትን ፀረ ነፈርትን መዳፍዕ ብገማግም ዝመፅእ ሓገዝ ናይ ጀላቡት ታንክታት ዘሳይ ብገማግም ዝወርድ ሓገዝን ምስ ኣጋር ኮይኑ ተዋሂዱ ዝሰርሕን ዓቕሚ ኣፅሪን ሓይሉ ገማግም ኣብ ጥዕ ተጀሚሩ ታንክታትና ኣብ ጥዕ ተሳቲፈን እቲ ሰራዊትና ውን ናብኡ ትፈቲኑ ብባሕሪ ከዓ ብርክት ዝበለ ዓቕሚ ኣሳቲፍና ዕውት ስራሕ ከዓ ዝሰር እዩ ስጋብ መስዋእ ተኸፊልና ኢና ኣብፅዖ ታንክታት ውን ነደዳና ኣለዋ ሓንቲ ታንክ ናይ ዳህናያ
5: ኣነ ረሻሽ ነረ ረሻሽ 37 ሚሜ ንሕና ክምገት ከለና ካብ ሓስበ ተመጊስና ካብ ሓስበ ተመጊስና ንገላዕሊ ያ ዝመፅእ ኣብ ገላዕሎ ሰለስተ ውጠሎ እዳ መድፍዕ እዳ ታንኪ ረሻሽ ተመዲበን እታ ረሻሽ 4 ዓጢቐ እታ እዳ ታንኪ ድማ 4 ታንኪ ዓጢቓ እታ ሓንቲ ውዲ ሃብቶ ዝመርሓ ፋና ዝመርሓ ገዛእ ድማ መርሓ ሓንቲ ሰለስተ ጋንታታት ረሻሽ እዳ መድፍዕ ድማ ብወዲ ክፍሉ ትምራሕ ካብ ገላዕሎ ንእንገል ዝመፅእ እንግል መምፅ ንዕላማ እዚአን ክልቲ እዳ ረሻሽን እዳ መድፍዕን ክመፃ ከሎ እንግል መምፅ ምክንያት 130 ነይሩ 130 ምዘንፋሉ እኳ ብሰብ ተሓባቢሩ ንዳህላ ክድብድብ ነይሩ ዳህላ ንክድብድብ ንሕና ድማ ንዕኡ ንፀረ ንፈርቲ ንከላክሉ ዝመፅእ
6: ወዲእታይ ካሪካሬ ኣብ ገልዓሎ ኣኼባ ገይሮምልና ኣብኡ ናይ ፓራኩማዶ ክልተ ብርጌዳት ነይረን ናይ ወዲ መምህርን ናይ ተኸስተ ሃይለን ናይ ሜካ ኣህድታት ነይሮም ንሕና ሓይሊ ባሕሪ ነይርና ማለት እዩ
3: ወገን ካብ ሕርጊጎ ገልዓሎ ምስ ኣተወ ጠጠው ኣይበለን በለት 26 ወርሒ 2991 ግስጋስ እዩ ናብ ጢዖ ቐፂሉ ካብ ገልዓሎ እቲ ግስጋስ ብኽልተ ኣንፈት ገለ ብባሕሪ ብጀላቡ ማርሳ ፋጥማ ክወርድ ዝተረፈ ዓቕሚ ድማ ብመንገዲ ዓኺሎ ኣቢሉ ተጓዒዙ ምስቲ ብባሕሪ ዝኸደ ኣብ ማርሳ ፋጥማ ክራኸብ ብዝተመደበ መሰረት
7: ዝኣክል ጀላቡ ናይ ፈጣናት ጀላቡ ዕጥቂ ነይርዎም ሕጂቲ ዝነበረ መደብ ንሕና ንጢዖ ከነጥቅዕ ኣነ ብመገዲ ብፅርግያ ብገልዓሎ ጌርና ተበጊስና በዓል ውጭ እውን ምሳና ነይሮም ተኸስተ ሃይለ ዝሓዛ ብርጌት ከዓኒ ብመርከብ ተፃዒና ብባሕሪ ጌራ ክትከይድ ንሕና ንመካናይዝን ከዓ ብእግሪ ክንከይድ ምስተሓስበ ኣብ ሓደ መራኸቢ ቦታ ተሓቢርና ክንራኸብ ምስ ተባሃለ ሓደ ንሕና ደንከል ዝበሃል ኣብ ታሪክ በቲ ክፉእ ባህርያቱ በቲ ክፉእ ባህርያዊ ቃወሙን ተፈጥሮ ኢና ንፈልጦ ብፀድና እዳስካዓ ክሑ ነግርና ስለ ዝነበሩ ማለት እዩ እጂ ደንከል ክንከይድ ከለና ክንብድሆ ዘለና ነገራት ኣዝዩ ከቢድ ምዃኑ እዩ ተረዲእና ኣሚንና ማለት እዩ ምዝ መጣጠን ቅርብነት ስለ ዝገበርና እውን ነቲ ድሕሪ ዘጋጠመና ስራሕ ኣፋኺስዎ እዩ ከቢድ ስነ ኣእምራዊ ምቅርራብ ስለ ዝገበርናስ ከም ዝፈራሕናዮ ኣይኮነን ብርቱዕ ነይሩ ግን ትሕትቲ ዝፈራሕናዮ እዩ ነይሩ ማለት እዩ መወዳእታ ሙሉእ መዓልቲ ክንከይድ ውዒልና ታንክታት ኣብ ሰልሚ ስለ ዝተዋሕጣ ሰራዊት ተዓጊቱ ማኪና ከባቢ 100 ማኪና እዩ ሰራዊት ድፃዓነ ስንቂ ድፃዓነ ነዳዲ ድፃዓነ እጂ ክልተ ታንኪ ምስተሸኽላ መሕለፊ ፅርግያ የለን ፀልማት እዩ ሃሰስ እናለና ብገባር ተመሪሕና ኢና ንኸይድ የማነ ፀጋም በዚ ዝሓይሽ በዚ ዝሓይሽ ክንብል ኣይንኽእልን ኢና ተኸስተ ሃይለ ዳሓዛ ብርጌት ከዓ ትቕፅል ኣላ ስለዛ ብርጌት እዛ ኣድራር ምሳሕ ፀላእ ክትከውን እያ ማለት እዩ ኣብዚ ወጥሪ ተፈጢሩ ትጉዕዞ ኣብቲ ዝተባሃለ ዕለት ክሰልጥ ከም ዘይክል ተኸስተ ሃይለ ደው ክብል ኣለዎ እጂ ሃሎሃሎ ምስ በልናዮ ኣብ ዘለካያ ደውበል ክትመለስ ኢኻ ንድሕሪ ተባሂሉ ሓበሬታ ተዋሂቦ ኣብ ከምዝኣምሰለ ቦታ ተዓሽካ ተሓቢእኻ በዓል ተባሂሉ ማለት እዩ ኣባላት ሓይሊ ባሕሪ ምስ ስለ ዝነበሩ ፀገማት የብሉ ተመሊሶም ተሓቢኦም ውዒሎም ኣብቲ ባሕሪ ገማግም ማለት እዩ
6: ኣብኡ እቲ ዝነበረ ውጥን ሓደ ብርጌድ ናይ ተኸስተ ሃይለ ብባሕሪ ሒዝናዮ ንሕና ክንወርድ ከምኡውን ሃንደሳ ካልኣይ ብርጌድ ከዓ ምስ ናይ ሜካ ኣሃዱ ናህና ከዓ በጠሎ ንሰለስተ ብኤምፒ ታንክታት ዝዓጠቑ 4 ታንክ ዝዓጠቑ እዚኦም ከዓ ብመሬት ክጉስጉሱ ቀዲምና ንሕና ሓይሊ ባሕሪ ኣቴና ክነጥቅዕ ንሕና ቅድሚ ምጥቃዕና ነቲ ብርጌድ ክነውርደዎ ቦትኡ ክናት ሒዞም ነቲ ብርጌድ ምስ ኣውረድና እውን ነቲ ናይ ሃንደሳ እውን ብኒው ብደቡባዊ ምብራቕና ይጢዕ ክነውርዶ ካብኡ መጥቃዕትና ክንቅፅል ንሕና መጥቃዕትና ምስ ወዳእና እቲ ናይ ብመሬት ምሳናት ኣሳሲሩ ብመሬት ዝገስገሰ ኣሃብታት ወገን ከዓ ብመሬት ከጥቃዕ ብቐጥታ ንግሆ እዩ ነይሩ ትውጥን ኣብ ጓልዓሎ ኣኼባ ገይርና ቀትሪ ምሸት ተበጊስና ተኣሓዱ ፅዒናዮ ኣብ ዓበይቲ ጀላቡ ምስ ተበገስና ካብ ጢዖ ካብ ጓልዓሎ ነዊሕ ኣይከድናን ምሸት ሰዓ 7 ኣቢሉ ወዲ እታይ ተመለሱ ጠጠው በሉ ጠጠው በሉ ዝብል መልእኽቲ ሰድድ ምስ ወዲ ቃላት ብሓንሳ ነርና ኣጋጣሚ ተመለሱ እንገለ ኮይና ኣላ ዝብል ማለት እዩ
5: ኣሰላልፋና እቲ ብመሬት ምስ ሜካ ዝተዋሃደ ብባሕሪ ሓይሊ ባሕሪ እንደለዎን ፓራኮማንዶ ከዓ ገለ ኣህርታት ዘለዎን ካኣቱ ስለተባሃለ ንሕና እታ ብርጌድና ብባሕሪ ክነጥቅዕ ንጢዖ እዩ ተመዲቡ ኣብ ከባቢ ገላዓሎ ኣብ ገምገም ናይ ተኣኻ ትብሎ ጀላቡ ናይ ህዝቢ ህዝቡ ናብ ኣበርክቶዎ ነይርዎ ማለት እዩ ካብዚ ንኣሳ ፋይበር ጋላባ ጀላቡ ኣብ ዓይነተን ኣብ ግዝፈን ዝፈላለያ ኣብኦን ከም ንስቀል ተገይሩ ምስተሰቐልና ክንጓዓዝ እንዳተባሃለ ከሎ እዘን ብመሬት ዝገስገሳ ኣህዱታት ብፍላይ ተንታንክታት ኣብ ከባቢ ዓኬሎ ስለዝተሸኽላ እቲ ምዋሃድ ኢሉ ዝተሓስበ ነቲ ግዜ ውን ክፀልዎ ስለ ዝኾነ ነዚ ግምት እት እዩ ንሕናቶም ብባሕሪ ክንከይድ ተሓሰብና ኣነን ጀማልን ተመለሱ ንበሃል ራያ ግን ክቕፅል ከም ዘለዎ ይግበር ማለት እዩ
8: እቲ ብመሬት ዝኸይድ በዚ መሬት ዝኸይድ ባሕሪ ዝኸይድ ባሕሪ ዝኸይድ እዩ ተኸላኣይ ትብርጌድና ና ናይ ወዲ ሃይለ ንሳያ ትውገስ ማለት እዩ ብባሕሪ ባሕሪ ተበጊሽና ኢና ከይድና ኢና ከይድና ኢና ሓሊፍና ፅዒና ናብሽቲ ፈጣናት ነረን ፅቡቃት ጀላቡ ናይ ባሕርያ ኣብና ፃዒና ሓንቲ ሓይሊ ሕሊፋ ድሕሪኣ ከይድ ነረ ኣብ መወዳእታ ቴንታንክታት ስለተሸኽላ ጉልፋሕፋሕ ምስበለ ንምምላስና ኮና ፀጋሙ ነይሩ ድውያ ተሰራርዓና ከዓ ቀዳማይ ኣነ ድሕሪኡ ዶሒዳነ ድሕሪኡ ራያ እዩ ራያ ኣሲሉ ከርክበና እዩ እቲ መደብ ነይሩ ስለዚ ፈሺሉ ተፀዊዒና ተመሪሽና ብካልኣይ መሬት ኮይኑ መሬት ምስ ተበገስናዮ እዚ መሬት ናይ ዘንከል ንፈልጦ ኢና እቲ ሓንቲ ተኣቱ እቲ ሓንቲ ሽከል እቲ ሓንቲ ውፅእ እቲ ሓንቲ ሽከል ጉዕዞ ዝበሃል ምስላጥ ኣብዩ ትጠውዩ
3: ጉዕዞ ምስ ተጀመረ እቲ ብመሬት ዝነቐለ ገና ከይሰጎመ ኣብ ከባቢ መፃብቦ ገልዓሎ ኣብ ዓኬሎ ኣብ ገማግም ባሕሪ 6ዱሽተ ታንክታት ብሰልሚ ተዋሒጠን ስለዝተሸኽላ ጉዕዞ ተዓናቒፉ መስመር መንገዲ ስለዝተዓፅ ድማ ነተን ታንክታት ኣብኡ ገዲፍካ ካልእ መስመር ጉዕዞ ክምረፅ ዘገድድ ኩነታት ተፈጢሩ ናይ ተኽሲ ዓቕሚ ስለ ዝጎደለ እውን ኩሉ ኣህዱታት ንገልዓሎ ተመሊሱ ንየማን ብወገን ሲሞቲ ተጠውዩ ንጎቦታት ሲሞቲ ንምዕራብ እንዳገደፈ ብቡሶላ እናተጠቕመ ሙሉእ ለይቲ ክጓዓዝ ሓዲሩ
9: ኣብ ገልዓሎ ኣኼባ ገይሮምልና ኣካየድቲ መጀር ጀነራል ረዝግሄር ኣንደ ማርያም ውጩ ኣብኡ ኣኼባ ገይርልና ንብገስ ከለና ሕጂ ዝመርሑና መገዲ ከምቲ ኣቐዲመ ዝገለፅኮ ብመገዲ ዝመርሑ ዓብደልቃድር ዓሊ በድሬ ሓሰን ሳሕርያ እብራሂም ለ ንብሎ ነበሩ እውን ሓደ ሳልሳይ እዚኦም ሰለስተ ሰባት እዚኦም ኮይና ቅድሚት ምስቶም ናይ ፒቲኣር ድን ዝበሃላ ታንክታት ዝነበራ ናይ ሓይሊ ባሕሪ ቅድሚት ኮይና መገዲ እናተመርሐ ተኣትዩ ማለት እዩ
10: ንምሸት 25 መግለፂ ተዋሂቡ ትወፍሪ ደንካልያ ዝበሃል ብላዕለወት ኣዘዝቲ ኣብኡ ምስተጋለፀልና ከምቲ ልብል ናይ ተጋዳላይ ብጨብጨባ ተቐቢልናዮ ትጉዕዞ ኣብ ሰዓት 4 ድሕሪ ቀትሪ ትጉዕዞ ተጀሚሩ ካብ ገላዓሎ ብዙሕ ኣይከድናን ክበሃል ክኣል እዩ ዳርጋ ናይ ፍርቂ ሰዓት ኣቢልና ምስከድና ንሕና ኢና ነቲ መገዲ መርሒና እየ ንኸድና ንኸይድ ነርና ቶም ታንከኛታት ሓይሊ ባሕሪ መርሒና የ እንዳኸድና ኣጋጣሚ ኣብቲ ናይ ዓክሎ ተፀጋዕካ እቲ መገዲ ሓደ ፀቢብ እዩ ሰልሚ ኣለዎ ፅጋዕ ክትብል ከለኻ ናብዚ ናብዚ ክትብል ዘይትኽእለሉ ከምዚከምዚኣ ኢኻ ትሓልፍ ሓንቲ ማንኪናስ በዚኣ ዋላ እግሪ እውን ኣይትሕልፍን እያ ንሕና ፎኮስቲ ስለ ዝኾና ካብተን ናይ ሚእቲ ፒኤምፒኤን ዝበሃላተናና ሰጊረኖ ነቲ ሰልሚ እታ ድሕርና ረጊፃ ዝነበረት ታንኪ ግን ናይ ሚእቲ ክብደት ብስ ክብደት ድዩ ዋላ ምስ ገለ ሰልሚ ሒዛ ናይ እንዳ መካ
11: መርሳ ፋጥማ ንሕና ንሓልፎ 4 ታንክታት እየ ነረናና ታንከኛ እየ ነራ ኣነ ታናተይ ታንኪ ኣብቲ ሳ ጎንበል ነይሩ መራሕ መስርዕ ተኪ ቕንጨ መድፋዕ ዕጂ ወዲ ማሕራት እቶም ዝተረፍና ኣርባዕተ ከዓኒ ብድሕሪት ወገን ኮይኑ ከምኡ ያ ትሕዝ ነራ እታ ታንክ ናህና ፒኤንፒ 76 ዓጢቓ ነይራ እተን ኣርባዕተ ንብገስ ማለት እዩ ሽዑ ተበገስ ኮይኑ ኣርባዕተ ታንኪ ንብገስ
12: ኣብ ገልዓሉ እቲ ሽቶና እኳ ብልክዕ ኣይተነገረናን ግን ኣብ ቅድሜና ቂዑ ስለ ዘላ ቂዑ ክነጥቃዓ ኢና 150 ኪሎ ሜትር ተጓዒዝና ኢና ክነጥቅዕ ኣጋርም ታንክታትን ብመሬት ክንኣቱ ሓይል ባሕርኻ ገለ ፍሉያት ኣሃዱታት ሒዙ ከዓ ብማርሳ ስለ ዝኾነ ታጢዮ ብገምገም ባሕሪ ከኣቱ ኣብኡ ዜሮ ሰዓት ክንራኸብ እያ ነይራ ምስቲ ረሓቂ ቦታ ምስቲ ዘይንፈልጦ ቁሩብ ስኽፍክፍ ይብለና ነይሩ እዩ ብዝኾነ ግን ተበጊስና ኣነ ዘለኹካ ሓይሊ 6 ታንኪ ሒዝና ምስ ተበገስና ኣብ ዓኼሎ ትበሃል ቦታ ምስ ባሕሪ ዝለገበት ቦታ ነይራ ኣብዚኣ ሕጂ 6 ናይ ሓይልና 2 ናይ ታሓንቲ ሓይሊ 4 ቢኤምፒ ሓሊፍና እያ ገለ 3 ማርሽ ደስ ከዓና ሓንቲ ሓይሊ ፀዓና ሓሊፍና እያ ከይድና ነዊሕ ምስ ከድና ድሕሪ 30 ኪሎ ሜትር ክኸውን እዩ ካብ ገልዕ ጋልዓሎ ከዓ ኩሉ 80 ኪሎ ሜትር እንታይሱ ማእት ኢና ማርሳ ፋጥማ መሂተ ተበልካ ቃፍላይ ዳብ ድሕሪ ተቆሪፁ ኣበይ ኣብ ዓኼሎ ንሕና በቲ ደንደስ ክንሓልፍ ከሎና ተንታንክታት ናትና ነቲ ትርርኢሉ ዝነበረ ኣጨፊቆ ንኦ ከይደን ድሕሪና ባሕሪ ምስ ተመለሰ ኣብኣ ቀዳመይቲ ታንክ ትሽከል ንዓ ክትውፅ ኢላ ሳኣትወት ከዓ ታ ሓንቲ ሽክል ኣብኡ ገለ 2-3 ታንክ ተሸኺለን ሕጂ ታ መገዲ ተኮለኛ ተዓፅያ ማለት እዩ ካብዚ ሕጂ እንደገና ንገልዓሎ ብሶሳ ገይሮም ብሲሞቲ ገይሮም ብምዕራብ ናይ ማርታ ፋጥማ ኣርኪቦምና ካብዚ ተተሓሒዝና ንጥዮ ቀፂልና
5: ምናልባት ኣብቲ ጉዕዞና ናይ ታንክታት ምጉዳል ነይሩ ማለት እቲ ማይ ካብ ባሕሪ ንጎልጎል ዝኣተ ወሳይ ጭቃ ስለ ዘጋጥመና እተን ቀዳሞት ደሓን ክጋላገላ ከለዋ ተን ዳሓርወት ግን ጭቃ ምስ ተረግፀ ጨፈቕፈቕ ስለ ዝበለ ዳርጋ 2 ታንኪ ኣብኡ ተሪፈናና ዋላ 3 ተማሪኻ ተቢለን ነረን ምናልባት ብፃይ ውፁ እዚ ድሕሪት ምስተን ድሕሪት ነይሩ ኣነ ሓሊፈ ነይረ ኣብ መወዳእታት ነጥቢ ታንክታት ትሸኺለን ከም ዘለዋ ንሕሪት ክምለስ ከም ዘለና እቲ ቀዳማይ ደው ኢሉ ክፀንሕ ከም ዘለዎ ጌርና ርኢ ማለት ተመሊሽና ተረኣናዮ እቲ ንሕና ክንሓልፍ ከለና ዝነበረ ሂወትን እቲ ዳሕዳይ መፂና ተረኣናዮ ጨፈቕፈቕ ፍፁም ታንኪ ኮነትን ወላ ሰብ ከባን ክወፅእ ክሳይ ፀገማት ነይሩ ኩሉ ዝከኣለና ብታንክታት ጌርና ፈትየና ኣይተዓወትናን ኣብ መወዳእታ መሬት ክበርስ ምስ ዘለየ ብፃይውፁ እሞ ንሕና ኣብ ክንዲ መደባትና ብከምዚ ተሰናኺሉ ደው ድብል ኣነ ብድሕሪ ተበልሸ ብሽሞት ቢለ ንማርሳ ፋጥማ ከኣቱ እስኻ ዝከኣለካ ፍትትን እንተተዓወትካ ፅቡቅ ተተዓወትካ ግን ዝሓዝካ ሒዝካ ኣብዚ ናይ ኣልወልየ ዝበሃል ቦታ ኣብኡ ንራኸብ ተባሂልና ንሳቶም ከይዶም ንሕና ክንፍትን ኣቢልና መወዳእታተን ክልተ ታንኪ ኣጋላጊልናየን ኣውፅኢናየን ማለት እዩ ሓንቲ ታንኪ ግን ፋይናል ድራይቨር ስለዘበላሸወት ክትሰሓብ ኣይትኽእል ክዘውር ኣይክእል እቲ መንኮርኮር ኣብኣ ነታ ታንኪ ንዓ ገዲፍና ናቶም ክሳይ ከይድና

0: እግልሚ በስ ሪሻይ ሰማጥ ወሳልመ ሸራሪት ለትገብህ ባሒለ ተለየትከ ምንገቢ ወሰላዲከ ምንበልስ እምከ ወልደት ኣብ ቀጢን ሕገ እንተድራር ባሮት ሓፂን ወደለ ሚት ለትብል ሕላየት እግልከ በስ ግልፅ ኣምብላታ
1: በስ መለይለ ሕላይ ወላ ሒለት እዳ ዘምከምኑ በሰር ቤት ብከምገ በሰር ሃባና በስ
0: በሰር ላኣት ምሉ ኣላ ከነትል ብጀናቢል በስ እንተ ዳፊዕ ትግበብ ተስትል
1: ያረይሰኒ ዳፊዕ ግልከ እለ ግሩሽ ሸረ ከምንሰልመ ሓፋትታት መነ ዘይሕቅፊ ኣብፃሓካምገ ለግሩሽ ያረይ በሰኒ ዳፋዕከ
0: ከላስ እለ ገበት ምንገባ እዛናላ ትየለል ናይ ሪሻ እግሉ ግልእታይንት እንተ ላኪን እግላት ማፅእ ወግለት ጀረበስ ዳሌ
1: ሚተ ለገበት ዳሌኒ
0: እግል ሞት ወቃትል እግል ዓውቶ ወነስር ኦው ግል ነቢር ሓንተ ምድር ግል ለን ዳሌ
1: ቀብር ሓንተ ምድር
0: ዓብ መት ብእሳይ ምንርሖ ላኣጋኒ
1: ኖ ኖ ኣይ ድሪም ኤ ሎንግ ላይፍ ላኪን ኣነ ቀትል መንዲኮን ይትቀተልኒ እብድር መንዲኮን ይትበደርኒ ከም ሰለወረን ድብስጋ ተንትር እተንትር
0: ይትጋዓርቸትንሓነንታ ባዕለ ለጋ ካ መንገብር ብልስ ደካ ኣነ ሄበ ስለ ተየለ ለማውዶ ናይ ሪሻይ ብሓስ እንደወድዮኮ ድቡ በስ ንዎ ሸግለ ስለካ ተ ድሓን ዋዕለ
1: በስበስበስ ጊስ ብየ
2: ጆውካ ትሕክ ኣነቀኒ መስሊኒ ዓልቲ ለምዕሊ ኣነስ ዓዳ ወለ ኣብ ገንግር ክፋ ጅገርክ እየ
3: ኣለትምኒ ዮም ከማጀንኮ እንደ ኢኮን በዲር ላተሰ ንሓለ ውትሓለ ነበርኩ
2: እስስዒ ዶ ለኣነ እትከረያታ ትምኒ ትሕኪ ኩሎም ለሸባባት ለትግህፆ ጠታ ከበሮ ዋለ ሕልየት ግዲየልሓሉ ነብሮ
4: ኣለ ሓልቲ ሓሴ ባይከኣ ዘመነ በዲር ልሓሉ ግልክል ዓለው ገለበሊና ምኖ
2: ከንይበል
3: ንይበል

0: ካላ ሻንጣት ነዚ ከፈለልይ እብሰከይ
1: ኣዮ
0: ወጥቃ ዋታእት ከምንገቢ ኣነኖ ሸግል እዩተየቱ
1: በስ ኣነዘ ይእባጭባጭ ይፍርህ ሽርከ
0: ኣዮ
1: ሃሽም ይትፍረህን ኮስ
0: ይትፍርህ
1: ስምዓኒ ማለ እንተ ከማን ና ዳዋሄ ትረያ እከይት ለይት ወሰነ ሽኮ ሱጉ ምን ኣማራ ወኣነ ርእካ ኩሉ ብዕደት በስ ይፍርህ ላኪን ለብልብል ወላ ሰኪን ሓሸሸቸ ይፈትዮ
0: ሰኪን ኦለቡ ወብልብል እምባላቀል ጭሙ እዘ ለሰዓታትተን ሓልፍ ካማት ሃለ ኣነ ተማም በስታየንኮ ከለይኮ ምትወድ እይትፍራህ ኩሉ
1: ይትፍራህሽበብ
0: ኣዮ እዘ ዋቅቱ ትለና ምሮ
1: ሼክ ዓብደልቃድር
0: ምጠርብ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይርሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለዎሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለም ለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንጎሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረአየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን ማራቶን ኣስመራ 7 ሰነ

0: ዓዲ ቀያሕቲ ጸለምቲ ደባት ዝኽለል ብደማዕፅምቲ ሳፈያ ዝብልኹ ደቂኽን መስዋዕቲ ከይትድፈሪ ብሓንከርቲ ዓደይ ዓዲ ማዕድን ከርሲ ክልል ዝሕየቦ ዓደይ ዓዲ ደንደን ኣሰርኪ ታሪክ ዝንበቡ ኣብነት ዝኾኑ ሕሰምን መከራን ኣብ ስፋን ዘፅሑ ዓደይ ተመሳሲልኪ ዘይተሓድሪ ክብሪኺ ሸጥኪ ዘይትትረሪ ኣብ ሕርያት ኣሚንኪ ትነብሪ ብርብሰ ምርኮሳ ብናት ክሳዕሪ ፅባሕ ኣብ ድልዱል ባይታን ክሰብሪ
1: ሃብናዚብቂዓ ልምናለት ጃምዕናላፈተ ባላሕናኹም መንደላ እንደይ ዝሃደብ ኢልሓተ

ንዘመናት ካብ ዝባና ዘይነውር ጥቀና እናሓደረ ዝግንፍል ሃገራዊ ውንና ኤርትራውያንና ህዝባዊ ግንባር ዝመርሓና ኣለልቲ ሃገረ ኣብሕሰምኪ መከራ ኣብራዋኺ ብርሃንኪ ዳሜራ ወላዲት እንዲኺ ኣንበሳ ኤርትራ ከምኢራብ ዘሉ ነፈርቲ ኣሞራ መሪር ሓሞት እንቲ ዝቕድሙ ብኻራ ይሕልፎም ዘይህቡ ባዕዳውያን ስፍራ ወላ ይምረር ባልባ

0: ናፅነት ሙሉእ መሰል ንበረኻ ወፂና ክንጋደል ሰጊርና ገደል መስገደል ጫካ በረኻ ህርበት ገደል ስፈር ዕንቅሪቢት ተመን ገበል ነዚ ኩሉ መኪትና ህዝብና ከይብደል
1: ኣብ እምነት ሰጋዲ ኣብ ልምዓት ብፅምዲ ማሕለኻኻ ባህሊ ዘይፍታሕ ንቐፃሊ ዕዮኻ ዝምርኮሰሞያ ንፍባሃል ኣብሕርያ ሰደቦም ጎበትካ ክስስዑ ማዓድና እማቶም ክበልዑ ዓሳዩ ዓርክኻ ለባሚ ጸላኢኻ ኤርትራዊ እምበር ኤርትራዊ

ፋርስ ዓለው ሓምስ ካላሺኖም ምናምዒት ክፈግረው እግል ትዳፊኖም ውታይ መስተኣምረ ተተልባብነ ባቅል ትራ እንዳለ ዋምዒል ዋምዒትና ባሽላ ብኢል ኤርትርያ ባንዴረቱ ሳዕላ

0: እንሕና
1: ብየማና ፍራዛ ብፀጋምና ብረት ከውዒ ከቦርታና መንፀፍና ሓመድ ሃገር ዝመዝሙርና ፍፁም ዘይንታኸስ ማሕላ ንርስትና ጎረረና ንበጥኽ እንሕና ከብድና ብምሩሩ ፍቕሪ ንስሐን ስልማት ንኽንጥጥ ሃገር ንኽትምዕብል ስጋ ለበሲና ኣይኮንናን ፍሉ ሓይሊ ትምዓት ንመነትና ወላው ንመስዋዕቲ ንሕና
2: ብኹርሕ ሰፍት ንዕሸት ቦታ ንዘይኣዋ እንደይ እኳ ይፈደር መማትዋጉ ህይወትኪ ዝሓተፈ ከንፈስኪ ይበዓሉ ኣትየ ዝመቶም ይወደም ንበዳል ሓመድ ዓለምዎ መስዋዕቲ ይምርዑ ዕድ ዝመበሩ እንድንገዛእቲ ስድራ ኣይደጉሉ ዝኾነ ገዛቲ ሊትሮ እውን ካብዛ ስድሮ ባህሊ ነቲ ብትጥቅ ፀባም ዝቕይር ዘ እዚ ካብ ኮነ ማማያረዚ ታይቲ ብሕላዊ ማዓድንቲ ደም ትንቀትልቲ ክልና መየቲ ክሕዛ ኣብሓልፊ
3: መማያ ሰብትማል ኣለና ዓብና ንእስና ኣስላምና ክርስትና ውድና ጎና ስሕና ቀርስና እቲ ምንታይቲ ፅንዖ
2: ወሓስና

እዚ ሰላምታና ተቐበሉ ፈኖ ኤሬቲቭ ኣብ ምምክታል ትርከቡ ዝኸበርኩም ተዓዘብቲ ናኸመይ ውዒልኩም ንሎሚ ዓርቢ 5 ሰነ ፍርቂ መዓልቲ ምፍረቓን ዝተዳለወ ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞምየ ንምክታልኩም ብክብሪ እናዓደምኩ ብቐንዲ ርእስታት ፍልፍለፍልም

0: መበል 13 ዓመታዊ ፌስቲቫል ኮሌጅ ስነ ፍልጠት ማይ ነፍሒ ብውዕዉዕ ኣገባብ ተኻይዱ። ሚኒስትር ዜና ብዓውዲ ቪድዮን ፎቶግራፍን ዘሰልጠኖም ኣባላቱን ኣባላት መሻርክቲ ትካላትን ኣመሪቑ። ኣብ ዞባ ደቡባ ወቕሕ ባሕሪ ብያታዊ መሳርሒታት ሙዚቃ ዝሰልጠኑ ተመሪቖም። ባይ ተወከልቲ ህዝቢ ኣሜሪካ ኣብ ልዕሊ ኢራን ተወሳኺ ወታደራዊ ስጉምቲ ከይውሰድ ንዝኽልክል ውሳነ ፅዲቖሞ። ኣሜሪካ ኣብ ልዕሊ ፕረዚደንት ኪባ ሚጉዌል ዲያዝ ካነል ውልቀ ሰባትን ትካላትን ሓድሽ እገዳ ወሲና። ፕረዚደንት ቻይና ሺጂንፒንግ ዝመፅእ 89 ሰነን ኣብ ሰሜን ኮርያ ወግዓዊ ምብፃሕ ክፍፅም ምዃኑ ተገሊጹ። ዝርዝር ዜና መበል 13 ዓመታዊ ፌስቲቫል ኮሌጅ ስነ ፍልጠት ማይ ነፍሒ ብ3 ሰነ ተኻይዱ። እቲ ፌስቲቫል ብመልክዕ ውድድር ዝቐረበ ኣብ ባህሊ ኣካዳሚ ታሪክን ስፖርትን ዘተኮረ መሰናድኦታት ከምኡውን ሰሚናር ምርኢት ቅዲ ኣልባሳት ውድድር መደረን ትንተናን ንህዞን ሰንዓን ቅብኣን ስነ ፍልጠታዊ ምርኢትን ዘጠቓለለ እዩ ነይሩ። ዲን ናይቲ ኮሌጅ ፕሮፌሰር ገብርያስ ጎዶም ኣብ ዝሃቦ ቓል እቲ ኣጋጣሚ መዛዘም ናይቲ ኣብ መንጎ ተምሃሮን ኣባላትን ዓመት መመላእታ ክካይድ ዝፀንሐ ውድድራት ከም ዝኾነ ብምጥቃስ ተምሃሮ ኣብ ተሳታፍነትን ተወዳዳርነትን ዘረኣይዎ ተገዳስነት ሞጊሱ። ሓላፋም ዓመት ኣብቲ ኮሌጅ መንእሰይ ሮሞዳን መሓመድ ኑር ብወገኑ ፌስቲቫል ኮሌጃት ፍልጠትን ዲስፕሊንን ዝዓጠቐ ባህልን ክብርታትን ሕብረተሰቡ ዝፈልጥን ዝዕቅብን ከምኡውን መሪሕ ግደ ዝፃወት ንቑሕን ብቑዕን መንእሰይ ንምህናፅ ዝዓለመ ምዃኑ ሓቢሩ። ሓላፊት ኣማመተ ዞባሳዋን ላዕለዋይ ትካላት ትምህርትን ወይዘሮ መንሱር እስማዒል ድማ ማሕበር ምስ ኮሌጃት ብምውሃድ ዝውደቦ ፌስቲቫል ተምሃሮ በብዓውዶም ንዝቐስሞ ፍልጠት ዘንፀባርቕ ምርኢት ዘቕርብሉ ሓድነቶም ብምድላል ድማ ምስ ሃገሮምን ሕብረተሰቡን ዘለዎም ዝምድና ዝሕይሉሉ ከም ዝኾነ ገሊጻ። ኣብ መወዳእታ ብውልቅን ብጉጅለን ዝተዓወቱ ሽልማት ኣብ ዝተዓደለሉ ስነ ስርዓት ተምሃሮ ቀዳማይ ዓመት ጎብለል ብምዃን ተሸሊሞም። ዘምዚ ኢሉ እንከሎ ጎኒ ጎኒ እቲ ፌስቲቫል ስነ ፍልጠት ንሓድነትን ገስጋስን ብዝብል ቴማ መዓልቲ ስነ ፍልጠት ንመበል 50 ግዜኣ ተዘኪራ። ሚኒስትር ዜና ብዓውዲ ቪድዮን ፎቶግራፍን ዘሰልጠኖም ኣባላቱን ኣባላት መሻርክቲ ትካላትን ትማሊ ኣብ ዝተኻየደ ስነ ስርዓት ኣመሪቑ። ጋዜጠኛ ሰሎሞን በርሀ ዘዳልዎ ፀብጻብ ዳናይ ተስፋ ዝገ ክተቕርቡ እያ።
1: ሚኒስትሪ ዜና ብዓውዲ ቪድዮን ፎቶግራፍን ንክልተ ኣዋርሒ ዘሰልጠኖም ኣባላቱን ኣባላት መሻርክቲ ትካላትን ብ4 ሰነ ኣመሪቖም። ኣብ ቀፅሪ ሚኒስትሪ ዜና ኣብ ዝተኻየደ ስነ ስርዓት መመረቕታ ሓላፊ ጨንፈር ምምዕባል ዓቕሚ ሰብ ኣቶ ዓብዱላሂ መሓመድ ኑር ኣብ ዘስምዖ ቓል ሚኒስትሪ ዜና ምስ ግዜን ምዕባለታትን ብቕዓት ኣባላቱ ክብእንኣበለ ፍርያት ሚድያ ብትሕዝቶን ዓይነትን ንምብራኽ ዓመታዊ ውጥናት ስልጠና ሓንፂፁ ንኣባላቱን ኣባላት መሻርክቲ ትካላትን ምስልጣን ብቐፃሊ ዘሰላሰሉ ዕማ ምዃኑ ብምጥቃስ ኣብዚ ናይ ሕጂ ስልጠና 10 ደቂ ኣንስትዮ ዝርከብኦም 19 ኣባላት ሚኒስትሪ ዜና፣ 2 ኣባላት ሚኒስትሪ ሃብቲ ባሕርን 1 ኣባል ሚኒስትሪ ህንፃን ብድምር 22 ተምሃሮ ከም ዘሰልጠነ ገሊጹ። እቲ ስልጠና ሕመረት ኣምራት ደረቕን ተንቀሳቓስን ስእሊ፣ መሰረታዊ ቴክኒካት ኣወሳስዳ ስእሊ፣ መቓንን ውህደትን ስእሊ፣ ብርሃን ሕብርን ድምፅን ኣተሃና ንፃ ዛንታ ብስእሊ ከምኡውን መምዘኒታት ብሉፅ ስእልን ካልእን ዘጠቓለለ ክልተ ሓሳባውን ግብራውን ትምህርቲ እዩ። ሰልጠንቲ ዝቐሰምዎ ፍልጠት ብግብሪ ንምርኣይ ኣብ ጉጅለታት ተመዲቦም ዘዳለዎ ፕሮጀክትታት ዝነኣድ ምንባሩ ዝገለጸ ኣቶ ዓብዱላሂ ንልዑል ድሌትን ተገዳስነትን ሰልጠንቲ ኣመስጊኑ። ወኪል ሰልጠንቲ ብወገኑ ሚኒስትሪ ዜና ነዚ ኣገዳሲ ስልጠና እዚ ብናፃ ክቐስሙ ንዝፈጠረሎም ዕድል ድሕሪ ምምስጋን ብዝተዋህቦም ስልጠና ስእሊ ዕሙቕ ዝበለ ፍልጠት ዝሓትት ታሪክ እትስንደሉ፣ ስምዒታት እተንፀባርቐሉ፣ ከምኡውን ፅባቐን ጥበብን እተስተማቐረሉ ሰፊሕ ዓውዲ ምዃኑ ክርድኡ ከም ዝኽኣሉ ኣገንዚቡ። ኣብ መወዳእታ ኣብ ሚኒስትሪ ዜና ዋና ዳይሬክተር ክፍሊ ጋዜጣ ኣቶ ሰሎሞን በርሀ ንሰልጠንቲ ወረቐት ምስክር ዓዲሉ።
0: ክፍሊ ባህልን ስፖርትን ዞባ ደቡባዊ ቀይሕ ባሕሪ ንኣስታት 2 ዋርሒ ብያታዊ መሳርሒታት ሙዚቃ ዘሰልጠኖም ብ2 ሰነ መሪቑ። እቲ ብክልስ ሓሳብን ግብርን ዝተዋህበ ፅዑቕ ስልጠና ክራር፣ ቤዝ ክራር፣ ደረቡካ፣ ቱምብራ፣ ሻምብቆን ባህላዊ ከበሮታትን ዘጠቓለለ እዩ ነይሩ። ነቲ ስልጠና ዝሃበ

0: መምህር ሙዚቃ ኣቶ መሓመድ ሳልሕ ተምሃሮ ዝረኣይዎ ክቡር ድሌትን ተገዳስነትን ኣብ ኣድባዕነት ናይቲ ስልጠና ዓብዪ ተራ ከም ዝነበሮ ብምጥቃስ ኣብ መኽፈቲ ናይቲ ብ23 ጉንበት ብደረጃ ዞባ ደቡብ ኣብ ቀይሕ ባሕሪ ዝተካየደ ወግዓዊ ፅምብል ናፅነት ዘቕረብዎ ምርኢት ምስክር ብቕዓቶም ከም ዝኾነ ገሊፆም። ዋና ዳይረክተር ክፍሊ ባህልን ስፖርትን ወይዘሮ ሃዋ መሓመድ ብግዳ እቲ ብዓይነቱ ናይ ፍለማ ዝኾነ ስልጠና ኣብ ምውርራስ ባህሊ ዘለዎ ግደ ብቐሊል ዝጥመት ከም ዘይኮነ ብምሕባር ብግብራዊ ስራሕ ከማዕብልዎ ተላብያ። ኣብ መወዳእታ ኣመሓዳር ዞባ ኣምባሳደር መሓመድ ስዒድ ማንታይ ሰልጠንቲ ብዝቐሰሞ ሞያን ሕብረተሰቦም ብዝለዓለ ከም ዘገልግሉ ዘሎ ፅኑዕ እምነት ገሊፆም። ኣብ ኮሌጅ ንግድን ማሕበራዊ ስነ ፍልጠትን ከምኡውን ኮሌጅ ምህንድስናን ቴክኖሎጂን ብሞያ ዝሰልጠኑ ልዕሊ 400 ተምሃሮ ተመሪቖም። ወኪል ኤርና ዳንኤል ወልዱ ዘዳልዎ ጸብጻብ ሚካኤል ሓድጉ ክቕርቦ እዩ።
1: ሃማመት ዞባ ሳዋን ትካላት ላዕሎት ትምህርትን ምስ ኮሌጅ ንግድን ማሕበራዊ ስነ ፍልጠትን ከምኡውን ኮሌጅ ምህንድስናን ቴክኖሎጂን ብምትዕባድ ን3 ዋርሕ ብሞያ ዘሰልጠኖም ልዕሊ 400 ተምሃሮ ብ1ን3 ሰነ ተመሪቖም። ሰልጠንቲ 123 ደቂ ኣንስትዮ ዝርከቦም 266 ተምሃሮ ኮሌጅ ንግድን ማሕበራዊ ስነ ፍልጠትን 93 ደቂ ኣንስትዮ ዝርከቦም 180 ድማ ተምሃሮ ኮሌጅ ምህንድስናን ቴክኖሎጂን እዮም። ብሓደ ሰነ ዝተመረቑ ተምሃሮ ኮሌጅ ንግድን ማሕበራዊ ስነ ፍልጠትን 37 ብቋንቋ ምልክት 41 ብምትካል ፀሓው ፀዓት 37 ብቴክኖሎጂ ኮምፒውተር 21 ብኤሌክትሮኒክስ 44 ብምትካል ድሽ 56 ድማ ብግራፊክስ ዝሰልጠኑ ምዃኖም ተሓቢሩ። ኣብቲ ስነ ስርዓት ዲን ናይቲ ኮሌጅ ዶክተር ስቴፋኖስ ሃይለማርያም ኣብ ዝሃቦ ቃል ብቑዕ ፍልጠት ዝዓጠቐ ንቑሑን ዝተወደበን መንሰይ ኣብ ጉዕዞ ምዕባለ ሃገር መሪሕ ተራ ከም ዝፃወት ብምጥቃስ ኣብ መጻኢ ተመሳሳሊ ስልጠናታት ክቕፅላት ተሓሳሲቡ። ብ3 ስነ ኣብ ኮሌጅ ምህንድስናን ቴክኖሎጂን ኣብ ዝተኻየደ ስነ ስርዓት ዝተመረቑ ድማ 36 ብቋንቋ ምልክት 79 ብስነ ሕሳብ 22 ብቋንቋ ዓረብ 43 ድማ ብግራፊክስ ብክልሲ ሓሳብን ግብርን ዝተሰነየ ስልጠና ዝቐሰሙ እዮም። ኣብ ሃማመተ ዞባ ሳዋን ትካላት ላዕለዋይ ትምህርትን ሓላፊ ፕሮጀክት ኣቶ ሜሮን ኣብርሃም ኣብ ዘስምዖ ቃል ሰልጠንቲ ንዝቐሰሞ ሞያ ብግብራዊ ዕዮ ክድርዕዎን ናብ መዛንኦም ክሕልፍዎን ተላብዩ።
0: ኣንባቢ ሕብረተሰብ ብቐንዱ ድማ ኣንባቢ ሰራሕተኛታት ንምፍጣር ኣብ ቦታ ስራሕ ንንባብ ዘተባብዕ ባይታ ንምጥጣሕ ምስራሕ ኣገዳሲ ከም ዝኾነ ሓላፊት ህዝባዊት ቤት ንንባብ ከረን ወይዘሮ ኣስቴር በርሀ ዘኻኺራ። ንባብ ንውልቃዊ ዕቤትን ምዕባለ ትካላትን ትካልን ረብሓታት ከም ዘለዎ ብምጥቃስ ንሰራሕተኛታት ዘገልግሊ ቤት ንባብ ምቹእ ሃዋሁን ምፍጣር ኣእምሮ ብፍልጠት ንክብትም ኣፍራይነት ናይ ትካል ንክዓቢ ከምኡውን ሓበራዊ ዕቤት ኣብ ቦታ ስራሕ ንምርጋፅ ኣገዳሲ ከም ዝኾነ ነፂራ። ንባብ መሰረት ለውጢ ምብራኸን እዩ ዝበለት ወይዘሮ ኣስቴር ሰራሕተኛታት ኣብ ትርፊ ግዜኦም ይኹን ንስርሖም ዝምልከት ፅሑፋት ናይ ምንባብ ባህሊ ኸጥርዩ ናይ ኩሉ ኣካል ኣበርክቶ ወሳኒ ምዃኑ ብምጥቃስ ብፍላይ ሓለፍቲ ትካላት ንሰራሕተኛታት ዘገልግል ናይ ንባብ ቦታ ምውዳድ ካብ ቀዳምነታት ገይሮም ክሰርሕሉ ከም ዝግባእ ገንዚባ። ምኽፋት ዲጂታላዊ ቤት ንባብ ኣብ ቦታ ስራሕ እውን ንመንእስያ ሰራሕተኛታት ሓጋዝ ስለ ዝኾነ ጎኒ ጎኒ ምውዳድ ቀዋሚ ቤት ንባብ ክስራሓሉ ተላብያ። ኣብ መወዳእታ ወይዘሮ ኣስቴር ምህናፅ ኣንባቢ ሕብረተሰብ ምህናፅ ብሉፃት ዜጋታት ምዃኑ ብምግላፅ ኣብ ቦታ ስራሕ ናይ ንባብ ሃዋህዊ ምጥጣሕ ዕቱብ ቆላሕታ ክግበረሉ ተማሕፂና። ዝስዕብ ዜናታት ሃገራት ወፃኢ ኩራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደብ። ዜና ወፃኢ ባይቶ ወከልቲ ህዝቢ ኣሜሪካ ማለት ኮንግረስ ፕረዚደንት ዶናልድ ትራምፕ ብዘይፍቓድ ባይቶ ኣብ ልዕሊ ኢራን ተወሳኺ ወታደራዊ ስጉምቲ ከይወስድ ንዝኽልክል ንድፈ ውሳነ ብ215 ደገፍን 208 ተቃውሞን ኣፅዲቕዎ። ይኹን እምበር እቲ ውሳነ ተግባራዊ ክኸውን ብላዕለዋይ ባይቶ ኣሜሪካ ማለት ሰነት ደገፍ ክረክብ ኣለዎ። ምምሕዳር ፕረዚደንት ዶናልድ ትራምፕ ኣብ መወዳእታ ዝሓለፈ ወርሒ ለካቲት ምስ እስራኤል ብምትሕባር ኣብ ልዕሊ ኢራን ዘካየዶ መጥቃዕቲ ምስ ላዕለዎት ኣባላት ባይቶ ከይተማኸረ ከም ዘበገሶዮም ምንጭታት ዝሕብሩ። ብመሰረት ፌደራላዊ ሕጊ ኣሜሪካ ፕረዚደንት ትራምፕ ነቲ ናብ ኢራን ዝለኣኾ ሰራዊት ኣብተን ቀዳሞት 60 መዓልታት ክስሕቦ እዩ ዝግባእ ነይሩ። እንተኾነ ኣብ መጀመርያ ወርሒ መያዝያ መንጎ ኣሜሪካን ኢራንን ብዝተበፅሐ ስምምዕ ምቁራፅ ዝተኸስ መሰረት እቲ ናይ ግዜ ገደብ ከም ብሓድሽ ከም ጀመረ እዩ ፀሓፊ ምክልኻል ኣሜሪካ ፒት ሄግሰት ኣብ ግዜኡ ሓቢሩ ነይሩ። ኣሜሪካን ኢራንን ነቲ ኣብ መንጎእን ዝካየድ ዘሎ ኩናት ደው ንምባል ተስፋ ዝህብ ዘተየካየዳ ከም ዘለዋ እዩ ዝሕበር ዘሎ። እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ኣብ ናይ መወዳእታ ስምምዕ ምስ ዝብፃሕ ምስ ላዕለዋይ ሃይማኖታዊ መራሒ ኢራን ሞሽታባ ኻሚኒ ክራኸብ ድሉው ከም ዘሎ ኣሚቱ።

ኣሜሪካ ትማሌ 4 ሰነ ኣብ ልዕሊ ፕረዚደንት ኪባ ሚጉኤል ዲያዝ ካነልን ስድራ ቤቱን ከምኡውን ካልኦት ውልቀ ሰባትን ትካላትን ሓድሽ እገዳ ኣፅሪቓ። እቲ ስጉምቲ ኣካል ናይቲ ምምሕዳር ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ እቲ ሃገር ዘካይዶ ዘሎ ልዑል ፀቕጢ እዩ። እቲ እገዳ ንዋይ ዘደስክልን ንግዳዊ ንጥፈታት ዝድርትን ምዃኑ ቤት ፅሕፈት ግምጃ ኣሜሪካ ገሊጹ ኣሎ። ፕረዚደንት ኪባ ሚጉኤል ዲያዝ ካነል ነቲ እገዳ ብትርብ ብምኹናን ኣሜሪካ መንጎ ክልቲአን ሃገራት ግጭት ምፍጣር ትሰርሕ ከም ዘላ ኸሲሱ። እዚ ምዕባለታት እዚ ዝኸሰት ዘሎ ኣብ መንጎ ኣሜሪካን ኪባን ተኸሲቱ ዘሎ ወጥሪ ናብኣ ሰብ ዝመፀሉ ዘሎ እዋን እዩ። ምምሕዳር ዶናልድ ትራምፕ ኣብ ዝሓለፈ ወርሒ ጉንበት ንሓያሎ ዓመታት ኣብ ልዕሊ ኪባ ዝፀንሐ እገዳታት ኣሜሪካ ንምኽራር ናይ ፍጻሚ ኣካል ትእዛዝ ከም ዝፈረመ ዝፍለጥ እዩ። በቲ ካብ 1962 ዝፀደቐ እገዳ ኣብ ልዕሊ ኪባ ብጠቕላላ ልዕሊ 930 ቢልዮን ዶላር ቁጠባዊ ክሰራታት ከም ዝወረደዮም ጸብጻባ ዝጠቕሱም ጽላታት ነዳዲ፣ ትምህርቲ፣ መጓዓዝያን ህንፃን ብሳዕበናት ናይቲ እገዳ ብከቢድ ካብ ዝተሃስዩ ምዃኖም ክፍለጥ ተኻኢሉ ኣሎ። መንግስቲ ኪባ እቲ እገዳ ክላዓል ከቕርቦ ዝፀንሐ ተደጋጋሚ ፀውዒታት ዘጊት ሰማዕ እዝኒ ከም ዘይረኸበ ጸብጻባት የረድዉ። ፕረዚደንት ቻይና ሺ ጂንፒንግ ብዕድመ ፕረዚደንት ኪም ጆንግ ኡን ዝመፅእ 89 ሰነ ናብ ሰሜን ኮርያ ወግዓዊ ምብፃሕ ክፍፅም ምዃኑ ተገሊጹ። ፕረዚደንት ሺ ነዚ ምብፃሕ ዝፍፅም ሒደት ሰሙና ድሕርቲ ንፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላዲሚር ፑቲንን ብተናፀል ኣብ ከተማ ቤጂንግ ተቐቢሉ ምዝራቡ እዩ። እቲ ዑደት ነቲ ቻይና ምስ ሰሜን ኮርያ ዘለዋ እስትራቴጂያዊ ዝምድና ንምሕያልን ኣብ ምብራቅ ኣስያ ዘለዋ ፅልዋ ንምስፋሕን ትገብሮ ዘለዋ ፃዕሪ ዘንፀባርቕ ከም ዝኾነ እዮም ምስቲ ጉዳይ ቅርበት ዘለዎም ወገናት ዝሕብሩ ዘለዉ። ክልቲኦም መራሕቲ ኣብ ክልታዊ ዝምድናታት ዞባዊ ፀጥታን ቅልውላዊ ሓውሲ ደሴት ኮርያን ዘተኮረ ዝርብ ከካይዱ ትፅቢት ይግበር። ፕረዚደንት ሺ ኣብ ሰሜን ኮርያ ምብፃሕ ክፍፅም ድሕሪ 2019 ናይ ፈለማ ክኸውን እዩ። ፕረዚደንት ሰሜን ኮርያ ኪም ጆንግ ኡን ቻይና ብምኽንያት ዝኽሪ መበል 80 ዓመት ናይቲ ብእዋን ካልኣይ ኩናት ዓለም ኣብ ልዕሊ ጃፓን ዝተጓናፀፈቶ ዓወት ኣብ ወርሒ መስከረም 2025 ኣብ ዘካየደቶ ፅምብል ከም ተሳተፈ ዝዝከር እዩ። ፕረዚደንት ዩክሬን ቮሎዲሚር ዘለንስኪ ምስ ፕረዚደንት ቭላዲሚር ፑቲን ዝርርብ ንኽካይድ ኣብ ዝኾነ እዋን ናብ ከተማ ሞስኮ ክገይሽ ከም ዝኽእል ኣፈኛ መንግስቲ ሩስያ ዲሚትሪ ፔስኮቭ ትማል 4 ሰነ ገሊጹ። እዚ መግለፂ ዝተዋህበ ፕረዚደንት ዘለንስኪ ነቲ ኣብ መንጎ ክልቲአን ሃገራት ንልዕሊ 4 ዓመት ዝቐፀለ ኩናት ደው ንምባል ኣብ ሳልሰይቲ ሃገር ናይ ገጽ ንገጽ ርክብ መራሕቲ ክካየድ ዝሓትት መልእኽቲ ናብ ፕረዚደንት ፑቲን ድሕሪ ምስዳድ እዩ። እቲ ዝርርብ ኣብ ዝካየደሉ እዋን ዩክሬን መጥቃዕትታት ደው ከተብል ድልውቱ ምዃና ዝሓበረ ፕረዚደንት ዘለንስኪ ስዊዘርላንድ፣ ቱርክን ገለ ሃገራት ዓረብን ነቲ ርክብ ንምእንጋድ ድልውነት ከም ዝረኣያ እውን ጠቒሱ። ይኹን እምበር ኣፈኛ መንግስቲ ሩስያ ዲሚትሪ ፔስኮቭ ኣብ ዝሃቦ መግለፂ ፕረዚደንት ፑቲን ኣብ መገሻ ስለ ዘሎ ነቲ መልእኽቲ ገና ከም ዘይረኣዮን ኣብ ቀረባ እዋን መብርህ ከም ዝህበሉን ሓቢሩ ኣሎ። ፕረዚደንት ፑቲን ምስ ፕረዚደንት ዘለንስኪ ኣብ ሳልሰይቲ ሃገር ክራኸብ ዝኽእል ናይ መወዳእታ ስምምዕ ሰላም ንምኽታም ጥራይ ምዃኑ ቅድሚኡ ግን ክልቲአን ሃገራት ኣብቲ ብፕረዚደንት ዶናልድ ትራምፕ ዘቕረበ እማመ ክሰማምዓ ከም ዘለወን እዩ ክገልጽ ጸኒሑ። ህንድን ቨነዙዌላን ንግዲ ወፍርን ፀዓትን ኣብ ዝርከቦም ሓያሎ ጽላታት ክተሓጋገዛ ተሰማሚዐን። እቲ ስምምዕ ካብ 3 ክሳብ 7 ሰነ ኣብ ህንዲ ዑደት ትፍፅም ዘላ ግዜያዊት ፕረዚደንት ቨነዙዌላ ዴላሲል ሮድሪገዝ ትማሊ 4 ሰነ ምስ ቀዳማይ ሚኒስተር ናሬንድራ ሞድን ካልኦት ሰብ ምዝ ህንዲ ብዘካየደቶ ዝርብ ተበፂሑ። ብመሰረት ብከተማ ኒው ደልሂ ዝተኸተመ ስምምዕ ህንዲ ንመጠን ካብ ቨነዙዌላ ትሽምቶ ነዳዲ ከተዕብዮ ምዃና ተፈሊጡ ኣሎ። ህንዲ ኣብ ዝሓለፈ ወርሒ ጉንበት ካብ ቬኔዙዌላ ዕለታዊ ኣስታት 430,000 በርሚል ነዳዲ ከም ዝዓደገት ዝጠቕሱ ፀብጻባት ንኣሜሪካ ተኸቲላ ዝበዝሐ መጠን ዝዓደገት ካልኦት ሃገር ከም ዝኾነት ይረድኡ። ኣሜሪካ ካብ ቬኔዙዌላ ነዳዲ ብልዕሊ ዝዓደገ ሃገራት ናይ 25 ሚታዊ ወሰኽ ቀረፅ ወሲና ምፅናሕ ዝፍለጥ ኮይኑ እቲ ስጉምቲ ካብ ወርሒ ለካቲት ናይ ዝዓመት ብኸፊል ከም ተላዓለ ይጥቀስ። ኣሜሪካ ኣብ ፈለማ 226 ኣብ ልዕሊ ቬኔዙዌላ ወታደራዊ ስጉምቲ ድሕሪ ምውሳዳ ንመስርሕ መሸጣ ነዳዲ ሃገር ባዕላ ተካይዶ ከም ዘላ ዝፍለጥ እዩ። ዜና ንምዝዛም ኣርእስታቱ ክደግመልኩ፣ መበል 13 ዓመታዊ ፌስቲቫል ኮሌጅ ስነ ፍልጠት ማይ ነፍሒ ብውዕውዕ ኣገባብ ተኻይዱ። ሚኒስትሪ ዜና ብዓውዲ ቪድዮን ፎቶግራፍን ዘሰልጠኖም ኣባላቱን ኣባላት መሻርክቲ ትካላትን ኣመሪቑ። ኣብ ዞባ ደቡብ ወቅዕ ባሕሪ ብያታዊ መሳርሒታት ሙዚቃ ዝሰልጠኑ ተመሪቖም።
بايتو وكلت هزبي أمريكا قبل علي إيران توسخه وتعدراو سقمت كي وسد نزقل كل وساني أصدقوا أمريكا قبل علي بريزدنت كيوبا ميغويل دياز كانل ولك أسوات انتقالات حدش إقداو السيناء President China Xi Jinping بتس شومونتن شعتن سنة نفس مين كوريا بوقع مبصح كفتس مخانو تقليصو حفشاو زينات اتزازي ملو مستروف مدباتنا نحرقكم بوقعني بروح معلتي

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በርኸት እየ። ንምክታልኩም ብኽብሪ ዕድም።
1: ሎም ዓመት ንሸውዓይ ግዜኡ ዝሰላሰል ማራቶን ኣስመራ ሰንበት 7 ሰነ ንምክያድ ምድልዋቱ ከም ዝተጻፈፈ ተሓቢሮም። ኣብ ቀንዲ ጎደናታት ከተማ ኣስመራ ክካየድ ምዃኑ ዝገለጸ ሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ካብ 3 ሃገራት ምብራቅ ኣፍሪቃ ኬንያ፣ ኡጋንዳ፣ ደቡብ ሱዳንን ክሳተፋ ምዃነን ተፈሊጡሎም። ብሓፈሻ ምስ ኤርትራውያን ኣትሌታት ብምድማር ከዓ ክሳብ 60 ኣትሌታት ክወዳደሩ ትፅቢት ይግበር። ብዘይካ ዚ ናይ ስንኩላን ውድድር ዊልቸር ከምኡውን ሓፋሽ ዝሳተፎ ሓበራዊ ጉያ ተሰሪዑ ምህላው እውን ይፍለጥ። ናይ ደቂ ኣንስትዮ ውድድር ብዙሕ ተሳተፍ ስለ ዝረኸበ ካብ 10 ኪሎ ሜትር ናብ 21 ኪሎ ሜትር ክብዒድሎም። ኣብ ዝሓለፈ ወርሒ መዋደሪ ቦታ ብዓለም ለኻዊ ፌደሬሽን ብምዕቃኑ ሎም ዓመት ዝህረም ግዜ ከም መበገሲ ብፍሉይ ክምዝገብ እዮም። ኣብ መዳይ ኣቀላጥፍቲ ድማ ኣብ ደቂ ተባዕትዮ ክሳብ 28 ኣብ ደቂ ኣንስትዮ ድማ ክሳብ 14 ኪሎ ሜትር ምስኦም ክጓዓዙ ምዃኖም እቶም ኣቀላጥፍቲ ብዝተመደበ ግዜ ኣብ ናይ ደቂ ተባዕትዮን 1 ኪሎ ሜትር ብ3 ደቂቕን 10 ካልኢትን ኣብ ናይ ደቂ ኣንስትዮ ከዓ ብ3 ደቂቕን 33 ካልኢትን እናሃርሙ ምስ ዝዛዝሙ ገንዘባዊ ሽልማት ክህልዎም ምዃኑ ተሓቢሮም። ሓፈሻ ኣብ ሽልማት ግን ዝመፀ ለውጢ የለን። ኣብዚ ክፍልም 6 መዓልታት ጥራይ ተሪፎ ዘሎ ዋንጫ ዓለም 2026 48 ሃገራት ኣብ 12 ምድብ ተመዲበን ብሓፈሻ 104 ፀወታት ክካየድ መደባሎም። ሓሙስ 11 ሰነ ብወቅዒ ዝፍልም እዚ ውድድር ኣብቲ ታሪካዊ ስታድዮም ክሳብ 87,000 ተዓዘብቲ ክሕዝ ዝኽእል ኤል ስታድዮ ኣስተካ ኣብ ርእሲ ከተማ ሜክሲኮ ሜክሲኮ ሲቲ ክካየድ መደባሎም። መኽፈቲ ግጥም ንታሪክ ዋንጫ ዓለም 2010 ደቡብ ኣፍሪቃ ዝደግም ፍጻሜ ኣባላት ምድብ ሓደ ዝኾነ ኣብ ሞንጎ ሜክሲኮ ኣንጻር ደቡብ ኣፍሪቃ ክፍልም እዮም። ዋንጫ ዓለም 2026 ምስ ብዙሕ ፍጻሜታት እምበኣር ሓሙስ ሰዓት 10 ናይ ድሕሪ ቀትሪ ብኣቋፅራ ሃገርና መኽፈቲ ግጥም ሜክሲኮ ኣንጻር ደቡብ ኣፍሪቃ ክፍልም እዮም። ዋንጫ ዓለም 2026 ንፈለማ ግዜ ኣብ 3 ሃገራት ክካየድ ምዃኑ ተሳትፎ ሃገራት ካብ 32 ናብ 48 ምዕባዩ ካብ ሃገራት ኣፍሪቃ ካብ 5 ናብ 10 ሃገራት ኮታ ምውሓሰን፣ ዴሞክራሳዊት ሪፓብሊክ ኮንጎን ሄይቲን ድሕሪ 52 ዓመታት፣ ቱርኪ ድሕሪ 24 ዓመታት፣ ቼክ ሪፓብሊክ ድሕሪ 20 ዓመታት፣ ኢራቅ ድማ ድሕሪ 40 ዓመታት ናብዚ ውድድር ምምላሰን ገለ ካብቲ ፍሉይነት ዋንጫ ዓለም 2026 እዮም። ኣብዚ ውድድር ንፈለማ ግዜ ዝሳተፋ ዘለዎ ሃገራት ድማ ኬፕ ቨርደ ካብ ኣፍሪቃ፣ ኣብ ምድብ 8 ምስ ሃገራት እስጳኛ፣ ኡራጋይ፣ ስዑድ ዓረብ፣ ኩራሶው ካብ ደቡብ ኣሜሪካ፣ ኣብ ምድብ 5 ምስ ሃገራት ጀርመን፣ ኢኳዶር፣ ኣይቨሪ ኮስት፣ ዮርዳኖስ ካብ ኤስያ፣ ኣብ ምድብ 10 ምስ ሃገራት ኣርጀንቲና፣ ኣውስትሪያ፣ ኣልጀሪያ፣ ኡዝበኪስታን ካብ ኤሽያ፣ ኣብ ምድብ 11 ምስ ሃገራት ፖርቱጋል፣ ኮሎምቢያ፣ ኮንጎ ክሳተፋ የን። ኣብ ዋንጫ ዓለም 2026 ብዝተፈላለዩ ምኽንያት ዘይንርእየን ዓበይቲ ታሪካውያን ሃገራውያን ጋንታት ምስ እንምልከት ድማ ሃገራዊት ጋንታ ኢጣልያ ደረጃ ፊፋ መበል 12 ተርታም፣ 4 ግዜ ተዓዋቲት ዋንጫ ዓለም ኢጣልያ ብቦዝኒያ ሄርዘጎቪንያ ኣብ መጻረይ ግጥማት ብፍጹም ቅላዕ ድሕሪ ምስዓራ ንሳልሳይ ተኸታታሊ ዋንጫ ዓለምን ን12 ዓመታትን በኺራላ። ካልአይቲ ሃገራዊት ጋንታ ዴንማርክ ደረጃ ፊፋ መበል 20 ተርታም፣ ኣብ መጻሪ ብቼክ ሪፓብሊክ ብፍጹም ቅላዕ 3-1 ዝተሰዓረት ዴንማርክ ኣብ ዋንጫ ዓለም 2026 ኣይክረኽባን ኢና። ሳልሴይቲ ሃገራዊት ጋንታ ናይጀርያ ደረጃ ፊፋ መበል 26 ትርታም፣ ኣብ መጻሪ ብኮንጎ ተሳዒራ ካብ ዝውድድር ዝተኣለየት ናይጀርያ ንኸላይ ግዜኣ ብተኸታታሊ ካብ ዋንጫ ዓለም ክትበኩራላ።

0: ራብዒቲ ሃገራዊት ጋንታ ፖላንድ ደረጃ ፊፋ መበል 35 ትርጣም ኣብ መጻረዪ ብሽወደን 3-2 ዝተሰዕረት ፖላንድ ኣብ ዋንጫ ዓለም 2026 ኣኪትሁልን እያ። ኣጥቃያ ሮበርት ሉዋንዶስኪ እቲ ዕድል ዘይገበሮ ናይ መወዳእታ ሶታፌ ዋንጫ ዓለም ኣምሊጣቶም። ሓምሸይቲ ሃገር ሩስያ ደረጃ ፊፋ መበል 36 ትርጣም። እዚ ሃገር ብሰንኪ ፖለቲካዊ ጉዳይ ካብ ውድራት ፊፋን ኤሮጳን ተኣጊዳ ትርከብ። ብመሰረት ኦፕታ ሱፐር ኮምፒተር እምበኣር ዝኸበርኩም ተኸታተልትና ዋንጫ ዓለም 2026 ክዕዋታሉ ዝኽእላ ኢላ ዝገመተተን ናባኹም ክነብሎም፣ ቀዳሜቲ ዕውቲ ዋንጫ ዓለም 2026 ዝለዕለ ግምት ተዋሂዋ ዘሎ እስጳኛ ብ16 ነጥቢ 12 ሚእታዊት ቀዳሜቲ፣ ካልአይቲ ፈረንሳ ብ12 ነጥቢ 98 ሚእታዊት፣ ሳልሴይቲ ድማ እንግሊዝ ብ11 ነጥቢ 18 ሚእታዊት ብኦፕታ ሱፐር ኮምፒውተር ግምት ተዋሂቦን ዘሎ ሃገራዊን ጋንታታት እየን። ራብዒቲ ኣርጀንቲና፣ ሓምሸይቲ ፖርቱጋል፣ ሻርሸይቲ ብራዚል፣ ሻውዒቲ ጀርመን፣ ሻምነይቲ ኔዘርላንድስ፣ ታሽዒቲ ኖርዌይ፣ ዓስርዒቲ ድማ ቤልጅየም ተሰሪዐን ይርከባ። ሃገራዊት ጋንታ ፈረንሳ እታ ዝበዝሐ ፈረንሳ ምብቀል ዘሎም ተፃወቲ ኣብ ዋንጫ ዓለም 2026 ተሳትፍ ዘላ ሃገር ኮይናኣላ። 75 ተፃወቲ ኣብ ፈረንሳ ተወሊዶም ንኻልኦት ሃገራት ክውክሉ እንከለዉ ምስ ሃገራዊት ጋንታ ፈረንሳ ደሚርካ ክሳብ 100 ክበፅሑ ዝኽእሉ ኣብ ፈረንሳ ዝተወልዱ ተፃወቲ ኣብ ዋንጫ ዓለም 2026 ክረኣዮም።
1: ባርከስ ክቡራትን ክቡራንን፣ ንሎም ዘዳለ ናይ ዕለታዊ ዜና ስፖርት እዚ ክትከታተልዎ ፅናሐኩም ነይሩ። ምስ ተርፊ መደባትና ንገድፈኩም ብወገኔ ሰላም።

ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይሩሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለዎሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንጉሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረኣየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን። ማራቶን ኣስመራ 7 ሰነ

0: ካብ ኣስመራ ንሸነኽ ሰሜናዊ ምዕራብ 57 ኪሎ ሜትር ርሒቓ ኣብ እትርከብ ኣካል ንኡስ ዞባ ለጓዓን ሰባ ናይ ዞባ ጋሽባርካ ዝኾነት ምምሕዳር ከባቢ ደርሰነይ በፂሕና ነርና። ንኡስ ዞባ ለጓዓን ሰባ ኣብ ዝሓለፉ ውሑዳት ዓመታት ኣዝዩ ስርበተኸውን ለውጥን ምዕባልን ሓመድን ማይን ብዓብዩ ኣብ ኵለን ምምሕዳር ከባብታት ድማ ብዝተፈለየ ብግብሪ ክስራሓሉ ጸኒሑን ኣሎን። ነፍሲ ወከፍ ዝናብ ክረምቲ ጥራሕ ዝጽበ ዝነበረ ሓረሳይ ኣብ ልምዓት ጀራዲን ክዋፈር ብምኽኣሉ ንርእሱ ኾይኑ ዕዳጋታት ኣብ ምርግጋዕ ዓብዪ ኣስተዋጽኦ ይገብር ኣሎ። እታ ብዋሕዲ ማይ ዓብዪ ጸገም ዝነበራ ምምሕዳር ከባቢ ደርሰነይ እውን ንሽግራት ናብ ዕድላት ንምቕያር ብዕላማ ክትሰርሐሉን ክትጐየሉን ጸኒሓ። ካብ ምፍዋስ ማይ ኩዖታት ጀሚራ ድማ እንሆ ሎሚ ኣብ ምስራሕ ዲጋ ኣሕድርኒ በጺሓ። ዲጋ ኣሕድርኒ ብሁት ተሳትፎ ህዝብን መንግስትን ዝተዓመጥ ስራሕ እያ። ኵሎም መሻርክቲ ኣካላት ድማ እዙ ዘበርክቶ ገይሮም እዮም። ብዓብዪ ድማ ህዝቢ ንረብሑ ኣብ ቅድሚት ሰሪዑ ብንጹር ዕላማ ተጓዒዙ ንራህዋ ጽባሕ ብምሕሳብ ኣብ መፈጸምታ ኣብጺሕዋ። ንምዃኑ እስራሕ ንምንታይ ዕላማን እንታይ ተኽእሎን ሒዙ ተበጊሱ? ኣብ መሓዳሪ ንኡስ ዞባ ለጓዓን ሰባ ኣቶ ኣብርሃም ሓጎስ ከምዝስዕብ ክብል የብረ።
1: ሕራይ እዚ ናይ ሎም መዓልቲ ንሪኦ ዘለና ናይ ብሓቂ ውፅኢት ናይቲ ስራሕና፣ ንውፅኢት ናይቲ ድኻም፣ ውፅኢት ናይቲ ሃልኪ፣ ውፅኢት ናይቲ ተስፋ ናይቲ ህዝቢ ናይ ብሓቂ ኣብዚ ክስራሕ ከሎ ኣዴታት መዓንጠአን ቆልዑት መዓንጠአን ኣሲረን ብገመድ ቆልዑት 45 ኣቐሚጠን ንዑ እንዳጥበባ ማይ እንዳሃባ ሚነዋለ ክሰርሓ ከልዋ እዚ ፃማ እዚ ክሪያ ከልዋ ናይ ብሓቂ እዚ ሓደ ውፅኢት ተበግሶ ናይቲ ህዝቢ ሲ እቲ ስራሕ ዘሎ ንስለ ክንገብሮ ዘይኮነስ ናተይ ዝብል መንፈስ ናተይ ዝብል ሕልና ናተይ እዩ ኣነ ክጥቀመሉ እየ ዝብል ሕልና ዝኣመነሉ ነገር እንተጣ ህዝቢ ተበጊሱ ዘይሰርሖ ነገር የለን ኢና ንብል። እዚ ውፅኢት ድምር ናይዚ ንኡስ ዞባ ክንሪኦ ከለና ዳርጋ 10 ከባቢ ዲጋታት በፂሕና ኣለና። ሰለስተ ድማ ሕጂ መስርሕ ዘለዋ ኣብ 9 ሜትሮ ዝበፅሓ፣ ኣብ 11 ዝበፅሓ፣ ኣብ 8 ዝበፅሓ ድማ ኣብ ኮልኮሎ ጀቓ፣ ኣብ እዚ ጭላሌ፣ ኣብ ኣኼት ድማ እንጂ ዝሰርሓ ኣለና። እዚ መወሳኽታ እዩ። እዚ ሕጂ እንታይ መጨረሽኡ ስ ነዚ ዕላማ እዚ ስ ብኸመይ ጌርካኢኻ ክትሕዞ ወይ እቲ ህዝቢ ሳብ መጨረሻስ ማይ ክርኢ ድዩ ማይ ክሰተ ጥራሕ ድዩ ዝሓስብ እንተልና እቲ ህዝቢ ንኸምኡ ይኮነን ዕላሙ ድሮ ናይ ደቂ ሻሓ ናይ ዓድና ኣምን ተወዲኣ እዚ ንሪኦ ዘለና እግሪ መገድና እግሪ መገድኹም ክትርእይዎኹም ሰብ ኣብ ግራት ይበኣስ ኣሎ። ሕጂ ኣብ ደንበታት ዝፀንሑ መሬቶም ደንበ ክቀርበለይ እስኻ ኣብቲ ዓዲ ስለ ዘለኻ እቲ መሬት እስኻ ተጠቕመሉ ኣነ ድማ ናትካ ክጥቀመሉ ፀኒዒ ኣብ ደንበ ስለ ዝነበሩ ኣብዚ ግዜ እዚ ሕጂ እንታይ መፃና ኣሎ ማለት እዩ ኣነ መሬተይ ሃበኒ መሬትካ ውሰድ ደረጃ ኣብ ቆዮቓ ኣብ ዘረባ ኣብ ክርክር ተኣት እዩ እዚ ሕጂ እንታይ ዘምፅኦ ኢልካ እንተ ተዛሪብካ እቲ ምዕባለ ትፍራየምነት እቲ ናይ ብሓቂ እቲ ማይ ንገብሮ ዘለና ሲ ናብ ውፅኢታዊ ነገር ቀይሩ ናብ ነገራዊ ነገር ቀይሩ ረብሓ ከም ዘለዎ ፈሊጡ ጀርዲን ክገብር ከም ዝኽእል ፈሊጡ እሞ ረብሓ ኣለዋ ማይና ካብ ተረኽበ ሲ ንሕና ካፍሬ ክጥቀም ክእል እየ ዝብል ሕልና ሓደ ተበግሶ እዚ ሕጂ ብውሽጢ ናይ ሕልና ናይ ተሰም ብግጋስን ገዛእ ርእሱ ሓደ እዚ መርኣያ ኢልና ክንዛረብ ንኽእል እዚ መመረቕታ ንገብሮ ዘለና ሕጂ ዋ በል ማይ ሒዝካ ኣለኻ እንታይ ክትገብር ኢኻ ማይ መሓዝ እኮ ትሚልካ ንምዕቋር ዘይኮነ ፅባሕ ኣብ ረብዓ እዛ ማይ እዚኣሲ ተወዲኣስ ኣብ ክረምቲ ክትመልእ ክትፅበይ ኣለካ እዚ ማይ እዚ ዓቆርካ ማይ ሒዝካ ኮፍ ኢልካስ ማይ ኣለና ምባል ዘይኮነስ ተጠቐመሉ ኣብ ዝመፅእ ክረምቲ ድማ እዚ ተወዲኡ ማይ ክመልእ ኣለዎ እዚ መንደቕ ዝሰርሒናዮ ዘለና መዕቆሪ መዕቆሪ እምበር መኸዘን ይኮነን።
0: ጂኦግራፊያዊ ኣቀማምጣ ንኡስ ዞባ ለጓዓን ሰባ ብበረኽቲ ኣኽራናትን እምባታትን ዝተኸበዩ ዝናብ ብሒዙ እውን ክዘርቕ ዝኽእል ኣይኮነን። ነዚ ንምፍዋስ ግን ዝተፈላለየ መተግበሪ ዕማማት ክትግበር ናይ ግድን ይኸውን። ረሃታትን ዛላታትን ምስራሕ ድማ መተካእታ ዘይብሉ ምርጫ እዩ። ንስራሕን ኣሰራርሓን ድጋ ኣሕድረኒ ካብቲ ቦታ ከይተፈለየ ዝተኸታተለ መሃንድስ ሳህለ ግርማፅን ኣዘራሪብናዮ ነርና።
2: ናይ ምሕዳር ከባቢ ዲጋ ሕድርኒ ወይ ከዓ ዲጋ መሃግ ክዛረብ ንድሕር ኮይነ ናይ ሎም መዓልቲ እዚ ናይ ሎም መዓልቲ ኣብዚ ሓጎስ በፂሕንያ ዘለና ካብ መጀመርታ እዚ ህዝቢ እዚ ናይዚ ተፋሰስ ናይዛ ዲጋ ኣብ ከባቢ ማይ ኩዕታት ዮ ምፍዋስ ጀሚሩ ብድሕሪ እዚ እቲ መንግስቲ ሚኒስትር ሕርሻ ማለት እዩ ኣብዚ ቦታ መፅኡ ቀይሱ ነቲ ቦታ ነቲ ዝቀየሶ ቦታ ብኣካል ኣባላት ተሰዲዱ ንሕና መፂና ክንካተሎ ጀሚርና ማለት እዩ እ ኣብዚ ሰለስተ ማሽነርታት ኣወፊሮም ብዓዲ ማለት እዩ ዝኽፈል ሕጂ በዚ ጉዳይ ኣይዚ ንዕኡ ዝምልከትን ማሽነሪታትን ሚክሰር ካልእ ካልእ ጥረ ነገራትን ኣብዚ ዘህለኽዎ ነገራት 2.5 ሚልዮን ብህዝቢ ወፃኢታት ተገይር እዙ ካዚ ጉልበት ብጥረ ገንዘብ ዝሃለኸ ማለት እዩ ከለና ኣብዚ ብመንግስቲ ንድሕር ኮይኑ ከዓ 9.3 ሚልዮን መንግስቲ ወፃእ ገይሩ ጥረ ገንዘብ ክንብል ንኽእል ማለት እዩ ብጠቕላላ 11 ሚልዮንን 8 ሚልዮን ወፃኢ ብጥረ ገንዘብ ወፃእ ተገይሩሉ ማለት እዩ። ትሕዝቶ ናይዚኣ እንታይ እዩ መጀመርያ እቲ ብራኸ ከም መሬት ማለት እዩ ትሕቲ መሬት ጥልቀት ናይ 5 ሜትሮ መሰረት እቲ እዩ ካብ ልዕሊ ባይታ ካብ ዜሮ ንላዕሊ ዘሎ ከዓ ናይ 14 ብራኸ ንላዕሊ ኮይድሎ ማለት እዩ እቲ መንደቕ ካብ ስግር ንስግር ንብሎ ወይ ከዓ ቱ ዊንግስ 2 ደንደስ ዘሎ ሰጋጊሩ ንብሎ ርሕቐት ኣስታት 100 ሜትሮ ይበፅሕ ኣለዎ ንብ ንውሓት ኣለዎ ብራኸ 14 ኢልና ኣለና ክሕዞ ዝኽእል ዓቐን ምስ መልአ ክሕዞ ዝኽእል ዓቐን 201,000 ሜትር ኪብ ይሕዚ ማለት እዩ። ሕጂ እዚ ናይዚ ተፋሰስ እውን ናይ 680 ሄክታር ወይ ከዓ 6.8 ኪሎ ሜትር ስኩር ንብሎ ስኩር ኪሎ ሜትር ትኩር ንብሎ ንኽእል ማለት እዩ። ብዝተፈላለየ መንገዲ ብሕርሻ ክገልፅ ዝኽእል ነገራት ኩሉ ክጥቀምሉ ይኽእሉ እዮም ማለት እዩ። እዚ ከባቢ ሓደ ሓውሲ ቆላዊ ቦታ ብምዃኑ ኩሎም ዓይነታት ክልቲ ኣፍሬታን ዝራእትን እዩ ዘፍሪ ኣዝዩ ምቹ ብምዃኑ ብጣዕሚ ዕድለኛታት እዮም ማለት እዩ። ስለዚ ሕጂ ኣብዚ ከባቢ ናይ 20 ሄክታር ክኸውን ከልምዕ ዝኽእል ቦታታት ኣለዎም። ኣብ ቀፃሊ እውን እቲ መስርሕ ምስ ምዕባለ ናይቲ ሰብ ኣተሓስብኡ ምስ እቶታውነትን ኣካይዳ ከዓ እንዳማዕበለ ስለ ዝኸይድ ካብኡ ናመሓሽዎን ክከብልዎን ተስፋ ኣሎ። እዚ ትካል ኩሉ ግዜ እዚ ትካል እዚ ህዝቢ ኩሉ ግዜ ከም ሓንቲ ድኳን ሓደ ሰብ ዘይገድፋ ከፍርየላ ዝውዕል ኣታዊ ብንካን ሃባን ከምኡ ዓይነት ብምዃና እዚኣ ንኣብነት ሓደ ዓሳ ኣሎ ሕጂ ኣትሉ እዚ ዓሳ እዚ ናቱ ፍርያት ኣለዎ ብነብሱ ዝቃለ ከምቲ ናይ ሓይሊ ባሕሪ ብወገን ባሕሪ ብነብሱ ዝከኣለ ኣርእስቲ ንወስዶ እዚ እውን ሓደ ኣርእስቲ እዩ። እዚ ንዕዘቦ ዘለና ማይ እዚ ዝጂ ንዕዘቦ ዘለና ማይ እንዳ ሰራሕና ከለና እውን ኣብ መንጎ ክራማት ኹን ብሓጋ ይኹን ቀፃሊ ንሰርሕ ስለ ዝነበርና ማይ ይመፀና እዩ ውሒ ዝመፀና እዚ ውሒ ዓጊትና ስለ ዘለና ኣብ መንጎ እውን እንዳ ሰራሕና የሸግረና ውን ነይሩ እቲ ውሓዚ ዝዓገትናዮ ሸግረና ሽዑ እውን እንዳ ሰራሕና ኢና ተዓቂቡ ማለት እዩ። ካብኡ ጀሚሩ ዕቃበ ጀሚሩ ሳብ ዚ ሕጂ ንሪኦ ዘለና ይቕፅል ኣሎ ማለት እዩ።
3: ክንደይ ይኮኑ እዚ ብኣማውንት እዚ
2: ና እዚ እዚ ሕጂ 211,000 እንተዳየልኒ ብምሉእ ዳሕራይ ኣብዚ መፃኢ ሳብ መወዳእታ ማለት እዩ። ኣብዚ ግን ናይ ሓደ ሲሶ ናቱ ክኸውን ይኽእል ምናልባት ናይ 50,000 ገቢሉ ገለ ክኸውን ይኽእል።
0: ህንፀት ዲጋ ኣብ ማሕበረ ቁጠባዊ ህይወት ዜጋታት ዝፈጥሮ ረብሓ ብቐሊል ዝግለጽ ኣይኮነን። ካብ ንሰብን ጥሪትን ዝስተማይ ሓሊፉ ናብ ዝተፈላለዩ ረብሓታት ይውዕል። ቅድሚ ምስራሕ እዛ ዲጋ ንዝነበሮም ፀገማት ኣመልኪቶም ክገልፁ ከለዉ
4: መጀመርያ ረዚና ዓንደ ገርግሽት ይበሃል ተቐማጢት ደርሰነይ የ እዚ ዲጋ እዚ ምስ መፀና ከሎ ብሓቂ ሓጎስና ወሰን የብሉን። እዚ ዲጋ እዚ ምስ መፀና እቲ ዝተሓለፈ ታሪክ ማይ ብጀረካን ካብ በለዛ ዝወረድናሉ ስለ ዝነበረና እዚ ዲጋ እዚ ምስ መፀና ከልሸሸወና ሰዓት 7 ተሲእና ሰዓት 3 ንፍደሰሉ ግዜ ነይሩ ከይት ደኸምናሉ ስጋብ 6 ዓመት በዲሕንየ ኢና ስራሕ እዚ እጅኻ ብሓቂ ሓጎስና ወሰን የብሉን ኣራንሽን ለሚንን ወገን ጀርጅንን ጌርና ኣብ ትሕቲ ዲጋና ለሚዕና ክንነብር ወሰና ሓጎስ የብሉን።
5: ኣነ ፍረጅ ሓመድ ኣማን ዝበሃል ዓደይ ማይ ደረሰን ሕዳር ከባቢ ደርሰነየ ኣነ ከዓ ልክዕ እዩ እዚ ቦታና

0: ሰዓት ህዝቢ እዚ ተፋስደ ይብንስ ኩሉ ጎቦታት ጥብደ የብል ሕፃ ገይሩ ወዲኡ ወይ ሕልምና ከዓ ንምንታይ እያ ንዲጋን ኤሌትሪክ ኢኻ ብስኡ ተሓፁ እዩ ገንዝብና እንዳለመና ፅኛ ክሳብ ዝዕል እዩ ምዕቱ ኣኺሉ እዚ ከዓ ኣብ 2017 ከዓኒ ተሓንፂፃ እዚኣ ኣብ 221 ከዓ ስራሓ ጀሚራ መዓል ኣበፅሕኻ ኣብ መፈፀምቲ ኣበፅሕኻ ስለዚ ብዛዕባ ጉዳይ ናይ ልምዓት ስለ ዝፈልጦ ኣነ ኣብ 2000 ጀዲን ኣብ 225 ስለዝጀምሩ ልምዓይ ናይ ቦርዱረ እዚ ንእዎ ዝበዓልኩም ኣራንሽናቶ እዩ ማለት እዩ እቲ ጥቕሚ ካብ ሓመድ ስለ ዝፈልጦ እዚ ጉዳይ ዝማይ እዚ ንምንታይ ክንጥቀመሉ ከም ንኽእል ድሕሪ ማይ ንዓና ንምርዋይ ልምዓት ንዓድና ንኸባቢና ንሃገርና ከም ንኸውን እየ ዝፈልጥ ስለዚ ከዓ ንመንግስትን ሒዝና ከዓ ንሕና እንታይ የድልየና ብሕጂ ዝመፅእ ደረቕ ቱቦ ንናብዚ ኸ 1000 ሜትሮ ንናብ ታሕቲ ዓዲ ዝኸ 1000 ሜትሮ የድልየና ልዕሊ እዚ ሶላር ሪምፃእ ሞቶር ምፃእ ዓቕምና ይትገበርና እናብ ትገብር ዓቕሚ ካብ መንግስቲ እዚ ቱቦ ሽሕ ናብዚ ኸይት ሜትሮ ሽሕና ካብ ዝዶ ናብዚ ኸይት ሜትሮ 2000 ሜትሮ ካብ መንግስቲ የድልየና ደረቕ ቱቦ ስለዚ ንመንግስትና ኣመስጊና ንልኡኻትና ዞባታትና ንእዞባናን ልኡኻትና ነመስግን
1: ስመጀ በሽር ስሌማን መሓመድ ኣማን ዓጀ ዓዳምሮ መምሕዳር ከባቢ ደርሰነይ ኣነ እልደዋሕ ከባቢ ደርሰነይ ይብሊ ዕና ዮም ኣምዕል ርያሕ ኣምዕልና ወፋርሓ ኣምዕልና ዲጋና ሸጋ ወኤሌትሪክና ኣታ አልሓምዱልላህ ግረብን ሓምድ ወሓምደ እግል ሕኩመትና ወሸሃዳና ሓምደ እምብልበስ ዮም ኣምዕል ምንቅያስ ወልዓል ፈርሰት ሕና ዮም ለረከብና ሓበን ዲብ ኩሉ ርኢት ይኮን ወሰምዓት በስ ፈርሃም ህልየና አልሓምዱልላህ ረብልዓለሚን ዝክሪ ሸሃዳ ወሓምደ ግረቢና ወሓምደ እግል ሕኩመትና ትግባእ ሕና ልልማዓትሊ እብኣ ጀኒትና እብኣ ንስና ኣይ ምስል ሕኩመትና እንደሳዴና ዮም ኣምዕል ዲብእሊ ፈራሕሊ ለኣዳም እንደ ጀማዓ ምንካሪ ይግባእ ምን ኣይ ደዋይሕ ለዞባታት እንደመፃ እግልእሊ ዝኣብፅሐና አልሓምዱልላህ ረብልዓለሚን ሽክሩ ግረቢ ትግባእ ወለ ዲጋል ዓባ ምን ኣይ ደዋይሕ እሊ ዓባ ዓብ ዲጋትሉ ማይሊ ወግላዓት ዲብ ኣይ ማይ ዓላኒ ብዙሕ ወኣዘ ከመል ሓዘዩ መደድ ከምዘልገቢእ ዲብ ረቢና እንደትወከልና አልሓምዱልላህ ኩሉ ለመሓዛት ማይ ከም ዘለዉ ሕዝ አልሓምዱልላህ ክዳም ህሊና ድ ዓምደ ግረቢ
2: እዛ ሕያል ፃዕርን ልዑል ወፍርን ዝተገብረላ ዲጋ ኣሕድርኒ ብሰንበት 31 ጉንባት 2026 ኣብ መሃዳሪ ዞባ ጋሽባርካ ዝርከቦም ሰበ ስልጣን መንግስትን ግንባርን ኣብ ሰረኽሉ ብኽብ ዝበለ ስነ ስርዓት ቦቅ ተመሪቓ።

0: ብድሕሪ እዚ ኣብቲ ሚኒስተር ዞባዊ ምምሕዳር ኣምባሳደር ዓብደላ ሙሳ ኣመሓዳሪ ዞባ ጋሽባርካ ኣብ ኣምባሳደር መሓመድ ዓሊ ሑሪ ከምኡ ከዓ ዕድመ ዝተገብረሎም ኣጋይሽን እኽለማ ሒዞም ዝመፁ ነበርቲ ጎደቦ ዓድታትን ኣብ ዝሰረሕብሉ ኣመሓዳሪ ምምሕዳር ከባቢ ደርሰነይ ኣቶ ዘርጋብር ተስፋይ ከም ዝስዕብ ክብል ናይ መኽፈቲ ቃል ኣስሚዑ
1: ምምራቕ ዴጋን ኤሌትሪክን እንኳ ኣብፅሓና እንኳ ኣብፅሓኩም ዮሃና ዮሃና ይብል ብምቕፃል ልዕሊ 20 ዓመት ክንፅበዮ ዝፀናሕና ዲጋ ምምሕዳር ከባቢ ደርሰናይ ኣብ 2020 ብመንግስቲ ክስራሕ ምስ ኣፍቀደ ህዝቢ ብጉልበቱን ገንዘቡን ገይሩ ማለት እዩ ኣብዚ 2020 ወርሒ 2 ዝጀመረ ድማ ብጠቕላላ ህዝቢ ከመስግኖ ጥራሕ እየ ተላብየ ዝሓልፎ ማለት እዩ ኣብ መወዳእታ ዝተሰሪሑ ዘሎ ዲጋ ምምሕዳር ከባቢ ደርሰናይ ትሕዝቶማዩ 201,000 ክኸውን ከሎ ብራኺኡ ድማ 14 ሜትር ቁመቱ 100 ሜትር ማለት እዩ ኮይኑ ነዚ ዲጋ እዚ ምምሕዳር ከባቢ ደርሰናይ ድበት መሊኡ ካብ ስራሕ ወፃኢ ከይከውን ከም ብልዮን ዓይንና ክንሕልዎን በዚ ጋጣሙ ለዋዮ መሓላልፍ ዝተረፈኒ ብዙሕ ነገር ክህሉ ይኽእል እዩ ኣቅድሜየለይ ዓወትና ሓፋሽ
0: ኣመሓዳሪ ንዞባሎ ጓዕን ሰባ ኣቶ ኣብርሃም ሓጎስ ኣብ ዘስምዖ ቃል ከዓ
2: ዝኸበርካ ሚኒስተር ዞባ ምምሕዳር ኣምባሳደር ዓብደላ ሙሳ ዝኸበርካ መሓዳሪ ዞባ ጋሻ

0: ባርካ ኣምባሳደር መሓሙድ ዓሊ ሕሩይ ዝኸበርካ ፀሓፊ ግንባር ጋሽ ባርካ ኣምባሳደር መሓሙድ ዓሊ ጃበራ ዝኸበርኩምን ዝኸበርክንን ህዝቢ ምምሕዳር ከባቢ ደርእሰናይ ሰብስልጣናት መንግስቲ ከምኡ ውን ኣዘዝቲ ሰራዊት እዚ ሎሚ ንዝንምርቆ ዘለና ዲጋ ሓያል ፃዕርን ብዝሓየለ መንፈስን ተጀመረ ኣብ መፈፀምታን በቂዑ እንሆ ድማ መመረቕቱ ምብፅሑ ምስ ፅምብል ቅንያት ናይ 24 ጉንበት ከምኡ ንኡስ ዘባና ወጊድ ንክሽቦ ዝዓወጀሉ ህመት ምምራቕና ድርብን ዝተደራረበን ኮይኑ ተረኺብሎ እንኳዕ ኣብዚ ኣብፅሓና ክብል ደሊ ዝኸበርኩም ዝኸበርክንን ዲጋ ክንሰርሕ ዲጋ ንልምዓት ኢልና ክንዛረብ ከለና ቀሊል ኣዛናይን ኮይኑ ይስምዓካ ኸውን ንምፍፃሙ ግን ዝሓቶ ጉልበት ዝሓቶ ወፃኢ ዝሃልኽ ጉልበት ዝወስዶ ግዜን ዝወስዶ ማተርያልን ብቐሊሉ ዝግመት ኣይኮነን። ነዚ ሃልኪ እዚ ብገንዘብ ወይ ድማ ካልእ መለክዒ እንተዘይተዓቀነ እቲ መስካሪ ኣብኡ ተሳተፈ ጥራሕ እዩ እቲ ቀንዲ መስካሪ። ልዕሊ ኩሉ ውዴታት ደርእሰናይ ዝገበሮ ተወፋይነት መስክሩለይ ዘድልዮ ቅድሚ ዓይንና ተሰሪሑ ዘሎ ሓወልቲ ዝምስክሮ ስለ ዝኾነ እንኳዕ ኣብፀሓክን እንኳዕ ድማ እዚ ሓወልቲ እዚ ብኣኽን ተነደቐብ። ነዚ ባጀት መንግስቲ እውን 9.3 ሚልዮን ዝሰላዓሉ ንብረት እዩ። ብዙሕ እምኒ ሕፃን ክንሪኦ ከለና ብተመሳሳሊ ተዓፃፀፈን ከም ዓይነት እውን ኣብ ቸሜንቶ ክንርኢ ከለና እውን እስካብ 5,500 ኩንታል ብመንግስቲ ተለገሰ እዩ። ብዓዲ ደረጃ ነዚ ንጥፈታት እዚ እውን ኣኻልውን ብዘይምንባሩ ዓዱን ካብ ዘለዎ ጸንቂቑ ኣኻኺቡ 2.5 ሚልዮን ናቕፋ እውን ዝተፈላለየ ንጥፈታት ወፃኢ ብምግባሩ እውን እዚ ሓያል ደገፍ ናይ ህዝቢ ምንባሩ እውን ክግለጽ ይከኣል። ብኣጠቓላሊ ዝወፀ 11.8 ከባቢ ነዛ ዲጋ እዚኣ ከም ባጀትን ከም ወፃእን ወፂኢ ተሰሪሐ። ስለዚ ዲጋ ሰሪሕና ክንዲዚ ወፃኢ ኢልካ ምፅብጻብ ዘይኮነ ዲጋ ምስራሕ ማሕበራዊ ለውጢ ንምምፃእ መቐይሮን ከባቢኻን ትልውጠሉ ልምዓታዊ መኸተ ተሰላሰለሉ ዳኣ እምበር ዲጋ ተሰሪሑ መኽዘን ማይ ክኸውን ኣይኮነን። ነዚ ተረዲእና ነፍርየሉ ክነልምዓሉ ጎኒ ጎኒ እዚ ድማ ውሕስነቱን ፅሩይ ማይ ንሰትየሉ ክንቋፃፀሮ ክንከታተሎ ንዕኡ ዝኸውን ምሕደራዊ ስነ ስርዓት እውን ስለ ዘድልዮ ነዚ ግቡእ ምክትታልን ቁፅፅርን የድሊ። ኣብ ደገን ኣብ ውሽጥን ትርከቡ ተወለድቲ ብሞራልን ብንብረትን ብገንዘብን ዝሓገዝኩም ክብሪ ይሰማዓኹም እንዳበልኩ ዲጋ ሰሪዕኻ ወዲእኻ ማለት እውን ኣይኮነን። እዚ መባእታ ስራሕ ስለ ዝኾነ ዝተርፈና ስራሕ ሓያልን ነዊሕን ምዃኑ ግምት እቲና ከምቲ ዲጋ ክንጅምሮ ተዓጠቕናሉ ነዚ ቕፅል ስራሕ እውን ተዓጢቕና ክንከይድ እንዳተላበኹ ነዚ ዲጋ እዚ ንምስራሕ ሞራልን ብዓቕምን ክኢላን ዘድሊ ጥረ ነገርን ዝተሓባበሩና ዞባ ጋሽ ባርካ ኣመሓዳሪ ዞባ ጋሽ ባርካ ሚኒስትር ሕርሻ ሚኒስተር ምስ ክኢላታቱ ብዝገበረልና ምትብባዕ ሙሉእ ብምሉእ ነመስግን። ዓወትን ሓፋሽ ይብል ዓወትን
1: ኣመሓዳሪ ዞባ ጋሽ ባርካ ኣምባሳደር ዓሊ ሕሩይ እውን ብወገኑ ከም ዝስዕብ ቃል ኣስሚዑ።
2: ዝኸበርካ ሚኒስተር ሚኒስትሪ ዞባዊ ምሕዳራት ኣምባሳደር ዓብደለ ሙሳ፣ ዝኸበርኩም ሓለፍቲ መንግስትን ግንባርን ሰራዊትን፣ ዝኸበርካ ኣመሓዳሪ ንኡስ ዞባ ለጓዓን ሰባ፣ ዝኸበርኩም መራሕቲ ሃይማኖትን ዓበይቲ ዓድን፣ ዝኸበርኩም ህዝቢ ምምሕዳር ከባቢ ደርስኒ ኣቐዲመ ዝናኣት ተበግሶ ወሲድኩም ዓቕምታትኩም ኣዋሂድኩም ብመንግስቲ ብዝተገብረልኩም ልዑል ወፃኢ ሎሚ ኣብ ፅባሕ መበል 35 ዓመት ናፅነትና ንምርቆ ዘለና ዲጋ ክተሃንፁ ምብቃዕኹም እንቋዕ ሓገሰኩም። ኣብዚ ናይ ምረቓ ሰነ ስርዓት ኣብ መንጎኹም ብምርካበይ ከዓ ልዑል ሓጎስ ስምዓኒ። ዝኸበርኩምን ዝኸበርክንን ዲጋ ከም ምህናፁ ምክንኻኑን መምሕዳሩን ስለ ዝኸብ

0: ብት እዚ ብልዑል ወፃኢ ናይ መንግስትን ጉልበት ህዝብን ተሃኒፁ ዘሎ ዲጋኹም ብጉጉይ ኣጠቓቕማ ከይብከል ብሳኣን ምክንኻን ብድበት ከይመልእ ንዝነዊሒ ግዜ ኣገልግሎት ምእንቲ ኩልኹም ምእንቲ ክህብ ኩልኹም ተጠቀምቲ ናይ ዲጋ ዝኹንኩም ህዝቢ ምሕዳር ከባቢ ደርሰናይ ብሓፈሻ ኣመሓደርትን ኣነባበርትን ኮሚቴ ማይ ዓድን ከዓ ብፍላይ ናይ ምክንኻኑን ምምሕዳሩን ሓላፍነት ኣለኩም። ቀጻልነቱን ፅሬቱን ንምውሓስ ከዓ ጉዳይ ኣጠቓቕምኡን ምሕደሩኡን ፍሉይ ቅልሓታ ሂብኩም ክትሕዝዎ ኣላቦ። ኣብ መወዳእታ በዚ ኣጋጣሚ ንኩሎም እዚ ዲጋ ክውን ክኸውን ብጉልበት ድንዋት እተሓጋገዙ ኣካላት መንግስቲ ብስሜን ብስም ዘበጋሽ በርካ እናመስገንኩ ከም ወትሩ ሓገዝኩም ኣይፈለየና እብል ብፍላይ ሚኒስትሪ ሕርሻ ማለት እዩ። ከምኡ ውን ምምሕዳር ንኡ ዘበሎ ጓዓን ሰባ ህዝቢ በብዓዱን ከባቢኡን ዓቕምታቱ ኣዋሂዱ ኣብ ምፍታሕ ማሕበራዊ ኣገልግሎታት ብሓፈሻ ኣብ ቀረብ ስተ ፅሩይ ማይ ዝርአ ሕፅረታት ምፍታሕ ብፍላይ ዘካይዶ ዘለዉ ፃዕርታት ዝገብሮ ዘሎ ምትብዕን ተበግሶታትን ክቕፅሎ እናተላበኹ ዞባ ከብኡ ዝሕተት ምትሕጋዝ ዝገብር ምዃኑ ኣረጋግፅ። ዓወት ሓፋሽ ዘለኣልማዊ ዝኽነ ሰማእታትና ዲጋታትና እኹይ ማይ ድሕጥላት ይግበረና ይቐንየሊ።
1: ኣብ መወዳእታ ኸዓ ሚኒስተር ሚኒስትሪ ሕርሻ ኣቶ ኣረፋይነ በርሀ ወኪሉ ሓላፊ ምምሕዳርን ፋይናንስን ሚኒስትሪ ሕርሻ ኣቶ እፍሬም ክፍሉ ከም ስዕብ ክብል ቃል ኣስሚዑ
2: እቲ ዘረባ ከምዚ ቅድመይ ብፅዕተይ ክዛረብዎ ፀንሑ ንዑ ንምድጋም ተዘይ ኮይኑ ንሕና ዝገበርናዮ ከቢድ ነገር ኣይኮነን። ስራሕና እዩ ከዓ ዓላማና ከዓ እዩ ኣብ ዴጋ ደርሰኒ ጥራይ ዘይኮነ ኣብ ሙሉእ ሃገር ሚኒስትሪ ሕርሻ ሕጂ ዝገብሮ ዘሎ እንታይ እዚ ምዕቃብ ሓመድን ማይን ኣብ ኩሉ ከባቢታት ንምርግጋፅ ነካይዶ ዘለና ሓደ ካብኡ እዚ ናይ ኣብ ደርሰነይ ተገይሩ ዘሎ እዩ። እዚ ከዓ ከምዚ ቅድመይ ኣቶ ኣብርሃም ክብሎ ዝፀንሐ ማይ ሂወት ምዃኑ ማይ ትንፋስ ምዃኑ ኩሉና ንርዶ ኢና ኩሉና ከዓ ንፈልጦ ኢና። ሓንቲ ክላቦዋ ዝደሊ እንታይ እያ ከመይ ጌርና ንዕቁቦ ምሕደራ ከምዚ ድበሎ ምሕደራ የድልዮ ንልምዓት ከዓ ክንጥቀመሉ ግባእ ኣብ ርእሲ ንጥሪትን ንወዲ ሰብን ማለት እዩ። እንታይ ግን ክብል ደሊ እዚ ዲጋ እዚ ኣኻሊ ኣይኮነን ካልእ ሚኒስትሪ ሕርሻ ኣብ ነፍሶ ከፍ ዓዲ ኣብ ነፍሶ ከፍ ዓዲ ደለና መደብ ዲጋ ከምዚ ክንሰርሕ ሙሉእ ምተባዕ ክንገብር ሙሉእ ደገፍ ክንገብር ድልዋት ምዃና እዚኣ ክረጋገፀልኩም ፈቱ ዓወትን ሓፋሽ።
1: ብድሕሪ እዚ ልዑል ኣበርክቶን ዝገበሩ ትካላት መንግስትን ውልቀ ሰባትን ምስክር ወረቐት

0: ኣብቲ ኣጋጣሚ ንድምቀት ናይቲ ጽምብል ዝተፈላለየ ደርፍታትን ግጥምታትን ቀሪቡ ነይሩ።
1: ደርሰነይ ኣብ ትስፉ መጻኢ ኣብ ጭቡጥ ዕድላት ልቡ ጠሚሩ ብፈት ለሓድነት ማህፂ መለለይኡ ወረጃ ህዝቢ ብማእቶት ወፈራ ወገኑ ዝኣሊ ህዝብናይ ደርሰነይ ኣብነት ዓዲ ደርሰነይ ዜማ ጽንዓት ደርሰነይ ኃይሊ ልምዓት ኣይሙ ዝጸግእ ግራወቱ ካብ ጥንቲ ዝሓዘ ዓሰርተ ራያታቱ ኣይሙ ዝጸግእ ግራወቱ ካብ ጥንቲ ዝሓዘ ዓሰርተ ራያታቱ

0: ስመይ ቀላት ባህል ብገብረ ማርያም ዓደይ ደርሰነይ እዩ ኣብ ተወሊዶ ዓብዪ ክሳብ ሕጂ ኣለኹ። ሕጂ ንሕና ነዚ ዕለዚ ክንገልፅ ከለና ውፅኢት ፃዕርና እዩ ፍረፃማና እዩ ናይዚ ህዝቢ ፍረፃማ እዩ። ቁርባኡ ግን ኣይተብለልና ንሕና ትንትን ከነብለልካ እዛ ዓዲ እዚ ካብ በዓል 83 ሒዙ ብማይ ዝተሸገረ ዓዲ ኩሉ ውድብ ዝፈልጦ እዩ ነይሩ። ከቢድ ናይ ጭንቂ ናይ ማይ መገዲ ሰዓት ንፈረቐን ኣዴታት ዕትሮ ተሸኪመን ካብዚ ን4 ሰባ ምስዓት ተከለዛ ንድደኦ በዚ ለካ 4 ሰባ ንደቁ ዘሩ ዝበሃል ጎደበና በዚ ንቡርዕና በክሸምኖ ዝበሃል ጎ ኣብኡ ከይዲ ዝሰቲ ነይሩ ሰብ ጥሪቱ ንማዩን ንኣጎረርኡን ካብኡ ከይዱ የምፅእኒ ይሰቲ እዩ ነይሩ። እዚ ክብለካ ከለኹነ እዚ ዲጋ እዚ ኣዝዩ ንሕና ክንፅብዮ ዝፀናሕና ኣዝና ንሕጎስ ምስኡ ውን ምስ ኤሌትሪክ ዳርጋ ናይ 20 ገለን ዝዓመት ዝገበረ እዚ ህዝቢ ሰልዲ ደዋፀሉ ክዘራረበሉ ዝፀንሐ ውን ብጣዕሚ ምስኡ ገጢሙ ኣብዚ ዓድናን መብራህቲ ንክንረክብ ዲጋና ንክነመርቕ ከለና ብስም ዚ ህዝቢ ደርሰናይ ዝስማዓና ሓጎስ ሙሉእ እዩ። ተሪፍና ዘሎ ናይ ልምዓት መደባት ውን ንኩሉ ተወላዲ ናይዚ ዓዲ ብደገኹን ኣብዚ ዓዲ ዘሎ ንሕና ብሓያል ክሰርሕ ተሪፍና ዘሎ ንክንምልእ እውን ኣዝና ሰብ ሙሉእ ተስፋኢና ስሙራት ኢና ውን ዞም ዓዲ ላዕላይና ታሕታይና ደገ ዘሎ ብዚ ውሽጢ ዓዲ ዘሎ ውህዳት ኢና ንሕና ውን ንመንግስትናን ንመሓደርትናን ንኩሉ ውን ኣዝዮም ኣብዚ ንፃዓር ውን ንመስግኖም ኢና።
1: ኣነ ሽመ ተክሪዝ ተብርሃ ባይሩ ይበሃል ተወላዲ ናይዞም ምሕዳር ከባቢ ደርሰነ እየ። ሎሚ ድስምዓኒ ሓጎስ ኣ ናይ ብሓቂ ዓብዪ ሓጎስ እዩ ማለት እዩ። ምክንያቱ ዚ ስራሕ እዚ እዚ ብፀይ ኣቶ ዘርጋብሪ ተስፋይ ኣካያዲ ማሓዳር ስራሕ ኮይነ ካብ 218 ክሳብ 223 ሰሪሐን ኣስሪሐን ማለት እዩ። ሎሚ እጂ ዝስምዓኒ ሓጎስ ምዝ ናይ ኤሌትሪክ ናይ ነዊሕ እዋን ከይሰለጠና ዝነበረ ናይ ድጋና እውን ተዛዚሙ ኣብዚ ድርብ ሓጎስ ክብሎ ክእል በዚ ኣጋጣሚ ኣብ ውሽጢ ናብ ደገን ዘሎ ህዝቢ ደርሰነይ ምስ ኩሎም ምሕዳር ንእዘባ ስታፋት ኩሎም ኣብዚ ጉዳይ ዝዓብ ፃዕሪ ስለ ዘካያዱ ሎሚ ድርብ ሓጎስ የዋህና ክብል ፈቱነ ናይ ብሓቂ
2: እዚ ማይ እዚ እንታይ ይኮኾነኩም ማይ ተኣኪቡስ እንታይ ይኸ እንታይ ፀገሚ ነይሩ እንታይ ራዋ ምፅሕድ
1: ወ ማይ ማይ ፀገምትሉ ኩሉ ነገር የለን ብደይ ማይ ክትነብር ኣይትኽእል ማይ እንተሊ ግን ኩሉ ነገር ይርህወካ ማለት እዩ ጌራ እውን ይዓበ ማይ ኣብዚ ቅድሚ ናፅነት ዝነበረ ማይ ነበረና ናብ 80 ሒሽካ ካብ ናፅነት ንሕሪት ግን ዝኩሉ ከባቢ ማይ ኩዕናይ ዝርባ በሎ ህዝቢ ምፅዓደ ኣንፍ ናይ ማይ ተረኪቡ ፅቡቅ ምስ ተበገስና ሕጂ እውን ማይ ተተባሃሉሉ ማይ እተተባሃሉሉ ጀርጅን ትገብር ዝደልዩ ኣራንሺ ተፍሪ በናና ተፍሪ ኩሉ ፍርያት ተረኪቡ ሕርሻኻ እንተ ዓብዩ ጥሪት ተሰስን ተስብሕ በዚ ኩሉ ነገር ማይ እንትሕርሃልዩ ሙሉእ ዓወት ኣሎ እንጌራካ ይዓቢ እንጌራካ ይዓቢ ብዓባ ብሓፂሩ እዚ ማይ እዚ ማይ እንተረኪብና ዝኣሞ ሰብ ዝጠሚ ክርከብ ንቲ ድሓምቕ ሓምሊ ሕጂ ካኣቱ ዝነፍዐ ኣራንሺ ክፍሪ ማለት እዩ።
3: ኣነ ኣደም ዑስማን ይበሃል ተወላዲ ወዲ ዓዲ እምሪ እየ ካብ ቁርደት እየ ነብር ካብ ቁርደት እየ መፅ እየ እዚ ዕድመ እዚ ምስ መፀና ሎም ዘይኮነ ዋላ እቲ ዕድመ እዚ ናይ ዚሲ ስራሕ ኣሎ ምስለና ጥራይ ተሓጓስና ስጋ ሕጂ ስርንቕ በጨቕ ይብለና ነይሩ ሕጂ ካ ዕሪ ወፅኡ ስለምንታይ እዚ ቦታ እዚ ብፀላኢ ሕምቡቡ ሽቡ እንዳለ ሰብ ኣብ ኣኼባ ንባዕልና ብዚና ንውዕል ነርና ባዓ ብፀላኢ ሕምቡቡ ሽቡቡ እናተባህለ ባይቶና ከይተወድእ ንሃድም ነርና ከብዚ እሞ ሎሚ እዚ ኩሉ ጭንቂ ሓሊፉ እዚ ኩሉ ሽግር ሓሊፉ ብቕኒት ኹን ብሰራዊት ብዝኾነ ዝነበረ ጭንቂ ሓሊፉ ኣብዚ ንምርኣይና ብሓቂ ሰብ ፀጋይና ኢና ንብል ስለምንታይ ሎሚ እዚ ባስታ ዝምስ ርአና ብሓቂ እዚ ከዛን ዝምስ ርአና ብጣዕሚ ሓጎስ ወሰን ይብሉና ተሓጎስና ሓደ እዚ ጭንቂ ዘሕሊፍና እሞ እዚ ተዓብ ዝሓሊፉ መንግስትና ናፅነትና ረኺብና መንግስትና ድሌትና ተገይሩ እዚ ረህዋ እዚ ክንርኢ ከለና ብጣዕሚ ሕጉሳ ስለምንታይ ኣነ እጂ ዓዳ ኦምሪ እየ ሰማዕኒ ኣለኻ ካብዚ ርባ እዚ 4 ሰባ ሰቱ ነይሩ ሰብ ማይ ማይ ስ እዩ ንቕፅ ኢሉ መሬት 4 ሰባ ካብኡ

0: ክልተ ነይሩ። ሎሚ ግን ኣብ ማእከል ገዛ እሞ መኪና ፅርግያና ፅሩብ ማይና ቅርሩብ ሕጂ ከኣለ ይቺ መፅእና መፈፀምቱ ርአና ብጣዕሚ እንታይ ሞ ሓጎስናስ ወሰን የብሉ።
1: ሽመይ ስዕዲ ብርሃን ዓዲ ማይ ደረሰ መምሕዳር ደርሰኒ ወዝሊጋ እዚ ልክ እንታይ ሞ ክገልፆ ኸማ ናይ ክእኒ ናይ ሎም መዓልቲ ተሓጓስ ኣብዚ 6 ዓመት ኣላ መንግስትና መምሕዳር ሒዝና ሕፃኖ ጓር ንፀንሕ በዚ ቅጫን ንፀብሕን ሒዝና ንደቅና ንሕዋትና ሓጎስ የብሉን ወሰነይ። ሕጂ ከዓ ሓምልና ኣራንሽና ኮመደሬና ኩሉ ሕርሻናስ ካብ ዕዳጋ ዘይኮነስ ካብ ዝሃብትና ኣነ ሓጎስ የብሉን ወሰነይ። ኩሉ ዝህዝቢ እዚ ከዓ ኣብዚ ዘይወፈረ ሰብ ሰብኣይና ሰበይትና ክንሰርሖ ከለና ሽዑ ፃዕፃዕ ድብለና ነይሩ ሎም መዓልቲ ግን ወላ ሓንቲ መዓልቲ ዝወፈርና ኮይኑ ይስምዓናን እዩ ብዙሕ ኢና ተሓጒስና። ሕጂ ንሕና ከዓ እንዳ 20 ሰራዊት 29 መፅና ነይሮም እንዳ 50 መፂኦምና ብዙሕ እዩ ክሳይና ካብዚ ን4 ሰባ ማይ ንወርድ ነርና ካብ 4 ሰባ ወሪድና ሕጂ ካዚ ኩሉ ሃብቲ መፂእና ካብ ጀርጅና ሕጂ ውን በዚ ጌርና ብሶላር ጌርና ኣብ ገዛውትና ቡንባ ካኣትወና ሰብ ተስፋይና ንመን ሒዝና ንመንግስትናን መምሕዳርናን ኣነ ብዙሕ ተሓጒሰሎም መዓልቲ ክገልፆ ከማ ናይ ክእል።
2: ኣነ ሚክኤል ተዛረ ይበሃል። ኣደይ ደርሰነይ ኣብ ንኡስ ሎጋዓን ሰባ ዝርከብ ኮይኑ ነባር ኣስመራ ኮይነ ዓደይ ኣብዚ ማለት እዩ። እዚ ዲጋ እዚ መቸም ከም ዝፍለጥ ኣዴታትና ዝዝረብ ኮ ተዛሪቡ እ ሓቂ ዘረቡ ማዓልቲ ተዛረብሉ ውዒሎም ሕጂ ግን ይረኣየካ እዩ። ኣነ ነዊሕ ግዜ ተመላለሰ ኣብ ግዜ ቆልዓይ ኣዴታትና ኣብ ሕቆአን ተሸኪመን ቆልዓ ተሰኪመን ማይ ክወርዳ በቲ ሓደ ኢደን ቆልዓ ሒዘ በቲ ሓደ ኣብ ሕቆአን ተሰኪመን ክመፃ ከልዋ ይረኣየካ እዩ። ካብ ርሑቅ ብጣዕሚ ርሑቅ ብጣዕሚ ሸጋሪ ኣሸጋሪ ዝኾነ ሕጂ ግን ሳላ መንግስትና ሳላ ፅቡቅ ግዜ ሳላ ህዝቢ ከዓ ህዝቢ ዓቲቡ ሳላ ዝሓዞ ህዝቢ ጉልበቱን ግዚኡን ገንዘቡን ወፊኡ መዓረ 2.5 ሚልዮን ብካሽ ኣውፂ ማለት እዩ። ካብ 6 ዓመት እዚ ዲጋ ተሰሪሑ ሕጂ እዚ ርሂቦ ኣሎ ነዚ ህዝቢ ዝስተማይ ርሂቦ ኣሎ ዓሳታት እውን ይፈሪ ኣለው። ብዙሕ ለውጡ እውን ኣብዚ ከባቢ ማለት ከም ጀራዲን ኮይኑ ማይ ሲ ማይ ዲጋ ተሰሪሑ ማለት ተኸዚኑ ማለት ትርጉም የብሉን። ማይ ብገባብ ክትጥቀመሉ ክትክእል ኣለካ። ማይ ተጠቂምካ ኣብ ጎኑ ጀራዲን ጌርካ ስጋዕ ናይ ከተማ ኣስመራ ከይዱ ናይ ዋጋ ምርግጋእ ዝገብረሉ ኣዋህ ፍጠሪ ማለት እዩ። ጎኑ ከዓ እቲ ህዝቢ መነባብሩ ማሐሽ ማለት እዩ። ኣብ ርእሲኡ ከዓ ፅምብል በዓል እዩ እዚ ምክንያቱ ኤሌክትሪክ ነዊሕ እዋን ካብ ጎረባብትና ቁሩብ ተይድሕርና ፀኒሕና ብገለገለ ፀገማት ሕጂ ግን ማዕረ ሰብና ኮይኑ ኣሎ ህዝቢ ዓድና ብጣዕሚ ርህቦ ኣብ መስርሒ ዘሎ እዚ ድርብ ዓወት እዩ መቸም ናይ ብሓቂ ናይ ሎም መዓልቲ ፍሉይ መዓልቲ ፍሉይ ባህታ እዩ ዝፈጥረልና።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ

ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነይ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይርሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለወሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረኣየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን ማራቶን ኣስመራ 7 ሰነ

0: በዓልና ፅነትና ንኽብር ኣለና። ክቡራትን ክቡራንን ተኸታተልትና ከምቲ ኣብ ዝተፈላለየ መዓልትታት ክትከታተልዎ ዝቐነኹም ፍሉይ ሞደ ሙዚቃ ንሎም እውን ከምዚ ትዕዘቡና ዘለኹም ኣብ ጎደና ሓርነት ብምዃነ ናይ ሎሚ ደርፍታትና ናብኹም ከነቕርብ ኢና። ናይ ሎሚ ፍልይ ዘብሎ ንኩሉ ተኸታታሊ መደብና ሱታፌ ብምግባር ማለት እዩ። ኣብ ጎደና ሓርነት ናይ ውሃና መልእኽቲ ከነካይድ ኢና። ደጊምና ንመላ ህዝቢ ኤርትራ ኣብ ውሽጢ ሃገር ንወፃእ ዝርከብ እንቋዕ ናብ መበል 35 ዓመት ፅምብልና ፅነት ሃገርና ብሰላም ኣብፅሓና ርሑስ በዓል ክንብል ንፈቱ። መደባትና ድማ ምሳና ሓቢርኩም ክትከታትልዎም ብክብሪ ንዕደም።
1: ደለ ዝበልየኩም ቀድሪ ሰላምትና ትብፅሓኩም መተቕብለትና ከም መግሉ ታብዖ ለፀናሕኩም መናስበት 35 ሰነት ዒድ ሕርትና ፍንቱይ በርናምጃት ኣስክምቶ እንቀድም ላዓልና ዮማናዩ ኣተላላይ ግልግበአቱ ምን መዲነት ኣስመራ ፍንቱ የ ብሻርዕ ሕርት እንደገብአና ከም መግሉ ትርእልኩም ሻርዕ ሕርት እንደ ሰራጋው እንደገረማቱ ንርእልሌና መናሰበት 35 ሰነት ዒድ ሕርትና ድማ ንግልኩሉ ሸዓብ ንዒድ በኪቶ ስዒድ ዲብ እምብል ዮማ ምስል ገለ ሙሽተሪከት ዲብ ሻርዕ ለረከብናዎም ባለቱ ምስል ዕያሎም ግልዛወሮ ለመፀው ገለገለ ናይ ታህኒኣት ኣው ልእኮታት ኣሰናይናዮም ግንቐድምቱ ድማ ንዒድ በኪቶ ስዒድ ዲብ እምብል በርናምጃትና ንእስተብደለየና።
2: مشاهدينا الكرام احييكم من شارع الحريه بمناسبه ذكرى ال 35 لعيد الاستغلال تحت شعار صمودنا ضماننا تحت سماء اسمراء المنوره بانوار الشارع بانوار الحريه. احب اهني الشعب الاريتري الموجود في الداخل والخارج وقوات دفاعنا الباسله بمناسبه الذكرى ال 35 لعيد الاستغلال لعيد الحريه. طبعا ده برنامجنا متواصل بعد الحلقات الفاتت متواصلين معاكم زي ما قلنا.

ኣነ ብኸይ ትሳሌሕ ሓሳብ እየ ዝበሃል ኣብ ፕሮግራም ብዳዊት ሓላፊ ኮይኑ ኣብዚ ሬድዮ ሰርሕ ክፍሊ ሬድዮ ኣብቲ ናይ ሕቱኸ እንተተመሊስና ኣብ ብዛዕባ ናይ ኣብ ሜዳ ዝነበረ ደርፍታት እንተተመሊስና እዋን ሽዑ እዋን ካሊእ እዋን እዩ ነይሩ ኣብዚ እዋን እዩ ሕጂ ዘለና ፅነት ዝፈረየን ኣብቲ እዋን ፍረየ ዝነበረ ደርፍታት

0: ኣብ ዓብዪ መሸመት ድና ነይርዎ ነሰብ ዘበራብር ኣብ ህዝቢ ድዩ ኣብ ተጋደልቲ ድዩ ብዙሕ ምሽሚ ዘምፅእ ነይሩ። ሕጂ ደርፊ ክትሰሚዕ ከለኻ ናይተን ናይ ሜዳ ኣብዚ እዋን እዚ እውን እተን ደርፊ ኣሓሳሳን እየን ዘሎ፣ ዝሓየለ ደርፍታት እየን ዘሎ። ኣብ እዋን ገዝሊ ዝነበረ ደርፍታት ኣብዩ ድና ነይርዎ ንሕጂ መግለፂ ከመን ኣይረክበላን እየ ሕጂ ከምዚ ኢለን ክገልፀለን ከመን ኣይክእላን እየ ሽዑ ዝነበራ ደርፍቲ ዝነበራ ኩሎም ሕጂ ኣብነት ብዳዊት ክገልፃ እንተደልየ እውን ናብተን ናይ ብዳዊት እንተመፂና ተወዶር ቤብ ሰውራት ዶር ትካፋ ዶር ኢብሪን እውን ዶር ኢብሪን ሰውራቲ ብፈናን ትካፋ ቲምሰዊሳ እያ እውን የተሰጂ ንሆካ ዳሊ ብሻረክቲ የታይዋ ውዶር እውን ኢብሪን ኣነ ንዴታ ኣሽርሐኒ የምከን ምህና ንጣምሳ ኣገርቲ ጠምሲ ከፈምያ ንሕን ትከፋ ውዶር ቤ ከፈሚ ትከፋ ንሸብሆ ዶር እውን ኢብሪና ውዶር ቤና ንዴታ ግ ኣነ ሽዑ ንእሽተይ ነይረ ግን ኣብተን መጀመርያ ኣብ ሰውራት ሰምዐን ዝነበረ ናይ ብዳዊት እየ ሰምዐ ነይረ ነተን ናይ ብዳዊት መሓመድ እስማን ነይሩ ደራፋይ ድምፃዊ መሓመድ እስማን ነይሩ እተን ደርፊ ናይ ብዳዊት ብሓቂ ብዳዊት ኣምሲሉ እዩ ዝደርፍ ነይሩ እተን ቃላት ልክዕ እንተዘይረኪብዎ እውን እተን ብዳዊት ልክዕ ብዳዊት ኣምሲሉ ይደርፍ ነይሩ። ሓመድ እስማን ሳሳኣይ ነይሩ፣ ደራፋይ ነይሩ፣ ዜማዊ ነይሩ ብሓቂ ሓመድ እስማን ነይሩ። ድሕሪኡ ኣድም ይመፅ እዩ ወኣድም ሓምድ። ኣድም ሓምድ እውን እትነበረ ደርፍታት ተጎርባ ትብል ነራ ገለ ደርፍታት ነይረን። ኣድም ከም ብዳዊት ይመፅ እዩ። ኣብ ድሕሪኡ ግን ኣብ 88 ጀሚርካ ነድሓር ብዙሕ ደርፍቲ ኣብ ሰውራ መፅያ ናብ ዳዊት ሕጂ ወዲ ርፍ መፅኡ 88 ነድሓር ቲታ ነይሩ ኣስማን ሽሙ ነይሩ ሓደ ና 52 ዝነበረ ወላ ኣብ ኣነ ሓለዋ ሰውራ ነይረ መጀመርያ እተን ሓለዋ ሰውራ ዝነበርኩ እዋን ከዓ ሓሰን ሽሙ ነይሩ ሓሰን ኣብደላ ዝበሃል ወዲ ኣብደላ ዝብ ነይሮም ብዙሓት ነይሮም። ሕጂ ሽዑ ዝነበረ እንደ ምንስእነት ድዩ ኣብ ናይ ሰውራ ዝነበረ እዋን ግዜ ካሊእ እዋን እዩ ነይሩ። ብሓቂ እተን ደርፍታት ስምዒት እየን ዝፈጥራ ነይሩ። ሎሚ እንዲ እተን ደርፍታት ሎሚ ዝፈርያ ዘላ እቶም ደረፍቲ ቁሩብ ከይናቕፉኒ እምበር ሸቐጥ ኮይኑ ይስምዓኒ እተን ደርፍታት ኣብ ዝመፅእ ዘሎ ደርፍታት ኮይኑ ኣይስምዓኒ እኒ ኸማ ቁሩብ እንታይ ይገብር እቲ ሰብ ናብታ ግዜ ቁሩብ ኣመሳሲሉ ክኸይድ ይደሊ እምበር ነተን ደርፍታት ብሓቂ ሽዑ እዋና ዝነበረ ደርፍታት ኮፍ ኢሎም ብሓባር ዝሰርሑ ስለ ዝነበረ ሙዚቃ ይኹን እተን ደርፊ ኹን ብሓቂ ደርፍታት እየን ነይረን። ሎሚ ግን እንደ ቁዱር ቤብ ትብዳቤቲ እውን ዶር ኢብሪን ምከን ሰውራቲ ብከፈሚን ትከፋ ሰውራቲ ብስርኦ ናይ ደባ ከፋማት ቢካይነት ተናቲ ሰውራቲ ብከፋት ቲምሰወሳ እያ ክናውቅ ተከፋት ቲምሰወ የታው ፈናኒ ወርሕቲ የታወ እውን ምሂና ኢብሪን ፈናን ኦክና እምበሩ ምሂና እውን ምሂና ንሽበብ ፈናን ንህርቦ የታይ ንሚር የታይ ወርሕኝ የታይ ወኡዶር ቤ በረሻጋሚነ በሻጋ የምከን ኣወሊ ኣዳኣዳተ ትከፈት ሽእያተ ወመቸም ኢድ ኣዳተ ያካብ ይክቲነ ከን በራእብየ ሁ ይሽውን የትሃላን ትፍሩሲ ኣይተቲፊት ወኡዳይ ኣረዳያዳ ጠፍሲነ የታ ሸጋሚን ሸግ ይክትየት ተናቲ ተብዳውየ ኡዶር ቤ ብፈናን ሰውራቲ ብከፍያን ዶር ኢብሪን እንድየት ሃግድረን ሓንቲ ዘርፊ ናይ ጃሃሊማ ትብል ናይ ወድርፍ ኣላ ቁርብ ተሰማዐነት ዘለዎ ፅቡቅ ምሽሙ ኣብ ቦሎኛ ደሪፉ ነይሩ። ኣብ ድሕሪኡ ወላ ኣብ ግንባራት እውን ደርፍ ነይሩ። እዚኣ ነራ ናይ ኣብ ቪድዮ ላይ ምስለኒ ንናይ ኣድም ከኣለ ተጎርባ ትብል እንቲ ናይ ኣድም ሓምድ እቴን ኣነ ሕጂ መራ ዝስማዓኒ ናይ ወላ ናይ ሓመድ እስማን እውን ደርፍታት እውን ናይ ብዳዊት የምስላ ፅቡቅ እቴን እዚአን ደርፍታት ዜማ ፅቡቅ እዩ። ጠይፊ ብውጅል ድያዳት ውጅል ሱር ሃሰሚያ ታሪክ ሃሳብ ኣዳት ሃሳብ ኦዶርቤ ቢፍንቲ ኣዳ ዶር ኢብሪና ምከን ሰውራቲ ብከፈሚያ ንትከፋ ዶር ኢብሪና እምሰ ኤፊ ባሪ ኡዶር ዶር ከትየት ትናቲ እቲ ራሶን ብንኩድሻየት ሃይወት ኣዳትን ብንኩድሻየት ሃ ድያዳት ኣርዕጅሉን ኣር ድያዳት ተራሶን እሽእየ ኣፍስና የትሃይወ ንሶኪን የትሃይወ ዶር ሃዋና የትሃይ ንበራ እንትኩና ምሂናኦም ብድባድን የትሃይ ሸጋምያ ንህን ሃላን ኦዶር ባትሂ ባሸቢብኣከ ታሪክ ወትራስ ወትፍሩስያ ወታሰምታ ድያዳት ኣሽርህተነ ኣስነቲ ይቀኒልና ይብሎ
1: ኣኒልና ባኸይ ትኩስ በዓል
0: ኣሚን ኣሚን።

0: መበል 35 በዓልና ፅነት ኣብቃዓልና ሙሉእ ሽም ክኽተላሊና ከመይ መፅኺ?
1: ሙሉእ ሽመይ ሃሬና ፅጋ ይበሃል። ዝመፃ ሎ ኣብ ኣዲስ ኣበባ ሃዋው ናይ 24 ጉበትካ ብጣዕሚ ደስ ዝብል ብጣዕሚ ሰላም ክብሎም ዘለኒ ኩሎም ህዝቢ ኤርትራ ኣብ ውሽጢና ኣብ ደገን ዝርከቡ ኣብ ኣዲስ ኣበባም ዝርከቡ የውሃና ክብሪ ደሊ ነዚ ሃዋው መፂኹም ተኻፈልትና ትኮኑ ካብ ኩሉ ዘለኹም ምኳኒ ደስ ብለኒ ማለት እዩ። ብጣዕሚ ደስ ዝብል ብጣዕሚ ናይ መወዳእታ ደስ ዝብል ምስ ደቂ ብጣዕሚ ደስ ኢሉኒ ንኩሎም ተኻፈልትና ክኾኑ ከዓ ያድሞም ማለት እዩ።
2: ካብ ኣዲስ ኣበባ
0: ኣራይ ሰላም ከተብለ ብምክንያት በዓልና
2: ንኤርትራ
0: መሓዝትኪ
3: ሴሚ ስያስ ዝበሃል ኣነ ተቐማጢ ስመረ ምኾነይ በዚ ናይ የዋና ነገር ዓፅነት ማራይ ተሓጒሶ ዘለኹ ንኩሉ ህዝቢ ኤርትራ ንኩሉ ነገር የውሃና እብል ዘሓለፍነት እቲ ናይ ወለዶ ናይ ኣቦታትና ልክዕ ና ክንስከሞ ከምኡ ከዓ እዳበ እንዳዓበየ ኣብዛ ዓበየ ደረጃ ዓወት ክንበፅሕ ንደሊንሕና
0: ፅቡቅ ዮሃና ክትብል
3: ሙሉእ ህዝቢ ኤርትራ ኣብ ውሽጥና ኣብ ደገን ዘሎ ብዝያዳ ከዓ ንሓይሊ ምክልኻል
0: ይቀኒየለይ ሙሉእ ሽም ክተላሊኒ
4: ሽመይ ሉልያ ጣዕሚ ይበሃል። ካብ ማእከል ኣስመራ ከ መፅሕ ሃዋው በዓልና ፅነት ብጣዕሚ ፅቡቅ ብጣዕሚ እዮ ካብቲ ዝነበሮ ስሎሚ ፍሉ ይወል ኣሎ ብጣዕሚ ፅቡቅ ዮሃና ንምክልኻል ሓልታት ዮሃና ክብል ደሊ ሙሉእ ኤርትራ ኣብ ደገ ዝርከቡ ኣሕዋተይ ዮሃና ክብሎም ደሊ ንኩሉ ፋሚሊ ዮሃና 5 ዓመት ዮሃና
0: ኣራይ ኣነ እውን ብጣዕሚ እየ ዘመስግነኩም ንኩላትኩም ከዓ ርሑስ በዓል እብል ይኣኒየለይ

0: ኣብ ድግማ ንግል ከሎ ገቢል ኤርትራያት ቀበት ዓድዎ ካርጅ ላለ ትረከበ ሰናይ ድብለ ቃልት መናሰበት ኣብፅሐና ፍንቱየ ትለጥፈናተ ሕዱድ እንደገበው ብልእለ ወጠን ላሉ ወምዕል ግል ዓማረ ውዲብ ዓቂበ ፍሩራን ብለው ኣንፋር ቅዋት ድፋዕነየ እህቶማ ኣሰናይ ኣብፅሐኩም ግል እበል እፈተ ብለ መናሰበት 35 ሰነት ዒድ ሕርያት ናባሃለቱ በርዶ ኣዜማ ዲበ መዲነት ኣስመራ ወዲብ ኣግዳ ሻር ሕርያት ለንትረከብ በርናምጃትና ዝተላለለ ግልተታብዑነ ሰኤትና ዓባይታ
1: ደጊምና ተመሊስና ኣለና። ክቡራትን ክቡራንን ተኸታተልትና ብምክንያት ፅምብል መበል 35 ዓመት ናፅነት ሃገርና እነርቦ ዘለና ሃገራዊ ንደርታትና ከመይ ትከታተልዎ ኣለኹም ንዓኹም ዝበቅዕ ክህሉ ተስፋና ሙሉኡ። ደጊምና ንመላ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃእን ዝርከብ ምስ ክቡር ሓይልታት ምክልኻል እንቋዕ ናብዚ በዓል እዚ ብሰላም ኣብፅሓና ክንብል ንፈቱ። ናፅነት ንገሌና ምዕባይና፣ ንገሌና መሰተና፣ ንገሌና ድማ ምንኣስናያ እንተኾነ ግን ኣብዚ ወርሒ እዚ በቲ ኣብ ዝተፈላለየ እዋን ዝመሓላለፈልና ታሪክ ኣብ ሓደ ተጠሚርና ኢና ንክቡር በዓል ናፅነት ሃገርና ብኩሉ ሸነኻቱ እነንፀባርቆን እነኽብሮም። ደጊምና ርሑስ በዓል ንብል ካብዚ ብምቕፃል እውን ዘለዋና ደርፍታት ናብኹም ከነቕርብ ኢና። ኣብ መንጎ መንጎ እውን ናይ ውሃና መልእኽቲ ክህልወና እዩ። ደጊምና ርሑስ በዓል
2: عزيزي المشاهدين متواصلين معاكم في الحلقة المسائية الخاصة بمناسبة ذكرى 35 لعيد الاستقلال، وطبعا كنا أغنية وطنية جميلة جدا رجعنا لكم منها. أحب أعيد وأهني وأكرر الشعب الإيرتري الموجود في الداخل والخارج بمناسبة عيد الاستقلال المجيد وقوات دفاعنا الباسلة، أحييهم بالمناسبة دي. طبعا احنا من داخل شارع الحرية حيكون عندنا إهداءات بمناسبة الذكرى 35 لعيد الاستقلال المجيد. إن شاء الله أتمنى لكم مشاهدة ممتعة.

0: ዓዘብቲ ዮሃና ትብለና ምክንያት በዓልና ፅነት ረኺብና ኣለና ማሻላ ንሳን ደቃ ትዛወረላ ኣብዚ ጎደና ሓርነት ምክንያት በዓልና ፅነት ዮሃና ክትብል እያ።
1: ሰላም፣ ብመጀመርያ ሽመ ዮሃና ኺዳነ ኣበሃል። እንቋዕና ብዚ በዓል ኣብቃዓና ንመላእ ህዝቢ ኤርትራ መጀመርታ ንፕረዚደንት ኢሳያስ ኣፈወርቂ ቀፂለ ብምሉእ ሓይልታት ምክልኻል ኤርትራ ንኩሉ ኣብ ወፃእን ኣብ ውሽጥን ዝርከብ ብምሉእ ኤርትራዊ እንቋዕና መበል 35 በዓልና ፅነት ኤርትራ ኣብቃዓና ክብል ይፈቱ። ከምኡውን ንዓኹም እንዳ ዜና ከዓ ርሑስ በዓል።

0: ርእስ በዓል ናፅነት መን ክብል?
1: ፍስሓ ሃብቲ ማርያም ይበሃል። ካብ ነሮ መፅ
2: ሰላም ዞም ይበሃል። ኣስመራ
3: ሜላሄል ኪዳን ይበሃል። ኣስመራ
1: በዓል ናፅነት ክበሃል ከሎ ኮኒ ካብቲ ዝሓለፈ ንዓይ ከም ፍስሓ መጠን ዓብ ለውጢ ኣለዎ ክብል ከለኹ ፍልይ ዝበለ ሃዋህ እዩ ዘሎ። ከም ዝሪኦ ዘለኹ ናይ ህዝቢ ዝንቀሳቀስ ዘሎ ግን ብጣዕሚ ሰፊሕ ዝኾነ ባህታ ዝህብ ንመፃኢኻ ተስፋ ዘለዎ ኮይኑ ስማዕኒ ኣነ ኩሉ ግዜ ዓመት ዓመት እየ ትመፅእ። እዘን ክልተ ዓመት ኣብ ዝብዕል እዮ። ኣብ ኖርዌይ ግን በቲ ናይ ሃገራዊ ብዙሕ ዝነጥፍ ሰብ እየ። እቲ ዘብዕሎ ከዓኒ ንዓይ ክማን ከሲሮምኒ ክብል እክእል እየ ዘን ክልተ ዓመት። ምክንያቱ እቲ ናይ ዝኸይድ ሃገራዊ በዓል ፌስቲቫል በዓት መስከረም በዓል ናፅነት ናይ ሰማእታት ኣነ እዩ ዘካይዶ ካብ ትጅመር ድርዕ ጀሚሩ ስጋብ ሕጂ። ዘን ክልተ ዓመት ግን ተፈልየዮም ኣለኹ። ሃገራዊ ዝኾነ ውዳቤታት ዘሎ ውዳቤታቱ ከማን እቲ መንእሰይ ተቆልዓ ብጣዕሚ ብፍሕፍሕ ዝኾነ ካብ ኦስሎን ከባቢኣን ካብ ርሑቕን ናብ ኦስሎ ዝመፅእ ኣለዉ። ከዓኒ ናይ ባሩም ዝበሃሉ ካባና ናይ 20 ደቂቕ ርሕቕ ዝበለ ነቲ በዓል ናፅነት ድምቀት ዝህብዎ ናይ ባሩም ኣለዉ። ባሩም ቦታ ማለት እዩ፣ ሓደ ኣብራጃ ማለት እዩ። ብጣዕሚ ሚስ ገደ እዮም ከማን ኣለኹ። ምክንያቱስ ምስኦም እየ ዘሕልፎ ነይረ ኩሉ ግዜ። በዚ ከዓኒ ኣነኻ ሕጂ ዝብል ሲ በቲ ዝገብርዎ ዝነበሩስ ዓበይት ተስፋ ኣለኒ ዝበለፀ በዓል ናፅነት ክሕልፉ
0: ደርፍታት ሃገር ኢና ንቀርብ ዘለና። ብምክንያቱ እዚ በዓል እዚ ሃገራዊ ደርፍታትና ኣብ ምምፃእ ናፅነት ዝነበሮም ተራ ብልጭኦም እንታይ እዩ ነይሩ? ክሳብ ሕጂ ተመነውቲ ይኮኑ ብወገን ከ እንታይ
1: መልእክቲ? ባህላዊ ኣነ ክፃወት ከለኹ ከም ዲጀይ ከዓ ይፃወት እያ ኦስሎ ኖርወይ ዝያዳ ጉዕጉዕ ዝገብሮ ኣብቲ ህዝብን ኣብቲ መንፈስ ኣብቲ ሃሁ እቲ ናይ ሜዳ ዝኾነ እቲ ሃገራዊ ደርፍታት ስጋብ ሕጂ ዘይሃስስ ድምቀት ዘለዎ መልሽ እናደመቐ ዝኸይድ ሃገራዊ ቅሳ እዩ። እሱ ብጣዕሚ እቲ ናይ ሽዑ ዝነበረ ኣብ ውዳቤታት ሲ ዓብ ሓይሉ ነይርዎ እዩ። ኣብ መንእሰያት ይኹን ኣብ ዝሓለፉ ይኹን ውዳቤታቱ መልሺ ዕምብብ ነይሩ። ኣብዚ እዋን ክሪኦ ከለኹ ኣይ ከም ናይ ቀደምን በቲ ናይ ቀደም ክትሪኦ ከለካ ግን ዓብዪ ተራ ነይርዎ። ንሱ ተመሊሱ ወይ ተሓዲሱ ክቅፅል ምንየተ እዩ። ዮውሃና ክብል ንመላእ ህዝቢ ኤርትራ ንክቡር ፕረዚደንትን ሓይልታት ምክልኻል ኤርትራን ከምኡ እውን ነቶም ዘይበዓል ኩሉ ምስኦም ዘየ ኣለኹ ከዓኒ ሙሉእ ህዝቢ ነርወይ
2: ዮሃና ከምዚ ዝበሎ እዩ ኩሉ ወዲይዎ ስለ ዝኾነ ንኩሉ ህዝቢ ኤርትራ ንዓኽ ምስ መሳርሕትን ንስያስ ኣፈወርቂ ንምክልኻል ርሕት በዓል
0: መዝሙር ዝምርልና መወዳእታ
3: ሰሚራ ሰሚራ ጋለስመና ገዛና ዓጢያቶ ናበይ ከይዳ ተበልኩ ተበልኩ ሲኢነያ ኣብ ገምገም ባሕሪ ረኺበያ
0: ያቀኒልና ርሕት በዓል

0: ተራ ደርፊ ተራ ስነ ጥበብ ኩሉ ሰብ ዝገልፆ እዩ። ኣብ ምምፃእ ናፅነት ኣብ ዝኾነ ናይ ወፈራዊ ስራሕት ይኹን ኣብ ናፅነት ዝነበሮ ተራስ ቀሊል ኣይኮነን። ክሰምዑ ከለካ ኣብቲ ሽዑ ግዜስ ከምዚ ሓደሓደ ደርፍታስ ከምዚ ብኣካል ክትሳተፍ የደፋፋኣካ ገለ ፍሉይ ስምዒት ይህበካ። ትዝክሮም ሰባት ትዝክሮ ከባቢ ኣለዎ እንጂስ ቲ ደርፍስ ኣብ ናፅነት ምምፃእሲ ምስቲ ቃልሲስ ክፋል ናቱ ኮይኑ ዝቀፀለ ኮይኑ ይስማዓኒ። ሽዑኡ ንእሽተይ ኮይነስ ኣኮይ ሬድዮ ድምፂ ሓፋሽ ናይ ኩናማ ምስ ጀመረስ ሽዑ ወሊዑ ዝሰማዕ ኮስ ለጋላ ፋላን ፈሶ መዓልቲ ሸቃሎ ዝተደረፈት ደርፊያ ነራ ኣይርስዖን። ድሕሪ ናይ በዓል ናይ ሸቃሎ መዓልቲ ሸቃሎ እንድያ ንመዓልቲ ሸቃሎ ትገልፅ ደርፊያ ነራ። ብድሕሪኡ ናይ በዓል ኣገባ ኣባይ ባልኩኖ ሽኝ ባልኩኖ ኣባይ ባልኩኖ ንሳ ላገላጊኛ ወላእተን ደርፍታሲ ብሙሉአንስኢ ሽዑ ተደረሳ እንደን ምስቲ ኩነታት ዝኸይድ እዩ። ብጣዕሚ ሃይል ኣለዎ ስምዒት ዘላዓል እዩ ደባራትዕ እዩ ድጉስጉስ እዩ። ወላ ስጋብ ሕጂስ እቲ ናቱ ትሕዝቶን መቐረትንስ ዘይሓሰሰ ሕጂ ወላ ክሰምዖ ከለኻስ ገለ ተዘክሮታት ዝገድፈልካ ዓይነት ደርፍታት እዩ ነይሩ። ብጣዕሚ ሃያላት እዮም ነይሮም ንፉዓት እዮም ነይሮም። እቲ ደርፊ ክገልፆ ሳይክእል ናቱ ተራ ኣለዎ ደርፍታት ናይ ኩናማ ኣብቲ ሽዑ ግዜ ሰምዖ ነበርኩ። ወላት ናይ ካልእ ኩሉ ወላኹም እንተኾነስ ናይ ኩናማ ስለ ንዛረብ ዘለና
1: ዓገባ እብራሂም ብቋንቋ ኩናማ ምስ ሳዕሳዕቱን ምስ ተፃወትን ቀሪበ ኣለኹ እሞ ተቐቢልኩም ሰዊት ሰዊት ምባል ኣይትሕመቑን ኣባኹም እዩ።

ምክንያቱ ብርታዕ ኣለዎ ሓይሊ ኣለዎ። እቶም ሰባት ከማ ከምዚ ዘመናዊ ገይሮም ክደርፉስ መጀመርያ ኮይኑ ይስማዕኒ ኣብቲ ሜዳ። ምክንያቱ ቅድሚኡስ ኣነስ ይድረፍ እዩ ከምዚ ኣብ ጓይላን ኣብ ናይ ህዝባዊ ደርፍታትን ጥራይ ኮዩ ተሓፂሩ ዝደርፍ ነበረ። ኣብ ሜዳ ግን ከምዚ ዘመናዊ ክደርፍ ባይታ ዝሃበ ንክትጉስጉስ ንክትምህር ንክተተባብዕ ኣብ ዝኾነ ስራሓት ዓወት ንክትረክብ ዝደፋፍእ ደርፍታት ኮይኑ ይስማዓኒ።

0: ደርፊ ከምቲ ክበሃል ዝፀንሐ ካልኦት እውን ገሊፆሞ ደርፊ ሓይሊ እዩ፣ ብጣዕሚ ብዙሕ ሓይሊ ዘለዎ ዳርጋ ፍርቂ ስራሕ እውን ክትብሎ ትኽእል። ብዙሕ ስራሕ ሰሪሑ ዋላ ሕጂ እውን ዝኾነ ነገር ክትገልፅ ተደሊኻስ ብደርፊ እዩ እንጂ ሲ ዳርጋ ሓይሊ እዩ። ሽዑኡ ካብቲ ሜዳ ከለዎ ኣኮይ ስሕት ኢሉ ክከፍታ ከሎ ከሊፋ በዘጋጣሚ ይሰምዖ ምስኡ ኮይነስ ዝሰምዐ ክዋስ ደርፍታት ነረን ፌሙንጋዲካ ብብዝሒ ፈትዋ ነረ። ሽዑኡ ናፅነት ምስ ኮነ ስራሕ ምስ ጀመርኩ ከማስ ብብዝሒ ዘድርፋ ነበርኩ ደርፊስ ፌሙንጋዲ ኣ ብፌደሪኮ ኦምበርቶ ተደረፈት ፌሙንጋዲ ኣያ ያረዶ ኩሉ ሰብ እዩ ዝፈልጣ ኣብ ቦሎኛ ተደሪፋ ትድገምያ ስጋብ ሕጂ ትኸይድ ደላ ንዝኾነ ነገር ትብል ተስኡ ያ ንኽድ ንበገስ መንእሰያት እያ ትሕዝቶኣ እንጂ ከምኡ ስለ ዝኾነት ወላ ዝኾነ ስራሕትሲ ብወፈራ ድዩ ምትብባዕ ድዩ ንሞራል ዝኾነ ስራሕ ክብል ድኽእል ኤኮሳሳ ትብል ነራ ናይ ትምህርቲ ንምሃር ንምሃር ካብዚ ካብ ናፅነት ንናፅነት ሃገርናስ ታሪኻ ፅቡቅ እዩ ንበገስ ንናፅነት ንምሃር ካብቲ ተበጊሳትሎ ዘላ ካብቲ ተበጊሳትሉ ዘላ መስመርሲ ብዙሕ ትምህርቲ ክንረክብ ንኽእል ዝዓይነቱ ትሕዝቶ ዘለዋ እያ ኤኮሳሳ ሻቢንግ ሲ ኤኮሳሳ ትብል ላገላጌና ኤርትራ ላጋማ እዚያ ሃገር ሲ ሃገር ኤርትራስ ናይ ኤርትራውያን እያ ናይ መንእስያትና እያ ንበገስቲ መንእስያትና ንዓዓ ንወፈ እያ እዚ ዓይነቱ ቀይሕ ባሕርና ትብል ተጠቃልል ሕጂ እቲ ደርፍታት እቲ መልእኽቱስ ብጣዕሚ ሓያል ስጋብ ሕጂስ ዋላ ነቕደ ይብል ዝኾነ ግዜ ክትጥቀመሉን ክተድርፍን ትኽእል ዓይነት ደርፍታት እየን ነረን። ብጣዕሚ እምበረይ ኣብቲ ዘመናዊ ሙዚቃ እምበር ብጣዕሚ ታራ ነይርዎ ልዕሊ እቲ ምጉስጓስ ማለት እዩ ከፀናናእካ ይኽእል ከስራሓካ ድኽእል ሓይሊ ክህበካ ሞራል ክህበካ ክትብገስ እቲ ደርፍታት ክሰምዖ ከለካ ከማንሲ እቲ ሰውራስ ክንዲ ምንታይ ሰጊሙሎ ኣብ ምንታይ ደረጃ በፂሑሎ ከማንሳ ሓንቲ ደርፊ ሰሚዕኻስ ክትፈልጦ ትኽእልካ። ምክንያቱስ ኣብ በረኻ ኮይኖም ክልተ ሰለስተ ኮይኑ ዝስማዕካ ዝነበረስ ክንዲዚ ሓይሊ ዘለዎ ደረፍትን ደርፍታትን ክወፁ ክትሰምዖ ከለካስ ናይ ብሓቂ ቀሊል ኣይኮነን ክትገልፆ እውን ናይ ትኽእልኒ ኣነ እውን ብኣቕመይ ክገልፆ ይክእልኒ እ ከምስታት እዩ ነሩ ናይቲ ደርፊ ብጣዕሚ እየ ድፈትዎ ነረ ናይ በዓል ፀሓየ ተማሃሩ ትብል ናይ ኣገባ እብራሂም ናይ ደንገ ኣዋድ ብዙሓት ነሮም ደረፍቲ ሳማ ወሳማ
1: እወ
0: ሽቦ ሽቦ ዘሚል ዝደረፋ መሓመድ ዘሚል ዝደረፋ ናፅነት ከማንሲ ኣብ ናፅነት ብዙሕ ኩሉ ኤርትራዊስ ይደግማ ነይሩ ትድገም ነበረት ደርፊ እያ ሕጂ እታ ደርፍስ ብጣዕሚ ሓያል ደርፍታት እዩ ነይሩ ብጣዕሚ ብኣቅሞም ድሕር ናፅነት ከማንስ ክንድኡ ተሰሪሑስ ክትብል ከማን ኣይትኽእልንኻ ክጉስጉስን ዕላምኡ ዝሃረመ ኣብ ዕላምኡ ክበፅሕ ንኽእል ደርፍታት እዩ ነይሩ። ደርፊ ኣብ ዜማ እኳ ብዙሕ ኣይኮንኩን ኣብ ግጥሚ ሃይለይ ኣብ ፅሕፈት እዩ ሃይለይ ፅሕፈ ምስ መንግስቲ ኣብ ብዙሕ ደርፍታት ደሪፍና ሰሪሕና ማለት እዩ ኣስርሕኒ ክብል ትኽእል ከምዚኣ ከምዚኣ ብዛዕባ ከምዚኣ ይብለካ ክብለካ ከሎስ የበግሰካ ኣሎ ክትህቦ ከለካስ ኣርሙስ ዘይኣርመለይ ክብለካ ከሎስ ንክትዓቢ ንክትምዕብል ሲ ታራ ኣለዎ ማለት እዩ። ሕጂ ምስ መንግስቲ ኣብ መጀመርያ ሰራሕናያ ኮሚንግ ትሪባማ ፍውሱ ምሳዊታ ሲ ኣይኒንግ የደርዲ ፍቕርና ሲ ቡርቱዕ እዩ እንታይ ዝበሃል እወ ሃገራዊት እያ ግን ንጓል ይመስል ግን ከዓ ሃገራዊት እያ ከምኣ ግበር እዩ ዝብል ከምታት እዩ ድፈቱ ፍቕርና ሃያል እዩ ብቐሊሉ ዝነቓንቕ ኣይኮነን ዝነፈሰ ንፋስሲ ኣይነቓንቆን እዩ ንከላኸለሉ ዳ ብዙሕ ሸርሕታት ንኤርትራ ዝገጠመሉ ግዜያት እዩ ነይሩ ንናፅነት ከም ሃገርና ደሪፍናያ ሰሪሕናያ ደሪፍዋ ኣብ ስታድዮም ኣብ ማለት ናፅነት ንኣረፋት ከዓ ከምኡ ደቂ ዓድና ስሙራት ልቢ ብሓንሳብ ይወፍሩ ንወፈራ ንሕንፀት ሃገር ንልምዓት ንትምህርቲ እያ ትብል ምዕቃብ ባህሊ ገለ ኩሉ ሲ ብሓንሳብ ብሓደ ልቢ እዮም ድወፍሩ እዚ ዓይነታ ደርፊ ሳኳ ግጥማን ዜማኣን ፈቲነላ ተደሪፋ ኣስመረት ሉጂ እውን ከምኡ ምስ መንግስቲ ኣብ ከዓ ዳና ትጎዳ ኮዋ ብዙሓት ደርፍታት እየን ዳና ትጎዳ ኤርትራ ለጊና ብዙሕ ፍትውቲ ዝኾነት ደርፊ እያ ብዙሕ ተቐባልነት ዝረኸበት ፅቡቕቲ ደርፊ እያ ዳና ትጎዳ ዘለኣለም ንበርለይ ሃገረ እያ ትብል ብኹናማ ብስታድዮም ተደረፈት ኣብ ስታድዮም 2-3 ግዜ ዝተደሪፈን እየን ናተይ ደርፊ ማለት እዩ 2 ናይ መንግስቲ ኣብ

0: ኣገኛ
1: እንቋዕ ናብ 35 ዓመት ናፅነትና ብሰላም ኣብፃሓና ንኣኺ ንመላእ ህዝቢ ኤርትራ ንሓይልታት ምክልኻልና ንደቀይ ቤተልሔም ኣይነኣለም ህያብ ኣይነኣለም ንኣሕዋተይ ንመሓዝተይ ኢለን ተስፋይ ሳባ ገንዘቡ ከምኡን ጎረባብተይ ብምልኦም መሳርሕተይ ብምልኦም እንቋዕ ብፃሓና ክብል ይደሊ ኣሳነይ ኤርትራ ኮይ ብሽጋላ ሸብሳተይ ክሱመታ ስሉማ ቡናዎ ድማሲ ኤርትራ ጋር ድማላሲና ደርዲ ጉዱርታሲና ኮይ ብሽጋላ ሸብሳተይ ክሱመ ከፉርዳናሲ ኣመራ እንዳቦ ካኮስጎ ድንፋንካል ካኮስኬ

0: ሓጎስ ኩልና በዚ ጋጣሚ እዚ ናይ ናፅነት ሕጂ ፅቡቕ ሃዋውዩ ዘሎ ንኩላትና ድማ ንኩሉ ህዝቢ ኤርትራ ብደገና ወፃእ ዘሎ ከምኡውን ደረት ቃና ከምኡውን እንዳ ዜና ኩሎም ኣባላት ካሜራማን ሰንዓፈ ከምኡውን ጋዜጠኛ ፋጡማ እንኳዕ ኣብቃዓና ንበዓል ናፅነት በዚ ጋጣሚ ብዘይቀልዓለም እዚ ሃዋህዊ ሕጂ ንሕና ካብ ባርነት ናብ ናፅነት ዝመፀና ኣሉ ንድዩ መርሓባ ሰበይ ሕጂ እዚ ናፅነት እዚ ብጣዕሚ ብዘይቀልዓለም ከም ዝበልክ ያፋጡ ሓጎስ ኣለዎ ዕግበት ኣለዎ ኩርዓት በቃ ናፅነት ተለካሲ ክድቅስ ትኽእል ኢኻ ናፅነት ተዘይብልካ ግን ድቃስ የለን ስለዚ ኣብዚ ድቃስ ብምህላውና ኣብ ናፅነት ብምህላውና ስማዓና ሓጎስ ወሰን የብሉን ብጣዕሚ ዝጎደና ልችብልቺ መብራህቲ መብራህቲ ኮይኑ ኩሉ ብምክንያት ናፅነት እውን ፍሉይነት ከም ዘለዎ ኩሉ መግብታት ዕጥቅታት ኩሉ ሓሲሩ እዩ ዘሎ ማለት እዩ በዚ ረዚን በዓል እዚ ስለዚ ንሰማታትና ብዝረዚን ዘብፅሑና ድማ ብጣዕሚ ነመስግን ንሓይልታት ምክልኻል ኣብ ግንባር ደሎ ማለት እዩ ከነመስግኖ እንደሊ በዚ ጋጣሚ ዮሃን ኣብሎ ከምኡውን ኣብ ደገ ደሎ ዲያስፖራ ማለት እዩ ነቲ ቲፎዘይ ዲያስፖራ ማለት እዩ ንውሽጢ ዓዲ ደሎ ቲፎዘይ ድማ ነዚ ኩሉ ብዚ ተውዛዕዛዕ ዝብል ዘሎ ሞራል ድበና ደሎ ስንዓፈ ኢሉ ድማ ዮሃና ክብሎ ደሊ ከምኡውን ቀፂለ ማናጀር እውን ኤሜሪካዊ እዩ ቦላት ኣስመሮም እዩ ድበሃል ኤርትራዊ ድማ ንቦላት ኣስመሮም ድማ ማናጀር ዮሃና ብሎ ከምኡውን ኣሰልጣን ክለብ ደንደን ኣሌክስ መድሃኒ እየ እዚ እውን ናይ ኣባል ኦሎምፒክ ኮይኑ ሰልጣን ተመሪፅ ኣሎ ንኣሌክስ መድሃኒ እውን ዮሃና ብሎ ብዝተረፈ ንኩሉ ሕብረተሰብ ኤርትራ ነዚ ቆልዓ እውን እዚ እውን ቲፎዘ እዩ ካልእ ከመስግኖም ዝደሊ ብዙሓት ኣለዉ ናት ናይ ኢልሃብቲ ፍራት የለ ድበሃል ኣሎ ንዕኡ ከመስግኖ ደሊ ቀፂለ እውን ንበዓል ካቴድራል ካፈ ብዙሓት ትካላት እዮም ደለዉ እዚ ከይተመስግኑ ክሓልፉ ዘይደልዩ ንስንዓፈ ስታይል ከምኡውን ፋጡማ ደረት ቃና ዮሃና ዮሃና
1: ሰባትና ደማነታ ሓንቲ የለ ትብል ስቕራ 35 ሰነት ዒድ ሕርት ንዓይ ድልየና እሰናይ ድብለ ቃልት መናሰበት ኣብፅሐና ንብል እግልዮም ከም መግሎ ታብዕሎ ፀናዕኩም ንመዲነት ኣስመራ ዲብአ ግዳ ሻር ሕርት እንደ ገብአናቱ መናሰበት እለ ቃልት ኣምዕል ፍንቱይ በርናምጅ ለቀደምና እግልኩም ዒድ በኪቶስ ዒድ ብድግማን እግል ኩሉ ገቢልና ዲብ ንብል እግልዮም ድውሉ ይለዓለ በርናምጅና ዲብለ ታምምላ
2: أعزائي المشاهدين بكيت تكون خلصت حلقتنا بمناسبة ذكرى 35 لعيد الاستغلال تحت شعار صمودنا ضماننا إن شاء الله يا رب تكونوا تابعتونا متابعة حلوة وأحب أهني الشعب الإريتري الموجود في الداخل والخارج وقوات دفاعنا بالمناسبة دي وأقول لهم عيد سعيد ومن داخل شارع الحرية أحب أهني عيالي وزوجي وأهلي كلهم بمناسبة الذكرى 35 لعيد الاستغلال
3: ስርዓትና ዋሕትና ኣብ ትሕቲ ዝብል ቴማ እንክብሮ ዘለና በዓል ናፅነት ሃገርና ኩብራትን ኩብራንን ተኸታተልትና ደርሽታትና ኣብ ምውሓስ ናፅነትና ዘለዎም ተራ ኣዝዮም ልዑል ዝለ ዝኾኑ ኣዝዩ ንመዓልታት ዝቐፀለ ትሕዝቶታትና ፍሉይ መደብ ሙዚቃ ማለት እዩ በዚ ናይ ሎሚ ዝተኸታተልኩምዎ መደብና ትዛዝም ኢና ደጊምና ንመላ ህዝቢ ኤርትራ ኣብ ውሽጢ ሃገር ንወፃእ ዝርከብ እንኳዕ ኣብቃዓና ንብል ኣብዚ መዓልታዊ ከነቕርቦ ዝቐነና ደርፍታትና ድማ ንኩሉ ደርፍታት ሃገራውያን ደርፍታትና ማለት እዩ ክንፍትሾ ኣይከኣልናን ክንከውን ንኽእል ኢና ግን በቲ ዝተመደበልና ሰዓት ብመጠኑ ናባኹም ኣቕሪብና ክንከውን ተስፋና ሙሉ እዩ ንዓመታ ድማ ብሰላም ብጥዕና የራኽበና ሰዓድ ፋጡም ከምዚ ዘለናዮ እውን ኣዝና ማዕሪግና ፀቢቕና ንክንወፅእ ልዕሊ ስታፌ ናይ ዝተፈላለዩ ሰባት ነይሩ እስከ እዚ ተኸዲድናዮ ዘለና ክዳን እውን ንምፅባቕና ዝተገብረ ልዕሊ ነገር እዩ እሞ
2: ሓቂኺ ብፍላይ ኣብ ግዜ በዓላት ናይ ሃይማኖት ይኸውን በዓል ናፅነት ይኸውን ኩሉ ግዜ ዝምዕረረካ ናይ ግድን ክንምዝግኖ ብልቢ ክንምዝግና ኣዲኡ ሜሮን ወደ ቀንዱ ሜሮን ቀንዱ ማለት ብጣዕሚ ብልቢ ክንምዝግና ዮሃና ከዓ ንብላ መበል 35 ዓመት በዓል ናፅነት ንኣኺል ስድራ ቤትኪ ሓቢብቲ
1: ፅቡቕ ማኮ ከምዚ ትብልዮ ፀናሕኪ ብፍላይ ኣብ በዓል ናፅነት ክኸውን ከሎ ብባንዴራና ዝወቀበ ዝተፈላለዩ ኣልባሳት ኣብ ምቕራብ ኩሉ ግዜ ካብ ዓመት ናብ ዓመት ይሸባሸቡ ፅቡቅ ስራሕ እውን የቕርቡ እዮም ንብምልኦም ዲዛይናትና ከዓ ክነመስግኖም ነፈቱ ከምኡ ውን ክምስገኑ ዝግብኦም ሰኣልቲ ኣለውና ሰኣልትና ከምቲ ኩሉ ግዜ ንብሎም ማኩ ከምኡውን ሰዓት ኩሉ ግዜ ምሳና እዮም ከባና ይፍለዩን እዮም እቲ ዝበዝሕ ስራሕ እውን እሳቶም እዮም ዝሰርሕዎ ንሕና ፀቢቕና ንክንወፅእ ዓብ ተራዮም ዝፃወቱ ንብምልኦም ክምስገኑ ይግብኦም እዩ ሎሚ ሸት ግን ምሳና ዘለዎ ክልተ ሰኣልቲ ኣለውና ተስፋ ኣለም ሃብተ ገርግሽ ከምኡ ውን ሓበን ሃብቶም እዚኦም ውን ክነመስግኖም ጉቡእ ስለ ዝኾነ ብጣዕሚ ኢና ነመስግኖም። ቀፂና ውን ኣዋሃቲ ናይዚ መደብ ሰላሓዲን ሑሴን ከምኡ ውን ጴጥሮስ መንግስ ዓል ዑስማን ብጣዕሚ ኢና ነመስግኖም። ከምኡ ውን ኤዲተር ጃስር ዓብድራሕማን ንዓኽን ከዓ የመስግነክን ብጣዕሚ ኣብዚ ብሓንሳብ ቀኒና እሞ
4: ንፋቶም ማለት ኣብ ብሓፈሻ ንኩሉ ሚኒስትርን ዜና ኣብ ዝተፈላለየ እዋናት ኣብ በዓል ናፅነት ዝገብሮ ተራ ልዑድ ማለት ታሪክ ናብ ህዝቢ ንክቐርብ ዝሓልፍ ሩድ እዩ። ንመላ ህዝቢ ኤርትራ ውሽጢ ሃገር ወፃእን ዝርከብ እንዳመስገና እውን ኣብ ምፅባቕ ናይ ሰለስቴና ዝሳተፋ ዝነበራ ሜካቢስት እውን ኣለዋ ኣሚራ ካብዚ ቀፂሉ ዝቐርብ መደባት ክንገድፈኩም ብወገና ግን እዚ መዓልታዊ ከነቕርቦ ፅቐነና ፍሉይ መደብ ሙዚቃ ኣብዚ ዛዚምና ኣለና ሰሰናይ ንምነ ሰላም

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝጸናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለጸ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ፣ ዝበለጸ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ጠንዩ። ሚኒስትሪ ዜና።

አንጠሩ አንጠሩ እሽንቲቱም ለንቃ

ما يعانينا عزا

0: ልብና የውሃና ንበለይቲ ምስ መዓልቲ ንሓርየት ፀሪግና ፅሩይ ማይ ክንሰቲ ኣቦታት ደብሉ ዓልላ ኣንስቲ የውሃና
1: ሓንደት ብሕከበትኒ መጠር ስና ተሽነምኩኒ ምና ቅወት ኣትረፍኩኒ እታዕበትኩም ግንፍተ

しい。

ተማጸኒሁ ንሱ ወተቀፊሉ ኣብ ሜዛን ተመዝና እኳ እንተኾነ ኩሉ ፍጣሪ ድርሳ ኣይኮነል እንተኾነ ኣለና ቲ ይብለሎ ሃገር ኤርትራ ናፅነታ ተጨቢትና ኣደታት ኤርትራ ኪሰና ቆሬኽን ተመርሻ ዋይ ላኪን ተተኪለን እልል በላን ኣኻትኪን ወይ ኤርትራ ንኣኸይው ንኣኸወ ሰላ ሰላ እቲ ተጋደላይ ወድኺ ንስኪ እንተደይ ተሰንከለ ንስክን እንተደይ ተፀወየ ናፅነት ኣይረኸብናን ወይ ወንደ ታራ እንጓኑ ሁርየት እንተወንተላቶም ሰላም መና ሁርየት እንካ መዳጤ ነፋ ውኩ ካኑ ሲንቱ ዲንቱ መሰኩንካ ጀላኑ ወሁርየት ቤላቱ ካኑ

ስር ብሕርየት ኣስተፈራ ሞክቴላ ወቀትል ወኢሊቱ ፍሪሃ ሓንቴሁን ኣፀልል 35 ሰነት ኣማተት ሕርየት ኣርሓብ ዘጉት ፈረጃ ወትነብር ሃልየት ኣርድየት ፈድል ሸሃዳቱ ለበርዘት እና ኣርድየት

0: ደቂ ሸዓተ ሓንቲ ዝልብና ኣስላምና ክርስትያንና ዓወት ንዓፋሽ ጭርሖና ኣስላምና ክርስትያንና ዓወት ንዓፋሽ ጭርሖና ንስለ ናፅነት ሂወቶም ዝኸፈሉ ንስለ ሓርነት ኣካሎም ዝሰንከሉ ብመክደም ብራሾ ማይ ዝመቐሉ ኣብ ክንዲ ንነፍሰይ ንብፀየይ ዝብሉ ሰብ ረዘንቲ ውዕሎ ብልፃት ልዕል ኩሉ ሰብ ረዘንቲ ውዕሎ ብልፃት ልዕል ኩሉ ኣለኹ ብኣሰሮም ኣይትሕለም ሓላሚ ኣለኹ ብኣሰሮም ቅዮኦም ደጋሚ ከመኻ ኣይኩንኩን ናይ ርሑቕ ከዳሚ ኣዴኻ ጠንቋሊት ኣቦኻ ሃዳሚ ሰነዳብካ ገንፅል ዳግማይ ከይትደሚ ሰነዳብካ ገንፅል ዳግማይ ከይትደሚ ርኢኻየ ነማቕቲ ጎብየ ብፅቕዳ ስርሑ እናዓየየ ፀሓያይ ሰላም እናኣለየ ክርዳት ካብ ስርናይ እናፈለየ ክርዳት ካብ ስርናይ እናፈለየ ድምርት ከይበሎ ናይ ዓለም እገዳ ማይቶ እናበልዎ ዘውፅእ መንጉዳ ትካቦ ዝፅበ ብፅፍሩ ዝነብር ዘይ እትዑዳ ኣደ ትምከን ንዓኻ ወሊዳ ኣደ ትምከን ንዓኻ ወሊዳ ማይካ ባሕሪ ከይንህብ ብጭልፋ ቆፅሊ ተመጊብና ስኢና ንላፋ ስንድና ንኺስና ብፅንዓት ብተስፋ ኣንባሂቑ ይትረፍ ሕጂ ተዛረፋ ኣንባሂቑ ይትረፍ ሕጂ ተዛረፋ ዘላለማዊ ዝኽሪ ክብርን ሰማታትና ዓወት ንዓፋሽ
1: ንዓለም ዘገርም እናረኣይዋ ዝዓወረ ዓይኖም ሃለውሉ በዚሑ ኣንፈት ጠፊእዎም ክነዋንውዋ ብየማን ብፀጋም ዘለቕለቕ ኣበደን ሎሚ እውን ከም ቀደም እወ ዘለቕለቕ ኣበደን ሎሚ እውን ከም ቀደም ኣቱም ሰባት መዓዝ ከምዚ ጥራይ ጅግና ኤርትራዊት ኣብቲ ፅንኩር እዋን ንሳንድያ ጎያይት ፍፁም ዘይፅግማ ዓቐበ ቁልቁለት ኣንፈጥ ናይቲ ጉዕዞ

ኣብ ዓወት እዚዩ ምስክራ ኣብ ናፅነት ብናፅነት እወ ምስክራ እዚዩ ኣብ ናፅነት ብናፅነት ዝመፀ ተመፀ ቅናታይ ፍታሕኒ እዩ ሽምከይ ሓዝቡ ናብ መዓር ተጎየዩ እቲ ዝመረረ ኣብ ኢዳ መዓር እዩ ወሪሱ ዘውርስ ቅናታ ፅንዕ እዩ ተሓየት ውሉዳ ሓላውሪማ እዩ እወ ኣሎ ፍረክርሳ ዘብርቕ ፀሓዩ ከምትማል ቅድሚትማለም እውን ከም ኢላ ድንብር ዘይብላ ማሕዘል ሓዚላ ሓንሳብ እንተንቂዳ ሓንሳብ እንተልዒላ ግዜ ዘይትፅበየ ንጉያ ንዝላ ሕፅብቲ መዓንጣ ወይልእወ ዝብላ እወ ሕፅብቲ መዓንጣ ከም ኢላ እያ ዘላ ኤርትራዊታ ደየ ከምዛ ዘይፈልጥዋ ፈራይት ክንሳ መኻን ክሰሚዋ ብየማን ብፀጋም ክጎፃጉፅዋ ሕጂ እውን ኣበደን ፍፁም ክበፅዋ ከምተን ካልኦት ኣደ ከይትግምትዋ እወ ከምተን ካልኦት ኣደ ከይትሓስብዋ ሕጂ እውን ናይ ገርማን እዩ ኳድኣ ተቢዓ ነቲ ሕፅ ውልዳ ኣብ ክንደይ ንመርዓ መሪቓ ተፋን ውሸቱ ክወቓ ሓደራ እናበለት በትሩ ከይርስዓ ገጥ ኣቢላ ክብዳ መሊሳ ፀኒዓ እወ ገጥ ኣቢላ ክብዳ መሊሳ ፀኒዓ እምበር ዘይፍታሕ ቅናታ እምበር መጠን ኣደ ሂባ ዘይትርብርብ ሓደ ብሓደ ኣይትበቅቕንያ ነትናታ ግደ ወሓዚ ማህፀና መሃብ ዝለመደ እቲ ዘገርም ግን ከምኡ ዝተለምደ እወ እቲ ዘገርም ግን ከምኡ ዝለመደ ፅንዓታዩ ዋሕሳ ኤርትራዊት ኣደ ዓወት ንሓፋሽ

طلعتنا وحشنا. يوهنا يوهنا.

Thank you.

0: والتحيات وتبريكات مجددا حتى عمر، وهم يمثلون الفرح ويجسدون الصمود
1: الشعرية هنا عايز لي منان ولا في فلطوان ثلاثة جزين أو ربنا أوكي
2: ዝሕጉስ እንዲ ከምዚ ንሃና የለን ክብል እውን ይኽእል። ኣብ ልምዓት ተርኢኻ፣ ኣብዚ ምህዞ እንተርኢኻ፣ ኣብ ትምህርቲ ተርኢኻ፣ ካባና እኳ የለን ከማና ኣሎ ኣይብልኒ ኣነ። ምክንያቱ ነዚ ኩሉ ፀገማት ኣብ ዝባና ተሰኪምና ንኩሉ ከ ማዕርኦም ንኸይድ ኣለና፣ ምስታ ማዕር ዓለም ንኸይድ ኣለና እየ ክብል ዝደፍር ኣነ። ምክንያቱ ህዝቢ ኤርትራ ከልካሊ የብልናን ከልካሊ የብልናን ዓጋት የብልናን ሓሶት ኣይናሃናን እዩ። ብሓቂና ብቕልፅምና ኣሚንና ንኸይሰባት ኢና። ስለዝኾነ ኻ እቲ ብርቱዕ ሓላፊና የማን ፀጋም ደይብል ሌላ ንጉ ሌላ ደይብል መራሒ ትኽኢል መስ መርሒ ዚ ድኸይድ ሓላፊ መራሒ ስለ ዘለና ኸ ተቢዕና ሰጉምና ኣብ ዓወት በፂሕና እታ ንሳ ዝደልዮ እቶም ስዋኣት ሓሊኖምማ ዝሓለፉ ንዓነ ተግብር ኣለና። ልክዕ እቶም ንሶም ዝደልይዋ ዘለዉ ረጊፅና ኣለና እየ ዝብል ኣነ እግዚኣብሔር መስ

ፅንዓትና ዋሕስና ኣብ ትሕቲ ዝብል ቴማ ዝበዓል ዘሎ ግን ንሕና ካልእ ዝኾኑ ኣማራፂ የብልናን ብጀካ ፅንዓትና ካልእ ከምዘየዋፃና ኣረጋጊፅና ንፈልጥ ኢና ህዝብና ፈልጥ መንግስትና ፈልጥ ግንባርና ፈልጥ ነብሲ ወከፍ ኤርትራዊ ከዓ ፈልጥ ሳላ ፅንዓትና ኢና ከዓ እዚ ኩሉ በፅሕና ዘለና ካልእ ድመፀ ተመፀ ንዓና ዘሰንፈና ነገር የለን ፅንዓት እንድሕር ጎዲሉ ጥራሕና ንሕና ንሰንፍ ንደኩም ሞፍቶ ናይ ኩሎም ተፀባእቲ ንኸውን ሳላ ፅንዓትና ኢና ከዓ መኬትና እምበር ካልእ ትሕሶ ነይሩና ማለት ኣይኮነን። እዚ ፅንዓት እዚ ከዓ ካብ ቃልሲ ተዘዋዊሩ ክሳብ ሕጂ ኣብዚ መኸተ እዚ በፂሒ ዘሎ ምዃኑ ከዓ ኩሉ ኤርትራዊ ፈልጥ እዩ።

0: ዓዲ ቀያሕቲ ጸለምቲ ደባትከ ዝኽለል ብደማዕፅምቲ ሳፈያ ዝምልኹ ደቂኽን መስዋእቲ ከይትድፈሪ ብሓንከርቲ ዓደይ ዓዲ ማዕድን ከርሲ ክልል ዝሕየበ ዓደይ ዓዲ ደንደን ኣሰርኪ ታሪክ ዝንበቡ ኣብነት ዝኾኑ ሕሰምን መከራን ኣብ ስባን ዘጥሑ ዓደይ ተማሳሲልኪ ዘይተዓድሪ ክብሪኺ ሸትኪ ዘይትድረሪ ኣብ ሕርያት ኣሚንኪ ትነብሪ ብርእሰ ምርኮሳ ብናት ክሳዕሪ ፅባሕ ኣብ ድልዱል ባይታን ክሰፍሪ
1: ፍል ሃገራዊ ውንና ኤርትራውያንና ህዝባዊ ግንባር ዝመርሓና ኣለልካ ሃገረ ኣብ ሕሰምኪ መከራ ኣብ ራዋኺ ብርሃን ኪዳ ሜራ ወላዲት እንዲኺ ኣንበሳ ኤርትራ ከም ኢራብ ዘሉ ነፈርቲ ኣሞራ መሪር ሓሞት እንቲ ዝቕድሙ ብኻራ ንሕልፎም ዘይህቡ ባዕዳውያን ስፍራ ወላ ይምረር በልበል ትበር ዓለምና ብቐቢላን ዓልኤትን ተተፈላለዩ ጎደበና ፈኸራን ተኣዲዱን ተብዝሑ ጸላትና ፈልከት ኣይንብሉን ካብ መትከል መስ

0: ንቴራ ፅነት ምሉእ መሰል ንበረኻ ወፂና ክንጋደል ሰጊርና ገደል መስገደል ጫካ በረኻ ህርበት ገደል ሰፈር ዕንቅድቢት ተመን ገበል ነዚ ኩሉ መኪትና ህዝብና ከይብደል
1: ኣብ እምነት ሰጋዲ ኣብ ልምዓት ብፅምዲ ማሕለኻኻ ባህሊ ዘይፍታሕ ንቐፃሊ ዕዮኻ ዝምርኮሳሞያ ንፍባሃል ኣብ ሕርያ ሰደቡም ጎረቤትካ ክስስዑ ማዓድና እማቶም ክበልዑ ዓሻዮ ዓርክኻ ለባሚ ፀላኢኻ ኤርትራዊ እምበር ኤርትራዊ

ኩሎም ፋርስ ዓለው ሓምስ ከላሺኖም ምናምዒ ክፈግረው እግል ትዳፊኖም ውታይ መስተዓምረት ተልባብና ባቅል ትራሃንላለ ዋምዒል ዋሚትና ባሽላ ኤርትርያ ባንዴረቱ ሳዕላ

0: ወላይ መሌታ ደብሪ ምሻዕብና መሰካገ ንሓረታ ወላይ መሌታ በሮ ኣንስነ ድባብ ያናንታ ሎማ መሌታ ተገራይ ታሪኮም እናልምነ ይባታ
1: ሰንበር ሕመራ ካብ ድንከን ወሰንበር

0: እንሕና
1: ብየማና ፍራዛ ብፀጋምና ብረት ከውሒ ከቦርታና መንፀፍና ሓመድ ሃገር ዝመዝሙርና ፍፁም ዘይንታኸስ ማሕላ ንርስትና ጎረሮና ንበጥኽ እንሕና ከብድና ብምሩሩ ፍቕሪ ንስሐን ስልማት ንኽንጥጥ ሃገር ንኽትምዕብል ስጋ ለበሲና ኣይኮንናን ፍሉይ ሓይሊ ትምዓት ንቐነትና ወላ ውን መስዋዕቲ ንሕና
2: ብኽሪሕ ሰፍት ንዕሸ ዝበደ ንዘይያዋ እንደይ እኳ ይኸብር መማትዋቡ ህይወትኪ ዝሓተፈ ከንፈትኪ ይበዓሉ ኣትየ ዝመቶ ወደ ንገዳል ሓመድ ዓለምዎ መስዋዕቲ ይምዑ ዕድ ዝመበሩ እንድመግዛእቲ ስድራ ኣይሪቡ ዝኾነ ገዛቲ ሊትሮ እውን ካብዛ ስድሮ ባህሊ ነቲ ብትጥቅ ፀባም ዝቕይር ዘፍሪ እዚ ካብ ኮነ ማማይረዚ ታይቲ ብሕሎ ማዓድንቲ ደም ትንቀትልቲ ክልና መየቲ ክሕዛ ኣብሓርፊ
3: መማያ ሰብትማል ኣለና ዓብና ምፅና ኣስላማ ክርስትና ውድና ጎና ስሕና ቅርስና እቲ ምንታይቲ ፅንዐ
2: ወሕስና
4: Thank you.

ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክቡራት ተኸታተልትና ኣብ ዘለኹሞ ዕዙዝን ልባውን ሰላምታና የብፃሕኩም። ከመይ ቀኒኹም? ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ጣዕሚ ዜማታትን ካልእን ሒዝናልኩም ቀሪብና ኣሎና። ክሳብ ፍፃ መደብና ምሳና ሓቢርኩም ክትፀንሑ ብክብሪ ንዓደምና ሰናይን ዕረፍትን ዝንግዓን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊ ኢና ክነፍል ሞ ናብ ስትድዮ ክነስግረኩም።

ክቡራት ተኸታተልትና ናብ ስዕብ ትሕዝቶ መደብና ኢና ክነስግረኩም ተጋዳላይ ዘርኣይ ቦኽረ ኣብ ዝተፈላለዩ ኢደ ጥበባዊ ስራሓት ዝነጥፍ በዓል ሙያ እዩ። ሎም ድማ ኣብ ምርኢት ዝቐረቦም ዝተፈላለዩ ንታሪክና ህዝብናን ባህልናን ካልእን ዝገልፁ ዝተፈላለዩ ቅርፃታት ብምቕራፅ ኣብ ምርኢት ኣቕሪቡ ነይሩ። ሙሉእ ትሕዝቱ ናብታ መደብ ከስግረኩም እዮም ክከታተሉ ብኣኽብሮት ንዕድመኩም።

0: ኣዳራሽ ኢምፐሪያል ሆቴል ብዝኣትናሉ ብዙሓት ተጋደልትዮም ፀኒሖምና ምብዛሕትኦም እንተበልካ እውን ምግናን ኣይኮነን ካልኦት ዓበይቲ ጋይሽ ዝተረኽብሉ ኣጋጣሚ እውን ብምንባሩ ኣብ ናይ ጥበብ ምሸት ከም ዝኸውን ኣይሰሓትናዮን ንግሩም ፅባቐ ናይቶም ቆፂርካ ዘይውዱ ቅርፃታት ጥሚትካ ምፅጋብ ብምስኣንካዮ ስለምንታይ ክሳብ ክንድኡ ዓበይቲ ሰባት ኣብቲ ቦታ ተረኺቦም ነይሮም ንኽትርዳእ ኣየፀግመን
1: ስነ ቅርፃ ኣካል ስነ ጥበብ ኮይኑ ከም ካብ እምኒ ካብ ዕንፀይቲ ካብ ሓመድን ጭቃን ካብ ሓፂን ካብ ፕላስቲክ ክስራሕ ዝኽእል እዩ ቅርፃ ቅርፂ ምስራሕ ኣብ ዓለም ኣብ ረብዓይ ክፍለ ዘመን ኣብ ግሪክ ከምዝጀመረ እዩ ዝፍለጥ ድሕሩ ናብ 16 ክፍለ ዘመን ኣብ ግብፅን ቻይናን ዝውተር ከም ዝነበረ ሰነዳት ይሕብሩ ኣብቲ ግዜ እቲ ትሕዝቶ ስነ ጥበብ ነቶም ዝኣምኑሎም ኣማልኽትን ጣዖታትን ነቶም ገዛእቲ ደርብታትን ዝንእድን ዘመስግንን ነቲ ዝነበረ ዓወታትን ስልጣነን ዝገልፅን እዩ ነይሩ ቅርፃ ብኣሰራርሑ ኣብ ክልተ ዓበይቲ ክፋላት ክምደብ ይከኣል እዩ እቲ ቀዳማይን ኣውራን ናይ ቅርፃ ስራሕ ዝበሃል እቲ ኣብ ሓደ ወሳኒ ቦታን ኣከባብን ብዝግባእ ኣብ ዝተሰርሐ ሰፊሕ መደብ ተተኺሉ ንትኩል ተሰሪሑ ማለት እዩ ኣብ ማዕዶን ቀረባን ኮንካ ብቐሊሉ ዝረአን ሒዝቦ ዘሎ ታሪካዊ መልእኽቱ ብቐሊሉ ንኩሉ ህዝቢ ብኩሉ ቋንቋ ብኩሉ ናይ ወዲ ሰብ ዓልየትን ክልለን ክፍለጥን ዝኽእል መለለይን ሓበን ናይቲ ዝውክሎ ህዝብን እዩ
0: እዚ ምሸት ናይቲ ናይ ምቕራፅ ፍሉይ ተህቦ ዘለዎ ስነ ጥበኛ ዘርኣይ ባህረ እዮም ወዲ 16 ዓመት ከሎ ክራር ምፅዋት ዝለመደ ዘርኣይ ናይ ምድራስን ምግጣምን ክእለት እውን ይውንን እዩ ስለዝኾነ እዚ ናይ ጥበብ ዝምባለ ድማ እዩ ነዚ ቅርፂ ክሰርሕ ኣብቂዕዎም ከመ ውፅኢት ስነ ጥበባዊ እዩ ድማ እንሆ ኣብዛ ምሸት ውህሉል ቅርፃታቱን ናይ ሓወልቲ ዲዛይናቱን ኣቕሪቡልና
1: እቲ ካልኣይ ናይ ቅርፃ ስራሕ ድማ ሰባት ብቐሊሉን ብቐረባን ክርድእዎ ብዝኽእሉ ኣገባብ ይህነፅ እዚ ዓይነት ቅርፃ እዚ ከም ከተማታት ዓውደ ውግኣት ባሕርታትን ቀላያትን ወሓይዝን ኩሉ ናይ መሬት ትሕዝቶን ዘጠቓለል ክገልፅ ይኽእል ናይዚ ኣብነት ዘለኣለማዊ ብርሃን ተባሂሉ ዝፅዋዕ ሓውልቲ ኣብ ሩስያ ከተማ ሞስኮ ዝርከብ ክጥቀስ ይከኣል እዚ ሓውልቲ እዚ ነቶም ኣብ ካልኣይ ኩናት ዓለም ዝሞቱ ሩስያውያን ንምዝካር ዝተተኽለን ንዘለኣለም ዘየቋርፅ ሃልሃልታት ዘለዎን ኮይኑ እዩ ተሰሪሑ ናይ ሩስያ ዝዓበየን ዝተፈለየን መስሕብ ምዃኑ ከዓ ይፍለጥ እዚ ክንብል ከለና ኣብ ዓለም ኣብ በበይነን ሃገራት ንመንነተንን ባህለንን ዘንፀባርቁ ኣዝዮም ብዙሓት ሓውልትታት ኣለዉ እዘን ኣብ ላዕሊ ዝተገልፃ ናይ ኣሜሪካን ናይ ሩስያን ኣብነት ዳኣም ቀሪበን እምበር ምስአን ዝዳረግ ኣበይ ከባቢ እዩ ዝተተኽለ ሓውልትታት ብዙሕ እዩ ቅርፃ ብዓይንኻ ዝረአን ብኢድካ ዝድህሰስን ጥበብ ዝሓቆፈ ብምዃኑ ብዘይዘረባ ዝስማዕ ብዘይ ፅሑፍ ዝንበብ ባህሪ ኣለዎ ሓውልቲ ዓልየትን ቋንቋን ኣይፈልን እዩ ብዙሕ ግዜ ኣብ ሰብ ብብዝሒ ዝርከበሉ ስለ ዝትከል ከዓ ትሕዝቱ ንምስትምቓር ልዕሊ ካልኦት ስነ ጥበባት ታሪክ ኣብ ምግላፅ ኣበርክቱ ኣዝዩ ጉልሕ እዩ ከምኡ ብምዃኑ ከዓ ታሪክና ብዘለኣለማዊ ዘይበርስ ሓውልቲ ንሰንዶ ብዝብል ሓሳብ ተደሪኽና ኣብ ሓደ መደብን ብሓንሳብን ኣብዚ ኣዳራሽ እዚ ተራኺብና ኣለና
0: እታ ቀዳመይቲ ኣብ ቅድሚ ህዝቡ ዘቕረባ መግለፂ ዝሃበላን ቅርፃ ካርታ ኤርትራ እያ ኣብ 1992 ሓደ ዓብ ፓርክ ሰማእታት ብደረጃ መንግስቲ ንክስራሕ ሰፊሕ መደብ ተበጊሱሉ ጎስጓስ ይካየደሉ ኣብ ዝነበረ ብወገኑ ኣብዚ ፓርክ እዚ ብዛዕባ ሰውራናን ገሉን ገለ ነገር ከበርክታለን ኢሉ ብምሕሳብ ነዚ ቅርፂ ከም ዝቐረፃ እዩ ዝዛረብ
1: ኣብዚ ተኣኪብና ዘለና ሓደ ናይ መቕርብ ወይ ሓደ ብፃይና ክኸውን ይኽእል ሓውና ክኸውን ይኽእል ዝኾነ ዝተሰዋኣሉ ቦታ ካርድ ኣብ ገገዛን ኣሎ ዋላብቲ ሜዳ ከለና ንኣብነት ኣብ ሳሕል ዘሕለፎ ግዜስ ኣብ ደቡብ እንድሕር ተሰዊዑ ሓዉ እታ ቦታ መስዋእቲ ኣበይ ምዃና ኣይፈልጣን እዩ ኣብታ ካርድ ላ ግን ቦታ መስዋእቲ ትብል ዘላ ኣብታ ካርድ ላ ኣበይ ውድዕ ኣይፈልጠን እዩ ስለዚ ኣብ ፓርክ ሰማእታት ከይድ ኣብዚ ህንፃ እዚ ኣትዩ ኣብዛ ካርታ እዚኣ ክረኽባ ክእል ኮምፒተራይዝ ስለ ዝኸውን ሃይለ እንድሕር ትብል ኣለኻ ሞ ቦታ ከዓኒ ሓንቲ ቦታ እንድሕር ጠቂስካ ኣበይ ምዃና ደንደን እንተይልካ ሲ ኣብዚ ምናልባት ልመፁ እንዲ ዘሎ ኣብታ ካርታ እንተሪኢኹም ኣብታ ቅርፃ ቀሪባ ዘላ ግን ሓርፋፍ እያ ኩሉ ጎቦታትን ሰናጭሮን ኣብኡ ኣሎ እዚኣ እውን ከምኡ እያ ጥራይ ኣብ ስታይ ይቐርብ ስለ ዘሎ እቲ ቅርፃ ብምሉ ኣይረኣየና እዩ ዘሎ። ንኣብነት ደንደን ተሰውኡ ክንጉጅሎም ንኽእል ኢና ክንጉጅሎም ንኽእል ኣብ ደንደን ተሰውኡ ሲ ኣብ ሰነዳትና ኣሎ ቀሊል እዩ። ስለዚ ሓዉ ኣብ ደንደን ተሰውኦ ግን ከዓ ንደንደን ዘይፈልጦ ሰብ ኣብዚ መፅ እዩ ቦታ ደንደን ፈልጥ። በዚ ገይሩ ከዓ ንሃገር ኤርትራ እውን ብተዘዋዋሪ መንገዲ ይፈልጣ። ስለዚ ነዘ ነጥፍታት እዚኣተን ክትምልስ ኢለ የ ነዛ ካርታ እዚኣ ሰሪሐ እያ።
0: እታ ካልአይቲ ቅርፃን ቃል ፕሬዚዳንት ኢሳያስ ኣፈወርቂ ዝሓሰት እያ። ብሓይልን ተሃዲድን ኣይንርዕድን ኣይንምርካኽን ንሸፈጥን ዕለቑን ኣይንርዕምን ንወሽላኽልኽን ልቕመፅመፅን ክብረተይን ክብርታተይን ኣይሸይጥን እንተ ፅበበ ኣይጭንቕን እንተ ተረረ ኣይስነፍን ረሃፀይን ደመይን ሂወተይን ኣይበቅቕን ክሳብ ዕላማይ ዝጭብጥ ኣይሕለልን ትብል እያ ዝነበረት።
1: እዚኣ ኣብ 219 ፕሬዚደንት ተዛሪብዋ ኣብ ፀብፃቡ ቅሪብዋ ኣብቲ መግለፂ ዘቕረባ ነብሶ ከፍና ሕጂ ተንሕተት ንዝክራ ዲና እዛ ትሕዝቶ እዚኣ ማዓስ ተባሂላ ንፈልጣዶ እንታይ ከትሕዝቶኣ ንፈልጣዶ ኣይንፈልጣንኣይንፈልጣን ኢና ኣነ ንገዛርሰ ኣይፈልጣን እየ ፀኒሐ። ሕጂ እዚ ዘረባ እዚ ፕሬዚደንት ንውልቁ ገይሩ እዩ እቲ ቋንቋ ተዛሪብዎ። ንውልቁ ግን ኣይኮነ ዝዛረብ ዘሎ ህዝቢ ኤርትራ ብሙሉእ እዩ። ኩላትና ነዚ ትሕዝቶ እዚ ክንደጋግሞን ክንሰርሓሉ ከዓ ክንሰርሓሉ ከዓ ክንክእል ኣለና ማለት እዩ።
0: እታ ሳልሰይቲ ቅርፃ ካብ ጉንድ ኣውሊዕ ዝተፀርበት ክልተ ኣእዳው ዝተጣመራ እተርኢ ሓድነት እተድምፅ ቅርፂ ዘለዋ ገይሩ እዩ ሰሪሕዋ።
1: ኣብ ላዕሊ ኣደላ ታቐንዲ ትርጉም ኣእዳው ከምዚ ፍሉጥ እዩ ኩሉ ሰብ ዝፈልጦ እዩ። ግን ብሓብቲ ደረጃ ክንሃንፀ ኣለና ኢና ንብል ዘለና ሓድነት እዩ። ሓድነት ለይቲ ምስ መዓልቲ ብዛዕባ ሓድነት ክንዝምር ኣለና ንምንታይ እሱ ዘንብረና እምበር ሓድነት እንድሕር ደለ የለና ከዓ ንሕና ማለት እንተ ሰቂልናዮስ ኩሉ ግዜ እዛረብ እዩ እዛረብ ሓድነት ካሓሉ ሓድነት ካሓሉ ብለካ ቀፃሊ ክትሓልፍ ከምኡ እዩ ዝብለካ እዛረብ እዩ ሓድነት ካሓሉ ተጠንቀቕ ብለካ። እዚ መስቀላዊ ጎደና እዩ። ኣብ ዓበ ጎደና ይህነፅ ኣብ ላዕሊ ታቕርፃ ትብሉ ማለት እዩ። በዚ ዓበይቲ ናይ ፅዕነት መካይን እውን ክሓልፎኦ ዝኽእላ ጌርካ እዩ ተሰሪሑ ዘሎ ማለት እዩ።
0: ራብዒቲ ቅርፃ ኣርእስታ ንዘለዓለም ዝብል ኮይኑ ኣብ እግር እቲ ሓወልቲ ክልተ ኣንስትዮን ክልተ ተባዕትዮን ማለት ኣርባዕተ ኣናብስ ኣብ ምንቅስቓስ ከለዉ የርኢ። እዚ ህዝቢ ኤርትራ ወዱ ጓሉ ጅግና እዩ ንምባል ዝዓለመ እዩ። ኣብ ላዕሊ ከዓ እቲ ቀንዲ ሓወልቲ ይርከብ። ክልተ ተጋደልቲ ወድን ጓልን ይረኣዩ። እዞም ሰባት እዚኦም ደቂ ከበሳድዮም ደቂ መታሕት ብሓፈሻ ካብየናይ ቦታ ኤርትራ ምዃኖም ኣይፍለጡን። ሃይማኖቶም እንታይ ምዃኑ ቋንቋኦም ይኹን ዓሌቶም ዝገለጽ የብሎምን። እዚ እምበር ንሓድነት ህዝቢ ኤርትራ ንምግላጽ እዩ። ብኣእዳቦም ዓጥዒቶም ሒዞሞ ዘለዉ ከዓ እቲ ወዲ ብፀጋማይ ኢዱ ኣፍራሲ ሒዙ ኣሎም። እዚ ድማ ንፃዕሪ ህዝቢ ኤርትራ ይገልጽ።
1: ኣንበሳ ከም ከሎም እንስሳ እዩ ግን ንጉስ ናይ በረኻ እዩ። እንታይ ዝብል ዘሎ ዳ ኣብዚ ህዝቢ ኤርትራ ኣንበሳ ክንብል ከለና ኣንበሳ ህዝቢ ኤርትራ ብኩሉ እንትንኡ ብሉፅ ህዝቢ እዩ ዘስምዕ።
0: ትሕዝቶ ናይታ ሓሙሽተ ቅርፃ ድማ ታሪካዊ ፍፃሜታት ኣብ ባፅዕ ንኩናት ሳሊና 1977 ከምኡውን ንስርሒት ፈንቅል 1990 ኣጣሚሩ ዝሓዘ እዩ።
1: ሪኢኹም ኣለኹም ምፅዋዕ ኣብ ኣጋሲ ሓሳብ ጆን ካርሎ እዩ ኣብ ዘሎ ምሳና እስከ ብዛዕባ እዚአን ክልተ ፍፃሜታት ናይ 77 ናይ 90 እንታይ ክንገብር ንኽእል ዝብል ሓሳብ ኣንቂሉ ኣብ ክልቴና ማለት እዩ ክልቴና እናተዘራረብና ከምዚ ክንገብር ኢልና እዛ ቅርፃ እዚኣ ሰሪሕናያ ማለት እዩ።

0: ሕጂ እዚ ግራት ናይ ሳሊና እዩ። እዚ ኩርና እዚ እንዳ ሚካኤል እዩ። እንዳ ሚካኤል ሰፊሕ ታሪክ ኣለዎ። ቤና ንቤና እንዳ ሚካኤል እንተይልካ ሲ ኣብ 77 ቤን ቤን እያ ትግጨብ ነይራ ብናቫል ቤዝ ብግራር በቲ ብጠዋለት ብክንደያ ኮን ትግጨብ ነራ እዛ ቦታ እዚኣ ዋላ ሓንቲ መከላኸሊ ከዓ የብላ ኣብ ቅድሚያ ጎልጎል እያ። ከመይ ገይሩ 77 እንዳ ነዚ ቦታ ዝተቋፃፂርዎ ነይሩ እንድሕሪ ኢልካ ዝክሮም ኣለ እንታይ ኢሉ ወትኩል ኣብ ደርፉ ባፅዕ እስከ ተወከስዋ 77 ስዋእ ኣለዋ እዩ ከምኡ ስዉእ ኣለዋ እዚኣ እዛ ጎልጎል እዚኣ ካልኣይ ግዜ ካብ 9 ኣብ 9 ከዓ እንደገና ኣሰውያትና ታሪክ እዩ። ኣብዚ ከዓ ርእሱ ዝከኣለ ናይ 9 ናይ ፈንቅል ታሪክ ኣሎ።
1: ትሕዝቶ ናይታ ሸርሸይቲ ቅርፃ ንኽትህሉ ክትሕይል ኣሎካ ንኽትሕይል ክትተሓቋቆፍ ኣለካ ንኽትተሓቋቆፍ ከዓ ሓበራዊ ዕላማ ክህልወካ ኣለዎ። ሓበራዊ ዕላማ ክህልወካ ሃገር ክትህልወካ ኣለዋ። ሃገር እተሰክመካ ሓላፍነትን ግቡኣትን ክትማልእ ግዴታኻ እዮም ዝብል እዮም።
0: እዚኣ ከምታ ናይ ፕሬዚደንት እያ ምንጭ ናይዛ ፅሕፍቲ እዚኣ ሰላይት መቐለ እያ መፅሓፍ ሰላይት መቐለ ኣብኡ ኣሎ ኣብ ገጽ 229 ገለ ኣሎ ንዓና ኣዝዩ ዝበቅዕ ንዓና ዝገልፅ ትሕዝቶ እዩ ዘለዋ። እዚኣ ኣዝያ ኣገዳሲት እያ። ከዓ ደጋጊምና ንዛረበሉ ዘለና ሓድነትና ክንሕሉ ክንክእል ኣለና ከመይ ገርና ኢና ሓድነትና ንሕሉ ዝብል ሕቶ እዩ ዝምልሽ እዙ።

መደብ ኣሰራርሓ ምግቢ እያ። መደብ ኣሰራርሓ ምግቢ ዝተፈላለዩ ባህላውን ዘመናውን ዓይነት ኣሰራርሓ ምግቢ ከምኡውን ብውሑድ ኣስቤዛ ጌርካ ዝተፈላለዩ መኣዛታት ምርካብን ዝተፈላለዩ ዓይነት ምግብታት ምድላውን ዝብል እዩ። ካብዛ መደብ እዚኣ ድማ ንምሃር ክንህሉ ተስፋ እናገበርኩ ናይ ሎሚ ትሕዝቶኣኸ እንታይ ክኸውን ብሓባር ኢና ክንከታተሎ ናፍታ መደብ ክንሰገር። ሰላም ኩራት ተዓዘብትና፣ ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሓ ፍልይ ዝበለት እያ ንሳ ከዓ ክብል ከለኹ ላዛኛ ባዕተር፣ ኩሉ ግዜ ባዕተር ኢና ብፊኖ ኢና ንሰርሕ። ሕጂ ፊኖ ዘይምገብ ወይ ላዛኛ ዘይኣይደልኒ ብፊኖ ሰንኪ፣ ዓተር ግን እቲ ዝበለፀ ትሕቶ ስለ ዘለዎ ናይ ፕሮቲን ናይ ኣትክልቲ ፕሮቲን ኣለዎ ደምካዮም መዓራሪ። ስለዚ ዘይ ክብደት የጉድል ምሕቃቅ መግቢ ዓተር ዘይጠቕሞ ነገር የለን። እሱ ፈሊጠን ና ኣዴታትና ቀደም ውን ብዓተር ሽሮ ዝሰርሓ ዝነበረ ሕጂ ካብ ብፊኖ ምስራሕ ብዓተር ከኣስ እንዳተቀየረ ከይድ ኣሎ እንዳተቀየረ ንሕና ከላይ ልክዕ ከምቲ ግዜ ከምኡ ኢና ክንከይድ ዘለና። ሕጂ ንፍርቂ ክሉ ዓተር ሰለስተ እንቃቁሑ እዩ ዘለና። ንሕና ውሕድ ኢና ክንሰርሕ ሕጂ ሰለስተ እንቃቁሑ እዩ ዘለና። ንፍርቂ ክሉ ዓተር ሰለስተ እንቃቁሑ ሕጂ ሓንቲ እንቃቁሖ 100 ግራም ጥሑን ፋርማጆ 100 ግራም ሞሰሬላ ፍርቂ ሊትሮ መስርሒ ናይ ክሬም ፓሽመል ማለት እዩ። ጨው ከዓ ጨው ሕጂ ብዙሕ ደይኮና ብዘይ ጨው እውን ክትገብሮ ትኽእል። ጨው ዘይደሊ ሰብ ስለ ዘሎ ብዘይ ጨው ክትገብሮ ትኽእል። ንሕና ሓፈሻዊ ኢልና ኢና ጌርናዮ ዘለና። በርበረ ፀሊ ሃንገፍ ከይብለና ናይ እንቃቁሖ ተመራፂ ከዓ ስለ ዝኾነ ሕጂ ኩላ ግዜ ኩሉ ሰብ ይዝክሮ እዩ ዝርስዕ እውን የለን። ኩላ ግዜ መባእታ ንገብራ ግን ኢድና ምሕፃብ እያ። እዚኣ ዝርስዐ ሰብ ኣሎ ይንብልኒና መዘኻኸሪ ጥራይ ዳኣ እምበር ነዛ ናይ ኢድካ ምሕፃብ ሲ ኩሉ ሰብ ዝሕፀብ ኩሉ ሰብ ይዝፈልጦ። ስለዚ ንኽነዘኻኸር ጥራይ ሕራይ ካብ ምሕፃብ ሕጂ ኢድካ ምንቃፅ ካብ ክትሕፀብ ኢድካ ክተንቅፆ ከዓ እቲ ዝበለፀ ኢድካ ፅፍርካ ኩሉ ኣብ ናይ ኣመጋግባ ጥዕና ክንረክብ እንድሕር ኮይና ኣብ ኣመጋግባና ፅሬት ክህልወና እዩ ዝብል እንዘይፀሪ ሰብ ኣሎ ማለት ኣይኮነን። ኩሉ ሰብ ይፅሩ ንመዘከርታ እዩ። ሕጂ ከምቲ ዝበልክዎ ፍርቂ ክኢሎ ዓተር ክንገብር እንድሕር ኮይና ፍርቂ ክኢሎ ዓተር ሕጂ እንታይ ኢና ንገብር? ሰለስተ እንቃቁሖ ሕጂ ውሕድ ስለ ንሰርሕና ሕጂ ከም ፊኖ ኣይኮነን ምቹ ኣይኮነን ምስርሑ ሒኽልካ ይ ዝስራሕ ዓተር ኩለ እንደይኮንኩ ድገብረን ሕጂ እንዳወሰኩ እንዳወሰኩ እየ ደብዕጦ እንዳወሰኩ እንዳወሰኩ ዓተር ጨው ገይረሉ በርበረ ፀሊም ገይረሉ ሕጂ ከም ናይ ፊኖ ኣይኮነን ቁርፅ ቁርፅ ስለ ዝብል ብጥበብ ኢኻ ዝሰርሖ ብጥበብ ኢኻ ኣነ ክሰርሖ ሕጂ ዓተር መጀመርቲ ዓተር ንኣርዮ ድሓር ንሕምሶ ድሓር ነፀፅዮ ድሕሪ ምፅፃ ኢና ከዓ ነጥሕኖ ሕላፉ ኣሪና ማለት እዩ። ሕላፍ ኣለዎ እንድዩ ነቲ ሕላፉ እዩ ነብሎ ከይፅልመና ኢካ ሕላፍ ንኣርዮ ዘለና ከይፅልመና ዓተር ላዛኛ ብዓተር ሕጂ ብዙሕ መንገዲ ክሰርሕ ትኽእል ብዓተር ንሰርሕ ኣለና። ሕጂ ኣለስልስ ነብሎ ብኢድና ትርራ ቢልና ንገብሮ ኣለስልስ ከዓ ነብሎ ሕጂ መጀመርታ ክክፍሐ እየ እንዮ ገፀ ድሓር ኣብዚ ምስሓሰኽዋ ደጋጊመ ክሰጦ እየ ደጋጊመ በብንእሽተይ ከዓ ንዓተር ሲ ፍርስፍር ስለ ዝብል ሓደ ኣይተቕጥቕኖን ኢኻ ከም ናይ ፊኖ ኣይኮነን ባህረ ናይ ዓተር ከም ናይ ፊኖ ኣይኮነን። ሕጂ ናባይ ክስሕበ እየ ክሓስያ እንደ ፀኒሐ ብነዊሕ እውን ክተምፅኦ ትኽእል እንዲኻ ድሓን ሕፅር ሕፅር ድበለ ጌርና ክንገብሩ ኢና ንግዜ ንክሰልጠና። ሕጂ ማይ ከዓ ከነፍልሕ ኢና ማይ ንዓተር መብሰሊ ማይ ሕጂ ኣብዚ ኸዓ ክሬም ፓሽመል ክሰርሐ
ክሬም ፓሽመል ኣብዚ ስጎዳልና ኣለና ኣብዚ ማይን ፓስታ ሰኺትና ኣብዚ ከዓ ክሬም ፓሽመል ሓንቲ ማንካ ጣውላ ብሮን ሓንቲ ማንካ ጣውላ ሕርጭ ሂኖን ፍርቂ ሊትሮ ከዓ ፀባቅ ርኢሉ ሕጂ ኢና ከይፈለና ንክሶ ሕጂ ሕርጭ እዚ ክሰጦ እንዴ ሕርጭ እንዳተሓመሰ ከሎ ሕርጭ እንዳተሓመሰ ከሎ ብሮ ይመክኽ ሕርጭ እንዳተሓመሰ ከሎ ብሮ ይመክኽ ክሬም ፓሽመል ከማ ናይ ግባእካን ግን ንግዜ ክንብል ክሬም ፓሽመል ትብሮ እንዳመኸኸ ከሎ ሓርጭ ይሕመስ ድሕሪኡ ፀባ ክገብረለየ ጨው በርበረ ፀሊም ፋርማቾ ክገብረለ ኢና ላዛኛ ባዕተር ልምድና ኣይኮነን ሕጂ ኢና ንተእታትዎ ዘለና ኩሉ ግዜ ተደጋጋሚ ትሰርሖ ብዙሕ ምዕባለ የብሉን እቲሓደ ካብቲ ሓደ ክትቅይሮት ዝሓሸ እሱ ስለዝኾነ ኢና ከዓ ባዕተር ንሰርሕ ዘለና ላዛኛ ባዕተር ሕጂ ብዙሕ ማይ ኢና ንገብር ብዙሕ ማይ ሕርጭ እንዳተሓመሰ ከሎ ብሮ መኺኽልና ብሮ ምስ መኸኸልና ፀባ ኢና ንገብር ፀባ ንፍርቂ ኪሎ ፓስታ ላዛኛ ፍርቂ ሊትሮ ፀባ ሓንቲ ማንካ ጣውላ ብሮ ሓንቲ ማንካ ጣውላ ሕርጭ ፊኖ እቺ ክሬም ፓሽመል ክሬም ፓሽመል ምሕፋሱ ክንዲ ኣብ ፃሕሊ ዝስራሕ ሽሮ ምስ ኮነ ከነውርዶ ኢና ምሕፋፁ ክንዲ ብፃሕሊ ሕጂ ጨው ግድነት ኣይኮነን ክትገድፎ ትኽእል ኢኻ ጨው ብዘ ጨው ዝምገብ ክትገድፎ ትኽእል ኢኻ ጨው በርበረ ፀሊም በርበረ ፀሊም ሓደ ዝበለፀ ትሕዝቶ ኣለዎ ካልኣይ ነገር ከዓ እንቃቑሑ ከዓ ሃንገፋ ይብለልካ በርበረ ፀሊም ኣርቅቕ ኣቢልና ንሰጦ ኣርቅቕ ኣቢልና ንሰጦ ኣብዚኻ ንሕውሶ ኣብዚኻ ንሕውሶ ሕጂ ታክሬምና በስ ፈሊሓትልና ሓንቲ ማንካ ጣውላ ፋርማጆ ወይ ሓንቲ እንቃቑሑ ውቂዕካ ትገብረላ ትኽእል ሓንቲ ማንካ ጣውላ ፋርማጆ ሕራይ ምሕፋሱ ክንዲ ኣብ ፃሕሊ ዝስራሕ ሽሮ ምስ ኮነ ነውርዶ ማለት እዩ ምሕፋሱ ጨው ገይረሉ በርበረ ፀሊም ገይረሉ መጀመርታ ሕርጭን ማንካ ጣውላ ሕርጭን ማንካ ጣውላ ብሮን ሓሚሰዮ ድሕሪ ምሕማሰይ ፀባ ገይረሉ እቲ ፀባ ምስ ኣኺልዎ ምስ በልኩ ከዓ ጨውን በርበረ ፀሊም ንድሕሪዩ ፋርማጆ ምሕፋሱ ክንዲ ኣብ ፃሕሊ ዝስራሕ ሽሮ ምስ ኮነ ነውርዶ ሕራይ ሕጂ ማይና ፈሊሓላ ከምዚ ኢሉ ዝገርር ግርር ጨው ዘይቲ ጌርናሉ ማለት እዩ ሕጂ ኣብቲ ዘይቲ እንዳጠማዕና እዚ ብዚ ጌርናዮ ዘለና ኣብቲ ዘይቲ እንዳጠማዕና ኢና ንገብሮ ኣብታ ዘይቲ እንዳጠማዕና ውሕዋት ውሕዋት ተላጊቡ ምውፃእ ከይኣብየና

በሲላት እናላን ላዛኛ ናይ ዓተር እንቃቑሖ ሰለስተ ፍርቅ ኺሎ ሕጂ ንሕና ግን ውሕቲ ኢና ጌርና ዘለና ሓንቲ እንቃቑሖ ምስ ኩባያ ዓተር ሕጂ እቲ ዓተር መጀመርታ ይእረ ድሕር ትሕምሶ ድሕሪ ምሕማስ ከዓ ተፀፅዮ ድሕሪ መፅፃይ ከዓ ሕላፍ ኣለዎ ከይፅልም ተኣርዮ ድሕር ተጥሕኑ ሕጂ ወይ ኣነ ኣይ ሕምሶን እየ ገለ ትብል ንድሕር ኮንካ ከዓ ምስ ልክዕ ከምዛ ናይ ከዓ ትሕምሳ ሕጂ ኣብ ምንታይ ኢና ንገብሮ ብዙሕ ማይ ነላ ብዙ ብዙሕ ማይ ኣብዚ ማይ ኢና ንገብሮ ምክንያቱ መጫጭ ከይብል ከይጣበቕ ኣብ ብዙሕ ማይ ድሕር ኣብ ጨርቂ ከም ድንሽ ኢና ክነፅፎ ከይነድድ ኢደ እዚ ውዑይ ዓተር ሕጂ ብዙሕ ማይ ብዙሕ ማይ ምእንቲ ከይጣበቕ ሕጂ እዛ ሞሰር የላ ክመትራ እየ ሞሰር የላ ውፅኢት ናይ ፀባ ሞሰር የላ ኣብ መንጎ መንጎ ሓንሳ ስማይ ስጋዕ ዝሕል ዝብለለ ነዚኣ ሞሰር የላ ውፅኢት ናይ ፀባ ሞሰር የላ ሕጂ ብዙሕ ጅልዕጅል ዓቢልካ ትገብሮ ኣብ ኩሉ ክበፅሓለይ ትብል ትፈልካ ከዓ ተድቅቆ መሰንከቲና ቅብኣት ጌርናሉ ድሕሪ መሰንከቲና ቅብኣት ምግባርና ከዓ ዝሰጠጥናዮ እሞ እንቃቑሖን ዓተርን ጌርና ዝሰጠጥናዮ ሕጂ ኣብ መብሰሊና ኣብ መብሰሊና ድሓርታ ኢና ክንገብር ስጎ ስጎ ከዓ ፅቡቅ ጌርና ሰሪሕና ኣለና ስጎ ፍስ ኣቢልና ሽጉርቲ ቀይሕ ምስ ካሮት ፋሕፊሕናዮ በቐሊናዮ ድሕሪ ሽጉርቲ ቀይሕ መቕላውና ከዓ ንሽተይ በርበረ ጌርና ኣሉ ምዕስ ክብለልና ድሕሪ እቲ በርበረ ከዓ ኮሚደረ ዝሰራሕናዮ ክሬም ፓሽሜል ሓርጅ ሓሚስናዮ ብሮምኺኹ ድሕሪ ፀባ ጌርና ድሕሪ እቲ ፀባ ከዓ ጨው በርበረ ፀሊም ድሕሪ ጨው በርበረ ፀሊምካ ሓንቲ ማንታ ጣውላ ፋርማጆ ሕጂ ድፀባቐት ኮይናትና ሕጂ ጥሑም ፋርማጆ

0: ድሕሪ ክፍን ፋርማጆ ንሕብሪ ንሕብሪ ፅቡቅ ጌርና ዝሰርሕናዮ ስጎ ቆፅል ባዘሊኮ ካሮት ሽጉርቲ ቀይሕ ሽጉርቲ ፃዕዳ ንግዜ ክንብል ኢና እምበር ኣብ ቅድሚ እንዲ ክስራሕ ግን ብዙሕ ግዜ ዝወስድ ንሕብሪ ንከለር ክኾነ
1: እዛ ሕጂ በኣል ክሰርሓ ዝፀናሕ ኩነይ ዓተ እዚ ኩሉ ፖታሽም ኣለዎ ሓፂን ኣለዎ ኩሉ ነገር ኣለዎ ጠቃሚ ኮለስትሮል ክንክ ይኽእል ኩሉ ስለ ዘለዎ ሕጂ ኣብ ፈርኖ ኢኸትዋ ን15 ደቂቂ ኢና ፈርኖ ትወስ 1 ብታሕቲ 5 ካ ብላዕሊ ዓተርቲ ዝበለፀ ክንጥቀመሉ ናይ ጥዕና ስለዝኾነ ኩሉ ክገልፆ ዝፀናሕኩ ናይ ጥዕና ስለዝኾነ ክንጥቀመሉ ፅቡቅ ሕራይ እምበኣር ክብራት ተዓዘብትና ናይ ሎም መዓልቲ ድሰራሕናያ ላዛኛን ብዓተር ነዚ ትመፅል ንዝመፅእ ዘሎ ሰውን ብካልእ መደብ ክሳብ ንረኸብ ሓንቀኒ እዩ

ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነይ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይርሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለወሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረኣየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን። ማራቶን ኣስመራ 7 ሰነም

ፈኖ ኤሪ ቲቪ ኣብ ምክትታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ዓርቢ 5 ሰነ ሰዓት 5 ዝተዳለወ ዜናታት ውሽጥን ወፃን ሒዝናልኩም ቀሪብና ኣሎና። ንምክትታልኩም ብክብሪ እናዕድም ማክዳ ሓጎስ ምስ ዓረቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ብቐንዲ ኣርእስተ ዜና ንፍልም። ኣብ ንኡስ ኣባገለብ ብህዝብን መንግስትን ዝህነፃ ዘለዎ ኣብያተ ትምህርቲ ጠለባት ህዝቢ ክምልሳት ትፅሚት ትግበር። ኣብ ንኡስ ኣባ ፍዓበት ኣገባባት ማሕረስ ብምምዕባል እቶት ሓረስቶት ንምዕባይ ይስራሕ ኣሎም። ኣብ ዞባ ደቡባዊ ቀይሕ ባሕሪ ብያታዊ መሳርሒታት ሙዚቃ ዝሰልጠኑ ተመሪቖም። ደቡብ ኣፍሪቃን ኬንያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዘኽእለን ስምምዓት ተፈራሪመን። ኪዳን ሰሜን ኣትላንቲክ ኔቶ መሰረታዊ ዳግመ ህዳሴ ክግበረሉ ከም ዝግባእ ኣሜሪካ ሓቢራ። ብራዚልን ሽወደንን ኣብ ምምዕባል ፅላት ምክልኻል ዘተኮረ ስምምዕ ተፈራሪመን። ዝርዝር ዜና። ኣብ ንኡስ ኣባ ገለብ ብልዑል ተሳትፎ ህዝብን መንግስትን ዝህነፃ ዘለዋ ትካላት ትምህርቲ ጠለባት ህዝቢ ክምልሳት ትፅቢት ከም ዝግበረለን ኣመሓዳርቲ ንኡስ ኣባ ኣቶ ዑስማን ኣድም ገሊፆም። ንመስርሕ ምምሃርን ምስትምሃርን ብኣሉታ ክፀልዎ ንፀንሐ ፅበት ኣብያተ ትምህርቲ ንምፍታሕ ብተሳትፎ ኮምን መንግስትን ኣብያተ ትምህርትን ተወሳኺ ክፍልታትን ይስራሕ ከም ዘሎ ብምሕባር ሎሚ ዓመት ናብ ማእከላይ ደረጃ ዝተሰጋገረት ቤት ትምህርቲ ታብል እንጂ 10 መምሃሪ ክፍልታት ከም እተሰርሓላ፣ ኣብ ምምሕዳር ከባቢ ኣይባባ ናይ መባእታ ቤት ትምህርቲ ከም እተሃንፀት፣ ኣብ ምምሕዳር ከባቢ ካልኦ ድማ ትካል ቅድመ ትምህርቲ ትስራሕ ከም ዘላ ኣብሪሆም። ኣብቲ ንኡስ ኣባ ሓላፊ ስነ ምምህርና መምህር ዓብዱራሕማን መሓመድ ኑርን ኣመሓዳሪ ምምሕዳር ከባቢ ገለብ ሸክ ዓሊ ብእምነትን ብወገኖም በብእዋኑ ብህዝብን መንግስትን ዝዋደድ ዘሎ ትካላት ማሕበራዊ ኣገልግሎት ድሕር ምምስጋን ንመስርሕ ምምሃርን ምስትምሃርን ኣፀጊሙ ዝፀንሐ ፅበት መምሃሪ ክፍልታት ሙሉእ ፍታሕ ክግበረሉ ምዃኑ ኣረጋጊፆም። ልዕሊ 70,000 ነበርቲ ዘለዋ ንኡስ ኣባ ገለብ ካብ ከተማ ከረን 60 ኪሎ ሜትር ንሸነኽ ሰሜናዊ ምብራቅ ርሒቑ ይርከብ። ኣብ ንኡስ ኣባ ኣፍዓበት ኣገባባት ማሕረስ ብምምዕባል ምህርቲ ብዓይነትን መጠንን ክም ንምባል ብሚኒስትሪ ሕርሻ ክሰላሰል ዝፀንሐ ንጥፈታት ፅቡቅ ተቐባልነት እናረኸበ ምምፅኡ ተሓቢሩ። ሓላፊ ሕርሻ ኣብ ንኡስ ኣባ ኣፍዓበት ኣቶ ሓጎስ ገብረትንሳኤ ወፂኡ ዘሎ መደባት ብሓፈሻ ንኡስን ርቡሕን ቃፅዑ ሕርሻ ድማ ብፍላይ ንምትግባር ዝዓለመ ሰፊሕ ጎስጓሳት ኣብ ኩለን ምምሕዳራት ከባቢ ከም እተኻየደ ኣረድዩ። ክኢላ ልምዓት ዘራእትን ኣሕምልትን ኣቶ ዓብዱራሕማን ያዕቁብ ብወገኑ ትግባረ ቀዳማይ እብረ ንኡስ ርቡሕን ቃፅዑ ሕርሻ 2025 ኣተባብዒ ከም ዝነበረ ብምግላፅ ነዚ ብምስፋሕ ህይወት ሓረስቶት ብዓይነት ንምቕያር ብዕቱብ ይስርሓሉ ከም ዘሎ ገሊፁ። ኣብ ዝሓለፈ ዓመት ምሩፅ ዘርኢ ዕፉን ኣብ ወርሒ መስከረም ኣብ ምምሕዳራት ከባቢ ኩብኩብ ናሮ ኣንስን ኣፍዓበትን ኣብ ወርሒ ታሕሳስ ድማ ኣብ ኣይጥ

ሕልን ቀላመትን ኣብ 1400 ሜትሮ ተፈቲኑ ካብ 5 ክሳብ ኣስታት 9 ኩንታል እቶት ከም እተረኽቦ እውን ኣብርሆም። ልዑል እቶት ካብ ዝረኸቡ ሓረስቶታ የጣሓል ኣብነታዊ ሓረስታይ መሓመድ ዑስማን ሓመድ ኑር መምርሒ ሞያውያን ሕርሻ ተኸቲሉ ብዘካየዱ ፃዕሪ ርቡሕ እቶት ከመዝሓፈሰ ኣረድዩ። መደብ ንኡስን ርቡሕ እንቃፆ ሕርሻ ብግቡእ ዘተግበረ ኣቶ መሓመድ ዑስማን ኣብዚ እዋን እዚ ብርክት ዝበላ ከብቲ ኣጣልን ደርሁን ኣለዎም። ክፍሊ ባህልን ስፖርትን ዞባ ደቡባዊ ቀይሕ ባሕሪ ንኣስታት 2 ኣዋርሕ ብያታዊ መሳርሒታት ሙዚቃ ዘሰልጠኖም ብ2 ሰነ ኣመሪቖም። እቲ ብክልሲ ሓሳብን ግብርን ዝተዋህበ ፅዑቕ ስልጠና ክራር፣ ቤዝ ክራድ፣ ደረብካ፣ ቱምቡራ፣ ሻምብቆን ባህላዊ ከበሮታትን ዘጠቓለለ እዩ ነይሩ። ነቲ ስልጠና ዝሃበ መምህር ሙዚቃ ኣቶ መሓመድ ሳልሕ ተምሃሮ ዘረኣይዎ ክቱር ድሌትን ተገዳስነትን ኣብ ኣድማዕነትን ናይቲ ስልጠና ዓብዪ ተራ ከም ዝነበሩ ብምጥቃስ ኣብ መኽፈቲ ናይቲ ብ23 ጉንበት ብደረጃ ዞባ ደቡባዊ ቀይሕ ባሕሪ ዝተኻየደ ወግዓዊ ፅምብል ናፅነት ዘቕረብዎ ምርኢት ምስክር ብቕዓቶም ከም ዝኾነ ገሊፆም። ዋና ዳይረክተር ክፍሊ ባህልን ስፖርትን ወይዘሮ ሃዋ መሓመድ ብግድኣ እቲ ብዓይነቱ ናይ ፈለማ ዝኾነ ስልጠና ኣብ ምውርራስ ባህሊ ዘለዎ ግደ ብቐሊል ዝጥመት ከም ዘይኮነ ብምሕባር ብግብራዊ ስራሕ ከማዕብልዎ ተላምያ። ኣብ መወዳእታ ኣመሓዳሪ ዞባ ኣምባሳደር መሓመድ ስዒድ ማንታይ ሰልጠንቲ ብዘቐሰምዎ ሞያ ንሕብረተሰቦም ብዝለዓለ ከመ ዘገልግሉ ዘለዎ ፅኑዕ እምነት ገሊፆም። ኣንባቢ ሕብረተሰብ ብቐንዱ ድማ ኣንባቢ ሰራሕተኛታት ንምፍጣር ኣብ ቦታ ስራሕ ንባብ ዘተባብዕ ባይታ ንምጥጣሕ ምስራሕ ኣገዳሲ ከም ዝኾነ ሓላፊት ህዝባዊ ቤት ንባብ ከረን ወይዘሮ ኣስቴር በርሀ ኣዘኻኺራ። ንባብ ብውልቃዊ ዕቤትን ምዕባልን ትካልን ረብሓታት ከም ዘለዎ ብምጥቃስ ንሰራሕተኛታት ዘገልግል ቤት ንባብን ምቹእ ሃዋህውን ምፍጣር ኣእምሮ ብፍልጠት ንክህብትም ኣፍራይነት ናይ ትካል ንክዓቢ ከምኡውን ሓበራዊ ዕቤት ኣብ ቦታ ስራሕ ንምርግጋፅ ኣገዳሲ ከም ዝኾነ ኣነፂራ። ንባብ መሰረተ ለውጥን ብረኸን እዩ ዝበለት ወይዘሮ ኣስቴር ሰራሕተኛታት ኣብ ትርፊ ግዜኦም ይኹን ንስርሖም ዝምልከት ፅሑፋት ናይ ምንባብ ባህሊ ከጥርዩ ናይ ኩሉ ኣካል ኣበርክቶ ወሳኒ ምዃኑ ብምጥቃስ ብፍላይ ሓለፍቲ ትካላት ንሰራሕተኛታት ዘገልግል ናይ ንባብ ቦታ ምውዳድ ካብ ቀዳምነታት ገይሮም ክሰርሕሉ ከም ዝግባእ ኣገንዚባ። ምኽፋት ዲጂታላዊ ቤት ንባብ ኣብ ቦታ ስራሕ እውን ንመንእሰያት ሰራሕተኛታት ሓጋዚ ስለ ዝኾነ ጎኒ ጎኒ ምውዳድ ቀዋሚ ቤት ንባብ ክስራሓሉ ተላብያ። ኣብ መወዳእታ ወይዘሮ ኣስቴር ምህናፅ ኣንባቢ ሕብረተሰብ ምህናፅ ብሉፃት ዜጋታት ምዃኑ ብምግላፅ ኣብ ቦታ ስራሕ ናይ ንባብ ሃዋህው ምጥጣሕ ዕቱብ ቆላሕታ ክግበረሉ ተማፂና። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክታልኩም ደጊመ ዓድም። ኣብ ዜናታት ወፃኢ ሪፐብሊክ ደቡብ ኣፍሪቃን ኬንያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዘኽእለን ስምምዓት ተፈራሪመን። መራሕተን ሃገራት ትማሊ 4 ሰነ ኣብ ከተማ ፕሪቶርያ ደቡብ ኣፍሪቃ ኣብ ዘካየድዎ ዝርርብዮም ነቲ ኣብ ንግዲ ወፍሪ ትሕቲ ቅርፂ ቴክኖሎጂን ካልእ ዘተኮረ ውዕላትን ከቲሞምዎም። ክልቲኦም መራሕቲ ኣብ ዝሓለፈ ዓመት ኣስታት 650 ሚልዮን ዶላር ንዝነበረ ክልታዊ ንግዳዊ ምልውዋጥ ኣብዚ ዓመት እዚ ከም ንምባሉ ከም ዝሰርሑ ብምጥቃስ ንትግባርኡ እትከታተል ሓበራዊት ኮሚተ ከም ዝቆሙ ፍሊጦም። ብዘይካዚ ዘበዊ ፀጥታ ንምውሓስ ብሓባር ክሰርሑ ምዃኖም ፕረዚደንት ሲሪል ራማፎሳን ፕረዚደንት ዊልያም ሩቶን ሓቢሮም። እዚ ከምዚ ንከሎ ክልቲኦም ፕረዚደንትታት ሃገራቶም ኣብ ምግታእ ዘይሕጋውያን ስደተኛታት ከም እተሓጋገዛ ኣነፂሮም። ኪራን ሰሜን ኣትላንቲክ ኔቶ መሰረታዊ ዳግመ ህዳሴ ክግበረሉ ከም ዝግባእ ኣሜሪካ ሓቢራ። እቲ ኪዳን ብፍላይ ኣብ ምትዕርራይ ባጀት ቁልጡፍ ለውጢ ከም ዘድልዮ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ነፂሩ። ኣሜሪካ ካብቲ ኪዳን ክትወፅእ መደብ ከም ዘይብላ ዝገለፀ ማርኮ ሩቢዮ መሰረታዊ ምትዕርራይ ዝጠልብ ወግዓዊ እማመ ከም እተቐርብ ግና ረድዩ። ፕረዚደንት ዶናልድ ትራምፕ ኣብ መጀመርያ ሰሙን ናይ ዝመፅእ ወርሒ ሓምለ ኣብ ቱርኪ ኣብ ዝካየድ ዋዕላ መራሕቲ ኔቶ ንጉዳይ ህዳሴቲ ኪዳን ዝምልከት መርገፂ ሃገሩ ከነፅር ትፅቢት ይግበር። ኣሜሪካ ኣባላት ዓመታዊ ብፅሒተን ብግቡእ ክኸፍሎም ከምዘይብለን ብውቃስ ነቲ ኪዳን እትገብሮ ኣበርክቶ ከተጉድሎ ከም እትኽእል ከተጠንቀቕ ፀኒሐያ። ብዘይካዚ ኣባላት ኔቶ ኣብቲ ኣንጻር ኢራን ዝካየድ ዘሎ ወታደራዊ ወፍሪ ደገፍ ከምዘይገብረ ዝወቀሰ ፕረዚደንት ትራምፕ ብሸነኽ ኣሜሪካ ኣገዳስነቲ ኪዳን ከም ዝጎደለ ሓቢሩ እዩ።
ብራዚልን ሽወደንን ኣብ ምምዕባል ጽላተ ምክልኻል ዘተኮረ ስምምዕ ተፈራሪመን። እቲ ስምምዕ ብራዚል 20 ተወሰኽቲ ነፈርቲ ኩናት ካብ ሽወደን ንምዕዳግ ዘጠቓለለ ምዃኑ ሰመዚ ምክልኻልተን ሃገራት ኣፍሊጦም። ብራዚል 36 ነፈርቲ ኩናት ንምሽማት ዘኽእል ስምምዕ ኣብ 2023 ምስ ሽወደን ከም እተፈራረመት ዝፍለጥ ኮይኑ ቀዳማይ ገጽ ምርኽኻብ ናይተን ነፈርቲ ኣብ 2027 ክጅመር እዩ። እዚ ከምዚ ንከሎ ክልቲአን ሃገራት ነፈርቲ ኩናት

20 ቢልዮን ዶላር ተወሰኸ ባጀት ሰሊዑ ዝዓበየ ክፋልቲ ባጀት ብሰንኪ ናህሪ ዋጋ ነዳዲ ብከቢድ ናይ ዝተሃስያ ትካላትን ኩባንያታትን ከም ዝቐንዕ ሰመዚ ጃፓን ሓቢሮም እዚ ተሰሊዑ ዘሎ ባጀት ኣኻሊ ምዘይከውን ተወሳኺ ስጉምቲ ከም ዝወስድ እውን መንግስቲ ጃፓን ኣሚቱሎም ኣስታት 90 ሚእታዊት ጠለባት ነዳዲ ጃፓን ካብ ዞባ ማእከላይ ምብራቕ ምዃኑ ዝሕብሩ ጸብጻባት ከም ሳዕቤኑ በቲ ተኸሲቱ ዘሎ ዘይርጉእ ኩነታት ሕልፊ ካልኦት ሃገራት ከም ተሃሰየተ የረዱ ኣብ ዞባ ማእከላይ ምብራቕ ኣጋጢሙ ዘሎ ጸጥታውን ወታደራውን ቅልውላው ዘሰዕቦ ሕፅረት ነዳዲ ሓያሉ ሃገራት ምትዕራይ ባጀት ክገብራ ከም ተገደዳ ይሕበር ባይቶ ወከልቲ ህዝቢ ኣሜሪካ ማለት ኮንግረስ ፕረዚደንት ዶናልድ ትራምፕ ብዘይፍቓድ ባይቶ ኣብ ልዕሊ ኢራን ተወሰኸ ወታደራዊ ስጉምቲ ከይወስድ ንዝኽልክል ንድፊ ውሳነ ብ215 ደገፍን 208 ተቃውሞን ኣጽዲቕዎም ይኹን በር እቲ ውሳነ ተግባራዊ ክኸውን ብላዕለዋይ ባይቶ ኣሜሪካ ማለት ሴንት ተደገፈ ክርከብ ኣለዎም ምምሕዳር ፕረዚደንት ዶናልድ ትራምፕ ኣብ መወዳእታ ዝሓልፉ ወርሒ ለካቲት ምስ እስራኤል ብምትሕብባር ኣብ ልዕሊ ኢራን ዘካየዶ መጥቃዕቲ ምስ ላዕለዎት ኣባላት ባይቶ ከይተመኻኸረ ከም ዘበገሶ እዮም ምንጭታት ዝሕብሩ መሰረተ ፌደራላዊ ሕጊ ኣሜሪካ ፕረዚደንት ትራምፕ ነቲ ናብ ኢራን ዝለኣኾ ሰራዊት ኣብተን ቀዳሞት 60 መዓልትታት ክስሕበዩ ዝግባእ ነይሩ እንተኾነ ግን ኣብ መጀመርያ ወርሒ መያዝያ ኣብ መንጎ ኣሜሪካን ኢራንን ብዝተበፅሐ ስምምዕ ምቁራፅ ተኹስ መሰረት እቲ ናይ ግዜ ገደብ ከም ብሓድሽ ከም ጀመረ እዩ ጸሓፊ ምክልኻል ኣሜሪካ ፒት ሄክሰት ኣብ ግዜኡ ሓቢሩ ነይሩ ኣሜሪካን ኢራንን ነቲ ኣብ መንጎአን ዝካየድ ዘሎ ኪናት ዶም ንምባል ተስፋ ዝህብ ዘተ የካይዳ ከም ዘለዋ እዩ ዝሕበር ዘሎ እዚ ከምዚ ኢሉ ከሎ ፕረዚደንት ትራምፕ ኣብ ናይ መወዳእታ ስምምዕ ምስ ዝብጻሕ ምስ ላዕለዋይ ሃይማኖታዊ መራሒ ኢራን ሞጅዳብ ካሚኒ ክራኸብ ድሉ ከም ዘሎ ኣሚቱ ኣሜሪካ ትማሊ 4 ሰነ ኣብ ልዕሊ ፕረዚደንት ኪባ ሚጓል ዲያዝ ካነልን ስድራ ቤቱን ከምኡውን ካልኦት ውልቀ ሰባትን ትካላትን ሓድሽ እገዳ ጽሊቑ እቲ ስጉምቲ ኣካል ናይቲ ምምሕዳር ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ እታ ሃገር ዘካየደ ዘሎ ልዑል ጸቕጢ እዩ እቲ እገዳ ንዋይ ዘደስክልን ንግዳዊ ንጥፈታት ዝድርትን ምዃኑ ቤት ጽሕፈት ግምጃ ኣሜሪካ ገሊጹ ፕረዚደንት ኪባ ሚጉል ዲያዝ ካነል ነቲ እገዳ ብትሪ ብምኹናን ኣሜሪካ ኣብ መንጎ ክልቴን ሃገራት ግጭት ንምፍጣር ትሰርሕ ከም ዘላ ከሲሱ እዚ ምዕባለታት እዚ ዝኽሰት ዘሎ ኣብ መንጎ ኣሜሪካን ኪባን ተኸሲቱ ዘሎ ወጥሪ እናባእሰ ኣብ ዝመፀሉ ዘሎ እዋን እዩ ምምሕዳር ዶናልድ ትራምፕ ኣብ ዝሓልፈ ወርሒ ጉንበት ናይ ሓያሉ ዓመታት ኣብ ልዕሊ ኪባ ዝፀንዐ እገዳታት ኣሜሪካ ንምኽራር ናይ ፈፃሚ ኣካል ትእዛዝ ከም ዝፈረመ ዝፍለጥ እዩ በቲ ካብ 1962 ፀደቐ እገዳ ኣብ ልዕሊ ኪባ ብጠቕላላ ልዕሊ 930 ቢልዮን ዶላር ቁጠባዊ ክሳራታት ከም ዝወረደ እዮም ጸብጻባት ዝጠቕሱ ጽላታት ነዳዲ ትምህርቲ መጓዓዝያን ህንፃን ብሳዕቤናት ናይቲ እገዳ ብከቢድ ካብ ዝተሃሰዩ ምዃኖም ክፍለጥ ተኻኢሉሎም መንግስቲ ኪባ እቲ እገዳ ክላዓል ከቅርቦ ዝፀንሐ ተደጋጋሚ ፀውዒታት ዛጊ ተሰማዕ እዝኒ ከም ዘይረኸበ ጸብጻባት የረዱ ፕረዚደንት ቻይና ሺ ጂንፒንግ ብዕድመ ፕረዚደንት ኪም ጆንግን ዝመፅእ 89 ሰነ ናብ ሰሜን ኮርያ ወግዓዊ ምብፃሕ ክፍፅም ምዃኑ ተገሊጹ ፕረዚደንት ሺ ነዚ ምብፃሕ ዝፍፅም ሒደት ሰሙናት ድሕርቲ ንፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ብተናፀል ኣብ ከተማ ቤጂን ተቐቢሉ ምዝራብ እዩ እቲ ዑደት ነቲ ቻይና ምስ ሰሜን ኮርያ ዘለዋ ስትራቴጂካዊ ዝምድና ንምሕያልን ኣብ ምብራቕ ኤስያ ዘለዋ ፅልዋን ምስፋሕን ትገብሮ ዘላ ፃዕሪ ዘንፀባርቕ ከም ዝኾኑ እዮም ምስቲ ጉዳይ ቅርበት ዘለዎም ወገናት ዝሕብሩ ዘለዎም ክልቲኦም መራሕቲ ኣብ ክልታዊ ዝምድናታት ዞባዊ ፀጥታን ቅልውላዊ ሓውሲ ደሴት ኮርያን ዘተኮረ ዝርብ ከካይዱ ትፅቢት ይግበር ፕረዚደንት ሺ ኣብ ሰሜን ኮርያ ምብፃሕ ክፍፅም ድሕሪ 2019 ናይ ፈለማ ክኸውን እዩ ፕረዚደንት ሰሜን ኮርያ ኪም ጆን ኡን ቻይና ብምክንያት ዝኽሪ መበል 80 ዓመት ናይቲ ኣብ እዋን ካልኣይ ኩናት ዓለም ኣብ ልዕሊ ጃፓን ዝተጓናፀፈቶ ዓወት ኣብ ወርሒ መስከረም 2025 ኣብ ዘካየደቶ ፅምብል ከም እተሳተፍ ዝዝከር እዩ ናይ መወዳእታ ዜና ፕረዚደንት ዩክሬን ቮሎዲሚር ዘለንስኪ ምስ ፕረዚደንት ቭላድሚር ፑቲን ዝርብ ንኽካይድ ኣብ ዝኾነ እዋን ናብ ከተማ ሞስኮ ክገይሽ ከም ዝኽእል ኣፍኛ መንግስቲ ሩስያ ዲሚትሪ ቤትኮቭ ትማሊ 4 ሰነ ገሊጹ እዚ መግለፂ ዝተዋህበ ፕረዚደንት ዘለንስኪ ነቲ ኣብ መንጎ ክልቲአን ሃገራት ንዕሊ 4 ዓመት ዝቐፀለ ኪናት ዶው ንምባል ኣብ ሳልሰይቲ ሃገር ናይ ገጽ ንገጽ ርክብ መራሕቲ ክካየድ ዝሓትት መልእኽቲ ናብ ፕረዚደንት ፑቲን ድሕሪ ምስዳድ እዩ እቲ ዝርብ ኣብ ዝካየደሉ እዋን ዩክሬንን መጥቃዕትታት ደው ከተብል ድልውቲ ምዃና ዝሓበረ ፕረዚደንት ዘለንስኪ ስዊዘርላንድ ቱርክን ገለ ሃገራት ዓረብን ነቲ ርክብ ንምእንጋድ ድልውነተን ከም ዘርኣያ እውን ጠቒሱ

ይኹን እምበር ኣፈኛ መንግስቲ ሩስያ ዲሚትሪ ፔስኮቭ ኣብ ዝሃቦ መግለፂ ፕረዚደንት ፑቲን ኣብ መገሻ ስለ ዘሎ ነቲ መልእኽቲ ገና ከምዘይረኣዮን ኣብ ቀረባ እዋን መብርሂ ከምዝህበሉን ሓቢሩሎ። ፕረዚደንት ፑቲን ምስ ፕረዚደንት ዘለንስኪ ኣብ ሳልሰይቲ ሃገር ክራኸብ ዝኽእል ናይ መወዳእታ ስምምዕ ሰላም ንምኽታም ጥራይ ምዃኑ፣ ቅድሚኡ ግን ክልቲአን ሃገራት ኣብቲ ብፕረዚደንት ዶናልድ ትራምፕ ዝቐረበ እማመ ክሰማምዓ ከም ዘለዎን እዩ ክግለፅ ጸኒሑ። ዜና ንምዝዛም ኣርስቲ ዜና ክንደቅም። ኣብ ሞልዶቫ ገለብ ብህዝብን መንግስትን ዝህነፃ ዘለዋ ኣብያተ ትምህርቲ ጠለባት ህዝቢ ክምልሳ ትፅቢት ትግበር። ኣብ ኖዘባ ፍዓበት ኣገባባት ማሕረስ ብምምዕባል እቶት ሓረስቶት ንምዕባይ ይስራሕ ኣሎ። ኣብ ዞባ ደቡብ ወቅሕ ባሕሪ ብያታዊ መሳርሒታት ሙዚቃ ዝሰልጠኑ ተመሪቖም። ደቡብ ኣፍሪቃን ኬንያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዘኽእለን ስምምዓት ተፈራሪመን። ኪዳን ሰሜን ኣትላንቲክ ኔቶ መሰረታዊ ዳግሚ ህዳሴ ክግበረሉ ከም ዝግባእ ኣሜሪካ ሓቢራ። ብራዚልን ሽወደንን ኣብ ምምዕባል ፅላት ምክልኻል ዘተኮረ ስምምዕ ተፈራሪመን። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም

0: ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነይ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐንተ ገይርሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለዎሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ በራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰኔ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረኣየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን። ማራቶን ኣስመራ 7 ሰነ
1: ጽምብል ደንደን ኣብ እዋን ናጽነት ንግደት ደንደን ስለ ዝኾነ በጻሕቲ ካበየኹርና ሓገሮም ናብ ደንደን ብምኻድ ዝኽሮም ዘሐድስሉን ሓድሽ መብጽዓ ዝኣትውሉን እዋን እንሆ ደንደን ዝብል ብበጻሕቲ ስዒቡ የቐርብ።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ

ሎ ንሕብር በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕር ትሕዝቶ መደብና መደብ ዜና ሞዛይክ ያክትውን ዝተፈላለዩ ኣገረምቲ ዝኾኑ ፍፃመታት ናይ ዓለም ሒዛሃልና ቀሪባላ ገለ ካብ ትሕዝቱ መቸን ብዛዕባ ፅባቐ ክበሃል እንከሎ ሎሚ ኣብዚ እዋን እዚ ዘለናዮ ማለት እዩ ክፋል ናይ ገፅካ ብመጥባሕቲ ጌርካ ምትዕርራይ ከምኡውን ዝተፈላለዩ ክፋላት ናይ ኣካላትካ ከተጉድልን ከትዕብን ዝኽእል ምዃን እዩ ንሎም ድማ ኣብዛ ስዒባ ተቐርበ ዜናና ድማ ሽክና ናይ ርእሲ ናይ ምቕያር መስርሕ እዩ ኣዝዩ ዘገርመካ እዚ እውን ሓደ ካብቲ ኣዘራራቢ ዝኾነ ጉዳይ ኮይኑ ዘሎ ሙሉ ትሕሱ ናብታ ዜና ከስግረኩም እየ ብድሕሪ እውን ሓንቲ ዜና ክትህልወና

ኣዘራራቢ ኣርእስቲ ኮይኑ ዘሎ ቅርፂ ርእስኻ ናይ ምቕያር መስርሕ። ኣብ ቻይና መንእሰያት ብርኽ ዝበለ ሽከና ርእሲ ምልክት ጽባቐ ይሓስብዎ። ብምህላዎም ቅርፂ ርእሶም ንምምሕያሽ ኩሉ ዓይነት ናይ ምፅብባቕ መስርሕ ይገብሩ ከም ዘለዉ እዩ ዝጥቀስ። እዚ ብምብራኽ ርእሲ ተባሂሉ ዝፍለጥ ዘይተለምደ ናይ ጽባቐ ዝምባለ ሰባት ኣብ ትሕቲ ቆርበት ርእሶም ብብዝሒ ሃይሉሮኒክ ኣሲድ ክውግኡን ዋላ እውን ሓደገኛ ምጥባሕቲ ብምግባር ቅርፂ ርእሶም ክቕይሩን ይገብር። እቲ መስርሕ ሓደገኛ ምዃኑ እዩ ዝጥቀስ። ከም መርፍእ ሃይሉሮኒክ ኣሲድ፣ ምትካል ፕላስቲክ፣ ከምኡውን ብተለምዶ ኣብ መጥባሕቲ ኣካላት ንመላግቦታት ንምፅጋን ዝውዕል መጣበቒ ናይ ዓፅሚ ስሚንቶ ይሓቁፍ። እቲ ናይ ዓፅሚ ስሚንቶ እቲ ኣዝዩ ኣካታዕን ሓደገኛን ኣገባብ ከም ዝኾነ እዩ ዝሕበር። መጥባሕቲ ዘካይድ ሓኪም ኣብ ቆርበት ርእሲ 3 ሰንቲሜትር ብምጭንዳሕ ድሪል ሰርሳሪት መሳርሒት ተጠቒሙ ኣብቲ ዓፅሚ ንኣሽጡ ቀዳዳት ይፈጥር። ድሕሪኡ ነቲ ስሚንቶ ብቕልጡፍ ወጊኡ ከይተረረ ከሎ ቅርፂ ይህቦ። መርፍእ ሃይሉሮኒክ ኣሲድ ዋላ እኳ ጉድኣቱ ክንዲ ናይ ዓፅሚ ስሚንቶ ኣይኹን፣ ካብ ሓደጋ ነፃ ግን ኣይኮነን። ኣብ ቻይና ዝርከቡ መንእሰያት ኣብ ዝሓለፉ ውሑዳት ዓመታት ዝተፈላለዩ ዘገርሙ ናይ ጽባቐ መስርሓት ክገብሩ ተዓዚብና ኢና። ንኣብነት እዝኒ ንደገ ተወጢጡ ከም ዝወፅእ ምግባር። ይኹን እምበር ከም ናይ ዝብራኸ ርእሲ ዝገርምን ንሰማዒኡ ዝርብሽን ኣይነበረን።

0: Cibaci Sembei. ጅባቺ ሰንበይ ጃፓናዊ መግቢ እዩ። ንፈለማ እዋን ኣብ መፋርቅ 2010ታት ኣብ ዜናታት ኣርእስቲ ዝሰርሐ ናይ ዕኮት ብሽኮት እዩ። ዕኮት ካብ ሓሸራታት ዝለዓለ መጠን ፕሮቲን ከም ዘለዎ እዩ ዝግለጽ። ይኹን እምበር ሰባት ፕሮቲን ንምርካብ ጥራሕ ኣይኮኑን ዝበልዕዎ፣ ጣዕሙ ንምፍታን እውን እዩ። እቶም ኣብ ዓለም በዚ ዝሰርሕዎ ዘይተለምደ ዓይነት ብሽኮቲ ፍሉጣት ዝኾኑ ኣብ ኦማቺ ጅባቺ ኣይኮካይ ዝርከቡ ስድራ ቤታት ኣብ ጫካ መፃወድያታት ብምቕማጥዮም ነቶም ሓሸራታት ዝሕዝዎም፣ ድሕርዚ ነቶም ዕኮት ኣብ ሲሎም ብምንቃፅ ነቲ ብሽኮቲ ዝሰርሕ ሰብ ይህብዎ እሞ ኣብቲ ብሑ ቃእቲ ይስንክቶ። እቲ ብሽኮቲ ቁሩብ ሽኮራዊ ጣዕሚ ክህልዎ ከሎ እቶም ዝነቐፁ ዕኮት ድማ ናይ ዝሓረረ ዘቢብ መቐረት ከም ዘለዎም ይጥቀስ። ነቶም ብሽኮት ንምስራሕ ዝውዕሉ ዕኮት ንሰባት ውሑሳት ከም ዝኾኑ እዮም እቶም ስድራ ቤታት ዝዛረቡ። ኣብ ኦማቺ ጃፓን ዝተማሃዘ ጅባቺ ሰንበይ ናይ ዕኮት ብሽኮቲ ኣብ ዕዳጋታት እቲ ኸባብን ኣብ ካልኦት ከተማታት ጃፓን ኣብ ዝርከባ ምሩፃት ድኳናት ክርከብ ይከኣል።
1: These crackers aren't just snacks. They have real wasps inside. In Japan, wasp crackers or jibachi senbei are made by mixing dried wasps into the dough, then baking them until crispy. The taste is savory, with a bitter sensation from the wasp's body. Still dare to try?

ተፈጥሮዊ ጽባቐ ገረብ ሆሎንግ። ሆሎንግ ኣብ ጫካታት ደቡባዊ ምብራቕ ኤስያ ዝርከቡ ነዋሕቲ መሳጢ ትርኢት ዘለዎም ኣግራብ እዮም። እዞም ኣግራብ ፍርኦም ኣብ ክንዲና መሬት ዝወድቕ ከም ሄሊኮፕተር ዝሕንበቡ ዓበይቲ ክንፊ ዘለዎም ፍረታት የፍሪ። ብልምዲ ሆሎንግ ተባሂሎም ዝፍለጡ እኳ ትኾኑ ቀንዲ ስሞም ዲፕተሮ ካርፐስ ሮቱሰስ እዩ። ክሳብ 60 ሜትሮ ንውሓት ዘለዎም ዓበይትን ተረርትን ኣግራብ እዮም። እዞም ኣግራብ ኣብ ከባቢ ደቡባዊ ምብራቕ ኤስያ ብዘለዉ ደቀባት ዝኽበሩን ምስ ፅፅዋያት ኣፈ ታሪኽ ስርዓታትን ልምድታትን እቶም ህዝቢ ዝተኣሳሰሩ ምዃኖም ይንገር። እቲ መሳጢ ዝኾነ ፍልይ ዝበለ ትርኢቶም ንጎኒ ገዲፍካ ኣብ ህንፃ ምፍራይ ኣቑሑ ገዛን ጀላቡን ክውዕሉ ይኽእሉ። እቶም ኣግራብ ዘደንቕ ሜላ ምብታን ዘርኢ ድማ ኣለዎም። እቶም ክልተ ክንፊ ዘለዎም ፍረታት ሆሎን ካብ ጨናፍር ክወድቁ ከለዉ ከም ንኣሽቶ ሄሊኮፕተራት ኣብ ኣየር ይሽከርከሩ። እዚ ድማ ካብቲ ገረብ ርሒቖም ብምጓዓዝ ናብቲ ክለምዕሉ ምችኡ ዝኾነ ከባቢ ናይ ምዕላብ ዕድሎም ዘዕቢ መስርሕ እዩ።

ወዲ 98 ዓመት እንግሊዛዊ ሄሪ ሄስማን ኣብ ክንፊ ትበርር ነፋሪት ደው ክብሉ ብምኽኣሎም ብዕድመ ዝዓበዩ ከምኡ ክገብሩ ዝኽኣሉ ተባሂሎም ኣብ መዝገብ ክብሮ ወሰን ጊነስ ሰፊሮም። ሄስማን ዝሓለፈ ሰሙን እዮም ኣብ ካምብሪጅ ኣብ ዝርከብ መዓርፎ ነፈርቲ ዳክስፎርድ ካብ ዝተበገሰት ኣስታት 300 ሜትሮ ብራኸ ዝነበራ ነፋሪት ልዕሊ 9 ደቓይቕ ኣሕሊፎም። ሄስማን ንትካል መዝገብ ጊነስ ኣብ ዝሃብዎ ሓበሬታ ካብ ንእስነተያት ሒዘ ነዚ ክገብር ሕልሚ ነይሩኒ ክብሉ ተዛሪቦም። ሄስማን በዓልቲ ቤቶምን ወዶምን ብሕማም መንሽሮ ካብዚ ዓለም ቅድሚ ነዊሕ ዓመታት እዮም ተፈልዮም። ስለዚ ድማ ነቲ ዝረኸብዎ ኣታዊ ብሕማም መንሽሮ ንዝተጠቕዑ ቆልዑት ከውዕልዎ ከም ዝኾኑ ክፍለጥ

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ሌላ እያ ክትኸውን ንሎሚ ድማ ብዛዕባ ሓንቲ ዝነውሐ ቁመት ዘለዋ ጓል ኣንስተይቲ ኢና ሕዝና ክንቀሪምና ዘሎና ዝነውሐ ቁመት ዘለዋ ጓል ኣንስተይቲ ተባሂላ ኣብ መዝገብ ክብረ ወሰን ሰፊራ ዘላ ሩሜሳ ቤጋም እያ። ሩሜሳ ምክንያት ቁመት ናይ ምንዋሕ ናይ ቁመታ ማለት እዩ ብሰንኪ ናይ ጀነቲካዊ ፀገማት ምዃኑ እዩ ዝፍለጥ። ኩሉ ግዜ ቁመት ክንብል ንከልና ምስተውህቦ ነተኣስሮ ዳ እምበር ብሰንኪ ሕማም ወይ ናይ ጀነቲካዊ ፀገማት እውን ከጋጥም ከም ዝኽእል እዩ ዝፍለጥ። ሩሜሳ እምበኣር ኣብ ሂወታ ይኹን ማሕበራዊ ንጥፈታታን ዘጋጥምዋ ፀገማት ተበዲሃ ኣብ መዝገብ ዓለማዊ ክብረ ወሰን ክትሰፍር ዝበቕዓት ጓል ኣንስተይቲ እያ። ንሙሉ ትሕዝቶ እምበኣር ናብ መደብ ሌላ ከስግረኩም እያ ክትከታተሉ ብክብሪ ንዕድመኩም።

ሩመይሳ ገልጊ ልዕሊ 7 ጫማ ቁመት ዘለዋ ንሳ ኣብ ምድሪ ዝነውሐት ህያው ሰበይቲ ብምዃና ክብረ ወሰን ዓለም ጊነስ ሒዛ ትርከብ። ታሪኻ ግን ካብ ቁመት ኣዝዩ ዝዓበየ እዩ። ዛንታ ጽንዓት፣ ብልሒ፣ ሕያውነትን ኣብታ ንማእከላይ ሰባት ዝተዳለወት ዓለም ብዝተፈላለየ መንገዲ ትነብር ዘላያ። ሩመይሳ ገልጊ ኣብ ቱርኪ ብ1997 ተወሊዳ ኣብ መጀመርታ ከም ዝኾነ ካልእ ቆልዓያ ትመስል። ዓመታት እናሓለፈ ምስ ከደግና ሓደ ዘይተለምደ ነገር ተነጸረ። ተዓቢ ነበረት፣ ኣዝያ ቁልጡፍ ዕብየት። ድሒሮም ሓካይም ሩመይሳ ዊቨር ሲንድሮም ዝበሃል ሳሕቲ ዝረአ ሕማም ከም ዘለዋ ረኺቦም። እዚ ድማ ንዕብየታን ኣካላዊ ምዕባሊኣን ዝጸሉ ኣዝዩ ዘይተለምደ ጀኔቲካዊ ጸገም እዩ ነይሩ። ሩመይሳ ቈልዓ ከላ ብዙሓት ሰባት ፈጺሞም ዘይሓስብሉ ብድሆታት ኣጋጢምዋ። ነዊሕ ርሕቐት ንምጉዓስ ይኸብዳ። ዝሰማምዓ ክዳውንቲ ምርካብ ዳርጋ ዘይከኣል ነይሩ። ቀሊላ ሑገዛ እውን ከይተረፈ ዘይምቹዕ ዕንቅፋታት ክኸውን እውን ክኢሉ እዩ። ቁመታ ግን ብደገ ፍሊቲ ክገብራ ከሎ ስብእናኣን ናይ ፈጠራ ክእለት ዘለዋን ከምኡ እውን ቆራጽነት ዝነበራን እያ። ንመብዛሕትና መዓልታዊ ህይወት ኣውቶማቲክ እዩ። ከይሓሰብና ኣብ መንበር ኮፍ ንብል ንኸይድ። ልክዕ ምስ ዓቕና ዝተዳለወ ኣውቶቡሳትን ነፈርትን ኢና ኸዓ ንጓዓዝ። ንሩመይሳ ግን ዓለም ኣዝያ ንእሽቶ ኮይና ክስምዓ ይኽእል እዩ። ኣብ ሓደ እዋን ዘጋጥማ ኣብ ሓደ መንገዲ ኣየር በጢላ ብሰላም ክትበርር ምእንቲ ሓያሎ መንበር ምስ ኣልጎሱ ውዕዞ ኣየር ከይተረፈ ኣህጉራዊ ዜና ክኸውን በቒዑ። ምስ ናይዚ ግን ሩመይሳ ካብ ኣቓልቦ ኣብ ክንዲ እትሕባእ ናብ ሓያል ነገር ቀየረቶ። ማለት ናብ ንቕሓት፣ ብዛዕባ ብርቂ ኩነታት ምንባርን ኣገዳስነት ምቕባል ፍልልያት ደቂ ሰባትን ብግልጺ እትዛረብ ጀመረት። ሰባት ድማ ክሰምዕዋ ጀመሩ። ኣብ 2021 ሩመይሳ ገልጊ እታ ዝነውሐት ብህይወት ዘላ ጓል ኣንስተይቲ ኮይና ብወግዒ ኣብ መዛግብቲ ክብረ ወሰን ኣትያ። ነዛ ልዕሊ 7 እግሪ ቁመት ዘለዋ ሩመይሳ ገልጊ ማሕበራዊ መራኸቢታት ብግብረ መልሲ ተፈንጀሩ። ኣብ ነፍሲ ወከፍ ኣህጉር ዝመጻት ትካላት ዜና ንዛንታኣ ሸፈነኦ። ሩመይሳ ግን ብትሕትና ትምልሰሎም ነበረት። ካብ ሰባት ዝተፈልየ ምዃን ከም ኣውሉታዊ ነገር ፈጺሙ ክረአ ከም ዘይብሉ ንሰባት መሊሳ ኣዘኻኺራ። ኣብ ቃለ ምሕተት ሰባት ነብሶም ምቕባል እንተ ተማሂሮም ኩሉ ጉድለት ረብሓ ክኸውን ከም ዝኽእል ብዙሕ ግዜ ትዛረብ። ምናልባት እውን በዚ ምኽንያት እዚ ሚልዮናት ዘድንቕዋ። ነዋሕ ስለ ዝኾነት ጥራይ ዘይኮነ እቲ ሰባት ከም ጉድለት ዝርእዎ ንሳ ንረብሓኣ ቀይራ ንጥቕሚ ንኸምኣ ዝኣመሰሉ ሰባት ትምዕዳላ። ኣብ መላእ ዓለም ዝርከቡ ሰባት ብመዓልታዊ ህይወታ እናተመሰጡ ንጉዕዞኣ ብማሕበራዊ መራኸቢታት ይከታተልዎ። ከመይ ጌይራ ዝኣኽላ ክዳውንቲ ትዕድግ፣ ጫማኣ ክንደይ ዝኣክል ዓቐን ኣለዎ፣ ከመይ ኢላ ትጓዓዝ፣ ኣብ ጎና ተራ ሰብ ደው ክብል ከሎ ከመይ ይስምዖ። ኪኖ ምፍላጥ ግና ብዙሓት ሰባት ኣብ ምትብባዓ ይርከቡ። ሩመይሳ መብዛሕትኡ ግዜ ብዛዕባ ርእሰ ተኣማንነትን ኣእምራዊ ሓይልን ውልቃውነት ምትሕቁቓፍን ዘምልክት መልእኽትታት ተካፍል። ንዝተፈልየ ኮይኑ ዝስምዖ መንእሰይ ኣዝዩ ነዊሕ፣ ኣዝዩ ሓጢር፣ ኣዝዩ ሓፋር፣ ኣዝዩ ዘይልሙድ ዛንታኣ ሓያል መልእኽቲ ይሰድድ። ዋጋ ንኽህልወካ ክትሰማማዕ ኣይድልየካን እዩ። ሓደ ግዜ እቶም ዝያዳ ጐሊሖም ዝረአዩ ሰባት ዓለም እቲ ዝክሮም ሰባት ይኾኑ።

ኣብ ትሕቲ ቀጻሊ ኣቓልቦ ህዝቢ ምንባር ኩሉ ግዜ ቀሊል ኣይኮነን። ብዙሓት ኣብ ናይ ከም ናይ ሩሜሳ ናይ ኣካላዊ ፍልልይነት ዘለዎም ሰባት ተነጽሎ ክመርፁ ይኽእሉ እዮም። ንሳ ግን ግሉፅነት መሪጻ ደጋጊማ ሰባት ምጥ

ምናልባት እቲ ዝዓበየ ዓወት ሩሜሳ ክብረ ወሰን ዓለም ኣይኮነን። ምናልባት ኣረኣእያኣ ክኸውን ይኽእል እዩ። ምኽንያቱ ብህወታ ኣቢልና ሰብኣውነት ብብዙሕ መልክዕ ከም ዝመጽእ ስለ ዘዘክር ዝተፈላለዩ ኣካላት፣ ዝተፈላለዩ ክእለት ዘለዎም፣ ዝተፈላለዩ ብድሆታት፣ ኩሉ ሰብ ድማ ክብሪ ይግብኦ። ኣብዛ ብፍጽምና ዝተዋሕጠት ዓለም ሩሜሳ ገልጊ ዝያዳ ትርጉም ዘለዎ ነገር እያ ትውክል። ንሱ ድማ ሓቅነት እዩ። መን ምዃና ኣይትሓብእን እያ። ሩሜሳ ገልጊ ኣብዚ እዋን እታ ዝነውሐት ሰበይቲ ኣብ ጊነስ ሪከርድ ሒዛ ትርከብ እያ። እቲ ሓቀኛ ዕብየት ግን ብሰንቲሜተር ክዕቀን ኣይክእልን እዩ፣ ብትብዓት እዩ ዝዕቀን። ከምኡ ውን ነብሳ መሲላ ምዃና ጥራይ ንሚልዮናት ክትነቓቕሕ ክኢላ እያ። ምኽንያቱ ሓደሓደ ግዜ እቶም ዝለዓለ ደረጃ ዝድይቡ ሰባት ንኻልኦት ኣትሒቶም ዝጥምቱ ዘይኮኑስ ንደቂ ሰባት ኣብ ዝለዓለ ደረጃ ደጊፎም ንኽበጽሑ ዝሕግዙ እዮም።

ብልደንደን ኣብ እዋንና ፅነት ንግደት ደንደን ስለ ዝኾነ በጻሕቲ ካበየኩርና ሃገሮም ናብ ደንደን ብምኻድ ዝኽሮም ዘሐድስሉን ሓድሽ መብፅዓ ዝኣትውሉን እዋን እዩ። እንሆ ደንደን ዝብል ብበጻሕቲ ስዒቡ የቐርብ።

0: ነዘንደን ጎይታ
1: መናፍቅ ሁሉ ነዘንደን ጎይታ
2: ቅባ እንተ ዝብሉኒ ብትርኢት ኣምሳሉ ንሰማይ ስሒበ ለጠቕመ በልኩሉ ለመት ከኸብ ፀሓይ ሕብርታት ንኽብሩ ኣድምቕ መበልክዎ ዕላልዋይ ሕብሩ ደንደን ፀሓይ እንድዩ ብለይቱ ብቖትሩ መካነ ጸዳልዩ ይፈለጥ ትስሩ ንፋስ ገምገም ባሕሪ ንኽብሩ ዘሚሩ ንዝእምርተ ሓይሉ ማዕበል ናንቃዕሪሩ ዛርወት ተዝብሉኒ ተወሰዶ ድቃስ ርሩ መበልክዎ እንተመፆ ትኻስ ክንደይ ድ ኣሕሊፉ እዚ ደንደን ነካስ ኣተሕቀሽኖ ኣተኣካራፋስ ኣትውረት ደይብ ኣብ መነጣል ትንፋስ ደንደን ዘንግድኪሉ ሓርነት ክወሓስ መዓልት እንዲ ፅሒው ዘይረኸበ ድቃስ ሕጅስ ሕጅስ ስመም ዝዕም ድኣይበል እርም ክርትም ናይ ድኸሙ ደበስ ለይቱ ተባሪኹ መዓልቱ ይቀደስ ደንደን ጐይታ ንዘለዓለም ንዘለዓለም ይንገስ
1: ደንደን ጐይታ ንዘለዓለም ይንገስ
3: ክረመሉ ተዝብሉኒ ምኾንኩ ኸረምቲ ደበና ቕቂጨ ምሰቐልኩ ላዕሊ መስታ ንዳሃይን ብመብረቕ ብነጉዲ ትእንግርቲ ኸውን ዓዚም ንጠማቲ ኣብ ዝባን ደንደን ዝናብ ንኽፋጢ ኣውሊዑ ሰራዉ ክሕምልምል ምእንቲ ቀጠልያ ኽደን እዚ ደንደን ዓይኒ ዝናብ ምስ ሓንዘዘ ሰማይ ምስ ተከዘ መብረቕን ነጐዳን እናተሓጋገዘ ኣብ ዝባኑ ኾይኑ ሰይፉ ተመዘዘ ርግኣት ማተይልኡ ብህድኣት ዝዋዘ ደንደን ጐይታ ክብሩ ዝዓዘዘ
1: ደንደን ጐይታ ክብሩ ዝዓዘዘ
0: ወሓዝሉ እንተዝብሉኒ ውሕጅ ምኾን ኩሉ ውሕሽ ሸዓተ ሩባ ሓንጋር ኩሉ ምሉ ብእግሩ ዝሓልፍ ሩባ ሙዖ ገይሩ ትም ኢሉ ዝዕዘር ሕዳይ ያንቈልቂሉ ንኸውታ ዘርዕድ ክጓዝም ምሕዳሩ ማዩ ዘይንኪ ከበሳ ድራሩ ድሃይ ፉፍን ድፍን ውሕጁ ገርጊሩ ዋሕዚ ዝቕነት ነፍስዋ ማእኪሉ ዝግርማዊ እምባ ደንደን ኣያኹሉ ዓምብብሉ እንተዝብሉኒ ዕምባባ ምኾንኩ ከምታ ጽገሬዳ ከም ኣደስ ከም ሽቱ ኣብቲ ፀሓይ ብርቃሕ ንንህቢ መፍተቱ ቅልዕልዕ ምበልኩ ልበይ ብኽፍቱ ብዓይነይ ክርኦ ደንደን ተኸንቲቱ ዕረርዋይ ሕብሩ ሓምላይ እድያቱ ንግርማዊ ደንደን ኣልማዝ ስልማቱ
4: ርእሲ ኩሉ እንዲታ ደንደን ብሉፅ ንጉስ
5: ኣዚመሉ እንተ ዝብሉኒ ከም ያሬድ ማህሌታይ ድጓም ገበርኩ ብዕዝል ኣረራይ ከም ርኽ ከም ኣስፈል መህመምክዎ ድሃይ ቁም ዜማ ሃሌታ ኣብ ለይቲ ኣብ ፀሓይ ወድስ መበልክዎ ነዝ ደንደን ሊላይ ብወረብ ሸብሸባ ምገለጽኩ ደስታይ መቖሚ ዓቲረ ብድብር ክልሃይ ደንደን ዓብ እምባ ኣበባይ ዕምበባይ ዝምር መበልኩሉ ንደንደን ኮኸባይ እንተ ዝብሉኒ ዝብል ዘይብለሉ ባዕለይ ኣብቲ ግስም ለይቲ ዋካን ደንደነይ ገልዕ ቐንዴል ክስከም መቕረዝ እንዲ ስመይ ዋልታ ዓንዲ ፋኑሱ ዘይኮነሉ ኸመይ ጥዋፉ ሒዘ ምሕዳረይ ብቕመይ
4: ጥዋፍ ሒዘ ምሕዳረይ ብቕመይ
0: ኣብቲ ቑራቑሪ ኣብ ቅርዝፍስፍ ለይቲ ኣብቲ ገብገብወ ምሕቀብቀብ ወቕቲ ደንደን ገዚፍ እንድዩ ካብ ፀሓይ ዝዓቢ ሃፉ እሳት እዩ ኣስያ ድርብ ፈርጊ እዚ ሰሓቢ ግመ ግመ ተጐልባቢ ኣሻብ ስውር ዝብል ኣብ ገለ ዘድቢ እዚ ደንደን ግዙፍ እዚ በዓል ወጅሂ ተደረብ ግመ ክንዲ ክንዲ ጋቢ ኪድናይ ንዕናይ ዝብለ ንብፀሓይ ጾረይ ልዕሊ ዕይር እቲ ሕጃይ ምጃይ ስኒ ዘንክሰኒ ብስኖ ብተላይ ኒሐይ ዘበርኾ ከም ድፍእ ንላዕላይ ቁሩብ ዝተርፈኒ ክነክእ ንሰማይ ወይ ዝድርብ ጋቢ ኣበባይ ዕምበባይ ደንደን ክቡር እምባ ዝደንደን ክኾባይ
4: ደንደን ክቡር እምባ ዝደንደን ክኾባይ
0: ከም ሸብረኽ ከም ድንን ንኢደይ መንስኢ ነዝ ጐበርትዒ ፍትሒ መጋቢኢ ነዝ ጐይታ ደንቢ ነዝ ጐይታ ወግዒ ኣብ እዋን ሕሰምና

0: ዝኾነና ጸግዒ ህይወተይ ዝህቦ ሃገር መቐውዒ ብረቕ እንዳበለ ሰብረቐን ፀሓይ ሰጓግ ደበንገረ ነጋፊ ጸለንጋይ ዘይትሰምዕ እዝኒ ጉንዳ መላሃማይ ውቓዕ እንተበልዎ ዝዓሉ ብሮማይ ደንደን ዓብ እምባ ደንደነይ ስዮማይ ከም ቀደድ ብርህርህ ከም ሕራይ ከም ዋሕ ብርቅሕቅሕ ከም ፀሓይ ብርሃን ትርኢት እንዲው መነኒ ንሰማይ ኣብኡ ዝጋብኡ ከዋኽብቲ ላዕላይ ቅጥሚ ናይ ተሃሩ ትርኢቱ ድራማይ ኮኸብ ሸውዓተዩ ደንደነይ ክኸባይ ኩርዕርዕ እንተበለ እዚ እምባዓቢ ትፍንን እንተበለ ከመርሓ ትማሊ መንጉድ እንተውፀ ኣንበሳ ጓዛሚ ድሃዩ እንተህመመ ድሃይ ሓበን ልቢ መላሃዮ ኣልባብ እዚ ጥዑም ድምፂ ኣዳራሽ እንድዩ ሃይከል ናይ ሰማእቲ ትእምርተ ጽንዓት ንመንፈስ መጋቢ
1: ትእምርተ ጽንዓት ንመንፈስ መጋቢ እቲ ዝቦብና ንዅሉ ሓንጋሪ ኣብ ማእከል ዱር ብዓውታ ነጋሪ ዜና ዕሲ ንፋስ ደሃሳ ዓምጣሪ ርግፁ ዓጠምጠም እቲ ተሰባሪ ኣብ ገንደን ክበጽሕ ኣብራኹ ዝቖሪ ኣብንዲ ዘስብር ደንደን ርእሲ ሓይሊ ደንደን ኣዳራሽ እዩ ጽጋባ መግዘቢ ደንደን ኣርሓ እዚ ርእሱ ዅሉ ካባዳብ

ክቡራት ተኸታተልቲ መደባት ንውዛይ ካብተን ኣዘናጋዕቲ ዝኾና ትሕሶታትና መደብ ወይ ክና ሒዝናልኩም ቀሪብና ዘለና ዝተፈላለዩ ኣዘናይቲ ዝኾኑ ቪድዮታት ኢና ሒዝናልኩም ቀሪብና ዘለና ንምሉእ ትሕዝትኡ ንክትዘናግዑ ናብታ መደብ ከስግረኩም እየ ተኸታተሉ።

오!

0: ቶፋይ ሆቴል ሪስቶራንትን ባርን እዚ ዝነኡ ልዑል ዝኾነ ቶፋይ ንኹሉ መልክዓቱን ትሕዝትኡን ብዝለዓለ ደረጃ ሕይሩን ውዳቢኡ ኣጻፊፉም ንዕግበትኩም ዘማልእ በቢ ዓይነቱ መግብያ ኣዳልዩ ንቐደም በሉ እናበለ ይዕድመኩም ኣሎ። እዚ ብጽፈትን ውሕልነትን ተዳልዩ ዘሎ በቢ ዓይነቱ መግቢ ከከም ሕርያኹም እዩ። ስፔሻል ፓስታዶ፣ ስፔሻል ዓሳ ወይ ስፔሻል ማኣዲ፣ ስፔሻል ጫዕጫዕ ዓሳዶ ጫዕጫዕ ስጋ፣ ከምኡውን ስፔሻል ፓኒኖ ምጽማቕውን ኣገዳሲ ክፋል ትሕሱ እዩ። ብዘይካዚ ፒዛ ብዘተኣማምን ደረጃ ተሸፊኑ ቴክ ኤወይ ናብ ቤትኩም ክትማልእዎ ሕርያኹም እዩ። ቶፋይፍ ሆቴል ምዝኹሉ ዕግበት እዙ ኣገልግሎት ኢንተርነት ዋይፋይ ጀሚርኹም ዘሎ ነበስረኩም ብድሓን ምፁ ቶፋይፍ ሆቴል ሬስቶራንትን ባርን።
1: ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታትና ናብ ምዛም ገፂ ዝኸይድ ዘሎ ተሪፋትና ዘላ ትሕዝቶ ድማ ዝሓለፈ ሰሙን ከም ዝተኸታተልኩሞ ተኸታታሊት ፊልም ክብረት ተዛዚማ ሎሚ ድማ ካብ ዝተፈላለዩ ዞባታት ዝተኣከበ ርእቶታት ህዝቢ ኣብ ፊልም ክብረት እንታይ ምስል ሒዝናልኩም ቀሪምና ኣሎና። ምሉ ትሕዝቱ ናብቲ መደብ ከስግረኩም እየ። ተኸታተሉ።

0: ኣብ ፊልም ክብረት ዘለኒ ርእቶን ጠውላሕታን ክገልፅ እንተ ደኣ ኮይነ ፊልም ክብረት እቲ ዝዓበየ ንዓና ሳፕራይዝ ዝኾነ ኣዝና ነፍቅሮም ንናፍቆም ስነ ጥበበኛታት ብናይ ቦታን ግዜን ምፍልላይ ነዊሕ ዘይረኣናዮም ብመንገዲ ፊልም ክብረት ተረእና ማለት እዩ ንኩላቶም በዚ ኣጋጣሚ እዚ ፍቅርን ሰላምን ጥዕናን ዘለዎ ሂወት ንምነየ ብዓብኡ ከዓ ኣብ ሕብረተሰብ እንታይ መልእኽቲ የሕሊፋ ንዝብል ነቲ ዝነበረ ሃጓፍ ከይተፃላእካ እሞ ከዓ ኣብ ሓደ ህርመት ልብ እናሃለኻ ግን በካይዳኻ ግን ትፈላለ እጂ ኤልሳ ዝነበራ ፍቅርን ኣብ ስድራ ቤታ ዝነበረ ሓያልዮትን ዝኸፈለቶ ዋጋን ከም ኩሉ ኤርትራዊ ማለት እዩ ክትሪኦ ከለካ ቀሊል ኣይነበረን በዚ ከዓ እቲ ናይ መወዳእታ መጎስ ክትረክበሉ ዝግበአ ከዓ ክንደይ ኣብ ፅዕናኣን ኣብ ስድራ ቤታን ብዙሕ ሽግር ሓሊፋ ማለት እዩ ሕጂ እዚ ሽግር ሓሊፋ ኣብዚ ናይ መዛዘሚ ምብፅሓ ኣነ እቲ መልእኽቲ ተመሓላሊፉስ ሽግርኩ እንተወዲኡ እየ ዝብላ በዚ ጋጣሚ እዚ ስለዚ ፊልም ክብረት ዕውት መልእኽቲ ኣመሓላሊፋ እየ ዝብል ኣብ ሕብረተሰብ
1: ኣብ ፊልሚ ክብረት ኣዝያ መሃሪትን ኣዘናጋዒት ፍቱውቲ ፍሉይ ተቐባልነት ዘለዋ ፊልሚ ኣብ ሕብረተሰብ ብፍላይ ኣብ ኣዴታት ኤርትራ ኣብ ሓፈሻዊ ብኩሉ ፍትውቲ ድገብራ ዓባይ ትምህርቲ ዝነበራ ፊልሚ እያ ፊልሚ ክብረት መሃሪት እንድያ ኣዘናጋዒት ክንብላ ፀኒሕና ግን ካብኡ

0: استبقى سحاني عبيتن فتواتن سنت برنياتا زساتا فت بمهانا مها اب وشتا عدن ابدغن بفولي كم استسرحت متن اتوم طفي ام حاسي سوم نبلوم دو نبرنا عبيت سنت برنياتا هنري ام زبقعت فيلميا بتعن صبوتيا زنبر زانتا اب حبره تسب ايرترا دارغا دي نبرن الله تبلوها ኣሰካፍ ዝኾነ ፊልም ዛንታ እዩ ነይሩ ግን ፍሉይ ድገብራ ከዓኒ ኣብ ታደ እዩ ኣብ ደቃ ትገብሮ ዝነበረት ኣፈላላይ ፍሉይ ክገብራ ክኢሉ ነታ ፊልሚ ብሓንቲ ዓይኒ ክትሪኦም ዝግባአ ዝነበረ ግን ፈልያን ወዳ ክትርኢ ፈልያን ጓላ ክትርኢ ግን ከዓ መሃሪ ድገብራ ከዓኒ በታደ ዝተበርኮሰት እንዲዩ ማለት እምነት ክህሉ ኣለዎ ብሓፈሻ እምነት ኣብ ሓወኻ ብሓፍትኻ ብሓፈሻ ኣብ ደቅኻ ፍሉይ ተገዳስነትን እምነትን ክህልወካ ኣለዎ ብማዕረ ክትሪኦም ኣለካ ደቅኻ ከምእየ ዝብላነ
1: ዶ ተረድእኒ ባባ ንዑ ኢለ ገብረኹም ዘለኹ ይርድኦን እዩ ዘሎ እስ ክጥራሕ ክትርድእን ትኽእል
2: እንተወደ እማሕቃኖም ከይሕረቐካ ቀስ ኢልካ ንበሮ ዘይመስረ እኮ እዩ ዝሃስየካ ዘሎ
1: ንእሽተይ ካል ክዛርቦ ከሉ ክፀርፀር እናበለ ከመይ ገይር ክርዶ ብምንታይ ክርዳእኒ
2: ቀስበልቂሳ
1: ትስማ
3: እንታይ ክሰምዑ
4: ጥቡቕ በቃ ነ ብጣዕሚ ናይ ፊልም ክብረት ሓደ ጓል ንሰይቲ እያ ደሪሰታ ኣነ ከዓ ጓል ንሰይቲ ሃማድ ድወ ማእከል ብልክዕ ብዛዕ ደቅንቸ ንዛረበሉ ዓቕመን ሓይለን ክሒላ ከም ዘለዎን ኢና ንፅዕር ከምኡ ኮይኑካ ፀኒሑ ሕጂ ናይ ፊልም ክብረት ብሓቂ ንሰብስ ምሂረ እያ ክንደይ ካብ ሚእቲ ካልሑቶ እዩ ግን እዛ ፊልም እዚኣ ኣብ ብዙሓት ስድራ ቤት ኣብ መለሲ ኣብ ገለገለ ሕልፍ ልካ ትሪኦ ክላስ ቤት ፍርዲ ውዕሉ ኣለዉ ጥልመት ሓደ ጥልመት ናይ ቃል ኪዳን እዩ ትርድእ ንለኸ ኣቦ ናደን ክፈላለዩ ብጣዕሚ ክትሓዝን ኣነ ብጣዕሚ እየ ክትሓዝን ተፈላለየን እዮም ከምኣይ ኢሎም ከዓ ከይተሓጎሱ ከዓኒ እቲ ሰብኣይ ሞይቱ ማለት እዩ ልያ ግን ኣነስ ብጣዕሚ ልያ እዛ ተዋሳኢት ማለት እዩ እታ ድራማ ተዋሂባ እታ እንድያ ግን ብጣዕሚ እያ ትሕርቀኒ ነራ ብጣዕሚ ትሕርቀኒ ነራ በቃ ግን እታ ድራማ ስለናታ ስለ ዝሃብዋ ብጣዕሚ ተዋሲያ እያ ተዋሲያ እያ እሳሲ እቲ ህሉ ኩነታት ዘሎ ዝረኣያ ነገራት እያ ገሊፃ ስለዚ ካልኣይ ከዓኒ እቶም ተዋሳእቲ ኣብኡ ዝነበሩ ከዓኒ ንፅቡ እዮም ዝነበርና ሰባት ክኢላታት ዓቕሚ ዘለዎም ብምዃኖም ከዓኒ ኣፀቢቖም ታሽ ምኳኑ ካልእ ምስ ናይ ደገ ተኣሳሰረ ኮይኑ በዓል ነጭሲ ደገ እየን ዘለዋ በዓል እዚ ማዕበል ከማን ብዙሕ ንብህጎ ናሃርፎ ዝነበርና ሰብ ከማን ምሳና ከማን ኣብ ሓምሳን ንገለን ክፈላሲ ብሓንሳ ክንጓዓዝ ክንሪኦ ከለና ብጣዕሚ እያ ንዓይ ከማን ክስታይ ገራት ማለት እዩ ስለዚ ፊልም ናይ ክብረት ምሂራያ ከምኡ ከም ዘሎ ብልክዕ ኣሎ ንብዙሓት ደቂ ኣንስትዮ ከዓኒ ኣፀቢቓ ኣብነት ኮይና ክትከይድ ትኽእል እያ ክትምህረለና ትኽእል እያ ስለዚ ኣነ ፅብቕቲ ገላፂት እየ ድብላ የለን ማለት ኣይኮነን ኣሎ ስለዚ ኣገዳስነት ነይርዋ ልዕሊ ኩሉ ከኣቶም ተዋሳእቲ ዝተዋሃቦም ነናቶም ክስታይ ብጣዕሚ ለቢሶሞ ኣንፀባሪቆሞ ኢና ንብል
5: ብሓፈሽኡ ብዛዕባ ዘለን ርእቶ ናይ ፊልም ክብረት ዝዛርብ ዝደሊ ከም ፊልም ኣዝያ መሳጢትን ኣሻቃሊጢን ፅቡቕቲ ዝብል ርእቶ እዩ ዘለኒ ምክንያቱ ኩሉ እቲ ኣብ ስድራ ቤታት ዘጋጥም ብሓፈሽኡ ዘሎ ፀገማት እያ ትገልፅ ማለት እዩ ታ ፊልም ኣዝየ ዝንእዳ ኣነ ብወገነይ ማለት እዩ ገለገለ ርእቶታት ኣለኒ ቅሬታ ኣለኒ ብልዕሊ እያ ማለት እዩ ንኣብነት ኣብ ፊኒሽን ኣብቲ መወዳእታ ሰይቲ ቴድሮስ ሄለን ማለት እዩ ኣበይ ከም ዝኣተወት ብዙሕ ኣይገልፅን ምክንያቱ ምስቲ ዘሎ ፀገማት ተቀያይማ ገለ ኣብ ዝኾነ ቦታ ተኸውላ ከም ዝነበረት እዩ ዘርኢ ድሓር ግና ፊኒሽን ክትመፅእ ነይርዋ ቲ ስድራ ቤት ክትእከብ ነይርዋ ዝብል ርእቶ ኣለኒ ማለት እዩ ኣነ ኣብ ኣቕሩብ ቅሬታ ኣላትኒ ካልኣይ ብሓሶት ዝምስክሩ ነይሮም እቶም ብሓሶት ዝምስክሩ ናቶም ፍርዲ ኣለዎም ምክንያቱ ሲ መሃሪን መሳጥን ክኸውን እንተኮይኑ ፍርዶም ናብ ህዝቢ ክንጠባርቕ ነይርዎ ዝብል ርእቶ ኣለኒ ከም ሳልሰይቲ ሓንቲ መትከል ምስታ ኣፍቃሪቱ መዛዘሚኦም እንታይ ምዃኑ ኣይገልፅን ማለት ሲ ከምቲ ዝነበሮም ብፍቕሪ ብሓዳር ብናብራ ብመርዓ ክውድኡ ኢኻ ትፅበ ንዚኣ ብዝኾነ መዕለቢ ኣይበፅሕትን ከም ሳልሰይቲ ርእቶ ዘየ ኣላ

0: ኣብ ፊልም ክብረት ካብቲ ዝተምሃርናዮ ሓደ ፍቕሪ ሕድገት ብዓብዩ እቲ ሕድገት ዝበሃል ማለት ካብ ብመፅሓፍ ቅዱሳዊ ወይ ብናይ ቁርኣን መልክዕ እንድሕር ርኢኸያ ሕድገት ዝበሃል ብዓብዩ ማለት እዩ ንሰባት ሒዝካሎም ዋላ ሓንቲ ረብሓ ከም ዘይብሉ እቲ ንዓኻ ናይ መወዳእታ ናይ ሂወት መልክዕ ዝበሃል ሕድገት ምዃኑ ከዓ ክትምህረና ክኢላ ማለት እዩ። ፅባቐ ናይዛ ፊልሚ እንታይ ስ ብዙሕ ፃዕሪ ከም ዝሓለፋ የርእካ እዩ። ምክንያቱ ኣብ ሰለስተ ፓርቲያ ትሰኣል ነራ ኣብ ደገ ኣብ ውሽጢ ሃገር ከምኡውን ኣብ ዞባታት ቲዝዓበየ ፀጋታቱ ሕጂ እቲ ኣብ ደገ ናብ ከምዚ ኣብ ውሽጥን ፊልሚ ብዙሕ ተሰሪሑ ዩ ኣይፍለጦን እዩ። ዝዓብየ ፅቡቕ ነገር ናይዛ ፊልሚ ክብረትካ ኣብ ደገ ዘለዉ ኤርትራውያን ኣብዚ ዘለዉ ማዕርክ ንደይ ሓድነትን ፍቕርን ምትሕግጋዝ ምስ ህዝቢ ከም ዘለዎ ዘርእካ ኣጉሊሓ ተርኢ ፊልሚ ኮይና ፀኒሓትኒ ማለት እዩ። ንዳይረክተር ንኣላይ ናይታ ፊልሚ ከድንቓ ይፈቱ ከም ደራሲትን ዳይረክተርን ብፍላይ ነዊሕ ዓመታት ካብ ሜድያ ጠፊኦም ዝነበሩ ዓበይቲ ስነጥበባውያን ሃገርና ኣብ ሜድያ ኣጉሊሓ ምፅያትልናያ ካብቲ ፅቢት ወፃኢ ማለት እዩ። ኩሉ ሰብሲ ኣይተፀበዮምን ድሕር ነዊሕ ዓመት ንኣብነት ከም በዓል ማዕበል ከም በዓል ነጭፍ ሳፅን ኣብ መድረኽ ነዊሕ ዓመት ጠፊኦም ነይሮም። ከምዚ ክንሪኦም ከለና ንዓና ሓደ ዓበዕ ሃበኒ እቶም ስነጥበባውያን ከዓ ምስ ሓይሎም ከም ዘለዉ የርእና ኣለዉ ማለት እዩ። ስለዚ ኣነ ዝነበሩ ተዋሳእቲ ብሓፈሻ ተላቢሶም እዮም። ብፍላይ ክብረት ከም ክብረት ኮይና ክሰርሕ ከላ ኤርሳ ኪዳነ ከም ደራሲት ከም ኣላይት ከም ተዋሳኢት እቲ ዝበለፀ ገፀ ባህሪ ሒዛቶ ዝነበረት ማዕረ ክንደይ ፀዋር ሓያል ነቲ ገፀ ባህሪ ከም ድራማ ዘይኮነሲ ብኣካል ተላቢሳቶ ከም ዘላ የርእካ ማለት እዩ። ምናልባት ኣነ እንታይ ክብል ኽእል እየ ኣብታ ፊልም ዝተዓዘብናዮ ብዙሕ ነገራት ኣለ። ከም ጥልመት ዝተዓዘብናዮ ኣሎ፣ ስስዕቲ ዝተዓዘብናዮ ኣሎ። ወላ ገንዘብ ሱር ኩላ ሓጢኣት እዩ ዝብለካ መፅሓፍ ቅዱስ ማለት እዩ። ገንዘብ የጋገየካ እዩ። ሕጂ እዚ ክብርታት ዘይኮነ እቲ ገንዘብ ምስ ኣጋገየካ ባዕልኻ ነቲ ክብርታት ሓደሓደ ግዜ ትጉህሶ ኢኻ ማለት እዩ። ስለዚ ብዙሕ ገንዘብ ምስ መፆ ብዙሕ ዘይፈልጦ ነገር ምስ መፆ ትሰብ ካብቲ ክብርታት ክወፁ ንቡር እዩ ማለት እዩ። ስለዚ ኣነ ምናልባት ኣነ ዝነበራ ኮይኑ ይስምዓኒ ፅቡቕ ነገር ፅቡቕ ጎኒ ነይርዋ ክብል ንዓና ብፍላይ ከም መንእስያት ኣዝያ ምሂራትና ጥንቃቐ ዘለዎ ካይዳ ክንከይድ ከም ዘለና ዘለና ፀጋታት ብልክዕ ክንጥቀመሉ ከም ዘለና ኣብ መንጎ ስድራ ቤታ ዝትከል ፍቕሪ ዝያዳ ክንሕዞ ከም ዘለና ፅቡቕ ጎኒ ምሂራትና ክብል ዘለ ከም መንእሰይ ማለት እዩ።
1: እንታይ ዘይፈልጡ
2: ገዛ ገዚኣትሎም ከተብቅዕ እቲ ሓዋ ከዓ ስራሕ የብሉ ገለ የብሉ ብገንዘብ ሓዋካ ክለገ ፅውዕል ኣለዎ
1: ሓዳሮም በዓሎም ኣለዎ ክብረትካ ልዕሊ ሰባ ንፍዕቲ ምዃና በዕሊ ክትምስክርላ ዘን ይበርክ
2: ስራሕ ካ እንታይ ክወፃ ሓየት እንዲ ሕጅስ
1: ሞግደፍያ ስድራት ኢለ ብጀካ ደ ጥዋር ኣለዎም ካብ ሴራ ትፅበየ ነገር ኣለዶ
3: ሓደ ኣቐዲመ ንሚኒስትሪ ዜና ከመስግን ይደሊ ከምዝኣመሰለ ዓበይቲ መሃሪ ነቲ ሕብረተሰብ ከዓ ብኩሉ ሸንኹ ባሓደ ወገን ኣዘናጋዒ መደባት ክዳሉ ምኽኣሉ ዓብ ነገር እዩ። ብጣዕሚ ፅቡቕ ካልኣይ ከዓ ንደራሲት ይኹን ዳይረክተር ኩሉ ስራሕ ዝመርሐት ንኣርቲስት ወይ ከዓ ስነ ጥበባዊት ኤልሳ ኪዳናውን ከመስግን ደሊ ካልእ ከዓ ኩሎም እቶም ኣብ ውሽጢን ኣብ ደገን ኮይኖም ኣብ ስራሕ እዚ ተሳቲፎም ነዚ ስራሕ እዚ ዘቕረቡ ማለት እየ ከመስግኖም ደሊ ኣነ ዓብ ስራሕ እየ ድብሎ ምክንያቱ ምን ዘሎ ምዕባለ ገሊኡ እስክተኣምኖም ነ ፀግመካዮ ገሊኦም ኣብ ደገ ከለዉ ብዝውን ከለዉ ነዚ ኣዋሃይትካ ብከምዝኣመሰለ ጥበባዊ ኣቀራርባ ክተቐርብ ምክኣል ኩሉ እቲ ናይ ቴክኖሎጂ ክእለት እውን ኣጥርዮም ሲ ብከምዚ ንህዝብና ከቕርቦ ምክኣሎም ዓብ ነገር እዩ። ሕጂ ኣነ ብትሕዝቶኣ ካብቲ ቅድሚ ሕጂ ንፈልጦ ዝተፈለየት እያ ምክንያቱ ብፍላይ ከዓ ማለሲ ካብ ነዊሕ እዋን እውን ገሊኦም ሲ ርሒቆምና ዝፀንሑ ስነ ጥበባውያን እውን ዳርጋ ሃለዋቶም ኣፍሊጣትና ከተሳትፍ ምክኣላ ካልኦት እውን ካላ ካብቲ ሓድሽ ወለዶ ንኩሉ እውን ዝሓቆፈት ምኳና ዓብዪ ነገር ማለት እዩ። በቲ ጥበባዊ ስራሕ ክረአም ከሎ በቲ ትሕዝቶኣ ከዓ ኣዝያ መሃሬት እያ። ብርግፅ ኣብ ሕብረተሰብና ከምዚ ዓይነት ፀገም ከቢድ ፀገም ኣሎ ኢልና ክንዛረባይ ንክልና ግን ዋላ ውሑድ ይኹን ከም ተርእዮ ስለ ዘሎ ንደረጂ እውን ከይረአ ትምህርቲ ስለ ዝህብ ኣዝዩ ኣገዳሲ ነይሩ እየ ዝብሎ እቲ ዘሎ ገፀ ባህርያት ከዓ ናይ ብሓቂ ወካል እዩ ነቶም ከምኡ ዓይነት ዘይፅቡቕ ባህርያት ተጓዳኢ ባህርያት ዘለዎም ብግቡኦም ከንፀባርቦ ክኢሎም ብካልእ መንገዲ እውን ነቲ ቅኑዕ ኣተሓሳስባን ክብርታት ናይ ሕብረተሰብና ተላቢሶም ዝዋስኡን ብጉብኦም ኣንፀባሪቆሞ
4: እዚኣ ተኸታታሊ ፊልም ክብረት ን57 ክፋል ዝኸደት ካብ ርእስታ ጀሚርካ ክትሪኦ ትኽእል ኢኻ።

0: ክብረት ናይ ባህልና ናይ ሕብረተሰብና ክብርን ክብርታትን ዝገልፅ ስለ ዝኾነ ብህንጡይነት ኢና ተፀቢናያ እንታይ ክትገብሩ ፊልም ክብረት ናይ ብሓቂ ኣብ ሕብረተሰብና ዘሎ ክብርታትን ኣነባብራን ባህልናን መንነትናን ውርሻናን እንታይ ምዃኑን ካብቲ ባህልን ካብቲ ክብርታትን ካብቲ ናትና እምነትን ዝወፅእ ከዓ ማዕረኽ ንደይ ሕማቕ ምዃኑ ከተገንዝበና ዝኽኣለት እያ ማለት እዩ። ኣብ ስድራ ቤት ዘሎ ምክብባር እምነት ኣብ መንጎ ወላድን ውሉድን ኣብ መንጎ ኣሕዋት ዓብን ንእሾን ዘሎ ምክብባር ባህሊ ካብ ነዊሕ ካብ ወለዶ ናብ ወለዶ እንዳሰረፀ ዝኸደ ኣብዚ ግዜ እዚ ኣብ ከመይ ኩነታት ኣሎ ጥልመት ካበይ ተበጊሱ ናበይ ዝመፅእ ስለምንታይ እዩ ሰብከ ዝጠልም እቲ ሕልና ነቲ ሕግን ከ ከመይ ይርዮ ነዚ ክልቲ እዩ ብመንፅር ሕልና እንታይ ይስምዖ እቲ ዘደናግር ሰብ ብካልኦት ሰባት ከመይ ይረአ ኣብ መወዳእታ ሕጊ ከዓ እንታይ ይርዮ ዘገንዘበትና ስለ ዝኾነት ኣዝያ ኣገዳሲት ፊልም ኮይና ረኺበያ ምስ ስድራ ቤትና ምስ ደቅና ብግዜ ሰንበት እናዕረፍና ቡና ሰተና ደቅና እውን ካብኡ እንታይ ክምሃሮ ከም ዘለዎም ብዝሕግዝ መንገዲ ንዕኦም ሓበሬታ እናሃብና ዝኸድናላ ስለ ዝኾነት ኣዝያ ፅብቕቲ ኮይና ረኺበያ እዋ ሕጂ ታ ፊልም ፅብቕቲ እያ ብጣዕሚ ትሕዝቶኣ ተኸታቲልናያ ኢና ቁርብ እንታይ እዩ ስክፍታ ዝፈጥረልካ ኣዴታት ኤርትራ ሲ ጌጋታት እኳ እንተሎ ምዝምባል ናብ ገለ ውላድ እኳ እንተሎ ሕጂ ኣነ ብውልቀይ ክዕዘቦ ከለኹ ማዕረኸምኡ ድየን ኣዴታት ኤርትራ ዝብል ሕጂ ኣነ ናይ ኣዴታት ኤርትራ እዩ ዘገድሰኒ ማዕረኸምኡ ድየን ኣደን ውላዳ ሓልዮት ክትገብር ትኽእል እያ ፍሉይ ሓልዮት ክትገብር ትኽእል እያ ግን ከዓ ብዋጋ ናይ መን ብዋጋ ሰብኣያ ሰብኣያ ብጓሂ ሓሊፍ እዩ ደቃ ፋሕፋሕ ኢሎም እዮም ኣብ ደገና ውሽጥን ዘለዉ እዚ ኩነታት እዚ ከዓ ኣዴታት ኤርትራ ሲ ከም ውሑድ ተርእዮ እየ ዝወስዳ ኣነ ናይ ብሓቂ ንዓና ኣዴታት ኤርትራ ብዙሓት ከምኡ ገብራየን ኢልና እውን ክንዛረብ ኣይንኽእል ኢና ምክንያቱ ኣዴታትና ምዕሩይ ዝኾነ ኣመላኻኽታ ምዕሩይ ዝኾነ ኣተሓሕዛ ሕጂ ኣብዚ ዘለናየ ሰዓት ዘለናየ ዝኾነን ግን እንታይ መፅእ ኣሎ ቀደም ገንዘብ ኣይፍለጥን ነይሩኸውን ሎሚ ግን ገንዘብ ኩሉ ሰበይቲ ቆልዓ ዓብዪ ስለ ዝሓዞ ማዕርኡ ከዓ እቲ ናይ ጥልመት ኩነታት ንዕዘብ ንኽእል ኢና ግን እንታይ እየ ዝብል ኣነ ኣጠቃሊለ ክሪያ ከለኹ እዛ ፊልም ኣብዛ ፊልም ኣደ ኮይና ሒዛ ዘላ ገፀ ባህሪ ድኣ ትገብሮ ዝነበረት ምንቅስቃስ ትገብሮ ዝነበረት ኣቀራርባ መጠኑ ዝሓለፈ ሓልዮት ንወዳ ቴድሮስ እሞ ብዋጋ ናይ በዓል ቤታ ብዋጋ ናይ ደቃ ዝተጋነኑ ኮይኑ ስምዓና ኣነ ፍፂሙ ኣይረአኒ ኣይብልኒ ከም መምሃሪ ስለ ዘገልግል ግን ናይ ብሓቂ ነቲ ብማዕዶ ዝርኢ ከዓ ከምኡ ዝውቱር ነገር ከም ዘይኮነ ኣዴታት ኤርትራ ኣብ ስድራ ቤት ዘለዎን እሰነን መሰረት ክሪኦ ከሎ ከ ልዕሊ ሰብኣይ ንስድራ ቤት ዋሕስን ዋናን ኮይነን ዘካይዶ ኣዴታትና ስለ ዝኾና ብከምኡ ጥራይ ክንድምድመን ከምዘይብልና ግን ከዓ ከም ተርእዮ ከይንቀሳቀስ ከምኡ ከይመፅእ መሃሪት ስለ ዝኾነት ናይ ብሓቂ ነቲ ክብርታትና ብመንፅር ሕልናን ብመንፅር ሕግን ዓማፅ ሰብ ከዓ ቀሲኑ ከምዘይነብር ኣብ መወዳእታ ፍትሕን ሓቅን ኣብ ሰዓቱ ኣብ መዓልቱ ከም ዘራኻኽበሉ ዘረኣየትናያ ቴድሮስ ከዓ መወዳእታ ቤት ማእሰርቲ ኮይኑ ከስቆርቁር ብዝገበሮ ክጠዓስ ከስተማስል ኢና ተዓዚብና እሞ ኣዝያ መሃሪት ኣብነታዊ ኩሎም ስነ ጥበበኛታት ከዓ ናይ ብሓቂ ዝገበርዎ ፃዕሪ ንቲ ዝተዋህቦም ገፀ ባህሪ ንምምሳል ዘረኣይዎ ቆራፅነት ስራሕ ኣነ ኣድናቒት ኮይና ረኺበያ ኣድናቒ ፊልም እየ ብቀደመይ ግን እዚኣ ኸ ብሓቂ መሲጣትን ብዘይካ ዝተወሰነ ብዘይ ምቁራፅ ኩሉ ተኸታቲልና ዝሓለፈና እውን ኣብቲ ዝድገመሉ ሰዓት እናተኸታተልና ብዓብዪ ኻ ተማሂሩ እቲ ሕብረተሰብ ካብዚ እንታይ ምሃር እዩ መወዳእታ እሞ ሕብረተሰብ ክትምህር ዝኽኣለት እያ ሚኒስትሪ ዜና እውን ንከምዚ ዝኣመሰለ ንሕብረተሰብ መሃር በብእዋኑ መፂ እዩ ሕጂ እውን ካብኡ ንላዕሊ ሰብ ኣባና ዘሎ ሃገር ዘሎ ሰብ ከዓ ማዕረኽ ንደይ ቴሌቭዥን ኤርትራ ከም ዝከታተል ከተገንዝበና ዝኽኣለት እያ ፅቡቕ ስራሕ ኢለ ክድምድም ይኽእል እየ
1: ኣብ ፊልሚ ክብረት ኣሰኣእልኡ ጀሚርካ እቲ ምከና ጀሚርካ ካብቲ ናይ ዝሓለፈ ንሪኦ ፊልምታት ዝተፈለየ ኣሰኣእላ እየ ነይሩ ዋላ ኣብ ገዛ ምስ ድራ ክንሪኣ ከለና ሲ እቲ ሕጂ ተበፂሑ ደሎ ኣገባብ ኣሰኣእላ ኣብ ፊልሚ ክብረትታን ርአዮ ምክንያቱ ሲምፕሊሲቲ ነይርዎ ዋላውንቲ ኤንቫይሮንመንት ከም ዘለዎ የርእካ ኣብቲ ኣሰኣእላ ካብቲ ናይ ካልእ ኣንግል ኣሰኣእላ ትጥቀምሉ ዝነበሩ ሲ ኣብ ፊልሚ ክብረት ፍሉይ ኣሰኣእላ ነይሩ በቲ ስነ ጥበባዊ ሸነኹ ክጅምር ኢለ

ክብረት ከም ሽማ ክብረት እያ እታ ፊልም ማለሲ ኣብ ኤርትራዊ ሕብረተሰብ ሲ ተኸባቢርካ እዩ ሂወት ተኸባቢርካ ተፋቂርካ ሓድሕድ ተመላሊእኻ

0: ብዙሕ የለን። ውሉድ ተኮይኑ ንወላዲኡ ነብር፣ ንሓዉ ንሓፍቱ ይነብር። እጂ እዛ ክብረት ካብቲ ኣርእስታ ጀሚርካ ዋላ እቲ ገፀ ባህሪ ዝተላበሰቶ ክብረት እውን ናይ ብሓቂ ንዓኣሲ ይበቅዕ እዩ።
1: ብጣዕሚ ኣነ ኣመስጊን እያ፣ ፅቡቅ እያ፣ ትምህረካ ኣብቲ ዘሎ ማለት እዩ ኣብ ሕብረተሰብና ዘሎ ሕጅስ ኣሚንካ ትቦሞ ይጠልመካ ተኻልኻ ኣድኻ ኣኒስ ተዳሉ ሕጅስ ምስቲ ወዳ ኮይና ማለት እያ ክንዲ ንኩሎም ተሓቃቅፎም ስኒ ነቲ ወዳስ ክስታይ ትገብሮ ኣብ ሊፃርያቶ እዚ ከዓ ክኸውን የብሉን ትምዕዶ ነይርዋ ግን ኣይመዓዶቶን ኣብ መጨረሻ ኻኒ ምስኮነ እቕረ ኢላ ኣብዚኣ ከዓ ይሕጉሳትኒ
2: ስመለየ ክብረት ኣነ ፀገም የብለይን እንዲዩ ታ ጓል ሰብ ትብልያ ዘለካ ፅቡቅ ገርያ ትፈልጠ ንዓይ ክትዕዘበኒ ትኽእለ ንዓ ከይትዕዘበክን ተጠንቀበ
3: ሓረኪ ግንቲ ዕዲ ከይትርስዖ ኣነ ብጣዕሚ እየ ዝፈትወካ ፀገም እንተለካ ነገርን ኩሉ ግዜ ኣበሉ
2: ሓራይ ሓራይ ስለተሃለት ኣ
4: ኣነ ቴድሮስ ናይ ብሓቂ እንደ ዝፈትዎ ኩሉ ግዜ ከምዚ መሽኪና ኮይኑ እዩ ዝሰርሕ ኣብቲ ኣብ ፊልሚ ግን ቁርብ ከምዚ ርጉም ገለ ኮይኑ ዝሰርሕ ሙሽ ቁርብ ደስ ኣይበለትን ነቲኣ ዝገበራ ማለት እዩ እምበር ናይ ብሓቂ እየ ዝፈትዎ ቴድሮስ ዋላ መሽኪን ኣፀቢቑ ንዲ ፅቡቅ ዝገብሮት ፊልሚ ግን ኣብቲ ርግሚ ኢሉ ክሰርሕ ከሎ ሃሽ ገለ ክኾን ከሎ ከዓ የፀብቀሉ እዩ ኩሉስ ኮታስ የፀብቀሉ እዩ ሕጂ ክወሓጠለይ ጀሚሩ ቁሩብ ክስታይ ክኾን ከሎ እምበር ናይ ብሓቂ ደነቆ ክስታይ ኣክተር እዩ ኣብ ኤረትራ ከይደ ከሎ ከማ ሓደ ክልተካብኦም ክርሂበ ነይረ ደስ ዝብለካ ሓበን ተሰሚዐን ማለት እዩ
5: እወ መጀመርያ እኳ ከምዘይሓሰብ ኳ ንደ ነይረ ንእሽተ ፊልሚ እያ ትኸውን ኢለ ኤልሲና ከዓ ቀላ ቢልያ ነጌራትኒ ነራ ዳሓር ምስራሕ ኳ ሕጂ እቲ ፊድባክ ናይ ሰብ ምስራእኻ ሙሉ ዓለም ከምዚ ገይሩ ንዓኣ እታ ፊልሚ ተገዲሱ ፅብቕቲ መሃሪት ፊልሚ ምዃና ናይ ባሓቂእ ተሓጒሰ
6: ኣነ ከምኡ ይቐፅል እየ ድብል ብጣዕሚ ምስራእኽዎ ብዙሕ ነገር ኢና ተማሂርና ካብዛ ፊልም እዚኣ ካብ ነብሰይ ጀሚርኪ ኣነ ኣርባዕተ ነገራት ኣለ ብዙሕ ንዓይ ዝተንከፋኒ ሓንቲ ንሕና ንሕዋትና ና ንቤተሰብና ዲና ንጥቕሞም ዘለና መሲልና ናይ ስራሕ መገዲ ክንድነርእዮም እንዳሰደድና ገንዘብ ከምዚ ቴድሮስ ዝገበሮ ማለት እዩ ኣብ ዘይድለ ነገራት የእቲናዮም ኢና ግን ፅቡቕ ንገብር ዘለና መሲልና ኢና ንሕና ክንእረም ኣለና ኣብዚ ነገር እዚ ካልኣይ ነገር ወለዲ ከዓኒ ሳይድ ክሕዙ የብሎም ንብል ኣነ ብወገነይ እወ ኩልኻስ ብደገ ደለካ ዲኻ ብውሽጢ ደለካ ዲኻ ማዕረ ክሪኡኻ ይብል እዚኣ ካልኣይቲ ማለት እያ ሳልሰይቲ ከዓኒ ደቂ ተባዕትዮ ከም ቴድሮስ ማለት እዩ እቲ ትገበሮ ቴድሮስ ንሓንቲ ነገር ንክሽፍን ክብል ሂወቱ ብምሉኡ ዳመጅ ገይርዎ ሸዓ ምስ ወለደ ንሰበይቱ ነታ ብርክቲ ሰበይቱ ወሊደ ኢሉ ደድ ነግራ ነይሩ እዚ ኩሉ ምፍራስ ናይ ፋሚሊ ኣይመሃለዎን ነይሩ ይብል
7: ናይ ብሓቂ ምድናቕቲ ኮይኑ ንኩሎም እንደ ደደንቕ ግን ብበለፀ ንክብረት ብጣዕሚ የድንቓ ብጣዕሚ ፅቡቕ ተላቢሳቶ ኣሎ ካልእ ከዓ እቲ ስራሕ ዳኣ ዋላ ሕማቕ ይኹን እምበር ብጣዕሚ የድንቆ ኣብታ ስርሑ ብጣዕሚ ፅቡቕ ግን እዛ ክስታይ ኣነ ጥራሕ ደይኮን ክስዋላ ኣለዋ ንደቀይ ኩሉ ሻዕ ቅፃል ንሪኣ መሃሪት ከዓ ረኺበያ ናይ ብሓቂ መሃሪት ካብኣ ከዓ ሕጂ ብዙሕ ሰብ ክመሃር እዩ እዚ ስስዐ ድዩ ገለ ድዩ ደሎ መፂ ደሎ ዓብ ትምህርቲ ኢና ክንረክበላ ብጣዕሚ መሃሪት እያ
8: ብጣዕሚ ፅቡቅ ግን ቅድሚ ዝኣገረ ኣነ እታ ደራሲት ተዋሳኢት ኮይና ደላ ኤልሳ ብጣዕሚ የ ደመስግና ምክንያቱ መስቲ ኩሉ ደላቶ ኩነታት ነዚ ምብቃዓ ብጣዕሚ ደስ ዝብለኒ ምክንያቱ ወዲ ሰብ ሓንጎሉ ጥራዩ ክስንክል ዝኽእል ሓንጎል ድሕደይ ሰንከለ ግን ካልእ ነገር ክስንክል ኣይክእልን እዩ ማለት እዩ መዚ ኩሉ ፀገማታት እሞ ነዚህ ደሬሳ ናብ ህዝቢ ከተብፅሖ ከላ ብጣዕሚ መሃሪ ካብቲ ሓቦኣ ካብቲ ሰንጦን ሰብ ልዕሊ እቲ ፊልሚ ናታ ሞራል እዩ ንዓይ ኣሐጒስኒ ማለት እዩ እቲ ፊልሚ ከዓ ናይ ብሓቂ ደሪሳቶ እያ ምክንያቱ ኣብ ብዙሕ ኤርትራውያን ንረአዩ ሕብርታት ዳቅይር እምበረይ ኣብ ብዙሕ ኣብ ገዛኹን ኣብ ማንኪናኹን ኣብ ሰልዲኹን ሕብርታቱ እንዳቀየረ እንተኸብ ወላድኹን እንተኸብ ሓፍትኹን እንተኸብ ሓዉኹን እንተኸብ ምሕዝነት እምነትኹን ብብዙሕ ስለ ዝመፅእ ናይ ብሓቂ ደሪሳቶ እየ ድብል ኣነ እቲ ሕማም ናይ ሰብ ናይ ውሽጡ ዘሎ ሲ ተንኪፋቶ እየ ዝብል
9: ሓደ ብዛዕ

0: እቲ ናይ ክብረት ክበሃል ከሎ እቲ መሰረቱ እቲ ንባዕሉ እቲ ድርሰት እውን ንቃሉ በዕሉ ይምህረካ ሓደ ዓብ ነገር እዩ። ስለዚ ኣዝያ ብልስቲ ተኸታታሊት ፊልም ኮይነ ረኪበ እያ። ምስቲ ዘሎ ኩሉ ኩነታት ኣብ ዓለምና ኣብ ሕብረተሰብና ክጋጥሙ ዝኽእሉ ዝተፈላለዩ ኣርእስታት ዝሓዘለ ስለ ዝኾነት ብጣዕሚ ኣነ ኣድናቆተይ መግለፂ የብለይ።
1: ብሓፈሽኡ ማሕበራዊ ሂወት ናይ ኤርትራን እንታይ ይመስል ንምግላፅ እዩ ትቐንዲ ኣተኩሮ ናይ ክብረት ግን ኣብ ምንታይ እዩ ተሓፂሩ ከምዚ ንዓይ ዝመስለን ዝረእኽዎ ኣብ ክብረትን ኣብ ሓዋን እጂ እሳ ንሓዋ ትገብሮ ፃዕሪ ንሓውካ ሲ ዋጋ ትኸፍለሉ ማለት ንስድራኻ ዋጋ ትኸፍለሉ ንሱ ከዓ ዓዊሉ ትቆልዓ ዓዊሉ ሕማቕ ኣብ ሕማቕ ከይዱ ማለት እዩ እቲ ገዛ ክሳብ ኣብ ምሕራጅ በፂሑ ልዕሊ ኩሉ ግን ዝሐጎሰኒ እቶም ተዋሳእቲ
2: ማሃሪት እያ ኩሉ ግዜ ሓደ ግዜ ኤርትራውያን ከም ስታይ ንገብር ኢና ከምዚ እምነት ጌርካ ሲ ንሓውካ ድሓን ሓወይ እንድዩ ገለኢልካ ብእምነት ትገብሮ ነገራት ኣሎ ሕጂ እቲ እምነት ትገብሮ ነገር እንድሕር ብፅሑፍ መረጋገፂ ዘይብሉ ኮይኑ ናበይ ጌጋ ከም ትኸይድ ንዓኻ ነቲ ኣሚንካዮ ዘለካ ኣብ ጌጋ ይውድቆ ንዓኻ ከ ኣብ ጌጋ ይውድቀካ ስለዚ ሕጂ ኩሉ ግዜ እቲ ንገብሮ ነገራት ሲ ብውዕል ብፅሑፍ እንተኮይኑ መረጋገፂ ይኸውን ፅባሕ ንግኸውን ነቲ ሰብ እውን ኣብ ጌጋ ኣይተእትዎን ግን ሸለል ዝበለ ነገር እምነት ስለ ዘለና ኣብ ነንሕድሕድና ሸለል ዝበለ ነገር ስለ ንሪኦ እንታይ ይኸውን ናብ ጌጋ ተኣቱ ሕጂ ንከምዚኢታት ብጣዕሚ መሃሪት እያ።
3: ስለዚ ናብቲ ናይ ቀደም ሓጎስናን ፍስሓ ዝዓሰሎ ፍቅሪ ዝነበሮ ገዛ ምምላስናስ ዓብ ፀጋ እዩ ቸም በዝካ ይቀፅለና።

ክቡራት ተኸታተልቲ መደባት ሞዛይክ ዝተመደበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና። ብዛቕርብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ኣብዚ ቦታ ኮይና ክንሰኣል ዘፍቀዱልና ፓራዳይዝ ፒዘራ ኤንድ ካፈ ብስመይን ብስም ተዓዘብትን እናመስለንኩ ከምኡውን ምስ ሰኣላይ መሓመድ ማሕሙድ ቡኩራ ብምዃንና ብሓባር ፀኒሕና ዝመፅእ ሰሙን ድማ ብዝተፈለየ ትሕሶ እዩ ክኸውን ምርኻብና ክሳብ ሽዑ ሰናይ ቅነ ክኾነና እናተመንኹ ምስ ተረፉ መደባት ኤሪቲቭ ኣገድፈኩም እየ ብወገነይ ብሩኽ ምሸት

ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይርሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለወሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረአየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን። ማራቶን ኣስመራ 7 ሰነም

መደምና ትራን ኣብ ሰሙን እዚ ስነ ጥበብ ኣዝዩ ሰፊሕን ገፊሕን ዓውዲ እዩ። ገለ ካብኡ ድማ ሙዚቃ እዩ። ከምቲ ዝበልናዮ ስነ ጥበብ ኣዝዩ ገፊሕ ዓውዲ ካብ ኮነ ኣካልናቱ ዝኾነ ሙዚቃ እውን ብዙሕ ጨናፍር ዝርከቦን ብዙሓት ስነ ጥበበኛታት ዝሳትፍን እዩ። ሓደ ካብኡ ካብቲ መሰረታዊ ባእታ ማለት ሙዚቃ ተሰሪሑ ኣብ ኣዛን ሰማዕን ክበፅሕ ካብቲ ቀንዲ ንጥፈት ድርሰት ወይ ኮምፖዚሽን እዩ። መሳርሒ ሙዚቃታት ከከም ጣዕሚ ዜማን ኣገዳስነትን ኣበይን መዓስን ድምፂ ምቅላሕ መሳጥ ዜማ ይፈጥራን ሓደ ውዱእ ስራሕ ደርፊ ሙዚቃ ከመይ ይመስልን ብሓፈሻ ድርሰት ወይ ምውሃዳ ሙዚቃ ከመይ ይመስል ዘላል ትሕሶ ኣብ ንኡስ መደምና ዓለም ስነ ጥበብ ነምኸም ክንብሎ ኢና። ንኡስ መደብ ዘዋሪት ካሜራ እሰሙን ዝምበር ብዛዕባ ኣገባብ ኣሰራርሓ ገዛ ናይ ብሄራ ዝዳሰሰ መደብ እዩ ክኸውን። ንኡስ መደብ ናፍኖተ ህይወት ኣብ ንኡስ ዘወዓረዛ ቤት ትምህርቲ ኣሰር ምስ ዕውታት ተምሃሮ ዘላል ትሕዝቶ ቀሪባ ኣለና። ተኸታታሊት ፊልም ሳውን መበል 18 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ከምኡውን ዝተፈላለዩ ዜማታት እውን ካብ መደባት ናትራንስሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 6 ሰነ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 11 ሰነ ልክዕ ሰዓት 4 ድሕሪ ቀትሪ መደብ

እትምድርያት ኣፍ ዓበት እግቦይ ሓርስ እንደጠወርካ በርከት እተይ እብጅንስ ዋቅያ ስግል ትትእከድ ውዛረት ሓርስ ሰርግሉ ልህልየት ወራታት ከብ ትረክብ ክምሰልሐላ ተኣመራ መስኡል ሓርስ ምድርያት ኣፍ ዓበት እሰይድ ሓጎስ ገብረትንሳኤ እቱን ሃለ በርናምጅ ብዓመት በርናምጅ ንእሽ ወመክስባይት ገርህትየ ፍንቲት እግል ትዓወት ለኣማማት ፋዝዖ ዲብ ኩሉ ዳራት ደዋይሕ ክምሰል ገባ ኣፍሃማ በዓል ማቅደረት ዓማር በቅል ወሓምለ ሰይድ ዓብድርሕማን ያቆብ እብጀቱ ፈዓልየት ኣወላይት ደርበት በርናምጅ ንእሽ ወመክስባይት ገርሀት ዲብ ሰነት 2025 ላትትሓመት ፍገሪት ክምሰል ረከበት ምና እንዳሓበራ እሊ እግል ፍያሕ ወመናበረት ሓረስቶት እግል ትስኒ ልትከደም ክምሃላ ኣብርሃ ዲብ ብሓልፈስ ዘኒ ዘድዕፉን ወጂብ ዲብ ወርሕ ሰብተምበር ዲብ እዳር ኣደባይሕ ኩብኩብ ናሩ እንስ ወኣፍ ዓበት ዲብ ወርሕ ዲሰምበር ህየ ዲብ ኣይጠሓል ዋቅላመት ዲብ ኣልፍ ምትር ምኩዓብ እንደ ጀረባ ምን ሓምስ እስግ 8 ኩንታል እተይ ክምሰል ረከባ ምኑ ሸርሓ እተይ ሰኒ ምናረክቦው ሓረስቶት ኣይጠሓል ሓረስታይ ፈዳብ መሓመድ ዑስማን ሓምድ ኖር ማምርሕ ሰብ ምህነት ሓርስ እንደታብዓ እባ ወደይ ይህድ እተይ ርቡሕ ክምሰል ረክባ ኣፍሃማ በርናምጅ ንእሽ ወመክስባይት ገርህት እብዋጅብ ላሰርገላ እሰይድ መሓመድ ዑስማን ዲብ እልዎ ክድሊ ሓ ዓጣል ወደወሪህ እግልተው ቃድር ሃላ ካ ሓይሳም ወሓይሳት መታቅብላትና ስግለለ ቀደምናሆ ኣክባር ቀበትዓታ ከለመት ዓደይት ብኣክባር ካርጅ እናቅብለኩምቱ ጀምሁርያት ግብለት ኣፍሪቅያ ወኬንያ ዲብለት ፈና ተመጃላት እብሕበር እግልሽ ቀያ ላልኣጣቅ ድረን እትፋቅያ ትፈረመያ ሜርሓት ለድወል ማላ 4 ጁን ዲብ መዲነት ፕሪቶርያ ግብለት ኣፍሪቅያ ዲበወደ ውህድግቱ ዲብ ትጃረት ክስአት ራስማር ወብንየት ትሕትየት ቴክኖሎጂ ወብዕድ ለረከዛ እትፋቅያ ትለፈረመው ለሜርሓት ዲብ ብሓልፈ ሰነት ሓደ 650 ሚልዮን ዶላር ለዓላመት ባዳል ተጃረት ዲብ እላ ሰነት ጎና ግልት ወቃል ክምሰል ሻቆ እንዳሓበረው ለሸቆል ኣታብዕ ናይ ሕበር ልጅነት ክምሰል ኣቀየመው ኣተኣመረው እምበል እሊ ኣምን ናይ መንጠቃት እግል ልዳመን እብሕበር እግል ልሽቃው ክምሰልቱ ርኢስ ሰሪል ራማፎዛ ወርኢስ ዊልያም ሩቶ ሕቡራ ምህለው እልክና ዲብ እንቱ ክልኦት ለሜርሓት ደውለቶም ባረምን ቃኑን ላቶም ላጅኢን እግል ትክራዕ እግል ልጅህዶ ክምሰል ቦማ እብርሃም ኣለው ሕልፍ ኔቶ ኣሳስያይ ተጅዲድ ወተዕዲል እግልግባ ዲቡ ክምሰል ወጅብ ኣሜሪካ ሓበራት ንሕልፍ እፍንቲ ዲብ ኣሳናይ ሜዛንየት ተቕይር ሻፍክ ክምሰል ኣትሓዝዩ ሰክርቴር ቀደይ ካርጅ ኣሜሪካ ማርኮ ሩቪዮ ኣብርሃም ኣሜሪካ ምና ሕልፍ እግልፍ ገር ስታት ላባ ለሓበራ ማርኮ ሩቪዮ ኣሳስያ ኣሳናይ ላጣልብ ይማም ረስሚ እግል ተቐድም ክምሰል ትላኪ ንፍሁም ሃላ ርኢስ ዶናልድ ትራምፕ ዲብ ሰልፈይት ሳምን ናይ ለመፅእ ወርሒ ጁላይ ዲብ ትሩክ ዲብ ባገቢ ዋዕለ ሜርሓት ኔቶ ቃድየት ተጅዲድ ሕልፍ ላከስስ መብዳእ ደውለቱ እግልዋድሕ ልስአ ኣሜሪካ ኣንፋር ድወል ናይ ሑል ዋጅባትን ብዋጅብ ዳፍዓ ክምሰል ይህለያ ደሸኬተን እግለ ሕልፍ ለባትዶር እግል ተኣንቅሶ ክምሰል ቀድር ዲብ ትሓዝር ፃንሓታ እምበልሊ ድወል ኔቶ ዲብ ላድድ ኢራን ላገባህለየት ፊራር ዓስከርየት ሰዳይት ክምሰል ኢወዳያ ሸክወት ላትቀድም ርኢስ ዶናልድ ትራምፕ እብጀት ኣሜሪካ ዶር ናይ ለሕልፍ ክምሰል ናቕሳ ሓበራ ብራዚል ዋ ስዊድን ዲብ ጠወሮት መጃል ድፋዕ ለረከዛ እትፋቅ ፈረመያ ለእትፋቅ ብራዚል እስራ ወሱቅ ጣይራት ሓርብ ምን ስዊድን እግል ትዛበል ኣከምከም ክምሰልቱ ሰብ መዝድፋዕላ ደውላት ድወል ኣተኣመረው ብራዚል 36 ጥያረት ሓርብ እግል ትዛበል ኣታኣታቅድር እትፋቅ የት ዲብ ሰነት 2023 ምስል ስዊድን እትፋቅ ክምሰል ወደየት ዲብ ልትኣመር ኣወላይ ጋዝ ናይላ ሰለሞት ለጣይራት ዲብ ሰነት 2027 እግል ኣንብቱ እልክእና ዲብ እንቱ ክልእላ ደውለት ጥያራት ሓርብ እብሕበር እግል ለእፍርያ ለሃድጋ ክምሰል ህለያ ማተኣማርያ ለእትፋቅ ማቅደረተን ዓስከርየት እግል ትተረት ዶር ሰኒ ክምሰል ህለ እግሉ ለሓበረት ውዛረት ድፋዕ ብራዚል ፈዓልየቱ እግል ተኣሻፍቅ ልትከደም ክምሰል ሃላማ ኣፍሃማት ካ ሓይሳም ወሓይሳት መታቅብላትና ኣክባር እንደይነእተሞ መርእስላ ኣክባር እግል ንትገም
سفير أريتريا دي باتحاد أوروبا ودول بنلوكس قل أريتريين سكان زهيك سمينار ودا اتاقليم قبلت

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕን ዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ RHCP ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ፣ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቃንዩ ሚኒስትሪ ዜና።

ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነይ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይርሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለዎሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረኣየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን ማራቶን ኣስመራ 7 ሰነ

Look up.

关于那啥事。

Celebrate.

የዋራ ኣምለኩም ህዝበይ ኣንታ ምንጭ ፅንዓት እንኳዕ ኣብፅሓና ናብዛ ክብርቲ ዕለት ደጊማ ሓሊፍ እዩ ትሽግር ሓሊፍ እዩ ትኸርተት ጉዕዞና ንኸይረ ናብ ህንፀት ናብ ልምዓት እወ ሰላም ክብለኩም ኩልኹም ብሓፈሻ ብፍላይ ድማ ንህዝቢ ዓሰብ ዝተቐባል ጋሻ እዛ ኣኽባር እዚ ተቐባል ጋሻ ብልጉር ዝለዓለ ዓብይ ኩሉሽ ተባዓለ ደው ምስ በለ ለይቲኹም ቀትሪ ኣብ ስራሕ ደኺመ ኸይበለ ሓበሪ ዝስምዐኒ ሙላደ ኸበኻ ሎሚ ድማ ኸሪሖ ተሓጉሰ ሙላደ ኸበኻ መእሰይ እሙሕጂ ሓንቲ ክብለካ ኣብ ቅደለይ ብደካ እዚ ባሕሪ እዚ ባሕሪ እዚ ባሕሪ ብዙሕ ተባሂሉ ሕጂ እውን ብዙሕ ሂወቱ ዝበሃል ብዛዕባ እዚ ባሕሪ ሕጂ እውን ይሰምዖ ኣለኹ እቲ ስሙ ክነዓል ግና መን እዩ ንሱ እቲ ስሙ ዘልዕል ዘሎ ክንደይ ቀደፍር ኣነ ግና ሓንቲ እየ ዝብሎ እዚ ባሕሪ እዚ ባሕሪ ኣነ የማን ናተይቱ ዋዕልነቱ ባዕለ እየ ዝፈልጦ እቲ ስፍሓቱ እቲ ዕምቀቱ ባዕለ እየ ዘመኸርሖ እቲ ፀገታቱ እንተንሱ ኣይኮነን ደዋንነቱ ክገብሮ ኣይፍቀደሉን እዩ እቲ ስሙ እውን ከልዕሎ ግና ምስማዕ ካብ ኣበየ ካብ በላዓውሎ ኣይኮነን ንዕቶም ዓበይቲ ንሕና እቶም ዕሸና ኣትለኣኽሎ እወ ወሎም ንሰምዑ ኣለና እዚ መዳር ዕንዱ ታሪኩ ግዳ ዘይውከስ ታሪክ ንዕየታቱ ክንደይ ዘይመደሩ ክንደይ ዘይኣውተቱ ግና ሕልሞም ካየዝመሩ ሓሊፎም እዮም ብኹንቱ እንተንሕና ሕጂውን ክምጣይና ኣቦ ወላ ሽዕ ግዘ ተረብሐ ጉዕዞና ጥራይ ንኸፅል ልዕሊ እቲ ዝፀንሐ ሓደ ክንዲሽዕ ኢና ዋላ ብዓቕሙ ዝተመክዐ መኽደን ድስታዕ ከፍትን እዩ ሃመማ ወላ ሽዕ ግዘ ተበዝሐ ሕጂ እውን

ከተማ ምዝነት ኣባሉ ዓለማት ህዝብና ይትሸገር መንደለካ ይበጀካ ጽንዓት ህዝብኻ እምነት እግዚኣብሔር ሕጂውን ኣጆኻ ከም ቀደምካ ትረር ይከኣለ ዋርሳ ኣለዉኻ ምሕበነ ሃገር ጨንቂ መከራ ሓሊፉ ጽማት ምስጥንት ባህረ ኣምላኽ ዘለካ ከም ናይ ሰብ ፍጥረት ፀማሪ ሃዝካ ፎይታ ሃገርና ጽነት ሰወዊ ሃላ ሰንጊልካን ሃገር ክብረት ፅምናነ ነርኳስ ሃገርና ፍቆት ባህሪ ጅግንነት ቀጻሊ ዘይብልካ ደረት ሰላም ቅሳነት ምስንፀ 7 ዓመት

ምስቲ ሰይጣን በዓቲ ፅንኩር መሰናክል ሸንቦባ ናይ ፀላእ ሕንዚ ስለዛ መሬት ተበጅው ዘዝሓለየ ምርዚ ትንፋሱ ቀቢሩ ዓወት ዘስረረ ብደም ቀሊሙ ታሪኹ ዘስፈረ ልዕሊ ማንም ፍጡር ፀይሩ ቃንዛ ድጋሙ ድኻሙ ዘይንበብ ፍሕሽው ገጽ እንትርፎ ዋዛ ዕረፍቲ ኣልቦ ስኑ ብምንካስ ንናፅነት ጎይዋ ዓቐብ ቁልቁል ኩርኳ ሓዊ ኸይበለ ህወት ዩ ወፊዋ

ምዕሩግ ፈነተን ውንዱዳይ መሪዮክ ሓዳክ ስገንቲ በዳይ ሊከ ሃሌዋክ ስጋፌናይ ቱደጋህ ብያ ኪታክትን ዓናይ ኣሞደር ዓለበጉትን ግባይ ኣሞደር ዓለበጉትን ግባይ ድነካህ ኩረንደንርየሃነይ ልዑጎሪ ሰፍዓዲ ወይደ ኣፍዓሲ ወይደደይ ንፍዓበለክደበሊ ሶለይ ወነወነካፈዳይዳድሊ ኤሃሞልተን ብዕስበሒ በክቶ ደርሚ ድኩራዕቲ ሲሰለ ጋርቦ ወይረካህ ኩደ ወይነ ሲላሎ ደመራክ ሞለ ወይነ ደጎሮ ደመራክ ሞለ ወይነ ደጎሮ ደር ደባን ቤዲሎዊ ተጋልቦ ሓልዋያጋዱክተ እልሕ ሓልዋያጋዱት እልሕ ሑለልቶ ድወይንተደዱ ድብሳሞ ባርልዑህ ግበተም ዓዶ ቦሎ ባርልዑህ ግበተም ዓዶ ቦሎ ዱመ ተኬ መስመታይ ኑመሌ ኪመላደያይሮ ተኬምሌ ኪመላደያይሮ ተኬም ወሌ ማሒሰ ማሓል ኣከልም ዋይሌ ማሒሰ ማሓል ኣከልም ዋይሌ ዓድምዐ ኮርሰል ኣከልም ድስኔ ዓድምዐ ኮርሰል ኣከልም ድስኔ መንጎዋይ ዳህዮ ኣደፊ ህማይ ኣንዳዓይ ቦኮዮት ሓበ ህማይ ውድሪክቴነ ዋጊሰ ህማይ ዔሮ መንጎዱር ውንድዒ ህማይ ዔሮ መንጎዱር ውንድዒ ህማይ ሴል መለማዱ መክረደደው ሴል መለማዱ መክረደደው ሲላሎ ድጎይ ሲሳሴ ዓረው መሪም መራክ ዋጊሳይዳዶው መሪም መራክ ዋጊሳይዳዶው ድደለቤ ሄሌ ዋይሰረሰው ድነለቤ ኤሌ ዋይሰረሰው ትግሪ ዕከበለ ዳቢ ሰጋሕሰክ ትግሪ ዕከበለ ዳንቢ ኣጋሕሰክ ፍልዑን ደቢረሶ ማይደያት ዑከክ ሌሰናለ ድሙ መባርድሴት ኩለክ ኮጉፌህ ምዕሩክ ፈነተን ውንዱዳይ ኮጉፌህ ምዕሩክ ፈነተን ውንዱዳይ ብሕሴ ዳዮ ሴብ መሓመድ ኣደም ኣሕመድ ጋብዒ ለንካልያት ዓፊን ሓይሮ ድራይ ማይሶም ኣተሁሙ እዩ

Come on, come on, come on.

0: ሰዓት 9 ኣኺሉ ፈኖ ኤርቲቪ ምክታል ትርከቡ ዝኸርኩም ተዓዘብትና ከመይ ተምስዩን ሎሚ ዓርቢ 5 ሰነ ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣዲብ ዓብዴን ምክታልኩም ብክብርና ዓደምኩም ፈለማ ኣርስተ ዜና። ኣምባሳደር ኤርትራ ብሕብረት ኤሮጳን ሃገራት ቤነሉክስን ንኤርትራውያን ተቐማጦ ዘሄግ ሰሚናር ኣካይዱ። ኣብ ዞባ ደቡብ ዕረት ንምክልኻል ኣብ 7 ንኡስ ዞባታት ዕውት ወፍሪ መጥባሕቲ ዓይኒ ተኻይዱ። ኣብ ንኡስ ዞባ ገለብ ብህዝቢ መንግስትን ዝህነፃ ዘሎ ኣብያተ ትምህርቲ ጠለባት ህዝቢ ክምልሳት ትዝቢት ይግበር። ደቡብ ኣፍሪካን ኬንያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዝኽእለን ስምዓት ተፈራሪመን። ኪዳን ሰሜን ኣትላንቲክ ኔቶ መሰረታዊ ዳግሚ ህዳሴ ክግበረሉ ከም ዝግባእ ኣሜሪካ ሓቢራ። ብራዚልን ሽወደንን ኣብ ምዕባል ፅላት ምክልኻል ዘተኮረ ስምዕ ተፈራሪመን። ዝርዝር ዜና። ኣምባሳደር ኤርትራ ብሕብረት ኤሮጳን ሃገራት ቤነሉክስን ኣቶ ነጋስ ካሳብ 31 ግንቦት ንኤርትራውያን ተቐማጦ ዘሄግ ሆላንድ ሰሚናር ኣካይዶም። ኣብ ዘቤታዊ ዞባውን ጎደባውን ከምኡውን ኣህጉራዊ ጉዳያት ዝተኮረ ሰፊሕ መግለፂ ዝሃበ ኣምባሳደር ነጋሲ ዘለናይ መድረኽ ልዑል ንቕሓት ድልድል ውዳቤታትን ዕዙዝ ተሳትፎን ስለ ዝሓትት ዜጋታት ድልውነቶም ብዝለዓለ ክረጋግፁ ፀዊዖም። ኣብ ዝተሃዋስ እዋን ኤርትራ ውሽጣዊ ርግኣታ ውሒሳ ልማዕታዊ መደባታ ምስልሳል ከም ትርከብ ማዕረ ማዕረዩ ድማ ዞባዊ ሰላምን ርግኣትን ምውሓስ መትከል ኣሚና ክትሰርሓሉን ምቕሉል ኣበርክቶ ክትገብርን ምህላው ኣብርሂዮም። ሓላፊ ቆንስላዊ ጉዳያት ኣቶ ኣብራር ተወልደ ብወገኑ ንቆንስላዊ ኣገልግሎትን ንስሉጥነቱ ዝግበር ዘሎ ፃዕርን ዝምልከት መብሪ ሂቦ። ሓላፊ ህዝባዊን ኮማን ጉዳያት ኣቶ ኢሳቅ ምናሴ ብወገኑ ተሳትፎ ብሆላንድ ዝነበር ኤርትራዊ ኣብ ሃገራዊ መደባት ምምጓስ ፕሮጀክታት ኣሕዳር ኣብያተ ትምህርቲ ንምቅልጣፍ ብዕቱብ ክስራሕ ከም ዘለዎ ኣስሚሩሉ። ኣብ መወዳእታ ተሳተፍቲ መሳርዖም ብምድልዳል ከም ወትሩ ኣበርክቶኦም ከም ዘዕዝዙ ኣረጋጊፆም። ኣብ ዞባ ደቡብ ዕረት ምክልኻል ኣብ ዝሓለፈ ዋርሕ ብዝተኻየደ ዕውት ወፍሪ ንልዕሊ 750 ዜጋታት መጥባሕቲ ዓይኒ ተኻይዶ። ወኪል ሪና ፊልሞን ትካቡን ዘዳለዎ ፀብጻብ ዳናይት ገብሪሂወት ክተቕርቦ እያ።
1: ኣብ ዞባ ደቡብ ዕረት ንምክልኻል ዝዓለመ ዕውት ወፍሪ መጥባሕቲ ዓይኒ ኣብ 7 ዞባታት ከም እተኻየደ ተገሊጹ። ሓላፊ ኣሃዱ ምቁፅፃር ዘይተመሓላለፍቲ ሕማማት ኣቶ የማነ ፀጋይ ንኤሪና ኣብ ዝሃቦ ሓበሬታ ኣብ ዝሓለፈ 5 ኣዋርሕ ኣብ ንኡስ ዞባታት ሰንዓፈ፣ ድባርዋ፣ ደቀ ምሓረ፣ ፀሮና፣ ዓዲ ኳላ፣ ማይምነን ዓረዛን ን548 ወገናት መጥባሕቲ ሓበላ ዓይኒ ን210 ድማ መጥባሕቲ ዓፅሚ ዓይኒ ከም እተገብረሎም ኣብሪሆም። እቲ ሙሉእ ብምሉእ ብውሽጣዊ ዓቕሚ ዝተኻይደ ወፍሪ ነቲ ኣብ መወከስ ሆስፒታል መንደፈራን ሆስፒታል ዓዲ ቀይሕን ብቐዋምነት ዝውሃብ ኣገልግሎት ሕክምና ዓይኒ ብምስፋሕ ንተገልገልቲ ኣብ ከባቢኦም ከም ዝፍወሱ ንምግባር ዝዓለመ ምዃኑ ብምሕባር 97 ሚታዊት ዕውት ምንባሩ ሓቢሩ። ሚኒስትሪ ጥዕና ሕክምናዊ ኣገልግሎት ብብቕዓትን ፅፈትን ንምፍፃም ዘኽእል ዘመናዊ መሳርሒታትን ዓቕሚ ሰብን ስለ ዘዋደደ በቲ ሓደ እኹል መድሃኒትን መሳለጥያታትን ስለ እተረኽበ ከዓ በቲ ካልእ ተሓከምቲ በብዝመፅዎ ዘድሊ ፍወሳ ይረኽቡ ከም ዘለዉ ገሊጹ። ብዘይካዚ ኣብ መላእቲ ዞባ ኣብ ዝሓለፈ 7 ዓመታት ትራኮማ ንምግታእ ብዝተኻይደ ጎስጓሳትን ናይ ፍወሳ መደባትን ተርእዮ ናይቲ ሕማም ኣብ ዝተሓተ ደረጃ ከም ዝወረደ ብምግላፅ ሸፈነ መጥባሕቲ ሓበላ ድማ ካብ 18 ሚእታዊት ናብ 87 ሚእታዊት ከም ዝበረኸ ኣብሪሆም። ኣብ መወዳእታ ኣቶ የማነ ሕማማት ዓይኒ ብፍላይ ከዓ ሓበላ ትራኮማን ነድሪ ዓይንን ብቐሊሉ ብሕክምና ክፍወሱ ከም ዝኽእሉ ግቡእ ሕክምና እንተዘይረኪቦም ግና ዕውረት ዘስዕቡ ምዃኑ ብምጥቃስ ናይ ምርኣይ ፀገም ዘለዎ ዜጋ ናብ በዓል ሞያ ቀሪቡ ክምርመር እቶም መጥባሕቲ ዘካየዱ ድማ ብሓኪም ንዝወሃቦ ምኽርን መድሃኒትን ብግቡእ ክጥቀምሉ ተላብዩ።
0: ኣብ ንኡስ ዞባ ገለብ ብልዑል ተሳትፎ ህዝቢ መንግስትን ዝህነፃ ዘለዋ ትካላት ትምህርቲ ጠለባት ህዝቢ ክምልሳት ትፅቢት ከም ዝግበረለን ኣመሓዳርቲ ንኡስ ዞባ ኣቶ ዑስማን ኣደም ገሊፁ። ንመስርሕ ምሃር ምስትምሃርን ብኣሉታ ክፀሉን ዝፀንሐ ፅበት ኣብያተ ትምህርቲ ንምፍታሕ ብተሳትፎ ኮምን መንግስትን ኣብያተ ትምህርትን ተወሳኺ ክፍልታትን ይስራሕ ከም ዘሎ ብምሕባር ሎሚ ዓመት ናብ ማእከላይ ደረጃ ዝተሰጋግረት ቤት ትምህርቲ ታብል እንጂ ዓሰርተ መምሃሪ ክፍልታት ከም ትስርሓላ ኣብ ምሕዳር ከባቢ ኣይባባ ናይ መባእታ ቤት ትምህርቲ ከም ተሃንፀት ኣብ ምሕዳር ከባቢ ካልቕ ድማ ትካል ቅድመ ትምህርቲ ትስራሕ ከም ዘላብርሂቦም ኣብቲ ነዞቦ ሓላፍሲ ንምህርና መምህር ዓብድራሕማን መሓመድ ኖርን ኣብ ማሓዳር ምሕዳር ከባቢ ገለብ ሸክ ዓሊ ብእምነትን ብወገኖም በብእዋኑ ብህዝቢ መንግስትን ዝዋደድ ዘሎ ትካላት ማሕበራዊ ኣገልግሎት ድሕሪ ምስጋን ንመስርሕ ምምሃር ምስትምሃርና ፀጊሙ ዝፀንሐ ፅበት መምሃሪ ክፍልታት ምሉእ ፍታሕ ክግበረሉ ምዃኑ ኣረጋጊፆም ልዕሊ 70,000 ነበርቲ ዘለዎ ንዞባ ገለብ ካብ ከተማ ከረን 60 ኪሎ ሜትር ንሸንኽ ሰሜናዊ ምብራቕ ርሒቑ ይርከብ። ክፍሊ ባህልን ስፖርትን ዞባ ደቡብ ኣቑሒ ባሕሪ ንኣስታት ክልተ ዋርሕ ብያታዊ መሳርሕታት ሙዚቃ ዝስልጥኖም ብክልተ ሰነ ኣመሪቑ እቲ ብክለ ሓሳብን ግብርን ዝተዋህበ ፅዑቕ ስልጠና ክራር፣ ቤዝ ጊታር፣ ደራቡካ፣ ቱምቡራ፣ ሻምበቆን ባህላዊ ከብሩታትን ዘጠቓለለየ ነይሩ። ነቲ ስልጠና ዝሃበ መምህር ሙዚቃ ቶ መሓመድ ሳልሕ ተምሃሮ ዘርኣይዎ ክቱር ድሌትን ተገዳስነትን ኣብ ኣድማዕነት ናይቲ ስልጠና ዓብዪ ተራ ከም ዝነበሮ ብምጥቃስ ኣብ መኽፈቲ ናይቲ ብ23 ጉንበት ብደረጃ ዞባ ደቡብ ኣቑሒ ባሕሪ ዝተካየደ ውግዓዊ ፅምብል ናፅነት ዘቕርብዎ ምርኢት ምስክር ብቕዓቶም ከም ዝኾነ ገሊፆም። ዋና ዳይረክተር ክፍሊ ባህልን ስፖርትን ወይዘሮ ሃዋ መሓመድ ብግዳ እቲ ብዓይነቱ ናይ ፈለማ ዝኾነ ስልጠና ምውርራስ ባህሊ ዘለዎ ግደ ብቐሊል ዝጥመት ከም ዘይኮነ ብምሕባር ብግብራዊ ስራሕ ከማዕብሎ ተላብያ። ኣብ መወዳእታ ማሓዳር ዞባ ኣምባሳደር መሓመድ ስዒድ ማንታይ ሰልጠንቲ ብዝቐሰሞዎ ሞያ ንሕብረተሰቦም ብዝለዓለ ከም ዘገልግሉ ዘለዎ ፅኑዕ እምነት ገሊፁ። ኣብ ንዞባ ፍዓበት ኣገባባት ማሕረስ ብምዕባል ምህርቲ ብዓይነትን መጠንን ክብ ንምባል ሚኒስትሪ ሕርሻ ክሰላሰል ዝፀንሐ ንጥፈታት ፅቡቅ ተቐባልነት እናረኽበ ምምፅኡ ተሓቢሮ ሓላፍ ሕርሻ ኣብቲ ንዞባ ፍዓበት ኣቶ ሓጎስ ገብረ ትንሳኤ ወፂኡ ዘሎ መደባት ብሓፈሻ ንኡስን ርቡሑን ቃፅዑ ሕርሻ ድማ ብፍላይ ንምትግባር ዝዓለመ ሰፊሕ ጎስጓሳት ኣብ ኩለን ምሕደራት ከባቢ ከም ተካየደ ኣረድዮም። ክኢላ ልምዓት ዝራእትን ኣሕምልትን ኣቶ ዓብድራሕማን ያዕቆብ ብወገኑ ተግባረ ቀዳማይ ኤብረ ንኡሱን ርቡሑን ቃፅዑ ሕርሻ 225 ኣተባባዒ ከም ዝነበረ ብምግላፅ ነዚ ብምስፋሕ ህይወት ሓረስቶት ብዓይነት ንምቕያር ብዕቱብ ይስራሕ ከም ዘሎ ገሊፆም። ኣብዝ ሓለፈ ዓመት ምሩፅ ዘርኢ ዕፉን ኣብ ወርሒ መስከረም ኣብ ምሕደራት ከባቢ ኩብኩብ ናሮ ኣንስን ኣፍዓበትን ኣብ ወርሒ ታሕሳስ ድማ ኣበይጣ ሓለን ቅላመትን ኣብ 1000 ሜትሮ ተፈቲኑ ካብ 5 ክሳብ ኣስታት 9 ኩንታል እቶት ከም ትረኽቦውን ኣብድሆም ልዕሊ እቶት ካብ ዝረኸቡ ሓረስቶት ኣይጠሓል ኣብነታዊ ሓረስታይ መሓመድ ዑስማን ሓምድ ኑር መምርሒ ሞያውያን ሕርሻ ተኸቲሉ ብዘካየዶ ፃዕሪ ርቡሕ እቶት ከም ዝሓፈሰ ኣረድዮም። መደብ ንእሱን ርቡሑን ቃፅዑ ሕርሻ ብግቡእ ዘተግበረ ኣቶ መሓመድ ዑስማን ኣብዚ እዋን እዚ ብርክት ዝበላ ከብቲ ኣጣልን ደርሁን ኣለዎ። ዝኾልኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክታልኩም ብክብሪ ንዕድም። ሪፓብሊክ ዶብ ኣፍሪካን ኬንያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዝኽእለን ስምዓት ተፈራሪመን። መራሕተን ሃገራት ትማል 4 ሰነብ ከተማ ፕሪቶርያ ዶብ ኣፍሪካ ኣብ ዘካየድዎ ዝርርብ እዮም ነቲ ኣብ ንግዲ ወፍሪ ትሕተ ቅርፂ ቴክኖሎጂን ካልእን ዘተኮረ ውዕላት ከቲሞሞ። ክልቲኦም መራሕቲ ብዝሓለፈ ዓመት ኣስታት 650 ሚልዮን ዶላር ንዝነበረ ክልታዊ ንግዳዊ ምልዋጥ ኣብዚ ዓመት እዚ ክብ ንምባሉ ከም ዝሰርሑ ብምጥቃስ ንትግባሩ ትከታተል ሓበራዊት ኮሚቴ ከም ዘቕሙ ኣፍሊጦም። ብዘይካዚ ዞባዊ ፀጥታ ንምሓስ ብሓባር ክሰርሑ ምዃኖም ፕረዚደንት ሲሪል ራማፎዛን ፕረዚደንት ዊልያም ሩቶን ሓቢሮም። እዚ ከምዚ ኢሉ እንከሎ ክልቲኦም ፕረዚደንታት ሃገራቶም ኣብ ምግታእ ዘይሕጋዊ ስደተኛታት ከም ዝተሓጋገዛ ኣነፂሮም። ኪዳን ሰሜን ኣትላንቲክ ኔቶ መሰረታዊ ዳግሚ ህዳሴ ክግበረሉ ከም ዝግባእ ኣሜሪካ ሓቢራ። እቲ ኪዳን ብፍላይ ኣብ ምትዕራይ ባጀት ቅልጡፍ ለውጢ ከም ዘድልዮ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ኣነፂሮ። ኣሜሪካ ካብቲ ኪዳን ክትወፅእ መደብ ከም ዘይብላ ዝገለፀ ማርኮ ሩቢዮ መሰረታዊ ምትዕራይ ዝጠልብ ወግዓዊ እማሜ ከም ተቐርብ ግና ኣረድዮ። ፕረዚደንት ዶናልድ ትራምፕ ኣብ መጀመርያ ሰሙን ናይ ዝመፅእ ወርሒ ሓምለ ኣብ ቱርኪ ኣብ ዝካየድ ዋዕላ መራሕቲ ኔቶ ንጉዳይ ህዳሴቲ ኪዳን ዝምልከት መርገፂ ሃገሩ ከነፅር ትፅቢት ይግበር። ኣሜሪካ ኣባላት ዓመታዊ ብፅሒተን ብግቡእ ይኸፍላ ከም ዘየለዋ ብምውቃስ ነቲ ኪዳን እትገብሩ ኣበርክቶ ክተጉድሎ ከም ትኽእል ከተጠንቀቕ ፀኒሓ እያ። ብዘይካዚ ኣባላት ኔቶ ኣብቲ ኣንጻር ኢራን ዝካየድ ዘሎ ወታደራዊ ወፍሪ ደገፍ ከም ዘይገበራ ዝወቐሰ ፕረዚደንት ትራምፕ ብሸነኽ ኣሜሪካ ኣገዳስነት ኪዳን ከም ዝጎደለ ሓቢሩ እዩ። ብራዚልን ሽወደንን ኣብ ምዕባል ፅላት ምክልኻል ዝተኮረ ስምዕ ተፈራሪመን። እቲ ስምዕ ብራዚል 20 ተወሰኽቲ ነፈርቲ ኩናት ካብ ሽወደን ምዕዳግ ዘጠቓለለ ምዃኑ ሰመዚ ምክልኻል ተን ሃገራት ኣፍሊጦም። ብራዚል 36 ነፈርቲ ኩናት ንምሽማት ዝኽእል ስምዕ ኣብ 223 ምስ ሽወደን ከም ትፈራረመ ዝፍለጥ ኮይኑ ቀዳማይ ገጽ ምርኻብ ናይተን ነፈርቲ ኣብ 227 ክጅምር እዩ። እዚ ከምዚ ኢሉ ከሎ ክልትኤን ሃገራት ነፈርቲ ኩናት ብሓባር ንምፍራይ ይዘራረባ ከም ዘለዎ ኣፍሊጠን። እቲ ስምዕ ዓብ ድንፋዕ ወታደራዊ ዓቕሚ ሃገሩ ወታዊ ትራ ከም ዘለዎ ዝጠቐሰ ሚኒስትሪ ምክልኻል ብራዚል ትግባርኡ ንምቅልጣፍ ይስራሕ ከም ዘሎ ኣረዲኡ። መንግስቲ ጃፓን ብናህሪ ዋጋ ነዳዲ ክስዕብ ዝኽእል ቁጠባዊ ሃስያን ምቅላል ኣስታት 20 ቢልዮን ዶላር ተወሳኺ ባጀት ሰሊዑ። ዝዓበየ ክፋልቲ ባጀት ብሰንኪ ናህሪ ዋጋ ነዳዲ ብከቢድ ናብ ዝተሃስያ ትካላትን ኩባንያታትን ከም ዘቕንዕ ሰመዚ ጃፓን ሓቢሮም ኣለዉ። ዝተሰሊዑ ዘሎ ባጀት ኣኻል ልምድ ዘይከውን ተወሳኺ ስጉምቲ ከም ዝውሰድ እውን መንግስቲ ጃፓን ኣሚት ኣሎ። ኣስታት 900ታዊ ጥልባት ነዳዲ ጃፓን ካብ ዞባ ማእከላይ ምራቕ ምዃኑ ዝሕብሩ ፀብፀባት ከም ሳዕብኑ በቲ ክሲት ዘሎ ዘይርግኡ ኩነታት ሕልፊ ካልኦት ሃገራት ከም ተሃሴት ይረድዎ። ኣብ ዞባ ማእከላይ ምራቕ ኣጋጢሙ ዘሎ ፀጥታዊ ወታደራዊ ቅልውላው ዘሰዕቡ ሕፅረት ነዳዲ ሓያሉ ሃገራት ምትዕራይ ባጀት ክገብራ ከም ተገደዳ ይሕበር። ባይቶ ወከልቲ ህዝቢ ኣሜሪካ ማለት ኮንግረስ ፕረዚደንት ዶናልድ ትራምፕ ዘይፍቓድ ባይቶ ኣብ ልዕሊ ኢራን ተወሳኺ ወታደራዊ ስጉምቲ ከይወስድ ንዝኽልክል ንድፊ ውሳኔ ብ215 ደገፍን 208 ተቃውሞን ኣፅዲቕዎ። ይኹን እምበርቲ ውሳኔ ተግባራዊ ክኸውን ብላዕለዋይ ባይቶ ኣሜሪካ ማለት ሰኔት ደገፍ ክረክብ ኣለዎ። ምምሕዳር ፕረዚደንት ዶናልድ ትራምፕ ኣብ መወዳእታ ዝሓለፈ ወርሒ ለካቲት ምስ እስራኤል ብምትሕባር ኣብ ልዕሊ ኢራን ዘካየዱ መጥቃዕቲ ምስ ላዕለዎት ኣባላት ባይቶ ከይተማኸረ ከም ዘበገሶ እዮም ምንጭታት ዝሕብሩ። መሰረት ፈደራላዊ ሕጊ ኣሜሪካ ፕረዚደንት ትራምፕ ነቲ ናብ ኢራን ዝለኣኾ ሰራዊት ኣብተን ቀዳሞ 60 መዓልትታት ክስሕቦ እዩ ዝግባእ ነይሩ። እንተኾነ መጀመርያ ወርሒ መያዝያ መንጎ ኣሜሪካን ኢራን ብዝተበፅሐ ስምዕ ምቁራፅ ዝተወስ መሰረት እቲ ናይ ግዜ ገደብ ከም ብሓድሽ ከም ዝጀመረ እዩ ፀሓፊ ምክልኻል ኣሜሪካ ፒት ሄክሰት ኣብ ግዜኡ ሓቢሩ ነይሩ። ኣሜሪካን ኢራንን ነቲ ኣብ መንጎን ዝካየድ ዘሎ ኩናት ደው ንምባል ተስፋ ዝህብ ዘተ ይካየዳ ከም ዘሎ ኣይዝሕበር ዘሎ። እዚ ከምዚ ኢሉ ከሎ ፕረዚደንት ትራምፕ ኣብ ናይ መወዳእታ ስምዕ ምዝብፃሕ ምስ ላዕለዋይ ሃይማኖታዊ መራሒ ኢራን ሞጅታባ ካሜኒኢ ክራኸብ ድልው ከም ዘሎ ኣሚት ኣሎ። ኣሜሪካ ትማሊ 4 ሰነ ብልዕሊ ፕረዚደንት ኪባ ሚግዌል ዲያዝ ካነልን ስድራ ቤቱን ከምኡውን ካልኦት ውልቀ ሰባትን ትካላትን ሓድሽ እገዳ ኣፅሪቓ። ትስጉምቲ ኣካል ናይቲ ምሕዳር ፕረዚደንት ዶናልድ ትራምፕ ኣብ ልዕልቲ ሃገር ዘካይዶ ዘሎ ልዑል ፀቕጢ እዩ። እቲ እገዳ ንዋይ ዘደስክልን ንግዳውን ጥፈታ ዝድርትን ምዃኑ ቤት ፅሕፈት ግምጃ ኣሜሪካ ገሊጹ ኣሎ። ፕረዚደንት

ኣብ ዝመፅሉ ዘሎ እዋን እዩ። ምምሕዳር ዶናልድ ትራምፕ ኣብ ዝሓለፈ ወርሒ ጉንበት ንሓያሉ ዓመታት ኣብ ልዕሊ ኪባ ዝፀንሐ እገዳታት ኣሜሪካ ንምኽራር ናይ ፈፃሚ ኣካል ትእዛዝ ከም ዝፈረመ ዝፍለጥ እዩ። በቲ ካብ 1962 ዝፀደቐ እገዳ ኣብ ልዕሊ ኪባ ብጠቕላላ ልዕሊ 930 ቢልዮን ዶላር ቁጠባዊ ክሳራታት ከም ዝወረደ እዮም ፀብጻባት ዝጠቕሱ። ፅላታት ነዳዲ፣ ትምህርቲ፣ መጓዓዝያን ህንፃን ብሳዕቤናት ናይቲ እገዳ ብከቢድ ካብ ዝተሃስዩ ምዃኖም ክፍለጥ ተኻኢሉ ኣሎ። መንግስቲ ኪባ ትእገዳ ክላዓል ከቕርቦ ዝፀንሐ ተደጋጋሚ ፃውዒታት ዛጊት ሰማዕ እዝኒ ከም ዘይረኸበ ፀብጻባት የረድኡ። ፕረዚደንት ቻይና ሺጂንፒንግ ብዕድመ ፕረዚደንት ኪም ጆንግ ኡን ዝመፅእ 89 ሰነ ናብ ሰሜን ኮርያ ወግዓዊ ምብፃሕ ክፍፅም ምዃኑ ተገሊጹ። ፕረዚደንት ሺ ነዚ ምብፃሕ ዝፍፅም ሒደት ሰሙናት ድሕርቲ ንፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ብተናፀል ኣብ ከተማ ቤጂንግ ተቐቢሉ ምዝርራቡ እዩ። እቲ ዑደት ነቲ ቻይና ምስ ሰሜን ኮርያ ዘለዋ እስትራቴጂያዊ ዝምድና ንምሕያልን ኣብ ምብራቕ ኤስያ ዘለዋ ፅልዋን ምስፋሕን ትገብሮ ዘላ ፃዕሪ ዘንፀባርቕ ከም ዝኾነ እዮም ምስቲ ጉዳይ ቅርበት ዘለዎም ወገናት ዝሕብሩ ዘለዉ። ክልቲኦም መራሕቲ ብክልታዊ ዝምድናታት ዞባዊ ፀጥታን ቅልውላዊ ሓሱ ደሴት ኮርያን ዘተኮረ ዝርብ ከካይዱ ትፅቢት ይግበር። ፕረዚደንት ሺ ሰሜን ኮርያ ምብፃሕ ክፍፅም ድሕሪ 2019 ናይ ፈለማ ክኸውን እዩ። ፕረዚደንት ሰሜን ኮርያ ኪም ጆንግ ኡን ቻይና ብምክንያት ዝኽሪ ምበል 80 ዓመት ናይቲ ኣብ እዋን ካልኣይ ኩናት ዓለም ኣብ ልዕሊ ጃፓን ዝተጓናፀፈቶ ዓወት ኣብ ወርሒ መስከረም 2025 ኣብ ዘካየደቶ ፅምብል ከም ተሳተፈ ዝከር እዩ። ፕረዚደንት ዩክሬን ቭላድሚር ዘለንስኪ ምስ ፕረዚደንት ቭላድሚር ፑቲን ዝርርብ ንኽካየድ ኣብ ዝኾነ እዋን ናብ ከተማ ሞስኮ ክገይሽ ከም ዝኽእል ኣፈኛ መንግስቲ ሩስያ ዲሜትሪ ፔስኮቭ ትማል 4 ሰነ ገሊጹ። እዚ መግለፂ ዝተዋሃበ ፕረዚደንት ዘለንስኪ ነቲ ኣብ መንጎ ክልትኤን ሃገራት ንዕሊ 4 ዓመት ዘቐፀለ ኩናት ደው ንምባል ኣብ ሳልሰይቲ ሃገር ናይ ገጽ ንገጽ ርክብ መራሕቲ ክካየድ ዝሓተት መልእኽቲ ናብ ፕረዚደንት ፑቲን ድሕሪ ምስዳድ እዩ። እቲ ዝርርብ ኣብ ዝካየደሉ እዋን ዩክሬን መጥቃዕታታ ዶ ከተብል ድልውቲ ምዃና ዝሓበረ ፕረዚደንት ዘለንስኪ ስዊዘርላንድ፣ ቱርክን ገለ ሃገራት ዓረብን ነቲ ርክብ ንምእንጋድ ድልውነተን ከም ዘረኣያ እውን ጠቒሱ። ይኹን እምበር ኣፈኛ መንግስቲ ሩስያ ዲሜትሪ ፔስኮቭ ኣብ ዝሃቦ መግለፂ ፕረዚደንት ፑቲን ኣብ መገሻ ስለ ዘሎ ነቲ መልእኽቲ ገና ከም ዘይረኣዩን ኣብ ቀረባ እዋን መብርሂ ከም ዝህበሉን ሓቢሩ ኣሎ። ፕረዚደንት ፑቲን ምስ ፕረዚደንት ዘለንስኪ ብሳልሰይቲ ሃገር ክራኸብ ዝኽእል ናይ መወዳእታ ስምዕ ሰላም ንምኽታም ጥራይ ምዃኑ ቅድሚኡ ግን ክልትን ሃገራት ኣብቲ ፕረዚደንት ዶናልድ ትራምፕ ዝቐረበ እማመ ክሰማምዓ ከም ዘለዎን እዩ ክገልጽ ጸኒሑ። ዜናታት ምዛም ኣርእስታት ዜና ክደግመልኩም። ኣምባሳደር ኤርትራ ብሕብራት ኤውሮጳን ሃገራት ቤነሉክስን ኤርትራውያን ተቐማጡ ዘሄግ ሰሚናር ኣካይዱ። ኣብ ዞባ ደቡብ ዕረት ምክልኻል ኣብ 7 ንኡስ ዞባታት ዑተ ወፍሪ መጥባሕቲ ዓይነት ተኻይዱ። ኣብ ንኡስ ዞባ ገለ ብህዝቢ መንግስትን ዝህነፃ ዘለዎ ኣብያተ ትምህርቲ ጥልባት ህዝቢ ክምልሳ ትፅቢት ይግበር። ደቡብ ኣፍሪካን ኬንያን ኣብ ዝተፈላለዩ ፅላታት ብሓባር ክሰርሓ ዝኽእለን ስምዓት ተፈራሪመን። ኪዳን ሰሜን ኣትላንቲክ ኔቶ መሰረታዊ ዳግሚ ህዳሴ ክግበረሉ ከም ዝግባእ ኣሜሪካ ሓቢራ። ብራዚልን ሽወደንን ኣብ ምዕባል ፅላት ምክልኻል ዝተኮረ ስምዕ ተፈራሪመን። ባርከ ዝኽርኩም ተዓዘብቲ ነሳዕ ስዳለዉ ዜናታት ኣብ ሰዛዚምሎ ስለመክተልኩም ንመስግን ምስትረፍ መድባትና ንሓድገኩም ብወገና ብሮምሸት

አገልግሎት ቴሌቪዥን ኤርትራ ብመንገዲ አራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27,500

500 بولاريتي فيرتيكال اف اي سي 340 ኣብ 20 ዲግሪ ምብራቅ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኩንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርችሲፒ ኤፍኢሲ 56 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና

0: ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይርሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለወሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረአየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን። ማራቶን ኣስመራ 7 ሰነ።
1: መደም ናትራን ኣብ ሰሙን እዙ ስነ ጥበብ ኣዝዩ ሰፊሕን ገፊሕን ዓውዲ እዩ። ገለ ካብኡ ድማ ሙዚቃ እዩ። ከምቲ ዝበልናዮ ስነ ጥበብ ኣዝዩ ገፊሕ ዓውዲ ካብ ኮነ ኣካልናቱ ዝኾነ ሙዚቃ እውን ብዙሕ ጨናፍር ዝርከቦን ብዙሓት ስነ ጥበበኛታት ዝሳትፍን እዩ። ሓደ ካብኡ ካብቲ መሰረታዊ ባእታ ማለት ሙዚቃ ተሰሪሑ ኣብ ኣዛን ሰማዕን ክበፅሕ ካብቲ ቀንዲ ንጥፈት ድርሰት ወይ ኮምፖዚሽን እዩ። መሳርሒ ሙዚቃታት ከከም ጣዕሚ ዜማን ኣገዳስነትን ኣበይን መዓስን ድምፂ ምቅላሕ መሳጥ ዜማ ይፈጥራን ሓደ ውዱእ ስራሕ ደርፊ ሙዚቃ ከመይ ይመስልን ብሓፈሻ ድርሰት ወይ ምውሃዳ ሙዚቃ ከመይ ይመስል ዘላል ትሕሶ ኣብ ንኡስ መደምና ዓለም ስነ ጥበብ ነምኸም ክንብሎ ኢና። ንኡስ መደብ ዘዋሪት ካሜራ እሰሙን ዝምበር ብዛዕባ ኣገባብ ኣሰራርሓ ገዛ ናይ ብሄራ ዝዳሰሰ መደብ እዩ ክኸውን። ንኡስ መደብ ናፍኖተ ህይወት ኣብ ንኡስ ዘብ ዓረዛ ቤት ትምህርቲ ኣሰር ምስ ዕውታት ተምሃሮ ዘላል ትሕዝቶ ቀሪባ ኣለና። ተኸታታሊት ፊልምሳ ውን መበል 18 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዝበልናዮ ቪድዮታትን ከምኡውን ዝተፈላለዩ ዜማታት እውን ካብ መደባት ናትራንስሰሙን እዚኦም እሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 6 ሰነ ልክዕ ሰዓት 2:40 ድሕር ቀትሪ ድግማ ሓሙስ 11 ሰነ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

0: ¿Vale? Y es
1: ¡Guau! ¡Vamos!

0: እሱባ ድቃስ ዶ ፀቂጡ እኮ
1: ድቃስ እንደ ፀቂጡኒ
0: እወይ ወጋሕታ ከዓ ግናይ እንዲ
1: ሕቅኸዎ
0: ፀቕጥ እዩ ዘብለካ
1: ሳእ
0: ተሱ ተሲእካ ደሽ ማይ ወደ
1: ወደ
0: ንዓበ ኣፋኑ ኣብሎ ዘወደ
2: እንታ ሽማ ይወደ እዚ ኻ ዲኻ ታይ ቅዲስካ
0: ታቦቱ ልዕበል እዛ ጓል ዕበል እዚአንኩ እዚአ ናብታ መንገዲ ምዕሩፍ ንሰበልኩ ተኸሲይዎን እዩ እዚአንካ ናብታ ገዛ መእተው ክኾናኹ ንክዛ ጓል ክሕንግጠኪ ንዕሙ ንዓሽላይ ወደ ሒዘለ ዘ
3: ጓልይፋልክ
0: ገዛ እንዳኸድክሲ ጥራይ ክትከድ እዮ ይፋልክ ንዕዳ እዛ ጓል ፈርዳ ተጠወይብል ተጠወይ መንገዲ ሰላ ይግበረልኩም ብሰላም ከይድኩም ብሰላም ተመለሱና ኸዱ ሽማይ ወደይ ኣበይንኻ ዲኻ
1: ኣርጊ ሕድር ኣሎ
0: ሕራይ በል ንቕድሞ ክማተስእ ኣብልዎ ሞ ኪዱ ኪድ በሉ
1: በል ብሩኽ መዓልቲ
0: ብሩኽ መዓልቲ ግበረልኩም ፍርዳ ሓናም ዝምለስኩ ኪድ በሉ ማይ ካ ይትረስዑ
3: ለደይ ቅድስትኻ ስማብላ
0: ሓንሳ ጓል ግደ የብል ግን ክሰዕ መልክ እየ
3: ዋ ከልኣ ደኪሳርያ
0: ውባ ድኣ ከምዛ ትፈልጥ እየ እንዳ ግምስ ስብስበለ ዘይትግምጠን ዋይ
3: በላ ሰላም በላለይኹም
0: ሕራይ ክብለልክ እዛ ጓል ብርክቲ ኪድ ድኣ ኪዲ እጅኹይ እጅኹ ዛ ጓል ናብ ስድራኽ እንዳኣልኪ ጥጅኹ ዛ ጓል እዩ ጥጅኹ ናብ ስድራኽ ይኽ ኪድ እዛ ጓል መፅና እንዲኸ ኪድ ብል ኪድ ኪድ እዛ ጓል
2: ባስለጥ እዛ ጓል
0: መገዲሰላም እተው ኪድ በሉ መገዲ ሰና ይግበረልኩም መንገዲኹም ከም መፅዓን ጠቕለልኩም ውፍርድሓን ተመለሱና ብሰላም ከይድኩም ብሰላም ተመለሱና ኪድ በሉ ብሩኽ መዓልቲ ግበረልኩም ኣጓላይ ተዳናፊቓ እንዲ ኣዲኣ ትደፋእ ኣየ

0: ኣቶ ዛንደ ድሓን ክልኹ
1: እንታይ ድሓን ኣሎ?
0: ወይ ከትያ ተፈጢሩ
1: ቶማ ቦይከ ኣትዮም ወፂኦም ብዛዕባ መርዓ ጥራይ ኮይኑ ዕላ ኣሎ።
0: ዋይ ኣትን ሳንደይ እሞ ክሳብ ክንደኡ
1: ዋ ሎም ዝገብሮ ይጠፊእኒ
0: ኦ ብኣምኮ ብዘረባየታ ክረና ኣሎ ሞ ይዕበልዎ ኢለስ ብወዲ ዘኮነ ገይረ እዩ ነ
1: ዘይሞኑ ግዜ እዮም ዝዝሕሉ ጠባይ ቦይከም ከብዲ ድያ ጥዕየ ዝፈልጦ
0: ዋይ እሶም ከጓል ኣርኪቦም ድዮም ዝኽሉ
1: ሎም ስንካ ዝሕል ኢለ እምበር ሽዑሲ ዕዝር በሊ ጥፍኢ ህልም በሊ ፅኒ
0: ናበይ ኣትንሳን
1: ናበይ ሞ ክብለክነ እግሪ ናብ ዝመራሓኒ እምበር
0: በላልሓን ኣነ ሰሚዒትና ኣሎ ካልእ ሰብ ከይሰምዓ ክንሳንደይ ከደግማ
1: ኣትንሳንደይ ኩሉ እንዲ ተሓኒቕኒ
0: ዋ ካልእ ወግዕ ድድ የሉ ኮይኑ ሳንደይ ደይቲ ገድፋናይ ክንታይ ኢና ገይርናክን ዋ እባ ደኣ ንሹማይ ድኣ ተኸባሪኹም ደቐኒኹም ኢኹ ወይ እንታይ ኢልክ ነቕዲ ይኽን
1: ዋላ ብኣምሆግን ክዕልሎ ኢለ ኸይለሲ ሰብ ሕወስ ኢልና ኣነ ከዓ ሓድጊ የተዓዘይረ
0: ኦ ኣሞ ሓቂ እዩ ልክ ንድሓቅሉ ፅቡቕኒ
1: ወይ ካባይዶ ገዲዱ ወይ
0: ኣቱን እንታይ ዘይገበረ ኢኸን
1: ዝግበር ዳኣ መልእትን ሳንዳይ
0: እይ ሳንዳይ ብነብስክን መፅበሒት ዓቕሊ ኢኸን ዋ ስማ

0: በንሳይ ትሰከር ወረት ሓሲ ቁርጠን ተመንሻሽ ኮይኑ ይጥምጠም ይነጎር
1: እሱስ ዋሓቂኺ ግና
0: ኣፍ ምባል ከይ ንዋጋ ዘይብሉ ጉዳይ ዓዲ ክጎይ ጠንጦም ዝበሎ ኩሎም ገዛንኡ ርሕኩ ዓዲ ምሉእ ከዓ ምስኦ
1: እሞ ንምሸትኸ
0: ዓዲ ምሳውን ተተራራድኦም ዓዲ ኣትዮ
1: እዚ ዘያ ውስዓዲ ኮይኖም ዘሎ ደለኹ ዳሓ ንስኹም ካ ዝቐድኹምሉ ኣነ እንታይ ክብል ኢለ
0: ብዛዕባ ዘርኡ ዝር ግዴት ክብሉ ከይንድደካ ድሓር ከዓ ዓድና ምሕማይን ምፅላምን ስራሕ ኢላ ንዳሒዛቶ ዘላ ይትረፍ ንዘርኡ ንዓን ኣኳለ ኪሞምና
1: እንታይ ኮይና ኣሎ
0: ፅጋብ
1: በቃ ፅጋብ
0: ፅጋብ እንበርታ ኢላ ፀጊቦም ፍዕፍዕ ኢሎም
1: ኣንቲ ተኸዓ ኣያበርህ ንቤቱ ተኣልየ ነይረ ኣይፀንሐኒ ገለ በኣኺ ይመፅል
0: ኣይሕዩን ድዩ ምስ ኣይፀኒሑ ኣይረኸብካዮ ንዲኻ
1: ኣይጓነፈኒ
0: ኣይሕዩን ድዩ ሓፅርካ ሓፃፅሮ ኢሉና ኸይዱ
1: ይ ግርም በሊ ንቤቱ እንዴ ክምለስ ሓሲበ ነይረ እንታ ግራት ክረኽቦ ክኸይድ ከይደ ብርኹ መ
0: ኣንታዳ እየ በሉ ተበዝሕ ለፉስከ ምሳሕ ቀሪባ ክፀኒሐ
2: ኣራይ ገርም ክረኽቦ ቅድና ያበ

0: ውረፎ ባ ዞሩ ሰብ ኮይኑ ምስ ሰብ ተሓዊሱ
1: ንመሸጡ ሓሳሙ ጋብሬ ፀብቆ በር ንደ
0: እቶም ዓስከር ከፍርዎካ
1: ሳላክሽን ዘንጉስ ክሰት ይረካ ኣስዶ
0: ወጣዕወራ ሰሪቆማ
1: በሊ ምሸቱ ኮንታይ ኮነ ወድቕ ሺ
0: ኣያ ምሕፁን ጣዊ ሂብዎ
1: ወይታካ ፅወ ኣንታ ብኣእምሪ ኢኻይሮ እዚ ወኻርያ በርሀ ኣንታ ኮልቢ በስተቃሊ ተብሎ
0: ድሃ ይመለስ ሞክትሪእኒ
1: ኸበልዕና

0: ሞላ ይበቅድረቱ ላሊ ግልስካብ ኻልቃቱ ላሊ ለንዋይ ሰክባ እተሽፍሩ ሓረቱ ወላሊ ኣዳም ሰክባ ኣንሱ ወጠብዓቱ ላሊ ሻይብ ሰክባ ደዓሁ ወተሌላቱ ላሊ ለእንስ ሰክባ እተረእሰሰ ፌዲታቱ ወላሊ ለንኡሽ ሰክባ ሃም ኣለቡሃቱ ላሊ ለፋት ሰክባ ሓቁሓቕ ፈሻማቱ ላሊ ፋርስ ሰክባ ዕሉም ቀይሕ እንታቱ ላሊ ግቡእ ሰክባ ሓቋዕ ሰነ መርባቱ ኣናድ ላሊ ሰክብ ከንዶእ በእላቱ ቀይር ግዋረት ጋወርኮ ቅኒእ ወሓሳደቱ ስካብ ድሓንቢት ሓገልና ስርቅ ወወራራቱ ኣይወጫበት ዲበ ምንገቢ ብካይ ወገዓራቱ ወትንፋስ ረክበት ምንገቢ ደራፍ ወነሃራቱ
1: ሳብር ይድሓና ሚት ምድራሕን ያላ ምትረከበት
2: ኸይር በል ምጋእና
3: ሳብር
0: ኣይዋ ናስረ
3: እላ ቕይር ግዋረ ኣዜማ ግቲ ዝመተና ብግስት ሌት ኣነ ወለት ሕገፀሩ ሕነ ኣዋልድ ኣንሳት የት መጠወርኩም ኣለየና ሕነ እንቱም ላኣተየኩም ኣግንእትየቱ ይእንተርፍ ምንኩም እብለኩም ኣለየኮ
0: ኣብሽር እንቱን ምዶል ምን መጦርነ ታርፋት እንትን ኩል ዶለተት መጦርነ ኣለየክን ዔፃትና ውሒይላትና ሓባና ውሕሽመትና እንትንቱ ኣዘ እንትን ማይ ወናብረቡ በስዓርያና ውሕና ሀየ እንሻ ለረቢ ሰዲና ሕነ ምን ኣበን ጀደን እግል ማል ጻርና እግል ንዝመት ወንስራዕ ብጉሳም ይነእምር ኩሉ ረሱ ወዲብ ማልና ወዳርና ወዓርና ለመጻና ሀየ ስጋዱ እንሰብር ወእግል ንዳፍዕ ሓቅና ወዋጅብናቱ
3: ሕናማ እግል ማልና ወዳርና ውሕሽመትና ግልሃትክ ለመጽእ በጽሕ እብሽክላት እንተጠበጥኩ ስጋዱ እንተዓጸፍኮ ዲቡ እትቀጣፉ ኣትገሴኩ ምን ይገብእ በዲር ወለት ሕገጸሩ ኣነብለካ ኣለይኮ
0: ንሓርኪ ይደባእ ንሓርኪ ይደባእ ኣምረኪ ኣምረክለየጠ ወለት ሕገጸሩ
4: ባራት ጀራር ሞተን በልካኸን እትከደን ለክፍየኒ ብድርማ ይናይል ሓዘ እትከደን በድ
3: ኣብ ሽርክን ኣዋልድ ኣብ ሽርክን ኣዋልድ ኣዋልድ ንዕና ኣብ ሽርክን ሓቲ ኣለቡ ኣብ ብዕብየ ሰርቶ ኣያጋይሰለይኩም
5: ኣብ ዓለመጭቃብ ቤላ ቤላው በጀርማ ውድበኪ ሃሽያ ቤላ ኣድማ ይሚ ቤላ መስለኪ ኣና ዲበ ሕጨርየ ኩሉ ለኣዳም ቃበኒ ምን ያል ሓይስ ይርየኮ ዲበ እንሰል ሓልፈኒ ቤላ እና ዲበ ሕትናና ኩሉ ለኣዳም ቃቤየና እንደ ሰብረ ቀልጨምና መህንቱ እትለቅዕሸወት ሓልፍየና ሽመልቃጤ እተእደየና ብለክህልየኮ ሽመልቃጤ እተእደየና
3: ከላስ ከላስ ኣብብዕቦ እንቱም ውላት ፋርሳም ዋልዳም ሰበት ኣለየኩም ነሶም ህለው እግላ እንቱም በስታ ሽፍር ጽንሑና
5: ኣማንክቱ ለውላድ ለፈራሳት ወርሰዋ ወትመርከቦም ሳቕለዋ ወለቅዕሾት ዓሳብር ዳብኣት ሓያት ወዳዋ ብለካ ኣለየኩ
3: ኣብሽር ኣብሽር ብኩም ኣብብዕቦ ንዕማ እዘ ለዓፍሽ ቡስ ደውኒ ይነቕነፅና ምስ ንጊስ
5: እላ ገለብ ትርእየ ኣለየኪ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ማራቶን አስመራ 7 ሰኔ አበ ጎድናታት አስመራ ከካየዲው ናይሎም ዓመት ማራቶን አስመራ ካባግራት ኬንያ ዩጋንዳን ደቡብ ሱዳንን ዝመጹ አትሌታት ከመውን ካፕኩለን ዘባታት ሀገርናን ሚኒስትር መከለኻል ዝመጹ ድሙቃት አትሌታት ሳተፈው ኮይኑ በወርልድ አትሌቲክስ ብቃቱን ደረጃውን አቀን ተገይርሉ ብልጽነቱ ዝገለጽ ፉሊ ምስክርነት ረኺቡ አብዘለወሉ እዋን ይካየድ ብምህላው ፉሊ ገብሮም እዚ ምሕዝነት ሀገራት ንምድልዳል ድሙቃት አትሌታት ብቃቶም ዘመስክርሉ አጋጣሚ መፍጣር ንጀመርቲ አትሌታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ አትሌቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ ስነ ህንፃዊ ጽባቕያ ከባብያዊ ጽሬታ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረአየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን ማራቶን ኣስመራ 7 ሰነም

0: Ciao ciao ciao ciao ciao ciao amici.
1: Buono arrivato, Elena.
0: Buono stato. Come va? Miki. Ciao amore.
2: Bene, di sbaglio te ne bene, bene. Natile. Quelli. Quelli la tu mo hanka.
0: Wa na aid ustaz fetrelay qena na tsnet kamzia el kamra maya.
1: Amat matsa gumbot kitmatsa khala kamzia ya tqmi.
0: እሞ ሓንጣል ብምክንያት በዓልና ፅነት ከምታ ዘልመድክዎም ነዞም ፅቡቓት ደቅኻ ክጋብዞም ኣበይ ሬስቶራንት ፅቡቕ ኣሎ ሕረዩ
1: እሞ ዓመት ዓመት ዳኣ እንት ኢለና ከይትምንዕባ
0: ኖ ፀገም የለን ፀገም ዝበሃል የለን ሓንጣል ሓወይ ምክንያቱ ኣብ ዓድኻ ምፅቡቓት የሕዋትካ ደቅኻ ተኣኪብካ እንዳተሓወስካ ክድረር ክትምሳሕ ወይ ገለ ክትገብር ከለካ ክንደይ ደስታ ድዩ ዝፈጥረልካ
2: ሓቂ ክኢለን እ ኣሽንኳ ኢሉ እዛ ኣብ ሃገራዊ ጉዳይ ንእሽቲ ኣብ ገዛ ክትገብረ ኣውራይ ሃጎስ ዝፈጥረልካ
1: ንሱ ድኣ ንሱ ንድ ግን ኣነ ከይትውፅዕ ኢለ
0: እሞ እንተ ተወፃዕ ካእስኻ ምልእ ገለ
1: ኣብ ምምልላእ ተበፂሕኪ ነገር ክትሸራረፈክ እያ እቲ ንኣዳን መጎስንሲ ኣብ በይንክትኾነ እዩ
0: ሚኪ ትርእዮ ኣለኺ ሓውቦኹ ከመይ ገይሩ ነዛ ዘይምኽፋልካ ድመላ ይፍትና ኣሎ
2: ኣንቲ ሓውቦይ ብሓንቲ ኢልካ ኣይጣቕዓን ውህዶ ትብል ነርካ ሕጅራ እንታይ ተረኺቡ
1: ሚካል ጓለ ላም ግዜ ርኢኻ ሕለበኒ ኢላ ድ ዝበሃል ምስኪ ስራሕ ሎ ክትክት ኢሉ ንዲ ዘሎ
2: ዋ ኣንቲ ሓውቦይ በጃ ክትምስገንበል ባንኮ ዘይሓድረና ዘሎ
1: ክንደይ ባነ ከመፅእ ኣሎ ዕስራ ዘይተረፋ ኢልክሲ ፅቡቕ ኣሎ ክትብሊ ስራሕ
0: ትማሊ ግን ኣነ ንዑስማን ሓቲተየ ስራሕ ከመይ ኣለዎ ኢለዮ ማሻላ ሓንጣ ሎሚ ብክልተ እግሩ ደው ዝብለሉ ደረጃ በፂሑ ኢልኒ
1: ክልተ እግሪ እንዲ ዘለኒ ብክልተ እግረይ ደው ክብል የምበር እንታይ ኢለ ደለ ጠለይ ጠለይ ተኮይኑ ከዓ ብሓንቲ እግረይ ከዓ ጠለይ ጠለይ ክብለልክ
0: ሓንጣል ንዝተገብረልካ ንዝተዋሃበካ ንልዕሉ ኣምላኽ ዘይተመስግን እንትኾንካ እቲ በረኸት ክረሕቐካ እዩ
2: እዋ ንክምስገን ዝግብኦ ተመስገን ንባልታይ ገንዘብ ክፈሎ
1: እዚኣ ስሓቂኸን እምበርከይ መስ ብሰላም ኣውዒሉ ብሰላም ዝሕድረና ዘሎ ግዲ ተመስገንካ
0: ኣብ ትሕቲ ፈጣሪ ድማ ነዞም ብሰላም ክንቀሳቀስ ብሰላም ክንነብር ደኺልና ከይበሉ ኣበርክቶኦም ከየቋረፁ ሰላም ሂቦምና ዘለዉ ጀጋኑ ሓለወ ሃገርና እንተመጎስናዮም እንተኽበርናዮም ምስቲ ዝገብርና ዘለዉ ዝዳረግ ኣይኮኑ

0: ወየ ሎማ ዓንቲ ዳር ትርኢቱ እንደ ክርዮ ሎማ ዓንቲ
1: ኣታልምንኻ ዳር ትርኢቱ ክትርዮ
0: ነተወኩላ ኣይፈረትኩም እንዲኦም ሎማ ዓንቲ ኮ ኢለን ብምክንያት 24 ጉንበት መዓልትና ፅነት ናይ ድራር ግብጃ ክትገብረልና
1: እማ ሕጂሲ ነቲ ድራር ዝቕረበካ ምግቢ ኢኻ ትፍክረሉ ዘለካ
0: ኣብዚ ኮ ብፉሉን ብፋታና በስንዕኩምና ኳ ይኹም
1: እንታይ ማ በስናዓካ ሪስቶራንት ትሕልፍ ኢልካ ማሪፅካ እንተስልልውልሉ እንተስቅልቅሉ ምስሃገክትኡ ድኩዕ ድኩዕ ድኩዕ ዲቶ ድኩዕ ድኩዕ ዳ ቀሊል እንዲተኣዚተይ
2: ግን ስተኻሳ መን ድፈራ
0: ኣየወ ናይ ሎሚ ሕሳብ መቸን ህርመት ልብኻ እንዲደወስኻ
3: ኣንተ ሓዊ ትሰርሕ ዶ የለኻ እንሓንሳ ሓንሳ ኣስነዛ ነብስኻ ባ ፅምብለላ
0: ፅምባል ይፅምብለላ እኳ እየ ግና እቲ ናተይ ኣፀናፍላሲ ነዚ ነብሰይሲ በቃ እንዳፀለላ
1: እንታይዳ እዘይ ኣእምኻ እንተሰቲኻ ሞ ምፅላል ኣይኮነን ካብ ሂወት ምፅልፃል ከማና ይናይ ተዳ ከምሎ ብዝኾነ ናብ ዘንቀናዮ ጉዳይ ዶንእቶ ኢለን ዓመት ዓመት ተድረና ኣላ ንሕና ኸይ ገለ ተዘካሪ ዝኽውል ድያብ ተበርክትና ኣላሲ ከመይ ይመስለኩ
2: ንዘለዋ ሞ እንታይ ኢና ክነበርክተላ
0: ጥራሕ ኢልጊ ፅጋበኛ ድኻስ ንሃብታ ምጋብ ዝብሉካ
1: ሄለን ፅቡቅ ጌር ክሰሚዕኸያ ዲኸይ ስኢና ንሓግዛ ዘይኮነሲ መዘከርታ ህያብ ነበርክተላ እዩትዘረ
2: ኣንቲ ሓፍተይ ሄለን ኣዛና ፀናዓዶ ሰሚዕኸ ኢኸ ግን ሲ ንሓንቲ ኣብ ኤውሮጳ ትቕመፅስብ ንሕናስ እንታይ ኢና ክነበርክተላ
3: ያለማለም ከም ዝበልኩ ዩ ሓስ ነራ እንድ በስ እንታይ ንሃባ ይትሕቶ
1: ኣንስ ምሻ ኣለካ ኣብ መንደቕ ገዛ ትሰቕሎ እና ክትሪኦ ዘዘክረና እዚ ዓይነቱ
0: ፅቡ እሞ ሰዓት ናይ መንደቕ ሪኢንዋ
2: ኣታሰብተ ብቻ ብሓደ ሓደ ግዜ ክትዛረብ ከለካስ ክልተ ግዜ ሕሰብ
0: ክልተ ግዜ ክሓስብ ክልተ ግዜ ሞ እንታይ ዳበልክ ክሓስብ
2: እንታይ እንዳበልካ ዶ እዚኣ ተዛረብኳ ዝተኽፋኣለ ኢሉ ትኸውን እዚኣ ክተኸዕበኒ ዶ ትብላታ
1: ዳሓን የሉ ከም ጌርክ ትርሃልዩ ሰተ ንኢለን ነበርክተላ ህያብ ምስ ታሪክ ምስ ቅርሲ ወዘተ ዝተሓዝቲ ኮይኑ ዝበለፀ እዩ
3: ኣይዋ እምበልከየ ጀማዕት ገር ናይ ሰዓት መንጠቕ እንታይ ክገብረላ ወናይ ኢ ሰዓት ከዓ ሞባይል ኣለዋ በስ ሓንቲ ሓሳብ ኣላትኒ የጀማዕት ገር እዚ ሓሳብ እዚኣ ንዓይ ሕደጉለይ
2: ንገረና ባ ምኸ ክንደይ ከምነዋፅእ
3: ማፍ ምሽክላ ባዕደይ ክሓልፉ እየ ባዕደን ክንደይ ከም ዘውፃኹ ርኢና ንማቐሎ ያ ሰቲ ናብ ሓደ ክድውልን ድየ ንሱ ህያብ ክበካ እዩ ባዕደን ሒዝከያ ትመፅእ ኮይስ
0: ጠዋሊ ኣብዕፋን ፀሊም ኮኸብ ዶጓ ሕብርሃን
1: ዘይመስል ፀሊም ዶ ደጉሕ
3: ያ እዙ ትዳሕርኒ ዘለካ ሓቀይ ንፀሊምታይ ክ ክጠቀና ፅብዮ ኣለኽ ወባዕደን

0: ንስኩም ከም ፀላም ዓይነት እየ ትርኢ ዘለኺ
1: ራሒልካ ሳላ ፀሊም መጎጎዶ ይኩም ክንጀራ ትበለ ዘለኺ
2: ሳላ ፀሊም እግሪ ጎማ መኪና ከዓ ካብን ናብን ትጓዓዝ ኣለኺ
0: ፀሊም ንኣብነት ኣብ ክዳን ኣባድላ እንተ ደኣ መፂና ከም ምልክት ሌጋንስን ሃብትን ዝናን ክብርን ይድሕሰብ መብዛሕትኦም መራሕቲ ሃገራት ሰለብሪቲ ዝኽደልዎ ክዳን ኢኻ
3: ኣሃዙ ከምዛ ደሮ መሕረዲትኪ ኸራ በዕሊ ክደፍሒርኪ
2: ሓቂ ቀሊሉ በዕላ መርስሒ ኢላታ
4: ተሓተኩኖ ኢለና ኣብ እዋን ቃሲ ኣዴታት ዓዲ ጥረን ዓብ ኣበርክቶ ነይሩዎን እዩ ዝበሃል ከመይ እዩ ዝሓቂ ድ
5: ሚካል ጓለይ ንሕና ከምቲ ኩሉ ኣብ ውሽጢ ዓዲ ኮይኑ ንውድቡ ንተጋደልቱ ዝሕግዝ ዝነበረ ህዝቢ ኣካል ናቱ ኮይና ከምኦም ኢና ነርና ቁርናና ፍልይ ዘብሎ ኣብ ስደት ምንባርና ጥራይ
0: እወይ ትንፋስ ኣብ ዘይህብ ስራሕ ምድሪ ቤት ፋሓፊርሕኽን ነብስኽን ወፂዕኽን እንዲኽን ሰውራኽን ገጥ ኣቢልክን ግድ
4: እዚ ግን ከቢድ እዩ ከምሪ ጌርክን ክኢልክኖ
5: ሚካል ጓለ ነብስና ይወፃኢ ኣብ ስደት ነይሩ ምርሃምና ቀልብና ምስ ደቅና ኣብ ውድብና እዩ ነይሩ ድሓር ከዓ እቲ ዘካይድዎ ዝነበሩ ዓወት ርኢኻ ከዓ በቃ ብርታዕ ኣይፈቅደሉ
4: ሓወቦይ ኣነ ድሕሪ ናፅነት እንደ ተወሊደ እቲ ውዕውዕ ናይ ናፅነት ድባባ ይርከብ ኩሉ ከመይ ነይሩ
0: ናሽዑዳ ክመኢልካ ብቓላት ክግለፅ ኣነ ኣብ ህወተይ ዝተዓጎስኩላ መዓልቲ እንተልያ ግንቦት 24991 ፍሊት
5: ኣነ ኸ ኣብ ጎደናታት ሚላኖ እታ ኸኸብ ዘለዎ ኣርማ ህዝባዊ ግንባር ተኸዲነ ስሒቐ ዓሊለ ክንደይ ጆርናል ዘይፀሓፋለ ይመስለክ
4: ቤት ደለኸ ታይሎ እናትሒፈናልኪ
5: ብኸቱር ሓጎስ ዝሰኸረት ሰበይቲ ለካ ሃገር ምህላውሲ ክንዲዚኡ ዝበጠጥ ትርጉም እንታይ ዘይተፃሕፈለ
0: ኣብዚ ኸ ሳለስተ ነክለኹም ፈቐዱ ኸና ሽሽ ክንብል ጎሮሩና ኣይላሓቲት እንዲግዲ ተሪፉ ሽዑ ዘዝረኸብካ ተጋባላይ ሓሓቂፍካ ምስዓብ
4: ኣያ መስምን ከነይሩ ዶ ሽዑ ምስዓ
0: ክለፍኸይ ተልዕሉ እየ ንሱ ንሱ ዳኣ ሰብ ብሓጎስ ሽሽ ኢሉ ክለየ ኣብቲ ካንቦታት ናይ ደርጊ ዝነበሩ ዋው ከይዱ ቀንጠብጠብ ክብል ተጋርትላ ቃል
5: ኣየሰሲኮኖ ብግፀኛ ዲካ
0: ብለክ እንድየ ዘለኹ ሽዑ ተጋርቲ ሒዞሞ ተባሂሉ ከይድና ክንርኢልና ተኸድናስ ኣብኣ ከሉ ዘርሱ ምስኪነይ ግንዘግር ድፍ
4: ኣ ስራት ቀንጠባጥሞ ምካ መፋጥርቲ ይበለኒ
0: ካብ ቀደም ወይ ሓደ ቀጢን ጫሓም ተጋዳላይ እንታይ ድዎ መስለክ እታ ዘረባስ ኣብዚ ዓንጎለ ይኳዕተ ቂራት
4: እንታይ ድልዎ
0: ኣታ ቁርብ ሕልና ኤርትራዊ ሃገራዊ መንፈስ የብልካ ናታ ካብኣኻ ዝንእሱ ሃገር ካብ መንጋጋ ኣራዊት እናላቆቁስ ንስኻ ቀንጠብጠብ ክትብል ምስ በሎስ ከምዛ ፀሓይ ዛረመታ ልኻይ ስያባ ከሎም
5: ሓቆታ እቲ ልክዕ ነጊርዎ
0: ሽዑ ኣነ ረኺበሲ እንታይ ድኣ ኮይንካ ከምኡ ጌርካ እንተበልክዎሲ እ ኣብ ዘበነ ውርውራ ነብስኻይ ትዕብራ ክበሃል ሰሚዐ ክወርር ክብል ነብሰይ ተወሪረ ኣይብለንን
4: ሓቀይ ግጥም ግጥም ግጥም ብመፀካሎ
0: መቀበል ሓቂቋ ስቕ ኢሉ ዝወነይሲ ትልዕል ትልዕል ትልዕል ንጓይ
4: ድበልልዕልዕል ተይል ካልኣሞ ደርጋሓዮ ይትዓብዕወባ
2: ሰብ ጠፋሕ ዝበለዎ ኣሎ ዓብቲ ንግጥሚ ሞ እንታይ ይኹብሎ
0: እንታይ ይብሎ ዶ ግጥሚ የ ግጥሚ ሃገርታኻ ክፅሩ ይጠስሚ ትሕዝቶኻ ሃብታም ከም ፀባላሕሚ ሚዛንካ ክቡር ከም ኣዋርቕ ገዝሚ ቁጥዓኻ የርዕድ ከመንበሳ ጓዛሚ
2: ግጥሚ ብሳልስተ ተወዲኡ ብበዓል ሂሊ ሕሚ ሓደ ይፈኩስ ይቕንስ ጣዕሚ ካልኣይን የሰልቹ ይኸውን ተደጋጋሚ
4: ቃላት ተዘረወ ኣፈን ዘዝሃበን ንግጥሚ ተነቐፋ ዝጠቀዋመስ ኢልዎን ፍኽነ ከኣይብላኽ ሓፈረዋ እዩ
3: እንታይ ክገብራ ሒሻኻ ንሳያ ዓቕመን እምበር ቁልዕል ለብዓይኒ
2: ብኡሳይ ንሕመን ሕፃብ ናይ ስተ ወይለኹም ብዓበይትኹም ፀሪኹም ናብ ኮተት
1: ሎሚ ዘይገጠመ ሓዊ ብላዓዮ ከም ዝተባሃለ ዝፀድቕን ዘይፀድቕን ኩሉ ፅንዐ ኣሰረ ግጥምስ ንገጣሙ ደኣ ኣለዎ ዋናታት ተያንፅኦ ድፍረት እሞ ድማ ንምህውታት
2: ዋናታት ካብ ሃለውዎ ተቓኒቱ ብስርዓት ዝኾኑዎ ረምቲኡ ማይ ቤቱ እሞ ብሻለምለም በዓል 230 ከመይ እንዳ መዓድክን ከም ጣንጡት እናኸሳ
0: ከምኡ ይሄ ኣሎ ዓይነ

0: ልባም ልባም ተፃዊትካ ዓይኒ ምቋርዩ ትኳሓሕል ተመሲልካ
1: ሓቂኻ እኒኻ እሞ ተገምጢሉ ዝወቕዓካ ካብኡ ዝኸፍእ ዘሎ እዩ ጥቕናብ ነብስኻ
2: እዚስ ኣይዘረባን እኳ ድኣ ክብሪ ምዝንጣል እሞ ድማ ለለማልም ሓጋይን ክረምትን ሓመልማን
3: ግደፎ ዑስማነይ ናይ በዓል ትርክምርኪ ግጥሚ መልኣኻ ኣለዎ ገኒሑ ዘልኪ
4: እንታይ ኣባ ኸየና ፍቕሪ ቀደም ናሕሸና ኪነ መሳርሕቲ ኣብቲ ሓደ ስድራ ንዲና
2: ሕሳብ ሕሳብ ሕሳብ ሕሳብ
5: ሕሳብ ሕሳብ ኣታ ሕሳብ

0: ይህን ታ ዳሓን ዲኻ ክሳብ ልበይ ዝበቆፅ ቀልቲ በቂልካ ወፅካኒ ከምኡ እንዲ ኣነ ሓንቲ ነገር ትሒዘ ስኢደ ዝርበፅ ብለካ ኣለኹ ብበዕለይ ተረቢፀ ንሰብካ ይርብፅ እዛ ፍጥረተ እዚኣ እንታይ ከም ዝገብራ
1: እንታ ድሓ ንሱ ስለሚድናካ ኢና እንታይ እዩ ጥራይ መፅወ ኢካ ጥራይ ናይ ድሓኒ
0: ናይ ድሓንናይ ድሓን እዩ ዋ ዝማስኪ ናይ ብላዕ ወስተ
1: ኣታ ሓንጣላ እዚኣ እንዲዓ ዘላትካ ዓባይ ቆም ነገር ኣታ በዚ ሎሙዳ ብላዕ ወስተ ብዝዕለ ዝሰርዘ የለ ሕየሽ ክበል ሓሳብ ካብስስ
0: ኣንታታ ኢለን ዘማይ እንድያ
1: ኢለየኸ ኢለን መፅያ ድያታ ካብ ኣጣልያ
0: መፅያ ወይ ረኸብካያ ዲኻ
1: ዘይረኸብጓ ኣታ ከመይ መፅያ ሞድሓ ድያ
0: እንተ ነዚኣ በይኒ ይብለካ ኣለኹ ብለካ መመሊሳሲ እናናእሰት ትኸይዳ እንታ ምካልሲ መሓዛ ኣኳያ ኮይና ትስምዓካ
1: ኣታ ጣዕሚ ኮይ ጣዕሚ ቅሳነት ናይ ኣእምሮ ኮይ እምበር ብዕድመ ይዕርያ ኮያ ተዕብየኒ
0: ዋይ ዋይ እዛ መንኣስ ክትፈትዋ እንታ ንስኻ ናሓደርካ ዕድመ ትውስኽ እምበር ዕድመ ተጉድል ዝመስለካ ዘሎ
1: ተመልካ
0: እንታይ ማለትካ ኢዶ ንዓይ ብዕድመ ተዓብየኒ ኸ ንስኻ ትመርሓኒ ኢኻ ትብለኒ ንወዲ ቤርድራ ከምኡ ሕጂ ድማ ንኢለና ዋ
1: ኣታታ ናትካ ሕራይ እዛ ናይ ወዲ ቤርድራ ግን ኣይቅበላኒ
0: መስፍን መጋብርካ እዩ ፀይቂ ናይ ንኣሽቱ እምበር ዕድሜኻ ቆስማዕ ስከስኻ ኮ 100 ዓመት መሊእካ ትኸውን
1: እ ኢልካ ኢልካ ስበኣር 100 ዓመት ኣብፅሕካ ሓን ከም ኣፍካ ግበረለ ኣንዳ
0: ፍሉጥ ንዲ ፈጣሪ ንዓኻ ዕድሜኻ 100 ዓመት ምምላእ ማለት ዕምሪ ናይ ምትላልን ምድነጋርን ከም ምውሳኽ እዩ ዝሕሰብ
1: ሓንታል ኣነ ተስአ ኸይዱ ካብዛ ርእሰይ ክወርደለይ ዲኻ ኣይክወርደለይ
0: እንተ ንስኻ ኮ ሰራኒ ኢኻ ተምፅኢኻ ይትከኣልን ኢኻ ሕራይ እስከ ወሪደልካ ኣለኹ እስ
1: ገዲፈራይ ፅቡቅ ሕጂ እንታይ ኢኻ ደሊኻኒ መፀዊዕኻ ሲ ኣፅርን ኣነፅርን ኣቢልካ ንገረኒ
0: ፅቡቕቲ እንታተ ኢለን እንድያ ብምክንያት በዓልና ፅነት ሲ ነዞም ሰራሕተኛታትካ ድራር ክጋብዞም ኢላትኒ ሞ ኣነ ከዓ ኣይነይቲ ዝሓሸት ቤት መግቢ ከም ዘላ ክትሕብረኒ ኢለ ፀዊዕ
1: ነዚኣ ኢልካ ጥራይ ፀዊዕኻ ንክ
0: ካልእ ዳ እንታይ ኢለ ክፅዋዓካ
1: ስማዕ ዶ ኣነ ኮመያው ፍሉጥ ዘላነ ዓሰርተ ግዜ ናብ ስራሕካ ተተመላለስኩስ ከምዚ ስራሕ ዘይብለይ ንዚታት ክፃር ዝውዕል ድዩ ድመስለካ እንድሕር ዝሓሸ ቤት መግቢ ደሊኻ ከዓ ኣብቲ ቤት ፅሕፈት ወሃብቲ ጎልጉለት ከድካ ኣውሕተን
0: ሞ እንታይ ደኣ ንዓይ ገጭገጭ ዝብለለይ ኪድ እንደዘደሊኻ ጠንጥኖ ኣነ ኮ ሪኢኻ ለካ በጊዕ ሓሪደኮብ ገዛይ ድራር ክገብረሎ ምኽእል
1: ሕራይ በጊዕ ሳዕድርከያ መንሕረ ዘልካ
0: ምሕራ ዳኣ ንስኻ ተሓርዶ ዓስብኻ ከዓ ሪኢኻ ለካ ርእስን ቆርበት ከዓ ንመንፀፍካ ትወስዶ
2: እዚ ኣይትንገርን እያ ሚኩ ጓል እዚኣ ተውፅክ እያ በቃኣነ ንስኽን
3: ክንባጣሕእዩኣትመማርሃብ ሕሉፍ ድዩ
2: ዋላ ሕሉፍ ተኾነኸ
3: እሞ ቅድሚ 3 ዓመት ነበረ ፍፃሚ ሕጅተ ነገር ናስታይ ኣለዎ
4: ኣነ ከዓና ሕጂ መሲል ንበር ዓም ዝመቶት ምራክ
3: ባዕለ ዘይ ነግረኪ መማድሃብ ኣብ ዋኖ ፈረንደር ሰማያዊት ካርድ የድምፅ ኣለኹ ኢላ ካብ ቀያሕ ካርድ ንምድማፅ ንዋርያ ድሒና
2: ክልተ እቲ ሓንቲ እወን እናፅነት ትብል ሰማያዊት ሕብሪ ዘለዋ ካርድ እቲ ካልኣይቲ ከዓኒ ኣይፋል እንድያ ቀያሕ ሕብራ ካርድ
4: እሞ ኣብ መንጎ ሰማያውን ቀያሕን ሕብሪ ንፅፍ ለልና ኣለዎ እስከመይ ክተጠራጢርኪ
2: ከመይ ለተጠራጢሮ ዶ ኣታ ዘድምፀላ ሞሲ ኣየነይቲ ያ እወይ ኣየነይቲ ካርድ ያ ኸናይ ኣይፋልሲ ሕወስወስወስወስወስ ኢሉኒ
3: እንታይ ዳ ኢላ ትኪ ኣብቲ ዋንቲሲ ቀይሕ ሕብሪ ዝንኡ ገኒኑ ነይሩ ኢላ ትኪ
4: ሕብሪ ከዓ በዓል ዝና ኮይኑስ ይገንን
2: እዩ ናይ ደኣኸይ ሽዑ ብዝኸድ ክያ ቦታ ዘረባ ብዛዕባ ቀይሐ ነራ
4: እሞ ብዛዕባ ቀይሕ ሲ እንታይን ብኸመይን ይባ ንፅር ጌር ክግለፅና
2: ብኸመይ ዶ በቲ ደቅና ቀይሕቲ ዕንበባ ደርፊ እንተሰማዕኸይ

0: ነብሪ ተወርዋሪ
1: እብሎ
0: ራድዮ ተኸፈት ከዓኒ ብቀይሕቲ ድመፀት ሃገር ሰምዒ እዛ ተለቪዝን እንተረኣኸ ድማ ቀይሕ ሕብሪ ዝዓብለላ ባንዴራ ገድሊ እዚ ንወዲ ከምዚ እንተደማሚሩ ሕውስውስ ኣብብለ
2: ምሽ ትኸላ
0: ንምሸቱ ድኣ ተጠራጢረሲ ሓቲተ ኣየነይቲ ኣነ እወ ኣየነይቲ ኣነ ኣይፋል ሓቲተ ሽዑ ሓንቲ ከሚካልጓሊ ትኩር ትቆልዓ ዛጥቃይ ፀንሓኒ እሞ
2: በቃ ሚካል ጥራያ ትኩርቲ ኣነ ክቋህማ
0: ደቂ ሓቲት ክኸተብቃዕስ ተመልሽ ከኣናብ ካልእ ትመልስና
3: ኦኬ ወድሪ ኣባ እዝትገልፆ ዘሎ ኮነት እዋን ዝገልፅ ስነ ታሪክ እዩ
0: ናይ ሞይላቶ እዚኣ ፅቂላ እንድያ ክልነ ግዳ ክውዳኣልክን ኣብኣ ክበፂሐ ነይሩ በቃ ፋዕፋዕ ቢልክና ለይ
3: ንሓን ባዕለ ዘይነግርክመማድሃበ ኣብ ትኩር ትቆልዓ በፂሕክ ነርክ
0: ሽዑታት ትኩር ትቆልዓ ታይላ መልሻሃለ ይመስለክ ኣደ እዛ ለምቀነ ትድረፍ ደላ ደርፊ ዘክር እያ ባ ትብለኒ
2: ምንታይ ኣታ ዘክር ኣ ዝበለት ክደርፊ
0: እወ ቀያሕ እንታ ኣይለያ ናብ ባርነት ትድርቢ ሕሰን እያ ኣጓሓፍ ደርቢ እያ ከመዓልካ ወነይ ሰማያዊ ዝሓስካ ጎነይ ውሳኔ ህዝበ ከመዓልካ ወነይ ሰማያዊ ዝሓስካ ጎነይ ውሳኔ ህዝብ ዘኢላ መሰገተኒ ብሃገር ኣበካሽ ኣይብለልክን
3: ኣትመማዳ ሃበ ረፈረንደም ተኻይዱ ድምፂ ህዝቢ ምስ ተቆፅረ 99.8 ይመፅ ድምፂኺ ድማ ኣካ ናይ ተቆፅሪ እዩ እንታይ ተሰሚዕኪ
0: እንታይ ተሰሚዕኒ ዶ ሓበንን ሓጎስን ተሰሚዕኒ ትንኣስ ትዕበ ድማ እናተይ ዝብላ ሃገር ኣላትኒ እረይ ማዓበሽ ታለሚናይ
4: ስማዕ እንዳሓንቶ እዛ ዘመኻስ ለቲ ገንዘብ መጓሓፍ ድያ ስኢና ዘለዎ ኣላ እንታይ
5: እንታይ ማለት ካእዩ
4: እንታይ ማለት ዘይዶ
5: ወይ
4: ከክንዲ ኸልእ ዝኾኑ ፀብደላት ኣጉባዝ ዓዲ ሃገር ኣብሊዓሲ እንታይ ከምዚ ፅድቂ ዝሕሰበላ ድ ዝመስላ ዘሎ
5: ዘይኮነ ንሳስ በዓል ናፅነተይ ሲ ኣነ ምስ ደቂ ሃገረይ ይርድኢታ
4: እሞ ጌጋሎ ርድኢታ ሓንጣል እቲ ገንዘብ ንዓኻ ዘይትበቀ
5: ዋይ ንስኻ ኸዓ ከምኡ ትበልክዋ እንታይ ኢላ ድያ መሊሳትለይ እታ ዝመለሰትለይ ተነጊረካ ዝብለካ ኣለኹ ሕብሪ ቆርበት ካዕባ ክልኹ ምእለቱ ቅይር ምበለ
4: ቆርበተይ ብትነግረኒ ሕብሪ ዝቕይር እንታይ ስለ ዝኾነ
5: ናይ ነፋሒቶ ስለ ዝኾነ
4: ሓንጣል እዛ ብዙሕ ግዜ ዋዛ እንዳምሰልካ ተዛረቦም ጉጢያታታትካ ንዓይ ዓቕለ የወድእን ኣለዉ ክቕየመከ
5: ኣታ መሳፍንቲ ስኒ መሰተ ኣርኣት እኳ ዝባህላታ ምስመን ዳኣሞ ክዳኣል ምስመን ክትፃወት ትደልየኒ ኣለካ ምስሰተ ዋላ ምስሚካ
4: እሞ ንዓይ ሕምመኒ ኣሎ ወይ ስማዕ ኣሎ ዋዛ እንዳምሰልካ ኮ ርኢኻ ካብ ሰብኣውነት ተውፃእኒ ኣለካ
5: እስኩዛ እስኩዛ መሳፍንቲ ኣንታታ ዘይዝሓንኽ ዘማይ እንድያ ከምዛ ዝበልካ እያ ዓመት ዓመት ኣይትመንዕ እዩ ይብላ
4: ኣንበሳ ንባዕለ ምልማ ኣብሊዓ እንታይ ክብረት ክትረክበል ወዲ
5: እወ ሕጂ ከምታ ዝበልኩካ ዓመት ዓመት ኣይትወፅዒ እንተበልኩካ ድሓን ኣነ ዝውፃዕን ቁሩብ ዝጎድለኒ እንተኮይኑ ሲ ንስኻ ከዓ ምልእ ተብለለይ ኣይትብለኒን
4: ቻው ዝያዳ ብሎምካ ኒ ቀቢላትካ በል እዚኣ ብውዒታ ከላ ከልቅሰልካ
5: ክንደይ ትውዒኢካ ንስኻ እቲ ሓንጎልካ ክቁፉ ስለ ዝሓስብ ጥር ኢልካስ ናብ መልቀስ ክትቅይሮ
4: ክትምላእ ኣለያ ካይላት ንዶ ትብለኒ ኣለኻ
5: ማንኸ እንታይ ከም ዝመለስ ኩላ ነጊረካ
4: ስላይ ነገርካ
5: ምንታይ ዳ ኮንካ ጫፍ ከይሓዝካ ትዛረብ ከየጥለልካ ይ ትዛረብ
4: ዝብለካእንታይ
5: መሊሰላር ኣብ ምምልላእ እንትበፂሒኻ ነገር ክትሸራረፈኪ እያ ንስኺ ኩሉ ግዜ እታ ናእዳን መጎስን ኣበይን ከዓ ጥዕምቲ ኢለ ነዛ ነገር ኣብኣ ከለኩ ሽጣ ኣድመላ
4: ኢዲኻ ንስኻ ስምዓ ኣሎ ኣነ ንኢለን ዘይረክባ
5: ቆራታ ክትብሉ
4: ዝብላስ ዝሓና ባይ ጉደኮ ስምዓ ንዳ ሓንጣል እዚ ክተጥፎ ዝሓስብ ዘላ ገንዘብ ሲ ንዓኻ ከምትበካ ገብር
5: እሞቶም ሰራሕተኛታት ሰሚዖም እንዲ
4: እታ ስምዕ ውዒሎም ስምዕ ሕደሩ ብጃ ሓይልካ ብጃ ዝያ እዚኣ ናባይ ግደፋ ባዕለይካ እውተካ እየ ባዕለይካ እውተ ሓሰከ
5: ዋ
4: እወ እወ ግን ምስኣ ክትውሉ ከለካ ደውለለ
5: ናይ ተሳዕን ሓደን ግን ነጊረ እየ
4: እንታይ ናይ ተሳዕን ሓደ
5: ዋ እንታናትካ እንታ ናይ ካምቦ ናይ ናፅነት እታ ዘበነ ወርወራ ዝበልካ እያ

0: Huele ya, pa, huele ya, hue, huele ya, hue. ወሊዳወ ወሊዳወ ዘእረይ ማዓረይ ደቂ እረይ ፀላዳኣ ብመሬቶም ብሓድነቶም ብሃይማኖቶም ዝመፆም ንዕርብርብ ዶ ክፀድፍ ኮይኑ
1: መዳቢ ሕጂ ኸ
0: ሕጂ ድኣ ገል ኤርትራ ዓይነ ኣይትሸርመም ኣይትቑርመም ፅንፅያ ዓይና ዘንፍረላ ወይሉ
2: ኩሉ ዝከኣለካን ኩሉ ዝፈጠርካን እግዚኣብሔር ኣቦና ዝተባረኸ መኣዲ ግበረልና እሞ ንስጋን ነብስን ይኹነልና። ሃገርና ባርኸልና፣ ሰላምን ፍቕርን ኣውርደልና። ኣሜን።

0: ሞልቶ ቦነ ጥዑም ብጣዕሚ ጥዑም ሰተ ናበይ ከይዱ
1: ሰተ ናይ ዕስማን ኒኢኸ ኣሎ ክመፅ እዩ
0: መስፍን ዓርኪ ከዳ ነበይ ከይዱ
2: መስፍን ዳኣ ከምዚ ዝበለ እኩብ ሰብ ዘይፈቱ እንታይ ኮንኩም ንብላዕ ንብላዕ
3: ጥዑም ድሃብ ኣለኹ ዶ
4: ኣለኹዎ ሓንጣለ ይበልዕ ኣለኹ ጥዑም
5: ዓምና ኣንዲ ድሃብ ዳ ነዛ መዓልቲ ብናፍቆት ነዚ መግቢ ከዓ ብህርፍርፎት ክትፅበዮ ውዒላ
2: ይህናይ ዳኣ ዘይትፅበዮ ከምዚ ጥዑም መዓስበለ ያ ትፈለጥ ኢልክ ያ ኣኺ
0: ሓንጣል ነዞም ፅቡቓት ደቅኻ ዶ ፒኤታንቶ ኣብ ወር ሓንሳብ ደገ ውፅኢኻ ከተድርቦም ከተዘናግዖም ኣለካ
4: ለኒ ከምዚ ዓይነት ዘረባታት ክትዛረበ ከለኺ ጥንቅቕ ዳበሊኢኹ ምክንያቱ ሓንጣል እዛ ልቡ ሸተት ኢላ ከይትወድቆ
0: ይሄ ንምንታይ
5: ንምንታይ ዶ ዓምና ከምዚ ዓይነት ወፃኢታት ተሰሚዑ ይትረፍያ ብለይቲ ዋላ ብቐትሪ እዩ ዘባህርሮ
0: ሓንጣል ንምንታይ ኮነ ዝገንዘብ ልካ ከም ጣቆት ከምዚ ጌርካ ትምልኮ
2: ኣምሊኸዮ ድ
5: ዋ ኣታ ስምዑሎ ይባ እንታይ ደኣ
6: ከም ጠርጠርጠር እናበለ የሕንቅቆ
2: ብራቮ ብራቮ ኣነ ከምዚኣ የሕንቅቆ
5: እማ ኢለን ናፅነት ኮይኑ መጀመርታ ናብ ዓዳ ምስ መፅእ ክስተይ ተሰሚዐኪ
0: ካብ ኣየር ውርድ ኢለ እግረይ ናብ መሬት ዓደይ ርግፅ ከብር በዚ መፀ ኣይበልኮን ምድፍና ገፀይ ብንብዓት ሕፅ
4: ወይ

0: ኣብ ዝኽሪ ዶ ጥሒልና ኢለና
1: ኣብ ገዛ እቲ ምስ በልኩካ ኩሉ እቲ ከባቢ ርኢት በልኩስ ነታ ዛዕበ ኩሉ ሓመዳ ምፅእ ኣቢለቆሑ
2: እሞ ገዛ ምስኣተክሲ ጓይላ ዶ ተተኺሉ
1: ጓይላ ተበልኩ ኸ ኣደይ እዚ ዝበለ ሓጎስ የለ ከምኡ ዝበለ ሓጎስ የለን ኣጋጣሚ ከዓ ንእሽተ ሓወይካ ብርካ ኣትዩ

0: ወይ ሰተ ወደ ኢዳ ቤን ዝፀናሕካ
1: በዚ እንደ ተለያ ክፀኒሐ
0: እንታይ ዳ እዚ ሒዝካ ዘለካ ዝላ
1: ወ ዝላ ዝተላኣኮ ንብረት እዩ ግደፍ ኣይክፈትን እዩ
0: ኣንታ እንታይ እንታይ የርእየና ዶ
1: ዘይምልከተካ እሞ ድማ ናይ ሰብ ንብረት ስታይ ክዓብሰልካ
0: ምዕባዝ ላይ ዓብሰለይኒ ግን ሲ ንስኻ ኸዓ እንተደኣኻ ንስ እንታይ ፀገም የምፃልካ
1: ንዓይዳ እኳ ኣብ ሂወተይ ብቐጥታ ደምፀለይ ፀገም የለን ግና ደይተኸፍተ ንብረት እሞ ከዓ ብደይ ፍቓድ ዋንኡ እንተደኣ ከፊትዮስ እዚ ውሽጠይ ስ ከምዚ ዘይእሙን ዘይእሙን ከምኡ ስምዐኒ
0: ዋይ ሰተ ወደይ ከዓ ምክባር ክትፈቱ እንታይ ስእሊ ድዩ ስእሊ
1: እንደሉ ስእሊ ድዩ ጥቕስ ድዩ ስዝገይር ዋኑ
0: ካበይዲ ከምቲ ኸ
1: ካብቲ ዝተደኣኽክዎ ኣያመስ እንታይ ኮንካ ግና መገደይ ፀኒሕካ ከትርካ ካብ ስራሕ ተባኽረን ኣለካ
0: ፈሊጥ እየ ፈሊጥ እየ ፈሊጥ እየ ንኢለን ክትህውዋ ዝሓሰብኩም ህያብ እዩ
1: እዋ ህያብ ምዃኑ ድኣ ብኸመይ ድኣ ፈሊጥካ
0: ሎሚ ደ ኢለን ድራራይ ዓድመትኩውን
1: ኣንታ ስኻኮ ኩሉ ኢኻ ትፈልጥ ድራር ከም ዳ ዓድመትና ከዳ ብኸመይ ፈሊጥካ
0: እዚ ዳ ዓለም በዓሎም ዝፈልጦ ምስጢር እንዲታ ሰተወደ
1: ሕረይ ዓለም በዓሎም ድኣ መነጎር
0: ኣይ ትላገፅ ዶ
1: ይላገፀልካ ከም ዘለኩ ዳ ከመይ ጌርካ ፈሊጥካ
0: ኣታ ቁርኣት ምንዳልካ ስኻ ትዕቀሉ
1: ኣያ መስብል ኣፍካ ግራሓዮ ፀርፊ ናይ ዘይ ስልጡናት ሰባት እዩ
0: ስለዚ ብተዘዋዋሪ መንገዲስ ንስኻ ስልጡና ይኮንካ ትብለኒ ኣለኻምሽ
1: ኣነ ከምኡ ይበልኩም ፀርፊ ናይ ዘይ ስልጡናት እዩ ኢለ ንስኻ ከዓ ስልጡን ክትበሃልን ከይትበሃልን ኣብ ኣፍካ እዩ ዝምርኮስ እምበር ሽምካ ረቑሐስ ከምዚኢካ ይበልኩ ኸና
0: ኣራጋ ብሓንኩሉ እዩ ትረፍሙ እታ ናይ ድራር መደባብያ ዶምሽ
1: ዋይ ቦታ ዳ ደይተሓበርና
0: ከንዳሓ ንስኻ ሰተ ወደይ ጭደድ እንዲኻ እታ ናይ ድራር ቦታ ምስ ፈለጥካያ ደውለለይ ሞኒ ኣነ ከዓ ንኢለን ረኺበ ሰላም ክብላ ደልየ ኣለኹ
1: ዋይ ሞባይለይ ዳ ሕሳብ ትበሃል ደይብላ
0: ብሓን ዓሰርተ ናቕፋ ክሕልፈልከ ድ
1: ክትሕልፈለይ
0: ወ
1: ዋይ ሞ ሞባይል ኣባትሪ እንዳይ ወዲያ
0: እታ ሰተ ወደይታኻታ ከምዚ ሓሚምካ ተኸድካ ዮም ስመይቶም ፀንሕካ ጌይርካዮ እንካ ቻርጅ ድ ቻርጅንካ ሞይ ስራ ነቐፋ ከዓ ክበካ እንዲ ምሰስገርካላ ደዊ ኢልካ ትነግርን ሕረይ
1: ዋይ እዛ ቻርጀርካ ዳ እታ መስፍን ታይብስ እንዳ ናተይ ግን ታይቢ እንዳ ኣይሰማዕኒ
0: እታ ከመይ ዓይነት ምትሪንጌኻ ስኻታ
1: ዋ ከመይ እያ መስፍን ብኩላዶ ርግጥቅጥ ኣቢላ ዓፅካ ከመያ ርሑስ በዓል ናፅነት ትገበረልካ

0: ከመይ ፀኒሕኩም? ፅቡቅ እምበኣርከስ ናብ መደብና ክንሰግር ነዚ መደብ እዚ ዝኸፍተልና ከዓ ወይለይ ዝኸፍተልና ደለ ትኸፍተልና ንብል ኣፍ ኩሉ ግዜ ካብ እግሪ መላሓሰት ኣደወ እምበር ማሕበር ቤት ቁርሲ እንዳዝማ ወይዘሮ ለምለም
1: ሕራይ እንቋዕ ንመበል 35 ዓመት መዓልትና ፅነት ኣብቃዓልና ከም ዝፍለጥ ቁም ነገራ ናብርክታኣን ኩሉና ስለንፈልጦ ክሓልፈ እየ ዓመት ዓመት ምክንያት መዓልትና ፅነት ተገዲስ ኣድራር ስለትዕድመና ንሕና ድማ ተዘራሪብና መዘክርታ ንሃባ ስለ ዝተባሃልና ነዚኣ ክንበርክተልክ ከለና ከም ዓባይ ክትርኢልና ድማ ንላቦ
2: ይቀኒየለይ
1: እሞ ነዛ ህያብ ዝበልና ከዓ ክቡር ኣተሓንጣል
3: ራይ ብዘይቀል ዓለም ኣነ ክናዘዝ እንተኮይነ ንኢለን ኢድኪ ኣይትመንዒ ኢለያ ነይረ ንሳ ግና ሽዕ እኳ ንሓሳበይ ተተቃወመቶ መስፍን ንሓሳበይ ስለ ዝደርዖ ግን ኣነ ንሓሳበይ ትኽክል ኢለ ወሲነ ነ ፅንዑዞም ደቂ ኣወድኡኒ እቲ ሰንኮፍ ሓሳባተይ ግና ብዝፈጠርኩምሞ ፍሱህ ሃዋህው ሃደሽደሽ ኢሉ ፈሪሱ ሓድነት ምትእኽኻብ ኣብ ሓንቲ ሃገርን ኣብ ሓንቲ ባንዴራን ሓይሊ ጥራይ ዘይኮነ ፅባቐ ምዃኑ እውን ካባኹም ካብ ደቀይ ተረዲአ ኣሎ ኢለን ከዓ ዘማይ ጥራይ ዘይኮነት ሓብተ እያ ስለዚ እዛ ህያብ እዚኣ ተቐበልኒ
2: ብልቢ ያቐንዲየለይ ረስሚ የለ

ጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቃንዩ ሚኒስትሪ ዜና።

ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነይ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎሚ ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይርሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለወሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረኣየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን ማራቶን ኣስመራ 7 ሰነ

ፅንብልና ፅነት 35 ዓመት ብሰላማ ተዓካ ፅንዓትና ዋሕስና።

0: ብቐያሕቲ ጸለምቲ ደባቲ ዝኽለል ብደማዕፅንቲ ሳፈያ ዝምኹ ደቂኽን መስዋዕቲ ከይትድፈሪ ብሓንከርቲ ዓደይ ዓዲ ማዕድን ከርሲ ኽልል ዝሕየረ ዓደይ ዓዲ ደንደን ኣሰርኪ ታሪኽ ዝንበብ ኣብነት ዝኾኑ ሕሰንን መከረን ኣብ ስባን ዘጽሑ ዓደይ ተማሳሲልኪ ዘይተዓድሪ ክብሪኺ ሸትኪ ዘይትድረሪ ኣብ ሕርያኺ ኣሚንኪ ትነብሪ ብረሰ ምርኮሳ ብናት ክሳዕሪ ጽባሕ ኣብ ድልድል ባይታን ክሰብሪ
1: ፍል ሃገራዊ ውንና ኤርትራውያንና ህዝባዊ ግንባር ዝመርሓና ኣለምቲ ሃገረይ ኣብ ሕሰንኪ መከራ ኣብ ራዋኺ ብርሃንኪ ዳሜራ ወላዲት እንዲኺ ኣንበሳ ኤርትራ ከም ኢራብ ዘሉ ነፈርቲ ኣሞራ መሪር ሓሞት እንቲ ዝቕድሙ ብኻራ ይሕልፎም ዘይህቡ ባዕዳውያን ስፍራ ወላ ይምረር በልበል ትበር ዓለምና ብቐቢላ ዓልየትን ተተፍ

0: ቴራ ፅነት ምሉእ መሰል ንበረኻ ወፂና ክንጋደል ሰጊርና ገደል መስገደል ጫካ በረኻ ህርበት ገደል ስፈር ዕንክሪቢት ተመን ገበል ነዚ ኩሉ መኪትና ህዝብና ኸይብገል
1: ኣብ እምነት ሰጋዲ ኣብ ልምዓት ብፅምዲ ማሕለኻኻ ባህሊ ዘይፍታሕ ንቐፃሊ ዕረፋ ዝምርኮሳሞያ ንፍበሃል ኣብሕርያ ሰደሮም ጎረቤትካ ክስስዑ ማዓድና እማቶም ክበልዑ ዓሳዮ ዓርክኻ ለባሚ ፀላኢኻ ኤርትራዊ እምበር ኤርትራዊ

ኣብ ፋርስ ዓለዉ ሓምስ ከላሽኖም ምናምዒት ክፈግረው እግል ትዳፊኖም ውታይ መስተዓምረት ተልባብነ ባቅል ትራሃንላለ ዋምዒል ዋምዒትና ባሽላ ኤርትርያ ባንዴረቱ ሳዕላ

0: ቤት ተበሮ አንስነ ዲባብ ያናንታ ላማ ዕሊያ ዘገራይ ታሪኩም እና ልምነ ይባዳ
1: وهو يوم عيد استقلال وهو

0: ዕንሕና
1: ደባና ፍራዛ ብፀጋምና ብረት ከምኡ ከቦርተና መንፀፍና ሓመድ ሃገር ዝመዝሙርና ፍፁም ዘይንታኸስ ማሕላ ንርስትና ጎረሮና ንበትኽ ንሕና ከብድና ብቕርሮ ፍቕርን ዝሐን ስልማት ንኽንጥጥ ሃገር ንኽትምዕብል ስጋ ለበሲና ኣይኮንና ንፍሉይ ሓይሊ ትብዓት ንመነትና ዋላው ንመስዋዕቲ ንሕና
2: ኩራሕ ሳትገብ ንዕሸት ዘተ ንዘይያዎ እንደይ እኳ ይኸበር መማትዋጉ ህይወትኪ ዝሓፅፈ ክንፈልኪ ብዓብ ኣትየ ዝረቱ ደም መዳል ሓመድ ዓለምዎ መስዋዕቲ ይምርዑ ዕድ ዝመክሩ እንድመዛእቲ ስድረኣይ ዝኾነ ገባት ሊትሮ እውን ካብዛ ስፍረ ባህሊ ነቲ ብትጥቕ ጠባ ትቕይር ሕ
3: ዋጋብዋብኡ ነዚ ዋጋ ዕዳምዋ ዝግፍል ብኣጋ ንወለድታት ተሳግን ዋጋ ዝሃገር ሓታት ቀይሕቲ ፀለቲ ሓፀፍቲ ይ
2: እዚ ካብ ኮነ ማማየረዚ ታይቲ ብሕሎ ማዕድንቲ ደም ክንከፈልቲ ክልና መየቲ ክሕዛ ብሓልፊ
3: መማያ ሰብትና ኣለና ዓብና ንእስና ኣስላምና ክርስትና ድድና ጎና ሽሽና ቀስና እቲ ምንታይቲ ፅንዖ
2: ወሃስና

እዚ ሰላምታና ተቕበሉ ፈኖ ኤሬ ቲቪ ኣብ ምክታል ትርከቡ ዝኽብርኩም ተዓዘብቲ ናኸመይ ውዒልኩም። ንሎሚ ዓርቢ 5 ሰነ ፍርቂ መዓልትን ፍርቓን ዝተዳለወ ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞምየ ንምክታልኩም ብክብሪ እናዓደምኩ ብቐንዲ ርእስታት ፍልፍለፍልም

0: መበል 13 ዓመታዊ ፌስቲቫል ኮሌጅ ስነ ፍልጠት ማይ ነፍሒ ብውዕዉዕ ኣገባብ ተኻይዱ። ሚኒስትር ዜና ብዓውዲ ቪድዮን ፎቶግራፍን ዘሰልጠኖም ኣባላቱን ኣባላት መሻርክቲ ትካላትን ኣመሪቑ። ኣብ ዞባ ደቡባ ወቅሕ ባሕሪ ብያታዊ መሳርሒታት ሙዚቃ ዝሰልጠኑ ተመሪቖም። ባይ ተወከልቲ ህዝቢ ኣሜሪካ ኣብ ልዕሊ ኢራን ተወሳኺ ወታደራዊ ስጉምቲ ከይውሰድ ንዝኽልክል ውሳነ ፅዲቖሞ። ኣሜሪካ ኣብ ልዕሊ ፕረዚደንት ኪባ ሚጉዌል ዲያዝ ካነል ውልቀ ሰባትን ትካላትን ሓድሽ እገዳ ወሲና። ፕረዚደንት ቻይና ሺ ጂንፒንግ ዝመፅእ 89 ሰነ ኣብ ሰሜን ኮርያ ወግዓዊ ምብፃሕ ክፍፅም ምዃኑ ተገሊጹ። ዝርዝር ዜና መበል 13 ዓመታዊ ፌስቲቫል ኮሌጅ ስነ ፍልጠት ማይ ነፍሒ ብ3 ሰነ ተኻይዱ። እቲ ፌስቲቫል ብመልክዕ ውድድር ዝቐረበ ኣብ ባህሊ ኣካዳሚ ታሪክን ስፖርትን ዘተኮረ መሳናድኦታት ከምኡውን ሰሚናር ምርኢት ቅዲ ኣልባሳት ውድድር መደረን ትንተናን ንህዞን ሰንዓን ቅብኣን ስነ ፍልጠታዊ ምርኢትን ዘጠቓለለ እዩ ነይሩ። ዲን ናይቲ ኮሌጅ ፕሮፌሰር ገብርያስ ጎዶም ኣብ ዝሃቦ ቓል እቲ ኣጋጣሚ መዛዘሚ ናይቲ ኣብ መንጎ ተምሃሮን ኣባላትን ዓመት መመላእታ ክካይድ ዝፀንሐ ውድድራት ከም ዝኾነ ብምጥቃስ ተምሃሮ ኣብ ተሳታፍነትን ተወዳዳርነትን ዘረኣይዎ ተገዳስነት ሞጊሱ። ሓላፋም ዓመት ኣብቲ ኮሌጅ መንእሰይ ሮሞዳን መሓመድ ኑር ብወገኑ ፌስቲቫል ኮሌጃት ፍልጠትን ዲስፕሊንን ዝዓጠቐ ባህልን ክብርታትን ሕብረተሰቡ ዝፈልጥን ዝዕቅብን ከምኡውን መሪሕ ግደ ዝፃወት ንቑሕን ብቑዕን መንእሰይ ንምህናፅ ዝዓለመ ምዃኑ ሓቢሩ። ሓላፊት ኣማመተ ዞባሳዋን ላዕለዋይ ትካላት ትምህርትን ወይዘሮ መንሱር እስማዒል ድማ ማሕበር ምስ ኮሌጃት ብምውሃድ ዝውደቦ ፌስቲቫል ተምሃሮ በብዓውዶም ንዝቐስሞ ፍልጠት ዘንፀባርቕ ምርኢት ዘቕርብሉ ሓድነቶም ብምድላል ድማ ምስ ሃገሮምን ሕብረተሰቡን ዘለዎም ዝምድና ዘሕይሉሉ ከም ዝኾነ ገሊጻ። ኣብ መወዳእታ ብውልቅን ብጉጅለን ዝተዓወቱ ሽልማት ኣብ ዝተዓደለሉ ስነ ስርዓት ተምሃሮ ቀዳማይ ዓመት ጎብለል ብምዃን ተሸሊሞም። ዘምዚ ኢሉ እንከሎ ጎኒ ጎኒ እቲ ፌስቲቫል ስነ ፍልጠት ንሓድነትን ገስጋስን ብዝብል ቴማ መዓልቲ ስነ ፍልጠት ንመበል 50 ግዜኣ ተዘኪራ። ሚኒስትር ዜና ብዓውዲ ቪድዮን ፎቶግራፍን ዘሰልጠኖም ኣባላቱን ኣባላት መሻርክቲ ትካላትን ትማሊ ኣብ ዝተኻየደ ስነ ስርዓት ኣመሪቑ። ጋዜጠኛ ሰሎሞን በርሀ ዘዳልዎ ፀብጻብ ዳናይ ተስፋ ዝግ ክተቕርቡ እያ።
1: ሚኒስትሪ ዜና ብዓውዲ ቪድዮን ፎቶግራፍን ንክልተ ኣዋርሒ ዘሰልጠኖም ኣባላቱን ኣባላት መሻርክቲ ትካላትን ብ4 ሰነ ኣመሪቖም። ኣብ ቀፅሪ ሚኒስትሪ ዜና ኣብ ዝተኻየደ ስነ ስርዓት መመረቕታ ሓላፊ ጨንፈር ምምዕባል ዓቕሚ ሰብ ኣቶ ዓብዱላሂ መሓመድ ኑር ኣብ ዘስምዖ ቓል ሚኒስትሪ ዜና ምስ ግዜን ምዕባለታትን ብቕዓት ኣባላቱ ክብእንኣበለ ፍርያት ሚድያ ብትሕዝቶን ዓይነትን ንምብራኽ ዓመታዊ ውጥናት ስልጠና ሓንፂፁ ንኣባላቱን ኣባላት መሻርክቲ ትካላትን ምስልጣን ብቐፃሊ ዘሰላሰሉ ዕማ ምዃኑ ብምጥቃስ ኣብዚ ናይ ሕጂ ስልጠና 10 ደቂ ኣንስትዮ ዝርከብኦም 19 ኣባላት ሚኒስትሪ ዜና 2 ኣባላት ሚኒስትሪ ሃብቲ ባሕርን 1 ኣባል ሚኒስትሪ ህንፃን ብድምር 22 ተምሃሮ ከም ዘሰልጠነ ገሊጹ። እቲ ስልጠና ሕመረት ኣምራት ደረቕን ተንቀሳቓስን ስእሊ፣ መሰረታዊ ቴክኒካት ኣወሳስዳ ስእሊ፣ መቓንን ውህደትን ስእሊ፣ ብርሃን ሕብርን ድምፅን ኣተሃና ንፃ ዛንታ ብስእሊ ከምኡውን መምዘኒታት ብሉፅ ስእልን ካልእን ዘጠቓለለ ክልተ ሓሳባውን ግብራውን ትምህርቲ እዩ። ሰልጠንቲ ዝቐሰምዎ ፍልጠት ብግብሪ ንምርኣይ ኣብ ጉጅለታት ተመዲቦም ዘዳለዎ ፕሮጀክትታት ዝነኣድ ምንባሩ ዝገለጸ ኣቶ ዓብዱላሂ ንልዑል ድሌትን ተገዳስነትን ሰልጠንቲ ኣመስጊኑ። ወኪል ሰልጠንቲ ብወገኑ ሚኒስትር ዜና ነዚ ኣገዳሲ ስልጠና እዚ ብናፃ ክቐስሙ ንዝፈጠረሎም ዕድል ድሕሪ ምምስጋን ብዝተዋህቦም ስልጠና ስእሊ ዕሙቕ ዝበለ ፍልጠት ዝሓትት ታሪክ እትስንደሉ፣ ስምዒታት እተንፀባርቐሉ፣ ከምኡውን ፅባቐን ጥበብን እተስተማቐረሉ ሰፊሕ ዓውዲ ምዃኑ ክርድኡ ከም ዝኽኣሉ ኣገንዚቡ። ኣብ መወዳእታ ኣብ ሚኒስትር ዜና ዋና ዳይረክተር ክፍሊ ጋዜጣ ኣቶ ሰሎሞን በርሀ ንሰልጠንቲ ወረቐት ምስክር ዓዲሉ።
0: ክፍሊ ባህልን ስፖርትን ዞባ ደቡባዊ ቀይሕ ባሕሪ ንኣስታት 2 ዋርሒ ብያታዊ መሳርሒታት ሙዚቃ ዘሰልጠኖም ብ2 ሰነ መሪቑ። እቲ ብክልስ ሓሳብን ግብርን ዝተዋህበ ፅዑቕ ስልጠና ክራር፣ ቤዝ ክራር፣ ደረቡካ፣ ቱምብራ፣ ሻምብቆን ባህላዊ ከበሮታትን ዘጠቓለለ እዩ ነይሩ። ነቲ ስልጠና ዝሃበ መምህር ሙዚቃ ኣቶ መሓመድ ሳልሕ ተምሃሮ ዝረኣይዎ ክቱር ድሌትን ተገዳስነትን ኣብ ኣድባዕነት ናይቲ ስልጠና ዓብ ተራ ከም ዝነበሮ ብምጥቃስ ኣብ መኽፈቲ ናይቲ ብ23 ጉንበት ብደረጃ ዞባ ደቡብ ኣብ ቀይሕ ባሕሪ ዝተካየደ ወግዓዊ ፅምብል ናፅነት ዘቕረብዎ ምርኢት ምስክር ብቕዓቶም ከም ዝኾነ ገሊፆም። ዋና ዳይረክተር ክፍሊ ባህልን ስፖርትን ወይዘሮ ሃዋ መሓመድ ብግዳ እቲ ብዓይነቱ ናይ ፍለማ ዝኾነ ስልጠና ኣብ ምውር ራስ ባህሊ ዘለዎ ግደ ብቐሊል ዝጥመት ከም ዘይኮነ ብምሕባር ብግብራዊ ስራሕ ከማዕብልዎ ተላብያ። ኣብ መወዳእታ ኣመሓዳር ዞባ ኣምባሳደር መሓመድ ስዒድ ማንታይ ሰልጠንቲ ብዝቐሰሞ ሞያን ሕብረተሰቦም ብዝለዓለ ከም ዘገልግሉ ዘሎ ፅኑዕ እምነት ገሊፆም። ኣብ ኮሌጅ ንግድን ማሕበራዊ ስነ ፍልጠትን ከምኡውን ኮሌጅ ምህንድስናን ቴክኖሎጂን ብሞያ ዝሰልጠኑ ልዕሊ 400 ተምሃሮ ተመሪቖም። ወኪል ኤርና ዳንኤል ወልዱ ዘዳልዎ ፀብጻብ ሚካኤል ሓድጉ ክቕርቦ እዩ።
2: ሃማመት ዞባ ሳዋን ትካላት ላዕሎት ትምህርትን ምስ ኮሌጅ ንግድን ማሕበራዊ ስነ ፍልጠትን ከምኡውን ኮሌጅ ምህንድስናን ቴክኖሎጂን ብምትዕባድ ን3ለስተ ዋርሕ ብሞያ ዘሰልጠኖም ልዕሊ 400 ተምሃሮ ብ1ን3ለስተን ሰነ ተመሪቖም። ሰልጠንቲ 123 ደቂ ኣንስትዮ ዝርከቦም 266 ተምሃሮ ኮሌጅ ንግድን ማሕበራዊ ስነ ፍልጠትን 93 ደቂ ኣንስትዮ ዝርከቦም 180 ድማ ተምሃሮ ኮሌጅ ምህንድስናን ቴክኖሎጂን እዮም። ብሓደ ሰነ ዝተመረቑ ተምሃሮ ኮሌጅ ንግድን ማሕበራዊ ስነ ፍልጠትን 37 ብቋንቋ ምልክት 41 ብምትካል ፀሓው ፀዓት 37 ብቴክኖሎጂ ኮምፒውተር 21 ብኤሌክትሮኒክስ 44 ብምትካል ድሽ 56 ድማ ብግራፊክስ ዝሰልጠኑ ምዃኖም ተሓቢሩ። ኣብቲ ስነ ስርዓት ዲን ናይቲ ኮሌጅ ዶክተር ስቴፋኖስ ሃይለማርያም ኣብ ዝሃቦ ቃል ብቑዕ ፍልጠት ዝዓጠቐ ንቑሑን ዝተወደበን መንሰይ ኣብ ጉዕዞ ምዕባለ ሃገር መሪሕ ተራ ከም ዝፃወት ብምጥቃስ ኣብ መጻኢ ተመሳሳሊ ስልጠናታት ክቕፅላት ተሓሳሲቡ። ብ3ለስተ ሰነ ኣብ ኮሌጅ ምህንድስናን ቴክኖሎጂን ኣብ ዝተኻየደ ስነ ስርዓት ዝተመረቑ ድማ 36 ብቋንቋ ምልክት 79 ብስነ ሕሳብ 22 ብቋንቋ ዓረብ 43 ድማ ብግራፊክስ ብክልሲ ሓሳብን ግብርን ዝተሰነየ ስልጠና ዝቕሰም እዮም። ኣብ ሃማመተ ዞባ ሳዋን ትካላት ላዕለዋይ ትምህርትን ሓላፊ ፕሮጀክት ኣቶ ሜሮን ኣብርሃም ኣብ ዘስምዖ ቃል ሰልጠንቲ ንዝቐሰሞ ሞያ ብግብራዊ ዕዮ ክድርዕዎን ናብ መዛንኦም ክሕልፍዎን ተላብዩ።
0: ኣንባቢ ሕብረተሰብ ብቐንዱ ድማ ኣንባቢ ሰራሕተኛታት ንምፍጣር ኣብ ቦታ ስራሕ ንንባብ ዘተባብዕ ባይታ ንምጥጣሕ ምስራሕ ኣገዳሲ ከም ዝኾነ ሓላፊት ህዝባዊት ቤት ንንባብ ከረን ወይዘሮ ኣስቴር በርሀ ዘኻኺራ። ንባብ ንውልቃዊ ዕቤትን ምዕባለ ትካላትን ትካልን ረብሓታት ከም ዘለዎ ብምጥቃስ ንሰራሕተኛታት ዘገልግሊ ቤት ንባብ ምቹእ ሃዋሁን ምፍጣር ኣእምሮ ብፍልጠት ንክብትም ኣፍራይነት ናይ ትካል ንክዓቢ ከምኡውን ሓበራዊ ዕቤት ኣብ ቦታ ስራሕ ንምርጋፅ ኣገዳሲ ከም ዝኾነ ነፂራ። ንባብ መሰረት ለውጢ ምብራኸን እዩ ዝበለት ወይዘሮ ኣስቴር ሰራሕተኛታት ኣብ ትርፊ ግዜኦም ይኹን ንስርሖም ዝምልከት ፅሑፋት ናይ ምንባብ ባህሊ ኸጥርዩ ናይ ኩሉ ኣካል ኣበርክቶ ወሳኒ ምዃኑ ብምጥቃስ ብፍላይ ሓለፍቲ ትካላት ንሰራሕተኛታት ዘገልግል ናይ ንባብ ቦታ ምውዳድ ካብ ቀዳምነታት ገይሮም ክሰርሕሉ ከም ዝግባእ ገንዚባ። ምኽፋት ዲጂታላዊ ቤት ንባብ ኣብ ቦታ ስራሕ እውን ንመንእስያ ሰራሕተኛታት ሓጋዝ ስለ ዝኾነ ጎኒ ጎኒ ምውዳድ ቀዋሚ ቤት ንባብ ክስራሓሉ ተላብያ። ኣብ መወዳእታ ወይዘሮ ኣስቴር ምህናፅ ኣንባቢ ሕብረተሰብ ምህናፅ ብሉፃት ዜጋታት ምዃኑ ብምግላፅ ኣብ ቦታ ስራሕ ናይ ንባብ ሃዋህዊ ምጥጣሕ ዕቱብ ቆላሕታ ክግበረሉ ተማሕፂና። ዝስዕብ ዜናታት ሃገራት ወፃኢ ኩራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደብ። ዜና ወፃኢ ባይቶ ወከልቲ ህዝቢ ኣሜሪካ ማለት ኮንግረስ ፕረዚደንት ዶናልድ ትራምፕ ብዘይፍቓድ ባይቶ ኣብ ልዕሊ ኢራን ተወሳኺ ወታደራዊ ስጉምቲ ከይወስድ ንዝኽልክል ንድፈ ውሳነ ብ215 ደገፍን 208 ተቃውሞን ኣፅዲቕዎ። ይኹን እምበር እቲ ውሳነ ተግባራዊ ክኸውን ብላዕለዋይ ባይቶ ኣሜሪካ ማለት ሰነት ደገፍ ክረክብ ኣለዎ። ምምሕዳር ፕረዚደንት ዶናልድ ትራምፕ ኣብ መወዳእታ ዝሓለፈ ወርሒ ለካቲት ምስ እስራኤል ብምትሕባር ኣብ ልዕሊ ኢራን ዘካየዶ መጥቃዕቲ ምስ ላዕለዎት ኣባላት ባይቶ ከይተማኸረ ከም ዘበገሶዮም ምንጭታት ዝሕብሩ። ብመሰረት ፌደራላዊ ሕጊ ኣሜሪካ ፕረዚደንት ትራምፕ ነቲ ናብ ኢራን ዝለኣኾ ሰራዊት ኣብተን ቀዳሞት 60 መዓልታት ክስሕቦ እዩ ዝግባእ ነይሩ። እንተኾነ ኣብ መጀመርያ ወርሒ መያዝያ መንጎ ኣሜሪካን ኢራንን ብዝተበፅሐ ስምምዕ ምቁራፅ ዝተኽስ መሰረት እቲ ናይ ግዜ ገደብ ከም ብሓዱሽ ከም ጀመረ እዩ ፀሓፊ ምክልኻል ኣሜሪካ ፒት ሄግሰት ኣብ ግዜኡ ሓቢሩ ነይሩ። ኣሜሪካን ኢራንን ነቲ ኣብ መንጎእን ዝካየ ዘሎ ኩናት ደው ንምባል ተስፋ ዝህብ ዘተየካየዳ ከም ዘለዋ እዩ ዝሕበር ዘሎ። እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ኣብ ናይ መወዳእታ ስምምዕ ምስ ዝብፃሕ ምስ ላዕለዋይ ሃይማኖታዊ መራሒ ኢራን ሞሽታባ ኻሚኒ ክራኸብ ድሉ ከም ዘሎ ኣሚቱ። ኣሜሪካ ትማሊ 4 ሰነ ኣብ ልዕሊ ፕረዚደንት ኪባ ሚጉኤል ዲያዝ ካነልን ስድራ ቤቱን ከምኡውን ካልኦት ውልቀ ሰባትን ትካላትን ሓድሽ እገዳ ኣፅዲቓ። እቲ ስጉምቲ ኣካል ናይቲ ምምሕዳር ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ እቲ ሃገር ዘካይዶ ዘሎ ልዑል ፀቕጢ እዩ። እቲ እገዳ ንዋይ ዘደስክልን ንግዳዊ ንጥፈታት ዝድርትን ምዃኑ ቤት ፅሕፈት ግምጃ ኣሜሪካ ገሊጹ ኣሎ። ፕረዚደንት ኪባ ሚጉኤል ዲያዝ ካነል ነቲ እገዳ ብትርብ ብምኹናን ኣሜሪካ መንጎ ክልቲአን ሃገራት ግጭት ምፍጣር ትሰርሕ ከም ዘላ ኸሲሱ። እዚ ምዕባለታት እዚ ዝኸሰት ዘሎ ኣብ መንጎ ኣሜሪካን ኪባን ተኸሲቱ ዘሎ ወጥርና ብኣሰብ ዝመፀሉ ዘሎ እዋን እዩ። ምምሕዳር ዶናልድ ትራምፕ ኣብ ዝሓለፈ ወርሒ ጉንበት ንሓየሎ ዓመታት ኣብ ልዕሊ ኪባ ዝፀንሐ እገዳታት ኣሜሪካ ንምኽራር ናይ ፍፃሚ ኣካል ትእዛዝ ከም ዝፈረመ ዝፍለጥ እዩ። በቲ ካብ 1962 ዝፀደቐ እገዳ ኣብ ልዕሊ ኪባ ብጠቕላላ ልዕሊ 930 ቢልዮን ዶላር ቁጠባዊ ክሰራታት ከም ዝወረደዮም ፀብጻባ ዝጠቕሱም ጽላታት ነዳዲ፣ ትምህርቲ፣ መጓዓዝያን ህንፃን ብሳዕበናት ናይቲ እገዳ ብከቢድ ካብ ዝተሃስዩ ምዃኖም ክፍለጥ ተኻኢሉ ኣሎ። መንግስቲ ኪባ እቲ እገዳ ክልዓል ከቕርቦ ዝፀንሐ ተደጋጋሚ ፀውዒታት ዘጊት ሰማዕ እዝኒ ከም ዘይረኸበ ፀብጻባት የረድዉ። ፕረዚደንት ቻይና ሺ ጂንፒንግ ብዕድመ ፕረዚደንት ኪም ጆንግ ኡን ዝመፅእ 8-9 ሰነ ናብ ሰሜን ኮርያ ወግዓዊ ምብፃሕ ክፍፅም ምዃኑ ተገሊጹ። ፕረዚደንት ሺ ነዚ ምብፃሕ ዝፍፅም ሒደት ሰሙና ድሕርቲ ንፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላዲሚር ፑቲንን ብተናፀላ ኣብ ከተማ ቤጂንግ ተቐቢሉ ምዝራቡ እዩ። እቲ ዑደት ነቲ ቻይና ምስ ሰሜን ኮርያ ዘለዋ እስትራቴጂያዊ ዝምድና ንምሕያልን ኣብ ምብራቅ ኣስያ ዘለዋ ፅልዋ ንምስፋሕ ንትገብሮ ዘለዋ ፃዕሪ ዘንፀባርቕ ከም ዝኾነ እዮም ምስቲ ጉዳይ ቅርበት ዘለዎም ወገናት ዝሕብሩ ዘለዉ። ክልቲኦም መራሕቲ ኣብ ክልታዊ ዝምድናታት ዞባዊ ፀጥታን ቅልውላዊ ሓውሲ ደሴት ኮርያን ዘተኮረ ዝርብ ከካይዱ ትፅቢት ይግበር። ፕረዚደንት ሺ ኣብ ሰሜን ኮርያ ምብፃሕ ክፍፅም ድሕሪ 2019 ናይ ፈለማ ክኸውን እዩ። ፕረዚደንት ሰሜን ኮርያ ኪም ጆንግ ኡን ቻይና ብምኽንያት ዝኽሪ መበል 80 ዓመት ናይቲ ብእዋን ካልኣይ ኩናት ዓለም ኣብ ልዕሊ ጃፓን ዝተጓናፀፈቶ ዓወት ኣብ ወርሒ መስከረም 2025 ኣብ ዘካየደቶ ፅምብል ከም ተሳተፈ ዝዝከር እዩ። ፕረዚደንት ዩክሬን ቮሎዲሚር ዘለንስኪ ምስ ፕረዚደንት ቭላዲሚር ፑቲን ዝርርብ ንኽካይድ ኣብ ዝኾነ እዋን ናብ ከተማ ሞስኮ ክገይሽ ከም ዝኽእል ኣፈኛ መንግስቲ ሩስያ ዲሚትሪ ፔስኮቭ ትማል 4 ሰነ ገሊጹ። እዚ መግለፂ ዝተዋህበ ፕረዚደንት ዘለንስኪ ነቲ ኣብ መንጎ ክልቲአን ሃገራት ንልዕሊ 4 ዓመት ዝቐፀለ ኩናት ደው ንምባል ኣብ ሳልሰይቲ ሃገር ናይ ገጽ ንገጽ ርክብ መራሕቲ ክካየድ ዝሓትት መልእኽቲ ናብ ፕረዚደንት ፑቲን ድሕሪ ምስዳድ እዩ። እቲ ዝርብ ኣብ ዝካየደሉ እዋን ዩክሬን መጥቃዕትታት ደው ከተብል ድልውቱ ምዃና ዝሓበረ ፕረዚደንት ዘለንስኪ ስዊዘርላንድ፣ ቱርክን ገለ ሃገራት ዓረብን ነቲ ርክብ ንምእንጋድ ድልውነት ከም ዝረኣያ እውን ጠቒሱ። ይኹን እምበር ኣፈኛ መንግስቲ ሩስያ ዲሚትሪ ፔስኮቭ ኣብ ዝሃቦ መግለፂ ፕረዚደንት ፑቲን ኣብ መገሻ ስለ ዘሎ ነቲ መልእኽቲ ገና ከም ዘይረኣዮን ኣብ ቀረባ እዋን መብርህ ከም ዝህበሉን ሓቢሩ ኣሎ። ፕረዚደንት ፑቲን ምስ ፕረዚደንት ዘለንስኪ ኣብ ሳልሰይቲ ሃገር ክራኸብ ዝኽእል ናይ መወዳእታ ስምምዕ ሰላም ንምኽታም ጥራይ ምዃኑ ቅድሚኡ ግን ክልቲአን ሃገራት ኣብቲ ብፕረዚደንት ዶናልድ ትራምፕ ዘቕረበ እማም ክሰማምዓ ከም ዘለወን እዩ ክገልጽ ጸኒሑ። ህንድን ቬኔዙዌላን ንግዲ ወፍርን ፀዓትን ኣብ ዝርከቦም ሓያሎ ጽላታት ክተሓጋገዛ ተሰማሚዐን። እቲ ስምምዕ ካብ 3-7 ሰነ ኣብ ህንዲ ዑደት ትፍፅም ዘላ ግዜያዊት ፕረዚደንት ቬኔዙዌላ ዴላሲ ሮድሪገዝ ትማሊ 4 ሰነ ምስ ቀዳማይ ሚኒስተር ናሬንድራ ሞድን ካልኦት ሰብ ምዝ ህንዲ ብዘካየደቶ ዝርብ ተበፂሑ። ብመሰረት ብከተማ ኒው ደልሂ ዝተኸተመ ስምምዕ ህንዲ ንመጠን ካብ ቬኔዙዌላ ትሽምቶ ነዳዲ ከተዕብዮ ምዃና ተፈሊጡ ኣሎ። ህንዲ ኣብ ዝሓለፈ ወርሒ ጉንበት ካብ ቬኔዙዌላ ዕለታዊ ኣስታት 430,000 በርሚል ነዳዲ ከም ዝዓደገ ዝጠቕሱ ፀብጻባት ንኣሜሪካ ተኸቲላ ዝበዝሐ መጠን ዝዓደገት ካልኦት ሃገር ከም ዝኾነት ይረድኡ። ኣሜሪካ ካብ ቬኔዙዌላ ነዳዲ ብልዕሊ ዝዓደገ ሃገራት ናይ 25% ወሰኽ ቀረፅ ወሲና ምፅናሕ ዝፍለጥ ኮይኑ እቲ ስጉምቲ ካብ ወርሒ ለካቲት ናይ ዝዓመት ብኸፊል ከም ተላዓለ ይጥቃስ። ኣሜሪካ ኣብ ፈለማ 2026 ኣብ ልዕሊ ቬኔዙዌላ ወታደራዊ ስጉምቲ ድሕሪ ምውሳዳ ንመስርሕ መሸጣ ነዳዲ ሃገር ባዕላ ተካይዶ ከም ዘላ ዝፍለጥ እዩ። ዜና ንምዝዛም ኣርእስታቱ ክደግመልኩ፣ መበል 13 ዓመታዊ ፌስቲቫል ኮሌጅ ስነ ፍልጠት ማይ ነፍሒ ብውዕዉዕ ኣገባብ ተኻይዱ። ሚኒስትሪ ዜና ብዓውዲ ቪድዮን ፎቶግራፍን ዘሰልጠኖም ኣባላቱን ኣባላት መሻርክቲ ትካላትን ኣመሪቑ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ብያታዊ መሳርሒታት ሙዚቃ ዝሰልጠኑ ተመሪቖም።

ባይቶ ወከልቲ ህዝቢ ኣሜሪካ ኣብ ልዕሊ ኢራን ተወሳኺ ወታደራዊ ስጉምቲ ከይውሰድ ንዝኽልክል ውሳነ ኣጽዲቕዎ። ኣሜሪካ ኣብ ልዕሊ ፕረዚደንት ኩባ ሚጉኤል ዲያስ ካነል ውልቀ ሰባትን ትካላትን ሓድሽ እገዳ ወሲና። ፕረዚደንት ቻይና ሺጂፒንግ ዝበፅእ 89 ሰነ ናብ ሰሜን ኮርያ ብወግዓ ምውፃሕ ክፍፅም ምዃኑ ተገሊጹ። ሓፈሻዊ ዜናታት ተዛዚሙሎም ዝተረፉ መደባትና ንሓድገኩም ብወገነይ ብሩኽ መዓልቲ እዩ።

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በርኸት እየ ንምክታልኩም ብኽብሪ ዕድም።
1: ሎም ዓመት ንሸውዓይ ግዜኡ ዝሰላሰል ማራቶን ኣስመራ ሰንበት 7 ሰነ ንምክያድ ምድልዋቱ ከም ዝተጻፈፈ ተሓቢሮም ኣብ ቀንዲ ጎደናታት ከተማ ኣስመራ ክካየድ ምዃኑ ዝገለጸ ሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ካብ 3 ሃገራት ምብራቕ ኣፍሪቃ ኬንያ፣ ኡጋንዳ፣ ደቡብ ሱዳንን ክሳተፋ ምዃነን ተፈሊጡሎም። ብሓፈሻ ምስ ኤርትራውያን ኣትሌታት ብምድማር ከዓ ክሳብ 60 ኣትሌታት ክወዳደሩ ትፅቢት ይግበር። ብዘይካ ዚ ናይ ስንኩላን ውድድር ዊልቸር ከምኡውን ሓፋሽ ዝሳተፎ ሓበራዊ ጉያ ተሰሪዑ ምህላው እውን ይፍለጥ። ናይ ደቂ ኣንስትዮ ውድድር ብዙሕ ተሳተፍ ስለ ዝረኸበ ካብ 10 ኪሎ ሜትር ናብ 21 ኪሎ ሜትር ክብዒድሎም። ኣብ ዝሓለፈ ወርሒ መዋደሪ ቦታ ብዓለም ለኻዊ ፌደሬሽን ብምዕቃኑ ሎም ዓመት ዝህረም ግዜ ከም መበገሲ ብፍሉይ ክምዝገብ እዮም። ኣብ መዳይ ኣቀላጥፍቲ ድማ ኣብ ደቂ ተባዕትዮ ክሳብ 28 ኣብ ደቂ ኣንስትዮ ድማ ክሳብ 14 ኪሎ ሜትር ምስኦም ክጓዓዙ ምዃኖም እቶም ኣቀላጥፍቲ ብዝተመደበ ግዜ ኣብ ናይ ደቂ ተባዕትዮን 1 ኪሎ ሜትር ብ3 ደቕን 10 ካልኢትን ኣብ ናይ ደቂ ኣንስትዮ ከዓ ብ3 ደቕን 33 ካልኢትን እናሃርሙ ምስ ዝዛዝሙ ገንዘባዊ ሽልማት ክህልዎም ምዃኑ ተሓቢሮም። ሓፈሻ ኣብ ሽልማት ግን ዝመፀ ለውጢ የለን። ኣብዚ ክፍልም 6 መዓልታት ጥራይ ተሪፎ ዘሎ ዋንጫ ዓለም 2026 48 ሃገራት ኣብ 12 ምድብ ተመዲበን ብሓፈሻ 104 ፀወታት ክካየድ መደብ ኣሎም። ሓሙስ 11 ሰነ ብወቅዒ ዝፍልም እዚ ውድድር ኣብቲ ታሪካዊ ስታድዮም ክሳብ 87,000 ተዓዘብቲ ክሕዝ ዝኽእል ኤል ስታድዮ ኣስተካ ኣብ ርእሲ ከተማ ሜክሲኮ ሜክሲኮ ሲቲ ክካየድ መደብ ኣሎም። መኽፈቲ ግጥም ንታሪክ ዋንጫ ዓለም 2010 ደቡብ ኣፍሪቃ ዝደግም ፍጻሜ ኣባላት ምድብ ሓደ ዝኾነ ኣብ ሞንጎ ሜክሲኮ ኣንጻር ደቡብ ኣፍሪቃ ክፍልም እዮም። ዋንጫ ዓለም 2026 ምስ ብዙሕ ፍጻሜታት እምበኣር ሓሙስ ሰዓት 10 ናይ ድሕሪ ቀትሪ ብኣቋፅሪ ሃገርና መኽፈቲ ግጥም ሜክሲኮ ኣንጻር ደቡብ ኣፍሪቃ ክፍልም እዮም። ዋንጫ ዓለም 2026 ንፈለማ ግዜ ኣብ 3 ሃገራት ክካየድ ምዃኑ ተሳትፎ ሃገራት ካብ 32 ናብ 48 ምዕባዩ ካብ ሃገራት ኣፍሪቃ ካብ 5 ናብ 10 ሃገራት ኮታ ምውሓሰን፣ ዴሞክራሳዊት ሪፓብሊክ ኮንጎን ሄይቲን ድሕሪ 52 ዓመታት፣ ቱርኪ ድሕሪ 24 ዓመታት፣ ቼክ ሪፓብሊክ ድሕሪ 20 ዓመታት፣ ኢራቅ ድማ ድሕሪ 40 ዓመታት ናብዚ ውድድር ምምላሰን ገለ ካብቲ ፍሉይነት ዋንጫ ዓለም 2026 እዮም። ኣብዚ ውድድር ንፈለማ ግዜ ዝሳተፋ ዘለዎ ሃገራት ድማ ኬፕ ቨርደ ካብ ኣፍሪቃ ኣብ ምድብ 8 ምስ ሃገራት እስጳኛ፣ ኡራጋይ፣ ስዑድ ዓረብ፣ ኩራሶው ካብ ደቡብ ኣሜሪካ ኣብ ምድብ 5 ምስ ሃገራት ጀርመን፣ ኢኳዶር፣ ኣይቨሪ ኮስት፣ ዮርዳኖስ ካብ ኤስያ ኣብ ምድብ 10 ምስ ሃገራት ኣርጀንቲና፣ ኣውስትሪያ፣ ኣልጀርያ፣ ኡዝበኪስታን ካብ ኤሽያ ኣብ ምድብ 11 ምስ ሃገራት ፖርቱጋል፣ ኮሎምቢያ፣ ኮንጎ ክሳተፋ የን። ኣብ ዋንጫ ዓለም 2026 ብዝተፈላለዩ ምኽንያት ዘይንርእየን ዓበይቲ ታሪካውያን ሃገራውያን ጋንታት ምስ እንምልከት ድማ ሃገራዊት ጋንታ ኢጣልያ ደረጃ ፊፋ መበል 12 ተርታም 4 ግዜ ተዓዋቲት ዋንጫ ዓለም ኢጣልያ ብቦዝኒያ ሄርዞጎቪንያ ኣብ መጻረይ ግጥማት ብፍጹም ቅላዕ ድሕሪ ምስዓራ ንሳልሳይ ተኸታታሊ ዋንጫ ዓለምን ን12 ዓመታትን በኺራላ። ካልአይቲ ሃገራዊት ጋንታ ዴንማርክ ደረጃ ፊፋ መበል 20 ተርታም ኣብ መጻሪ ብቼክ ሪፓብሊክ ብፍጹም ቅላዕ 3-1 ዝተሰዓረት ዴንማርክ ኣብ ዋንጫ ዓለም 2026 ኣይክረኽባን ኢና። ሳልሴቲ ሃገራዊት ጋንታ ናይጀርያ ደረጃ ፊፋ መበል 26 ትርታም ኣብ መጻሪ ብኮንጎ ተሳዒራ ካብዚ ውድድር ዝተኣለየት ናይጀርያ ንኸላይ ግዜኣ ብተኸታታሊ ካብ ዋንጫ ዓለም ክትበኩራላ። ራብዒቲ ሃገራዊት ጋንታ ፖላንድ ደረጃ ፊፋ መበል 35 ትርታም ኣብ መጻሪ ብሽወደን 3-2 ዝተሰዓረት ፖላንድ ኣብ ዋንጫ ዓለም 2026 ኣይክትህሉን እያ። ኣጥቃያ ሮበርት ሉዋንዶስኪ እቲ ዕድል ዘይገበሮ ናይ መወዳእታ ሶታፌ ዋንጫ ዓለም ኣምሊጣቶም። ሓምሸይቲ ሃገር ሩስያ ደረጃ ፊፋ መበል 36 ትርታም እዚ ሃገር ብሰንኪ

0: ዝኽእላ ኢላ ዝግምተትን ናባኹም ክነብሎም ቀዳሚቲ ዕውቲ ዋንጫ ዓለም 226 ዝለዕለ ግምት ተዋሂዋ ዘሎ እስፓኛ ብ16 ነጥቢ 12 ሚእታዊት ቀዳሚቲ ካልኣይቲ ፈረንሳ ብ12 ነጥቢ 98 ሚእታዊት ሳልሴይቲ ድማ እንግሊዝ ብ11 ነጥቢ 18 ሚእታዊት ብኦፕታ ሱፐር ኮምፒተር ግምት ተዋሂብዎን ዘሎ ሃገራውያን ጋንታታት እየን ራብዒቲ ኣርጀንቲና ሓምሸይቲ ፖርቱጋል ሻርሸይቲ ብራዚል ሻውዒቲ ጀርመን ሻምነይቲ ኔዘርላንድስ ታሽዒቲ ኖርዌይ ዓስርዒቲ ድማ ቤልጅየም ተሰሪዐን ይርከባ ሃገራዊት ጋንታ ፈረንሳ እታ ዝበዝሐ ፈረንሳ ምብቀል ዘለዎም ተፃወቲ ኣብ ዋንጫ ዓለም 226 ተሳትፍ ዘላ ሃገር ኮይናኣላ 75 ተፃወቲ ኣብ ፈረንሳ ተወሊዶም ንኻልኦት ሃገራት ክውክሉ እንከለዉ ምስ ሃገራዊት ጋንታ ፈረንሳ ደሚርካ ክሳብ 100 ክበፅሑ ዝኽእሉ ኣብ ፈረንሳ ዝተወልዱ ተፃወቲ ኣብ ዋንጫ ዓለም 226 ክረኣዮም
1: ባርከስ ክቡራትን ክቡራንን ንሎም ዘዳለ ናይ ዕለታዊ ዜና ስፖርት እዚ ክትከታተልዎ ፅናሐኩም ነይሩ ምስ ተርፊ መደባትና ንግርፈኩም ብወገኒ ሰላም

አገልግሎት ቴሌቪዥን ኤርትራ ብመንገዲ አራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይርሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለወሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣ እውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረአየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን ማራቶን ኣስመራ 7 ሰነ

0: ብምኽንያት ምረቓ ዲጋ ኣሕድርኒ ካብ ኣስመራ ንሸነኽ ሰሜናዊ ምዕራብ 57 ኪሎ ሜትር ርሒቓ ኣብ እትርከብ ኣካል ንኡስ ዞባ ለጓዓን ሰባ ናይ ዞባ ጋሽባርካ ዝኾነት ምምሕዳር ከባቢ ደርሰነይ በፂሕና ነርና። ንኡስ ዞባ ለጓዓን ሰባ ኣብ ዝሓለፉ ውሑዳት ዓመታት ኣዝዩ ስርበተኸውን ለውጥን ምዕባልን ሓመድን ማይን ብዓብዩ ኣብ ኩለን ምምሕዳር ከባብታት ድማ ብዝተፈለየ ብግብሪ ክስራሓሉ ጸኒሑን ኣሎን። ነፍሲ ወከፍ ዝናብ ክረምቲ ጥራሕ ዝጽበ ዝነበረ ሓረሳይ ኣብ ልምዓት ጀራርዲን ክዋፈር ብምኽኣሉ ንርእሱ ኮይኑ ዕዳጋታት ኣብ ምርግጋዕ ዓብዪ ኣስተዋጽኦ ይገብር ኣሎ። እታ ብዋሕዲ ማይ ዓብዪ ጸገም ዝነበራ ምምሕዳር ከባቢ ደርሰነይ እውን ንሽግራት ናብ ዕድላት ንምቕያር ብዕላማ ክትሰርሐሉን ክትጐየሉን ጸኒሓ። ካብ ምፍዋስ ማይ ኩዖታት ጀሚራ ድማ እንሆ ሎሚ ኣብ ምስራሕ ዲጋ ኣሕድርኒ በጺሓ። ዲጋ ኣሕድርኒ ብሁድ ተሳትፎ ህዝብን መንግስትን ዝተዓመጥ ስራሕ እያ። ኩሎም መሻርክቲ ኣካላት ድማ እዙ ዘበርክቶ ገይሮም እዮም። ብዓብዪ ድማ ህዝቢ ንረብሑ ኣብ ቅድሚት ሰሪዑ ብንጹር ዕላማ ተጓዒዙ ንራህዋ ጽባሕ ብምሕሳብ ኣብ መፈጸምታ ኣጽሒሕዋ። ንምዃኑ እስራሕ ንምንታይ ዕላማን እንታይ ተኽእሎን ሒዙ ተበጊሱ? ኣመሓዳሪ ንኡስ ዞባ ለጓዓን ሰባ ኣቶ ኣብርሃም ሓጎስ ከም ዝስዕብ ክብል የብረ።
1: ሕራይ እዚ ናይ ሎም መዓልቲ ንሪኦ ዘለና ናይ ብሓቂ ውፅኢት ናይቲ ስራሕና፣ ንውፅኢት ናይቲ ድኻም፣ ውፅኢት ናይቲ ሃልኪ፣ ውፅኢት ናይቲ ተስፋ ናይቲ ህዝቢ ናይ ብሓቂ ኣብዘይ ክስራሕ ከሎ ኣዴታት መዓንጠአን ቆልዑት መዓንጠአን ኣሲረን ብገመድ ቆልዑት 4-5 ኣቐሚጠን ንዑ እንዳጥበባ ማይ እንዳሃባ ሚነዋለ ክሰርሓ ከልዋ እዚ ፃማ እዚ ክሪያ ከልዋ ናይ ብሓቂ እዚ ሓደ ውፅኢት ተበግሶ ናይቲ ህዝቢ ሲ እቲ ስራሕ ዘሎ ንስለ ክንገብሮ ዘይኮነስ ናተይ ዝብል መንፈስ ናተይ ዝብል ሕልና ናተይ እዩ ኣነ ክጥቀመሉ እየ ዝብል ሕልና ዝኣመነሉ ነገር እንተ ህዝቢ ተበግሱ ዘይሰርሖ ነገር የለን ኢና ንብል። እዚ ውፅኢት ድምር ናይዚ ንኡስ ዞባ ክንሪኦ ከለና ዳርጋ 10 ከባቢ ዲጋታት በፂሕና ኣለና። 3 ድማ ሕጂ መስርሕ ዘለዋ ኣብ 9 ሜትሮ ዝበፅሓ፣ ኣብ 11 ዝበፅሓ፣ ኣብ 8 ዝበፅሓ ድማ ኣብ ኮልኮሎ ጀቓ፣ ኣብ እዚ ጭላለ፣ ኣብ ኣኼት ድማ እንጂ ዝሰርሓ ኣለና። እዚ መወሳኽታ እዩ። እዚ ሕጂ እንታይ መጨረሽኡ ስ ነዚ ዕላማ እዚ ስ ብኸመይ ጌርካኢኻ ክትሕዞ ወይ እቲ ህዝቢስ ኣብ መጨረሻስ ማይ ክርኢ ድዩ ማይ ክሰተ ጥራሕ ድዩ ዝሓስብ እንተልና እቲ ህዝቢ ንኸምኡ ይኮነን ዕላሙ ድሮ ናይ ደቂ ሻሓ ናይ ዓድና ኣምን ተወዲኣ እዚ ንሪኦ ዘለና እግሪ መገድና እግሪ መገድኹም ክትርእዎኹም ሰብ ኣብ ግራት ይበኣስ ኣሎ። ሕጂ ኣብ ደንበታት ዝፀንሑ መሬቶም ደንበ ክቀርበለይ እስኻ ኣብቲ ዓዲ ስለ ዘለኻ እቲ መሬት እስኻ ተጠቕመሉ ኣነ ድማ ናትካ ክጥቀመሉ ፀኒዒ ኣብ ደንበ ስለ ዝነበሩ ኣብዚ ግዜ እዚ ሕጂ እንታይ መፃና ኣሎ ማለት እዩ። ኣነ መሬተይ ሃበኒ መሬትካ ውሰድ ደረጃ ኣብ ቆዮቓ ኣብ ዘረባ ኣብ ክርክር ተኣት እዩ። እዚ ሕጂ እንታይ ዘምፅኦ ኢልካ እንተ ተዛሪብካ እቲ ምዕባለ ትፍራየምነት እቲ ናይ ብሓቂ እቲ ማይ ንገብሮ ዘለና ሲ ናብ ውፅኢታዊ ነገር ቀይሮ ናብ ነገራዊ ነገር ቀይሮ ረብሓ ከም ዘለዎ ፈሊጡ ጀርዲን ክገብር ከም ዝኽእል ትፈሊጡ እሞ ረብሓ ኣለዋ ማይና ካብ ተረኽበ ሲ ንሕና ካፍርየ ክጥቀም ክእል እየ ዝብል ሕልና ሓደ ተበግሶ እዚ ሕጂ ብውሽጢ ናይ ሕልና ናይቲ ሰብ ምብግጋስን ገዛእ ርእሱ ሓደ እዚ መርኣያ ኢልና ክንዛረብ ንኽእል እዚ መመረቕታ ንገብሮ ዘለና ሕጂ ዋ በልማይ ሒዝ

0: ካለኻ እንታይ ክትገብር ኢኻ? ማይ መሓዝ እኮ ትሚልካ ንምዕቋር ዘይኮነ ፅባሕ ኣብ ረብዓ እዛ ማይ እዚኣሲ ተወዲኣስ ኣብ ክረምቲ ክትመልእ ክትፅበይ ኣለካ። እዚ ማይ እዚ ዓቆርካ ማይ ሒዝካ ኮፍ ኢልካስ ማይ ኣለና ምባል ዘይኮነስ ተጠቐመሉ ኣብ ዝመፀ ክረምቲ ድማ እዚ ተወዲኡ ማይ ክመልእ ኣለዎ። እዚ መንደቕ ዝሰርሒናዮ ዘለና መዕቆሪ መዕቆሪ እምበር መኸዘን ይኮነ።
1: ጂኦግራፊያዊ ኣቀማምጣኑ ዞባ ሎጓዓን ሰባ ብበረኽቲ ኣኽራናትን እምባታትን ዝተኸበዩ ዝናብ ብሒዙ እውን ክዘርቕ ዝኽእል ኣይኮነን። ነዚ ንምፍዋስ ግን ዝተፈላለየ መተግበሪ ሕማማት ክትግበር ናይ ግድን ይኸውን። ረሃታትን ዛላታትን ምስራሕ ድማ መተካእታ ዘይብሉ ምርጫ እዩ። ንስራሕና ኣሰራርሓን ድጋ ኣሕድረኒ ካብቲ ቦታ ከይተፈለየ ዝተኸታተለ መሃንድስ ሳህለይ ግርማፅን ኣዘራሪብናዮ ነርና።
2: ናይ ምሕዳር ከባቢ ዲጋ ሕድርኒ ወይ ከዓ ዲጋ መሃግ ክዛረብ ንድሕር ኮይነ ናይ ሎም መዓልቲ እዚ ናይ ሎም መዓልቲ ኣብዚ ሓጎስ በፂሕንያ ዘለና ካብ መጀመርታ እዚ ህዝቢ እዚ ናይዚ ተፋሰስ ናይዛ ዲጋ ኣብ ከባቢ ማይ ኩዕታት እዮ ምፍዋስ ጀሚሩ። ብድሕሪ እዚ እቲ መንግስቲ ሚኒስትር ሕርሻ ማለት እዩ ኣብዚ ቦታ መፅኡ ቀይሱ ነቲ ቦታ ነቲ ዝቀየሶ ቦታ ኣብኣካል ኣባላት ተሰዲዱ ንሕና መፂእና ክንካተሎ ጀሚርና ማለት እዩ እ ኣብዚ ሰለስተ ማሽነርታት ኣወፊሮም ብዓዲ ማለት እዩ ዝኽፈል እ በዚ ጉዳይ ኣይዚ ንዕኡ ዝምልከትን ማሽነሪታትን ሚክሰር ካልእ ካልእ ጥረ ነገራትን ኣብዚ ዘህለኽዎ ነገራት 2.5 ሚልዮን ብህዝቢ ወፃኢታት ተገሪ ብዘይ ካብዚ ጉልበት ብጥረ ገንዘብ ዝሃለኸ ማለት እዩ ከለና ኣብዚ ብመንግስቲ ንድሕር ኮይኑ ከዓ 9.3 ሚልዮን መንግስቲ ወፃኢ ገይሩ ብጥረ ገንዘብ ክንብል ንኽእል ማለት እዩ። ብጠቕላላ 11.8 ሚልዮን ወፃኢ ብጥረ ገንዘብ ወፃኢ ተገይሩሉ ማለት እዩ። ትሕዝቶ ናይዚኣ እንታይ እዩ? መጀመርያ እቲ ብራኸ ከም መሬት ማለት እዩ ትሕቲ መሬት ጥልቀት ናይ 5 ሜትሮ መሰረት እቲ እዩ ካብ ልዕሊ ባይታ ካብ ዜሮ ንላዕሊ ዘሎ ከዓ ናይ 14 ብራኸ ንላዕሊ ኮይድሎ ማለት እዩ። እቲ መንደቕ ካብ ስግር ንስግር ንብሎ ወይ ከዓ ቱ ዊንግስ ክልተ ደንደስ ዘሎ ተሰጋጊሩ ንብሎ ርሕቐት ኣስታት 100 ሜትሮ ይበፅሕ ኣለዎ ንብረት ንውሓት ኣለዎ ብራኸ 14 ኢልና ኣለና ክሕዞ ዝኽእል ዓቐን ምስ መልአ ክሕዞ ዝኽእል ዓቐን 201,000 ሜትር ኪብ እዩ እዚ ማለት እዩ። ሕጂ እዚ ናይዚ ተፋሰስ እውን ናይ 680 ሄክታር ወይ ከዓ 6.8 ኪሎ ሜትር ስኩዌር ንብሎ ስኩዌር ኪሎ ሜትር ትኩል ንብሎ ንኽእል ማለት እዩ። ብዝተፈላለየ መንገዲ ብሕርሻ ክገልፅ ዝኽእል ነገራት ኩሉ ክጥቀምሉ ይኽእሉ እዮም ማለት እዩ። እዚ ከባቢ ሓደ ሓውሲ ቆላዊ ቦታ ብምዃኑ ኩሎም ዓይነታት ክልቲ ኣፍሬታትን ዝራእትን እዩ ዘፍሪ ኣዝዩ ምችእ ብምዃኑ ብጣዕሚ ዕድለኛታት እዮም ማለት እዩ። ስለዚ ሕጂ ኣብዚ ከባቢ ናይ 20 ሄክታር ክኸውን ከልምዕ ዝኽእል ቦታታት ኣለዎም። ኣብ ቀፃሊ እውን እቲ ስመስርሕ ምስ ምዕባለ ናይቲ ሰብ ኣተሓስብኡ ምስ እቶታውነትን ኣካይዳ ከዓ እንዳማዕበለ ስለ ዝኸይድ ካብኡናሓሽዎን ክከብልዎን ተስፋ ኣሎ። እዚ ትካል ኩሉ ግዜ እዚ ትካል እዚ ህዝቢ ኩሉ ግዜ ከም ሓንቲ ድኳን ሓደ ሰብ ዘይገድፋ ከፍርየላ ዝውዕል ኣታዊ ብንካን ሃባን ከምኡ ዓይነት ብምዃና እዚኣ ንኣብነት ሓደ ዓሳ ኣሎ ሕጂ ኣትሉ እዚ ዓሳ እዚ ናቱ ፍርያት ኣለዎ ብነብሱ ዝቃለ ከምቲ ናይ ሓይሊ ባሕሪ ብወገን ባሕሪ ብነብሱ ዝከኣለ ኣርእስቲ ንወስዶ እዚ እውን ሓደ ኣርእስቲ እዩ። እዚ ንዕዘቦ ዘለና ማይ እዚ ዝጂ ንዕዘቦ ዘለና ማይ እንዳ ሰራሕና ከለና እውን ኣብ መንጎ ክራማት ኹን ብሓጋ ይኹን ቀፃሊ ንሰሪሕ ስለ ዝነበርና ማይ ይመፀና እዩ ውሒዝ ይመፀና እዚ ውሒ ዓጊትና ስለ ዘለና ኣብ መንጎ እውን እንዳ ሰራሕና የሸግረና ውን ነይሩ እቲ ውሓዚ ዝዓገትናዮ ሸግረና ሽዑ እውን እንዳ ሰራሕና ኢና ተዓቂቡ ማለት እዩ። ካብኡ ጀሚሩ ዕቃበ ጀሚሩ ሳብ ዚ ሕጂ ንሪኦ ዘለና ይቕፅል ኣሎ ማለት እዩ።
3: ክንደይ ይኮነ እዚ ብኣማውንት እዚ
2: ናይ እዚ እዚ ሕጂ 211,000 እንተዳየልኒያ ብምሉእ ዳሕራይ ኣብዚ መፃኢ ሳብ መወዳእታ ማለት እዩ። ኣብዚ ግን ናይ ሓደ ሲሶናቱ ክኸውን ይኽእል ምናልባት ናይ 50,000 ገቢሉ ገለ ክኸውን ይኽእል።
1: ህንፀት ዲጋ ኣብ ማሕበረ ቁጠባዊ ህይወት ዜጋታት ዝፈጥሮ ረብሓ ብቐሊል ዝግለጽ ኣይኮነን። ካብ ንሰብን ጥሪትን ዝስተማይ ሓሊፉ ናብ ዝተፈላለየ ረብሓታት ይውዕል። ቅድሚ ምስራሕ እዛ ዲጋ ንዝነበሮም ጸገማት ኣመልኪቶም ክገጹ ከለዉ
4: መጀመርያ ረዚና ዓንደ ገርግሽ ይበሃል ተቐማጢት ደርሰነይ የ እዚ ዲጋ እዚ ምስ መፀና ከሎ ብሓቂ ሓጎስና ወሰን የብሉን። እዚ ዲጋ እዚ ምስ መፀና እቲ ዝተሓለፈ ታሪክ ማይ ብጀረካን ካብ በለዛ ዝወረድናሉ ስለ ዝነበረና እዚ ዲጋ እዚ ምስ መፀና ክልሸሸወና ሰዓ 7 ተሲእና ሰዓ 3 ንፍደሰሉ ግዜ ነይሩ ከይት ደኸምናሉ ስጋብ 6 ዓመት በዲሕና ኢና ስራሕ እዚ እጅ ከዓ ብሓቂ ሓጎስና ወሰን የብሉን። ኣራንሽን ለሚንን ወገን ጀርጅንን ጌርና ኣብ ትሕቲ ዲጋና ለሚዕና ክንነብር ወሰና ሓጎስ የብሉን።
5: ኣነ ፍረጅ ሓመድ ኣማን ዝበሃል ዓደይ ማይ ደረሰን ሕዳር ከባቢ ደርሰነየ ኣነ ከዓ ልክዕ እዩ እዚ ቦታና ኣብ 1993 ድሕርና ፅነት ከትርታት ነዚ ኩሉ ጎቦታት ንጀሚና ጉዳይ ኤሌትሪክን ዲጋን ስኡት ሓንፅፁ ካብ ሰዓት ህዝብ እዚ ትንፋስ ደ ንዚ ኩሉ ጎቦታት ጥብደ የብል ሕፃ ገይሩ ወዲኡ ወይ ሕልምና ከዓ ንምንታይ እያ ንዲጋን ኤሌትሪክ ካ ብስኡት ሓንፁ እዩ ገንዝብና እዳለመና ፅኒሕ ካ ብዝሕ እዩ ምዕቱ ኣኪሉ እዚ ከዓ ኣብ 2017 ከዓኒ ተሓንፂፃ እዚኣ ኣብ 2021 ከዓ ስራሓ ጀሚራ መዓል ኣበፅሕኻ ኣብ መፈፀምቲ ኣበፅሕኻ። ስለዚ ብዛዕባ ጉዳይ ናይ ልምዓት ስለ ዝፈልጦ ኣነ ኣብ 2000 ጀዲን ኣብ 2025 ስለ ዝጀምሩ ካ ልምዓይ ናይ ቦርዱረ እዚ ንእወ ዝውዓልኩም ኣራንሽናቶ እዩ ማለት እዩ እቲ ጥቕሚ ካብ ሓመድ ስለ ዝፈልጦ እዚ ጉዳይ ዝማይ ንምንታይ ክንጥቀመሉ ከም ንኽእል ድሕሪ ማይ ንዓና ንምርዋይ ልምዓት ንዓድና ንኸባቢና ንሃገርና ከም ንኸውን እየ ዝፈልጥ። ስለዚ ከዓ ንመንግስትን ሓድና ከ ንሕና እንታይ የድልየና ብሕጂ ዝመፅእ ደረቕ ቱቦ ንናብ ዝኸ 1000 ሜትሮ ንናብ ታሕቲ ዓዲ ዝኸ 1000 ሜትሮ የድልየና ልዕሊ እዚ ሶላር ሪምፃእ ሞተር ርምፃእ ዓቕሚና ይትገበርና እናቱ ገብር ዓቕሚ ካብ መንግስቲ እዚ ቱቦ ሽሕ ናብ ዝኸይት ሜትሮ ሽሕና ካብ ዝዶ ናብ ዝኸይት ሜትሮ 2000 ሜትሮ ካብ መንግስቲ የድልየና ደረቕ ቱቦ። ስለዚ ንመንግስትና ኣመስጊና ንልኡኻትና ዞባታትና ንእዞባናን ልኡኻትና ነመስግን።
6: ስመጀ በሽር ስሌማን መሓመድ ኣማን ዓጀ ዓዳምሮ መምሕዳር ከባቢ ደርሰነይ ኣነ ኤልዳዋይሕ ከባቢ ደርሰነይ ይብሊ ዕና ዮም ኣምዕል ርያሕ ኣምዕልና ወፋርሓ ኣምዕልና ዲጋና ሸጋ ወኤሌትሪክና ኣታ አልሓምድልላ ግረብን ሓምድ ወሓምደ እግል ሕኩመትና ወሸሃዳና ሓምደ እምብልበስ ዮም ኣምዕል ምንቅያስ ወልዓል ፍርሰት ሕና ዮም ለረከብና ሓበን ዲብ ኩሉ ርኢት ይኮን ወሰምዓት በስ ፈርሃም ህልየና አልሓምድልላ ረብልዓለሚን ዝክሪ ሸሃዳ ወሓምደ ግረቢና ወሓምደ እግል ሕኩመትና ትግባእ ሕና ልልምዓትሊ እብኣ ጀኒትና እብኣ ንስና ኣይ ምስል ሕኩመትና እንደሳዴና ዮም ኣምዕል ዲብእሊ ፈራሕሊ ለኣዳም እንደ ጀመዓ ምንካሪ ልግባእ ምን ኣይ ደዋይሕ ለዞባታት እንደመፃ እግልእሊ ዝኣብፅሐና አልሓምድልላህ ረብልዓለሚን ሽክሩ ግረቢ ትግባእ ወለ ዲጋሊ ልዓባ ምን ኣይ ደዋይሕ እሊ ዓባ ዓብ ዲጋ ትልማ ኢሊ ወግላዓድ ዲብ ኣይ ማይ ዓላኒ ብዙሕ ወኣዘ ከማል ሓዘዩ መደድ ከምዘልገቢእ ዲብ ረቢና እንደትወከልና አልሓምድልላህ ኩሉ ለመሓዛት ማይ ከም ዘለዉ ሕዝ አልሓምድልላህ ክዳም ህሊና ድዩ ዓምደ ግረቢ
1: እዛ ሕያል ፃዕርን ልዑል ወፍርን ዝተገብረላ ዲጋ ኣሕድርኒ ብሰንበት 31 ጉንበት 2026 ኣብ መሓዳሪ ዞባ ጋሽባርካ ዝርከቦም ሰበስልጣን መንግስትን ግንባርን ኣብ ሰረኽሉ ብኽብ ዝበለ ስነ ስርዓት ቦቅ ተመረቓ።

0: ብድሕሪ እዚ ኣብቲ ሚኒስተር ዞባዎም ምሕዳር ኣምባሳደር ዓብደላ ሙሳ ኣመሓዳሪ ዞባ ጋሽባርካ ኣብ ኣምባሳደር መሓመድ ዓሊ ሑሪ ከምኡ ኸዓ ዕድመ ዝተገብረሎም ኣጋይሽን እኽለማይ ሒዞም ዝመፁ ነበርቲ ጎደቦ ዓድታትን ኣብ ዝሰረሕብሉ ኣመሓዳሪ ምምሕዳር ከባቢ ደርሰነይ ኣቶ ዘርጋብር ተስፋይ ከም ዝስዕብ ክብል ናይ መኽፈቲ ቃል ኣስሚዑ
1: ምምራቕ ዲጋን ኤሌትሪክን እንኳዕ ኣብፅሓና እንኳዕ ኣብፅሓኩም ዮሃና ዮሃና ይብል ብምቕፃል ልዕሊ 20 ዓመት ክንፅበዮ ዝፀናሕና ዲጋ ምምሕዳር ከባቢ ደርሰነይ ኣብ 220 ብመንግስቲ ክስራሕ ምስ ኣፍቀደ ህዝቢ ብጉልበቱን ገንዘቡን ገይሩ ማለት እዩ ኣብዚ 220 ወርሒ 2 ዝጀመረ ድማ ብጠቕላላ ህዝቢ ከመስግኖ ጥራሕ እየ ተላብየ ዝሓልፎ ማለት እዩ ኣብ መወዳእታ ዝተሰሪሑ ዘሎ ዲጋ ምምሕዳር ከባቢ ደርሰናይ ትሕዝቶማዩ 201,000 ክኸውን ከሎ ብራኺኡ ድማ 14 ሜትር ቁመቱ 100 ሜትር ማለት እዩ ኮይኑ ነዚ ዲጋ እዚ ምምሕዳር ከባቢ ደርሰናይ ድበት መሊኡ ካብ ስራሕ ወፃኢ ከይከውን ከም ብልዮን ዓይንና ክንሕልዎን በዚ ጋጣሙ ለዋዮ መሓላልፍ ዝተረፈኒ ብዙሕ ነገር ክህሉ ይኽእል እዩ ኣቅን የለይ ዓወትና ሓፋሽ
0: ኣመሓዳሪ ንዞባሎ ጓዕን ሰባ ኣቶ ኣብርሃም ሃጎስ ኣብ ዘስምዖ ቃል ከዓ
2: ዝኸበርካ ሚኒስተር ዞባ ምምሕዳር ኣምባሳደር ዓብደላ ሙሳ ዝኸበርካ መሓዳሪ ዞባ ጋሽባርካ ኣምባሳደር መሓመድ ዓሊ ሕሩይ ዝኸበርካ ፀሓፊ ግንባር ጋሽባርካ ኣምባሳደር መሓመድ ዓሊ ጃበራ ዝኸበርኩምን ዝኸበርክንን ህዝቢ ምምሕዳር ከባቢ ደርእሰናይ ሰብስልጣናት መንግስቲ ከምኡውን ኣዘስቲ ሰራዊት እዚ ሎሚ ንዝንምርቆ ዘለና ዲጋ ሓያል ፃዕርን ብዝሓየለ መንፈስን ተጀመረ ኣብ መፈፀምታን በቂዑ እንሆ ድማ መመርቆቱ ምብፅሑ ምስ ፅምብል ቅንያት ናይ 24 ጉንበት ከምኡውን ንኡ ዘባና ወጊድ ንክሽቦ ዝዓወጀሉ ህመት ምምራቕና ድርብን ዝተደራረበን ኮይኑ ተረኺብሎ እንኳዕ ኣብዚ ኣብፅሓና ክብል ደሊ ዝኸበርኩም ዝኸበርክንን ዲጋ ክንሰርሕ ዲጋ ንልምዓት ኢልና ክንዛረብ ከለና ቀሊል ኣዛናይን ኮይኑ ይስምዓካ ኸውን ንምፍፃሙ ግን ዝሓቶ ጉልበት ዝሓቶ ወፃኢ ዝሃልኽ ጉልበት ዝወስዶ ግዜን ዝወስዶ ማተርያልን ብቐሊሉ ዝግመት ኣይኮነን ነዚ ሃልኪ እዚ ብገንዘብ ወይ ድማ ካልእ መለክዒ እንተዘይተዓቀነ እቲ መስካሪ ኣብኡ ተሳተፈ ጥራሕ እዩ እቲ ቀንዲ መስካሪ ልዕሊ ኩሉ ውጤታት ደርእሰናይ ዝገበሮ ተወፋይነት መስክሩለይ ዘድልዮ ቅድሚ ዓይንና ተሰሪሑ ዘሎ ሓወልቲ ዝምስክሮ ስለ ዝኾነ እንኳዕ ኣብፀሓክን እንኳዕ ድማ እዚ ሓወልቲ እዚ ብኣኽን ተነደቐሉ ነዚ ባጀት መንግስቲ እውን 9.3 ሚልዮን ዝሰላዓሉ ንብረት እዩ ብዙሕ እምኒ ሕፃን ክንሪኦ ከለና ብተመሳሳሊ ተዓፃፀፈን ከምኡ ዓይነት እውን ኣብ ቸሜንቶ ክንርኢ ከለና እውን እስካብ 5,500 ኩንታል ብመንግስቲ ተለገሰ እዩ ብዓዲ ደረጃ ነዚ ንጥፈታት እዚ እውን ኣኻልውን ብዘይምንባሩ ዓዱን ካብ ዘለዎ ጸንቂቑ ኣኻኺቡ 2.5 ሚልዮን ናቕፋ እውን ዝተፈላለየ ንጥፈታት ወፃኢ ብምግባሩ እውን እዚ ሓያል ደገፍ ናይ ህዝቢ ምንባሩ እውን ክግለጽ ይከኣል ብኣጠቓላሊ ዝወፀ 11.8 ሚልዮን ከባቢ ነዛ ዲጋ እዚኣ ከም ባጀትን ከም ወፃእን ወፂኢ ተሰሪሓ ስለዚ ዲጋ ሰሪሒና ክንዲዚ ወፃኢ ኢልካ ምፅብጻብ ዘይኮነ ዲጋ ምስራሕ ማሕበራዊ ለውጢ ንምምፃእ መቐይሮን ከባቢኻ ንትልውጠሉ ልምዓታዊ መኸተ ተሰላሰለሉ ዳኣ እምበር ዲጋ ተሰሪሑ መኽዘን ማይ ክኸውን ኣይኮነን ነዚ ተረዲእና ነፍርየሉ ክነልምዓሉ ጎኒ ጎኒ እዚ ድማ ውሕስነቱን ፅሩይ ማይ ንሰትየሉ ክንቋፃፀሮ ክንከታተሎ ንዕኡ ዝኸውን ምሕደራዊ ስነ ስርዓት እውን ስለ ዘድልዮ ነዚ ግቡእ ምክትታልን ቁፅፅርን የድሊ ኣብ ደገን ኣብ ውሽጥን ትርከቡ ተወለድቲ ብሞራልን ብንብረትን ብገንዘብን ዝሓገዝኩም ክብሪ ይሰምዓኹም እንዳበልኩ ዲጋ ሰሪዕኻ ወዲእኻ ማለትውን ኣይኮነን። እዚ መባእታ ስራሕ ስለ ዝኾነ ዝተርፈና ስራሕ ሓያልን ነዊሕን ምዃኑ ግምት እቲና ከምቲ ዲጋ ክንጅምሮ ተዓጠቕናሉ ነዚ ቕፅል ስራሕ እውን

0: ኣጢቐና ክንከይድ እንዳተላበኹ ነዚ ድጋዚ ንምስራሕ ሞራልን ብዓቕምን ክኢላን ዘድሊ ጥረ ነገርን ዝተሓባበሩና ዞባ ጋሽባርካ ኣመሓዳሪ ዞባ ጋሽባርካ ሚኒስትር ሕርሻ ሚኒስተር ምስ ክኢላታቱ ብዝገበረልና ምትብባዕ ሙሉእ ብምሉእ ነመስግን። ዓወትና ሓፋሽ ይብል ዓወትና።
1: ኣመሓዳሪ ዞባ ጋሽባርካ ኣምባሳደር ዓሊ ሑሪ እውን ብወገኑ ከምዝስዕብ ቃል ኣስሚዑ።
2: ዝኸበርካ ሚኒስተር ሚኒስትሪ ዞባዊ ምሕዳራት ኣምባሳደር ዓብደላ ሙሳ፣ ዝኸበርኩም ሓለፍቲ መንግስትን ግንባርን ሰራዊትን፣ ዝኸበርካ ኣመሓዳሪ ንኡስ ዞባ ለጓዓን ሰባ፣ ዝኸበርኩም መራሕቲ ሃይማኖትን ዓበይቲ ዓድን፣ ዝኸበርኩም ህዝቢ ምምሕዳር ከባቢ ደርሰኒ ኣቐዲመ ዝናኣት ተበግሶ ወሲድኩም ዓቕምታትኩም ኣዋሂድኩም ብመንግስቲ ብዝተገብረልኩም ልዑል ወፃኢ ሎሚ ኣብ ፅባሕ መበል 35 ዓመት ናፅነትና ንምርቆ ዘለና ዲጋ ክተሃንፁ ምብቃዕኹም እንቋዕ ሓገሰኩም። ኣብዚ ናይ ምረቓ ሰነ ስርዓት ኣብ መንጎኹም ብምርካበይ ከዓ ልዑል ሓጎስ ስምዓኒ። ዝኸበርኩምን ዝኸበርክንን ዲጋ ከም ምህናፁ ምክንኻኑን ምምሕዳሩን ስለ ዝኸብድ እዚ ብልዑል ወፃኢ ናይ መንግስትን ጉልበት ህዝብን ተሃኒፁ ዘሎ ዲጋኹም ብጉጉይ ኣጠቓቕማ ከይብከል ብሰኣን ምክንኻን ብድበት ከይመልእ ንዝነዊሒ ግዜ ኣገልግሎት ምእንቲ ኩልኹም ምእንቲ ክህብ ኩልኹም ተጠቀምቲ ናይ ዲጋ ዝኾንኩም ህዝቢ ምሕዳር ከባቢ ደርሰናይ ብሓፈሻ ኣመሓደርትን ኣነባበርትን ኮሚቴ ማይ ዓድን ከዓ ብፍላይ ናይ ምክንኻኑን ምምሕዳሩን ሓላፍነት ኣለኩም። ቀጻልነቱን ፅሬቱን ንምውሓስ ከዓ ጉዳይ ኣጠቓቕምኡን ምሕደሩኡን ፍሉይ ቅልሓታ ሂብኩም ክትሕዝዎ ኣላቦ። ኣብ መወዳእታ በዚ ኣጋጣሚ ንኩሎም እዚ ዲጋ ክውን ክኸውን ብጉልበት ድንዋት እተሓጋገዙ ኣካላት መንግስቲ ብስሜን ብስም ዞባ ጋሽባርካ እናመስገንኩ ከም ወትሩ ሓገዝኩም ኣይፈለየና እብል ብፍላይ ሚኒስትሪ ሕርሻ ማለት እዩ። ከምኡ ውን ምምሕዳር ንኡስ ዞባ ለጓዓን ሰባ ህዝቢ በብዓዱን ከባቢኡን ዓቕምታቱ ኣዋሂዱ ኣብ ምፍታሕ ማሕበራዊ ኣገልግሎታት ብሓፈሻ ኣብ ቀረብ 6 ፅሩይ ማይ ዝርአ ሕፅረታት ምፍታሕ ብፍላይ ዘካይዶ ዘሎ ፃዕርታት ዝገብሮ ዘሎ ምትብዕን ተበግሶታትን ክቕፅሎ እናተላበኹ ዞባ ከብኡ ዝሕተት ምትሕጋዝ ዝገብር ምዃኑ ኣረጋግፅ። ዓወትና ሓፋሽ ዘለኣለማዊ ዝኽሪ ሰማእታትና ዲጋታትና እኩይ ማይ ንሕጥላት ይግበረና ይቐንየሊ።
1: ኣብ መወዳእታ ኸዓ ሚኒስትር ሕርሻ ኣቶ ኣረ ፋይነ በርሀ ወኪሉ ሓላፊ ምምሕዳርን ፋይናንስን ሚኒስትር ሕርሻ ኣቶ እፍሬም ክፍሉ ከም ስዕብ ክብል ቃል ኣስሚዑ።
3: እቲ ዘረባ ከምዚ ቅድመይ ብፅዕተይ ክዛረብዎ ፀንሑ ንዑ ንምድጋም ተዘይ ኮይኑ ንሕና ዝገበርናዮ ከቢድ ነገር ኣይኮነን። ስራሕና ዩ ከዓ ዓላማና ከዓ እዩ ኣብ ዴጋ ደርሰናይ ጥራይ ዘይኮነ ኣብ ሙሉእ ሃገር ሚኒስትሪ ሕርሻ ሕጂ ዝገብሮ ዘሎ እንታይ እዚ ምዕቃብ ሓመድን ማይን ኣብ ኩሉ ከባቢታት ንምርግጋፅ ነካይዶ ዘለና ሓደ ካብኡ እዚ ናይ ኣብ ደርሰናይ ተገይሩ ዘሎ እዩ። እዚ ከዓ ከምዚ ቅድመይ ኣቶ ኣብርሃም ክብሎ ዝፀንሐ ማይ ሂወት ምዃኑ ማይ ትንፋስ ምዃኑ ኩሉና ንርዶ ኢና ኩሉና ከዓ ንፈልጦ ኢና። ሓንቲ ክላቦዋ ዝደሊ እንታይ እያ ከመይ ጌርና ንዕቁቦ ምሕደራ ከምዚ ድበሎ ምሕደራ የድልዮ ንልምዓት ከዓ ክንጥቀመሉ ግባእ ኣብ ርእሲ ንጥሪትን ንወዲ ሰብን ማለት እዩ። እንታይ ግን ክብል ደሊ እዚ ዲጋዚ ኣኻሊ ኣይኮነን ካልእ ሚኒስትሪ ሕርሻ ኣብ ነፍሶ ከፍ ዓዲ ኣብ ነፍሶ ከፍ ዓዲ ደለና መደብ ዲጋ ከምዚ ክንሰርሕ ሙሉእ ምተባዕ ክንገብር ሙሉእ ደገፍ ክንገብር ድልዋት ምዃና እዚኣ ክረጋገፀልኩም ፈቱ ዓወትን ሓፋሽ።
1: ብድሕሪ እዚ ልዑል ኣበርክቶን ዝገበሩ ትካላት መንግስትን ውልቀ ሰባትን ምስክር ወረቐት ዓዲ እዩ።

0: ኣብቲ ኣጋጣሚ ንድምቀት ናይቲ ጽምብል ዝተፈላለየ ደርፍታትን ግጥምታትን ቀሪቡ ነይሩ።
1: ደርሰነይ ኣብ ተስፉ መጻኢ ኣብ ጽቡቕ ዕድላት ልቡ ጠሚሩ ብፈት ለሓድነት ማህፂ መለለይኡ ወረጃ ህዝቢ ብማእቶት ወፈራ ወገኑ ዝኣሊ ህዝብናይ ደርሰነይ ኣብነት ዓዲ ደርሰነይ ዜማ ጽንዓት ደርሰነይ ኃይሊ ልምዓት ኣይሙ ዝጸግእ ግራወቱ ካብ ጥንቲ ዝሓዘ ኣስር ራያታቱ ኣይሙ ዝጸግእ ግራወቱ ካብ ጥንቲ ዝሓዘ ኣስር ራያ

0: ስመይ ቀላት ባህል ልቢ ገብረ ማርያም ዓደይ ደርሰነይ እዩ ኣብኡ ተወሊዶ ዓብዪ ክሳብ ሕጂ ኣለኹ ሕጂ ንሕና ነዚ ዕለዚ ክንገልፅ ከለና ውፅኢት ፃዕርና እዩ ፍረፃማና እዩ ናይዚ ህዝቢ ፍረፃማ እዩ ቁርብ ኣብኡ ግን ኣይተብለልና ንሕና ትንትን ከነብለልካ እዛ ዓዲ እዚ ካብ በዓል 83 ሒዙ ብማይ ዝተሸገረ ዓዲ ኩሉ ውድብ ዝፈልጦ እዩ ነይሩ ከቢድ ናይ ጭንቂ ናይ ማይ መገዲ ሰዓት ንፈረቓን ኣዴታት ዕትሮ ተሸኪመን ካብዚ ን4 ሰባ ምስዓት ተከለዛ ንድኦ በዚ ለካ 4 ሰባ ንደቁ ዘሩ ዝበሃል ጎደበና በዚ ንቡርዕና በክሸምኖ ዝበሃል ጎ ኣብኡ ከይዲ ዝሰቲ ነይሩ ሰብ ጥሪቱ ንማዩን ንኣጎረርኡን ካብኡ ከይዱ የምፅእኒ ይሰቲ እዩ ነይሩ እዚ ክብለካ ከለኹነ እዚ ዲጋ እዚ ኣዝዩ ንሕና ክንፅብዮ ዝፀናሕና ኣዝና ንሕጎስ ምስ ውን ምስ ኤሌትሪክ ዳርጋ ናይ 20 ገለን ዝዓመት ዝገበረ እዚ ህዝቢ ሰልዲ ደዋፀሉ ክዘራረበሉ ዝፀንሐ ውን ብጣዕሚ ምስ ገጢሙ ኣብዚ ዓድናን መብራህቲ ንክንረክብ ዲጋናን ንክነመርቕ ከለና ብስም ዚ ህዝቢ ደርሰነይ ዝስማዓና ሓጎስ ሙሉእ እዩ ተሪፍና ዘሎ ናይ ልምዓት መደባት ውን ንኩሉ ተወላዲ ናይዚ ዓዲ ብደገ ኹን ኣብዚ ዓዲ ዘሎ ንሕና ብሓያል ክሰርሕ ተሪፍና ዘሎ ንክንምልእ ውን ኣዝና ሰብ ሙሉእ ተስፋኢና ስሙራት ኢና ውን ዞም ዓዲ ላዕላይና ታሕታይና ደገ ዘሎ ብዚ ውሽጢ ዓዲ ዘሎ ውህዳት ኢና ንሕና ውን ንመንግስትናን ንመሓደርትናን ንኩሉ ውን ኣዝዮም ኣብዚ ንፃዓሩ ውን ነመስግኖም ኢና
1: ኣን ሽመ ተክሪዝገ ተብርሃ ባይሩ ይበሃል ተወላዲ ናይዞም ምሕዳር ከባቢ ደርሰነ እየ ሎሚ ድስምዓኒ ሓጎስ ኣ ናይ ብሓቂ ዓብዪ ሓጎስ እዩ ማለት እዩ ምክንያቱ ዚ ስራሕ እዚ እዚ ብፀይ ኣቶ ዘርጋብሪ ተስፋይ ኣካያዲ ማሓዳሪ ስራሕ ኮይነ ካብ 218 ክሳብ 223 ሰሪሐን ኣስሪሐን ማለት እዩ ሎሚ እጂ ዝስምዓኒ ሓጎስ ምዝ ናይ ኤሌትሪክ ናይ ነዊሕ እዋን ከይሰለጠና ዝነበረ ናይ ድጋና እውን ተዛዚሙ ኣብዚ ድርብ ሓጎስ ክብሎ ክእል በዚ ኣጋጣሚ ኣብ ውሽጢ ናብ ደገ ዘሎ ህዝቢ ደርሰነይ ምስ ኩሎም ምሕዳር ንእዞባ ስታፋት ኩሎም ኣብዚ ጉዳይ ዝዓብ ፃዕሪ ስለ ዘካያዱ ሎሚ ድርብ ሓጎስ የዋህና ክብል ፈቱነ ናይ ብሓቂ
2: እዚ ማይ እዚ እንታይ ይኮነኩም ማይ ተኣኪቡስ እንታይ ይኸ እንታይ ፀገሚ ነይሩ እንታይ ረሃዋ ክምፅሕ ሕጂ
1: እወ ማይ ፀገም እንትህሉ ኩሉ ነገር የለን ብተይ ማይ ክትነብር ኣይትኸልና ማይ እንተሊ ግን ኩሉ ነገር ይርህወካ ማለት እዩ ጌራይ እውን ይዓበ ማይ ኣብዚ ቅድሚዮ ናፅነት ዝነበረ ማይ ነበረና ናብ 80ታት ሒሽካ ካብ ናፅነት ንድሕሪት ግዚ ኩሉ ከባቢ ማይ ኩዕናይ ዝርባ በሎ ህዝቢ ምፅዓደ ኣንፍ ናይ ማይ ተረኪቡ ፅቡቅ ምስ ተበገስና ሕጂ እውን ማይ ተተባሃሉሉ ኒ ማይ ተተባሃሉሉ ጀርጅን ትገብር ዝደልዩ ሃይራንሽ ተፍሪ በናና ተፍሪ ኩሉ ፍርያት ተረኪቡ ሕርሻኻ እንተ ዓብዩ ጥሪት ተሰስን ተስብሕ በዚ ኩሉ ነገር ማይ እንትሕርሃልዩ

0: ሙሉእ ዓወት ኣሎ እንጌራኻ ይዓቢ እንጌራኻ ይዓቢ ብዓባ ብሓፂሩ እዚ ማይ እዚ ማይ እንተረኺብና ዳ እሞ ሰብ ድጠሚ ክርከብኒ እቲ ድሓመቕ ሓምሉ ሕጂ ኣቱ ዝነፍዕ ኣርዳንሻ ክፍሪ ማለት እዩ።
1: ኣነ ኣደም ዑስማን ይበሃል ተወላዲ ወዲ ዓዲ እምሪ እየ ካብ ቁርደት እየ ዝነብር ካብ ቁርደት እየ መፅ እየ እዚ ዕድመ እዚ ምስ መፀና ሎም ዘይኮነ ዋላ እቲ ዕድመ እዚ ናይ ዚሲ ስራሕ ኣሎ ምስለና ጥራይ ተሓጓስና ስጋ ሕጂ ስርንቕ በጨቕ ይብለና ነይሩ ሕጂ ካ ዕሪ ወፅኡ ስለምንታይ እዚ ቦታ እዚ ብፀላኢ ሕንቡቡ ሽቡም እንዳለ ሰብ ኣብ ኣኼባ ንባዕልና ብዚና ንውዕል ነርና ብፀላኢ ሕንቡቡ ሽቡቡ እናተባህለ ባይቶና ከይተወድእ ንሃድም ነርና ከዚ እሞ ሎሚ እዚ ኩሉ ጭንቂ ሓሊፉ እዚ ኩሉ ሽግር ሓሊፉ ብቕኒት ኹን ብሰራዊት ብዝኾነ ዝነበረ ጭንቂ ሓሊፉ ኣብዚ ንምርኣይና ብሓቂ ሰብ ፀጋይና ኢና ንብል ስለምንታይ ሎሚ እዚ ባስታ እዚ ምስ ርአና ብሓቂ እዚ ከዛን እዚ ምስ ርአና ብጣዕሚ ሓጎስ ወሰን ይብሉና ተሓጎስና ሓደ እዚ ጭንቂ ዘሕሊፍና እሞ እዚ ተዓብ ዝሓሊፉ መንግስትና ናፅነትና ረኺባ መንግስትና ድሌትና ተገይሩ እዚ ረህዋ እዚ ክንርኢ ከለና ብጣዕሚ ሕጉሳን ስለምንታይ ኣነ እጂ ዓዳ ኦምሪ እየ ሰማዕኒ ለኻ ካብዚ ርባ እዚ 47 ሰቱ ነይሩ ሰብ ማይ ሱ እዩ ንቕፅ ኢሉ መሬት 47 ካብኡ ስተ ነይሩ ሎሚ ግን ኣብ ማእከል ገዛ እሞ መኪና ፅርግያና ፅሩብ ማይና ቁርሩብ ሕጂ ከዓ ለቺ መፅእና መፈፀምቱ ርአና ብጣዕሚ እንታይ ሞ ሓጎስናስ ወሰን የብሉ
2: ሽመይ ስዕዲ ብርሃን ዓዲ ማይ ደረሰ መምሕዳር ደርሰኒ ወዝሊጋ እዚ ልክ እንታይ ሞ ክገልፆ ኸማ ናይ ክእል ናይ ሎም መዓልቲ ተሓጓስ ኣብዚ 6 ዓመት ኣላ መንግስትና መምሕዳር ሒዝና ሕፃኖ ጓር ንፀንሕ በዚ ቅጫን ፀብሑን ሒዝና ንደቅና ንሕዋትና ሓጎስ የብሉን ወሰነይ ሕጂ ከዓ ሓምልና ኣራንሽና ኮመደሬና ኩሉ ሕርሻናስ ካብ ዕዳጋ ዘይኮነስ ካብ ዝሃብትና ኣነ ሓጎስ የብሉን ወሰነይ ኩሉ ዝህዝቢ እዚ ከዓ ኣብዚ ደይወፈረ ሰብ ሰብኣይና ሰበይትና ክንሰርሖ ከለና ሽዑ ፃዕፃዕ ይድብለና ነይሩ ሎም መዓልቲ ግን ወላ ሓንቲ መዓልቲ ዝወፈርና ኮይኑ ይስምዓናን እዩ ብዙሕ ኢና ተሓጒስና እጂ ንሕና ከዓ እንዳ 20 ሰራዊት 29 መፅና ነይሮም እንዳ 50 መፅኦምና ብዙሕ እዩ ክሳይና ካብዚ ን47 ማይ ንወርድ ነርና ካብ 47 ወሪድና ሕጂ ከዓ ዝኩሉ ሃብቲ መፂእና ካብ ጀርጅና ሕጂ እውን በዚ ጌርና ብሶላር ጌርና ኣብ ገዛውትና ቡንባ ካኣትወና ሰብ ተስፋይና ንመንሒትና ንመንግስትናን መምሕዳርናን ኣነ ብዙሕ ተሓጒሰሎም መዓልቲ ክገልፆ ከማ ናይ ክእል
3: ኣነ ሚካኤል ተዛረብ በሃል ዓደይ ደርሰነይ ኣብ ንኡስ ሎጋዓን ሰባ ዝርከብ ኣብ ንኡስ ሎጋዓን ሰባ ዝርከብ ኮይኑ ነባር ኣስመራ ኮይነ ዓደይ ኣብዚ ማለት እዩ እዚ ሊጋ እዚ መቸም ከም ዝፍለጥ ኣዴታትና እቲ ዝረብኮ ተዛሪቡ እንዲ ሓቂ ዘረቡኑ መዓልቲ ተዛረብሉ ውዒሎም ሕጂ ግን ይረኣየካ እዩ ኣነ ነዊሕ ግዜ ተመላለሳ ግዜ ቆልዓይ ኣዴታትና ኣብ ሕቆአን ተሸኪመን ቆልዓ ተሰኪመን ማይ ክወርዳ በቲ ሓደ ኢደን ቆልዓ ሒዘ በቲ ሓደ ኣብ ሕቆአን ተሰኪመን ክመፃ ከልዋ ይረኣየካ እዩ ካብ ርሑቅ ብጣዕሚ ርሑቅ ብጣዕሚ ሸጋሪ ኣሸጋሪ ዝኾነ ሕጂ ግን ሳላ መንግስትና ሳላ ፅቡቅ ግዜ ሳላ ህዝቢ ከዓ ህዝቢ ዓቲቡ ሳላ ዝሓዞ ህዝቡ ጉልበቱን ግዚኡን ገንዘቡን ወፊዩ መዓረ 2.5 ሚልዮን ብካሽ ኣውፂ ማለት እዩ ካብ 6 ዓመት እዚ ዲጋ ተሰሪሑ ሕጂ እዚ ርሂቦ ኣሎ ነዚ ህዝቢ ዝስተማይ ርሂቦ ኣሎ ዓሳታት እውን ይፈርዩ ኣለው ብዙሕ ለውጡ እውን ኣብዚ ከባቢ ማለት ከም ጀራዲን ኮይኑ ማይሲ ማይ ዲጋ ተሰሪሒ ማለት ተኸዚኑ ማለት ትርጉም የብሉን ማይ ብገባብ ክጥቀመሉ ክትክእል ኣለካ ማይ ተጠቂምካ ኣብ ጎኑ ጀራዲን ጌርካ ስጋዕ ናይ ከተማ ኣስመራ ከይዱ ናይ ዋጋ ምርግጋእ ዝገብረሉ ኣብሆ ፍጠሪ ማለት እዩ ጎኑ ከዓ እቲ ህዝቢ መነባብሩ ማሐሽ ማለት እዩ ኣብ ርእሲኡ ከዓ ፅምብል በዓል እዚ ምክንያቱ ኤሌክትሪክ ነዊሕ እዋን ካብ ጎረባብትና ቁሩብ ተይድሕርና ፀኒሕና ብገለገለ ፀገማት ሕጂ ግን ማዕረሰብና ኮይኑ ኣሎ ህዝቢ ዓድና ብጣዕሚ ርሂቦ ኣብ መስርሒ ዘሎ እዚ ድርብ ዓወት እዩ መቸም ናይ ብሓቂ ናይ ሎም መዓልቲ ፍሉይ መዓልቲ ፍሉይ ባህታ እዩ ዝፈጥረልና

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቃንዩ ሚኒስትሪ ዜና።

ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐን ተገይርሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለወሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ ብራኸ እዚ ተሃራፊ እዩ። ማእከል ስልጠናን ዓለምለኻዊ ውድድራትን ክገብራ ዝኽእል ኣገዳሲ ኣቀማምጣውን እዩ። ስነ ህንፃዊ ጽባቕያ፣ ከባብያዊ ጽሬታ፣ ሰላማን ርግኣታን ብዓብኡ መቕሉል ባህሊ ህዝባ ዓለምለኻውን ሃገራውን ውድድራት ንምእንጋድ ማራኺት ይገብራ። ስለዚ ማራቶን ኣስመራ ዝካየደሉ 7 ሰነ ካብ ንግሆ ሰዓት 7 ካብ ሽዳ ንቒሉ ባሕቲ መስከረም ዝዛዘም ውድድር ሓበራዊ ህዝባዊ ጉያ ክንሳተፍን ነዚ ሓያል ስፖርታዊ ውድድር ዝረኣየሉ ውድድራት ብምዕዛብ ድማ ከነድምቆ ብሓባር ንጉየን ንሳተፍን። ማራቶን ኣስመራ 7 ሰነ

ከምቲ ኣብ ዝተፈላለየ መዓልትታት ክትከታተሉ ዝቐነኹም ፍሉይ ሞደብ ሙዚቃ ንሎም እውን ከምዚ ትዕዘቡና ዘለኹም ኣብ ጎደና ሓርነት ብምዃነ ናይ ሎሚ ደርፍታትና ናብኹም ከነቕርብ ኢና። ናይ ሎሚ ፍልይ ዘብሎ ንኩሉ ተኸታታሊ መደብና ሱታፌ ብምግባር ማለት እዩ። ኣብ ጎደና ሓርነት ናይ ውሃና መልእኽቲ ከነካይድ ኢና። ደጊምና ንመላ ህዝቢ ኤርትራ ኣብ ውሽጢ ሃገር ንወፃእን ዝርከብ እንቋዕ ናብ መበል 35 ዓመት ፅምብልና ፅነት ሃገርና ብሰላም ኣብፅሓና ብርሑስ በዓል ክንብል ንፈቱ መደባትና

0: ኣነ ብሆይቲ ሳልሕ ሓሳብ እየ ዝበሃል ኣብ ፕሮግራም ብዳዊት ሓላፊ ኮይኑ ኣብዚ ሬድዮ ሰርሕ ክፍሊ ሬድዮ ኣብቲ ናይ ሕቶኸ እንተተመሊስና ኣብ ብዛዕባ ናይ ኣብ ሜዳ ዝነበረ ደርፍታት እንተተመሊስና እዋን ሽዑ እዋን ካሊእ እዋን እዩ ነይሩ ኣብዚ እዋን እዩ ሕጂ ዘርና ፅነት ዝፈረየን ኣብቲ እዋን ፍረየ ዝነበረ ደርፍታት ኣብ ዓብዪ መሸመድና ነይርዎ ነሰብ ዘበራብር ኣብ ህዝቢ ድዩ ኣብ ተጋደልቲ ድዩ ብዙሕ ምሽሚ ዘምፅእ ነይሩ ሕጂ ደርፊ ክትሰሚዕ ከለካ ናይተን ናይ ሜዳ ኣብዚ እዋን እዚ እውን እተን ደርፊ ኣሓሳሳን እየን ዘሎ ዝሓየለ ደርፍታት እየን ዘሎ ኣብ እዋን ገዝሊ ዝነበረ ደርፍታት ኣብድና ነይርዎ ንሕጂ መግለፂ ከመን ኣይረክበላን እየ ሕጂ ከምዚ ኢለን ክገልፀለን ከመን ኣይክእላን እየን ሽዑ ዝነበረ ደርፍቲ ዝነበራ ኩሎም ሕጂ ኣብነት ብዳዊት ክገልፃ እንተዘልየ ውን ናብተን ናይ ብዳዊት እንተመፅእና ተወዶርቤ ብሰውራቲ ዶር ትካፋ ዶር ኢብሪን እውን ዶር ኢብሪን ሰውራቲ ብፈናን ትካፋ ቲምሰዊሳ እያ እውን የተሰጂ ንሆካ ዳሊ ብሻረክቲ የታይዋ ውዶር እውን ኢብሪን ኣነ ንዴታ ሽርሐኒ ዮምከን ምህና ንጣ ምስ ኣገርቲ ምስ ከፈምያ ንሕንቲ ከፋ ውዶርቤ ከፈሚን ትከፋ ንሸብሆ ዶር እውን ኢብሪና ውዶርቤና እንዴታ ኣነ ሽዑ ንእሽተ ነይረ ግን ኣብተን መጀመርያ ኣብ ሰውራ ሰምዐን ዝነበረ ናይ ብዳዊት እየ ሰምዐ ነይረ ነተን ናይ ብዳዊት መሓመድ እስማን ነይሩ ደራፋይ ድምፃዊ መሓመድ እስማን ነይሩ እተን ደርፊ ናይ ብዳዊት ብሓቂ ብዳዊት ኣምሲሉ እዩ ዝደርፍ ነይሩ እተን ቃላት ልክ እንተዘይረኪብዎ እውን እተን ብዳዊት ልክ ብዳዊት ኣምሲሉ ይደርፍ ነይሩ ኣሕመድ እስማን ሳሳኣይ ነይሩ ደራፋይ ነይሩ ዜማዊ ነይሩ ብሓቂ ኣሕመድ እስማን ነይሩ ድሕሪኡ ኣድም ይመፅ እዩ ወኣድም ሓምድ ኣድም ሓምድ እውን እቲነበረ ደርፍታት ተጎረባ ትብል ነራ ገለ ደርፍታት ነይረን ኣድም ከም ብዳዊት ይመፅ እዩ ኣብ ድሕሪኡ ግን ኣብ 88 ጀሚርካ ነድሓር ብዙሕ ደርፍቲ ኣብ ሰውራ መፅእ ናይ ብዳዊት ሕጂ ወዲርፍ መፅኡ 88 ነድሓር ቲታ ነይሩ እስማን ሽሙ ነይሩ ሓደ ና 52 ዝነበረ ወላ ኣብ ኣነ ሓለዋ ሰውራ ነይረ መጀመርያ እተን ሓለዋ ሰውራ ዝነበርኩ እዋን ከዓ ሓሰን ሽሙ ነይሩ ሓሰን ኣብደላ ዝበሃል ወዲ ኣብደላ ዝኑ ነይሮም ብዙሓት ነይሮም ሕጂ ሽዑ ዝነበረ እንደ ምንስእነት ድዩ ኣብ ናይ ሰውራ ዝነበረ እዋን ግዜ ካሊእ እዋን እዩ ነይሩ ብሓቂ እተን ደርፍታት ስምዒት እየን ዝፈጥራ ነይሩ ሎሚ እንደ እተን ደርፍታት ሎሚ ዝፈርያ ዘላ እቶም ደረፍቲ ቁሩብ ከይነቕፉኒ እምበር ሸቐጥ ኮይኑ ይስምዓኒ እተን ደርፍታት ኣብዚ ዝመፅእ ዘሎ ደርፍታት ኮይኑ ኣይስምዓኒ ኒኸማ ቁሩብ እንታይ ይገብር እቲ ሰብ ናብታ ግዜ ቁሩብ ኣመሳሲሉ ክኸይድ ይደሊ ኣመሳሲሉ ክኸይድ ይደሊ እምበር ነተን ደርፍታት ብሓቂ ሽዑ እዋና ዝነበረ ደርፍታት ኮፍ ኢሎም ብሓባር ዝሰርፍዎ ስለ ዝነበረ ሙዚቃ ይኹን እተን ደርፊ ኹን ብሓቂ ደርፍታት እየን ነይረን ሎሚ ግን እንደ ቁዶር ቤብ ትብዳዊቲ እውን ዶር ኢብሪን እምከን ሰውራቲ ብከፈሚን ትከፋ ሰውራቲ ብስርኦ ናይ ደባ ከፋማት ብካይነት ተናቲ ሰውራቲ ብከፋት ቲምሰዌ ሳእያ ክናውቅ ተከፋት ቲምሰዌ ታው ፈናኒ ወርህቲ የታወ እውን ምሂና ኢብሪና ፈናን ኦክና እምበሩ ምሂና እውን ምሂና ንሽበቤ ፈናን ንህርዎ የታ ንሚር የታ ወርህኝ የታ ወኦዶር ቤ በረሻጋሚነ በሻጋ የምከን ኣወሊ ኣዳኣዳቴ ትከፈትሽእያቴ ወመቸም ኢድ ኣዳቴ ያካብኢክቲነ ከን በራእቢ የሁ እሽውን የታላንት ፍሩሲ ኣይተቲፊት ወውድሃይ ኣደዳያዳ ጠፍሲነ የታ ሸጋሚነ ሸግኢክትየትናቲ ደብዳዊየ ኦዶር ቤ ብፈናን ሰውራቲ ብከፍያን ዶር ኢብሪን እንድየታ ግድረን ሓንቲ ዘርፊ ናይ ጃሃሊማ ትብል ናይ ወድርፍ ኣላ ቁርብ ተሰማዐነት ዘለዎ ፅቡቅ
1: ምሽኣብ
0: ቦሎኛ ደሪፉ ነይሩ ኣብ ድሕሪዩዋላ ኣብ ግንባራት እውን ደርፍ ነይሩ እዚኣ ነራ ናይ ኣብ ቪድዮ ላይ ምስለኒ ንናይ ኣድም ከኣለ ተጎርባ ትብል እንቲ ናይ ኣድም ሓምድ እቴን ኣነ ሕጂ መራ ዝስምዓኒ ናይ ወላ ናይ ሕመድ እስማን እውን ደርፍታት እውን ናይ ብዳዊት የምስላ ፅቡቅ እተን እዚአን ደርፍታት ዜማ ፅቡቅ እዩ ኣይዋ ጠይፊ ብውጅል ድያዳት ውጅል ሱር ሃሰምያ ታሪክ ሃሳብ ኣዳት ሃሳብ ኦዶርቤ ቢፍንቲ ኣዳ ዶር ኢብሪና ቴምከን ሰውራቲ ብከፈምያ ንትከፋ ዶር ኢብሪና ኣምሰ ኤፊ ባሪ ኡዶር ዶር ከትየትናቲ እቲ ራሶም ብንኩድሻየት ሃይወት ኣዳት

0: መበል 35 በዓልና ፅነት ኣብቃዓልና ምሉእ ሽም ክኽተላሊና ከበይ መፅኺ?
1: ሙሉእ ሽመይ ሃሬና ፀጋ ይበሃል። ዝመፃ ሉ ኣብ ኣዲስ ኣበባ ሃዋው ናይ 24 ምበትካ ብጣዕሚ ደስ ዝብል ብጣዕሚ ሰላም ክብሎም ዘለኒ ኩሎም ህዝቢ ኤርትራ ኣብ ውሽጢና ኣብ ደገን ዝርከቡ ኣብ ኣዲስ ኣበባም ዝርከቡ የዋና ክብል ይደሊ ነዚ ሃዋው መፅኹም ተኻፈልትና ክትኮኑ ካብ ኩሉ ዘለኹም ምኳኒ ደስ ዝብለኒ ማለት እዩ። ብጣዕሚ ደስ ዝብል ብጣዕሚ ብጣዕሚ ናይ መወዳእታ ደስ ዝብል ምስ ደቂ ብጣዕሚ ደስ ሂዱኒ ንኩሎም ተኸፈልትና ክኾኑ ከዓ ይዕድሞም ማለት እዩ።
2: ካብ ኣዲስ ኣበባ ኣይ
0: ሰላም ከተብል ብምክንያት በዓልና ፅነት
2: ንኤርትራ
0: ንኤርትራ ማሓዝትኪ

0: ስም እስያስ ይበሃል። ኣነ ተቐማጢ ኣስመረ ምዃነይ በዚ ናይ የሆነ ነገር ዓፅነት ማራ ተሓጒሶ ዘለኹ ንኩሉ ህዝቢ ኤርትራ ንኩሉ ነገር የውሃና ይብል ዘሓለፍነት እቲ ናይ ወለዶ ናይ ኣቦታትና ልክዕ ና ክንስከሞ ከምኡ ከዓ እዳበ እዳዓበየ ኣብዛ ዓበየ ደረጃ ዓወት ክንበፅሕ ንደሊና
1: ፅቡቅ ዮሃና ክትብል
0: ሙሉእ ህዝቢ ኤርትራ ኣብ ውሽጥና ደገን ዘሎ ብዝያዳ ከ ንሓይሊ ምክልኻል
1: ይቐኒለይ ሙሉእ ሽም ክተላሊኒ
2: ሽመይ ሉልያ ጣዕሚ ይበሃል ካብ ማእከል ኣስመራ ከ መፅሕ ሃዋዊ ብዓልናፅነት ብጣዕሚ ፅቡቅ ብጣዕሚ እዮ ካብቲ ዝነበሮ ስሎሚ ፍሉይ ይወል ኣሎ ብጣዕሚ ፅቡቅ ዮሃና ንምክልኻል ሕልታት ዮሃና ክብል ደሊ ሙሉእ ኤርትራ ኣብ ደገ ዝርከቡ ኣሕዋተይ ዮሃና ክብሎም ደሊ ንኩሉ ፋሚሊ ዮሃና ሓሙሽተ ዓመት ዮሃና
1: ኣራይ ኣነ እውን ብጣዕሚ እየ ዘመስግነኩም ንኩላትኩም ከዓ ርሑስ በዓል እብል ይኣኒየለይ

0: ተዓዘብቲ ዮሃና ትብለና ምክንያት በዓልና ፅነት ረኪብና ኣለና ማሻላ ንሳን ደቃ ትዛወረላ ኣብዚ ጎደና ሓርነት ምክንያት በዓልና ፅነት ዮሃና ክትብል እያ።
1: ሰላም፣ ብመጀመርያ ሽመይ ዮሃና ኺዳ ንበሃል። እንቋዕ ናብዚ በዓል ኣብቃዓና። ንመላእ ህዝቢ ኤርትራ መጀመርታ ንፕረዚደንት ኢሳያስ ኣፈወርቂ፣ ቀፂለ ብምሉእ ሓይልታት ምክልኻል ኤርትራ፣ ንኩሉ ኣብ ወፃእን ኣብ ውሽጥን ዝርከብ ብምሉእ ኤርትራዊ እንቋዕ ናብ መበል 35 በዓልና ፅነት ኤርትራ ኣብቃዓና ክብል ይፈቱ። ከምኡ ውን ንዓኹም እንዳ ዜና ከዓ ርሑስ በዓል።

0: መንፈስ በዓል ናጽነት መንክብል
1: ፍሳሐት ማርያም በዓል ካብ ንሮ የመፅ
2: ሰላም ዞም በዓል አስመራ
3: ሜላሄል ኪዳን በል አስመራ
0: ራይ በዓል ናጽነት ከመይ ኣሎ
1: በዓል ናጽነት ክበሃል ከሎ ኮኒ ካብቲ ዝሓለፈ ንዓይ ከም ፍሳሐ መጠን ዓብ ለውጢ ኣለዎ ክብል ከለኹ ፍልይ ዝበለ ሃዋህ እዩ ዘሎ ከም ዝሪኦ ዘለኹ ናይ ህዝቢ ዝንቀሳቀስ ዘሎ ግን ብጣዕሚ ሰፊሕ ዝኾነ ባህታ ዝህብ ንመፃኢኻ ተስፋ ዘለዎ ኮይኑ ስማዕል እዩ ኣነ ኩሉ ግዜ ዓመት ዓመት እየ ትመፅእ እዋ እዘን ክልተ ዓመት ኣብዚ ብዒል እዮ ኣብ ኖርዌይ ግን በቲ ናይ ሃገራዊ ብዙሕ ዝነጥፍ ሰብ እየ እቲ ዘብዕሎ ከዓኒ ንዓይ ከማን ከሲሮምኒ ክብል እኽእል እየ ዘን ክልተ ዓመት ምክንያቱ እቲ ናይ ውድ ከይድ ሃገራዊ በዓል ፈስቲቫል ባዓት መስከረም በዓል ናፅነት ናይ ሰማእታት ኣነ እየ ዘካይዶ ካብ ትጅመር ጀሚሩ ስጋብ ሕጂ ዘን ክልተ ዓመት ግን ተፈልየዮም ኣለኹ ሃገራዊ ዝኾነ ውዳቤታት እዩ ዘሎ ውዳቤታቱ ከማን እቲ መንእሰይ ትቆልዓ ብጣዕሚ ብፍሕፍሕ ዝኾነ ካብ ኦስሎን ከባቢኣን ካብ ርሑቕን ናብ ኦስሎ እዩ ዝመፅእ ኣለዉ ከዓ ናይ ባሩም ዝበሃሉ ካባና ናይ 20 ደቂቕ ርሕቕ ዝበለ ነቲ በዓል ናፅነት ዘድምቀት ዝህብዎ ናይ ባሩም ኣለዉ ባሩም ቦታ ማለት እዩ ሓደ ኣብራጃ ማለት እዩ ብጣዕሚ ሚስ ገደዮም ከማን ኣለኹ ምክንያቱስ ምስኦም እየ ዘሕልፎ ነይረ ኩሉ ግዜ በዚ ከዓኒ እዋ ንከዓ ሕጂ ዝብል ሲ በቲ ዝገብርዎ ዝነበሩስ ዓብይ ተስፋ ኣለኒ ዝበለፀ በዓል ናፅነት ክሕልፉ
0: ደርፍታት ሃገር ኢና ንቀርብ ዘለና ብምክንያቱ እዚ በዓል እዚ ሃገራዊ ደርፍታትና ኣብ ምምፃእ ናፅነት ዝነበሮም ተራ ብልጭኦም እንታይ እዩ ነሩ ክሳብ ሕጂ ተመነውቲ ይኮኑ ብወገን ከ እንታይ
1: መልእክቲ ባህላዊ ኣነ ክፃወት ከለኹ ከም ዲጀይ ከዓ ይፃወት እያ

0: ኦስሎ ኖርዌይ ዝያዳ ውዕውዕ ዝገብሮ ኣብቲ ህዝብን ኣብቲ መንፈስ ኣብቲ ሃሁ እቲ ናይ ሜዳ ዝኾነ እቲ ሃገራዊ ደርፍታት ስጋብ ሕጂ ዘይሃስስ ድምቀት ዘለዎ መልሽ እናደመቐ ዝኸይድ ሃገራዊ ባቕሳ እዩ። ብጣዕሚ እቲ ናይ ሽዑ ዝነበረ ኣብ ውዳ ቤታት ሲ ዓብ ሓይሉ ነይርዎ እዩ። ኣብ መንእሰያት ይኹን ኣብ ዝሓለፉ ይኹን ውዳ ቤታቱ መልሺ ዕምብብ ነይሩ። ኣብዚ እዋን እዚ ክሪኦ ከለኹ ኣይ ከም ናይ ቀደምን በቲ ናይ ቀደም ክትሪኦ ከለካ ግን ዓብዪ ተራ ነይርዎ። ንሱ ተመሊሱ ወይ ተሓዲሱ ክቕፅል ምንየተ እዩ። ዮውሃና ክብል ንመላእ ህዝቢ ኤርትራ ንክቡር ፕረዚደንትን ሓይልታት ምክልኻል ኤርትራን ከምኡውን ነቶም ዘይበዓል ኩሉ ምስኦም ዘየ ኣለኹ ከዓኒ ሙሉእ ህዝቢ ኖርዌይ
1: ዮውሃና ከምዚ ዝበሎ ዩ ኩሉ ወዲይዎ ስለ ዝኾነ ንኩሉ ህዝቢ ኤርትራ ንዓኽን ምስ መሳርሕትን ንኢሳያስ ኣፈወርቂ ንምክልኻል
2: መዝሙር ዝምርልና መወዳእታ
3: ሰሚራ ሰሚራ ጋለስመና ገዛና ዓፅያቶ ናበይ ከይዳ ተበልኩ ተበልኩ ሲኢነያ ኣብ ገምገም ባሕሪ ረኺበያ
2: ያቀኒልና።

0: ተራ ደርፊ ተራ ስነ ጥበብ ኩሉ ሰብ ዝገልፆ እዩ። ኣብ ምምፃእ ናፅነት ኣብ ዝኾነ ናይ ወፈራዊ ስራሕት ይኹን ኣብ ናፅነት ዝነበሮ ተራስ ቀሊል ኣይኮነን ክሰምዖ ከለካ ኣብቲ ሽዑ ግዜስ ከምዚ ሓደ ሓደ ደርፍታት ከምዚ ብኣካል ክትሳተፍ የደፋፋኣካ ገለ ፍሉይ ስምዒት ይህበካ። ትዝክሮም ሰባት ትዝክሮ ከባቢ ኣለዎ እንጀስ ቲ ደርፍስ ኣብ ናፅነት ምምፃእሲ ምስቲ ቃልሲስ ክፋል ናቱ ኮይኑ ዝቐፀለ ኮይኑ ይስማዓኒ። ሽዑኡ ንእሽተይ ኮይነስ ኣኮይ ሬድዮ ድምፂ ሓፋሽ ናይ ኩናማ ምስ ጀመረስ ሽዑኡ ወሊዑ ዝሰማዕ ኮስ ለጋላ ፋላን ፈሶ መዓልቲ ሸቃሎ ዝተደረፈት ደርፊያ ነራ ኣይርስዖን ድሕሪ ናይ በዓል ናይ ሸቃሎ መዓልቲ ሸቃሎ እንድያ ንመዓልቲ ሸቃሎ ትገልፅ ደርፊያ ነራ ብድሕሪኡ ናይ በዓል ኣገባ ኣባይ ባልኩኖ ሽኝ ባልኩኖ ኣባይ ባልኩኖ ንሳ ላገላጊኛ ወላእተን ደርፍታት ብሙሉአንስ ሽዑ ተደረሳ እንደን ምስቲ ኩነታት ዝኸይድ እዩ። ብጣዕሚ ሃይል ኣለዎ ስምዒት ዘላዓል እዩ ደባራትዕ እዩ ድጉስጉስ እዩ ወላ ስጋብ ሕጂስ እቲ ናቱ ትሕዝቶን መቐረትንስ ዘይሓሰሰ ሕጂ ወላ ክሰምዖ ከለኻስ ገለ ተዘክሮታት ዝገድፈልካ ዓይነት ደርፍታት እዩ ነይሩ። ብጣዕሚ ሃያላት እዮም ነይሮም ንፉዓት እዮም ነይሮም። እቲ ደርፊ ክገልፆስ ኣይክእል ናቱ ተራ ኣለዎ ደርፍታት ናይ ኩናማ ኣብቲ ሽዑ ግዜ ሰምዖ ነበርኩ ወላት ናይ ካልእ ኩሉ ወላኹም እንተኾነስ ናይ ኩናማ ስለ ንዛረብ ዘለና
1: ኣገባ እብራሂም ብቋንቋ ኩናማ ምስ ሳዕሳዕቱ ምስ ተፃወትን ቀሪበ ኣለኹም ሞ ተቐቢልኩም ሰዊት ሰዊት ምባላይ ትሕመቑ ናባኹም እዩ።

ምክንያቱ ብርታዕ ኣለዎ ሓይሊ ኣለዎ። እቶም ሰባት ከማንሲ ከምዚ ዘመናዊ ገይሮም ክደርፉስ መጀመርያ ኮይኑ ይስማዓኒ ኣብቲ ሜዳ። ምክንያቱ ቅድሚኡስ ኣነስ ይድረፍ እዩ ከምዚ ኣብ ጓይላን ኣብ ናይ ህዝባዊ ደርፍታትን ጥራይ ኮዩ ተሓፂሩ ዝደርፍ ነበረ። ኣብ ሜዳ ግን ከምዚ ዘመናዊ ክደርፍ ባይታ ዝሃበ ንክትጉስጉስ ንክትምህር ንክተተባብዕ ኣብ ዝኾነ ስራሓት ዓወት ንክትረክብ ዝደፋፍእ ደርፍታት ኮይኑ ይስማዓኒ።

0: ደርፊ ከምቲ ክበሃል ዝፀንሐ ካልኦት እውን ገሊፆሞ ደርፊ ሓይሊ እዩ። ብጣዕሚ ብዙሕ ሓይሊ ዘለዎ ዳርጋ ፍርቂ ስራሕ እውን ክትብሎ ትኽእል። ብዙሕ ስራሕ ሰሪሑ ዋላ ሕጂ እውን ዝኾነ ነገር ክትገልፅ ተደሊኻስ ብደርፊ እዩ እንጂሲ ዳርጋ ሓይሊ እዩ። ሽዑኡ ካብቲ ሜዳ ከለዎ ኣኮይ ስሕት ኢሉ ክከፍታ ከሎ ከሊፋ በዚ ኣጋጣሚ ይሰምዖ ምስኡ ኮይነስ ዝሰማዕኹዋስ ደርፍታት ነረን ፌሙንጋዲካ ብብዝሒ ፈትዋ ነረ። ሽዑኡ ናፅነት ምስ ኮነ ስራሕ ምስ ጀመርኩ ከማስ ብብዝሒ ዘድርፋ ነበርኩ ደርፊስ ፌሙንጋዲያ ብፌደሪኮ ኦምበርቶ ተደረፈት ፌሙንጋዲ ኣያ ያረዶ ኩሉ ሰብ እዩ ዝፈልጣ ቦሎኛ ተደሪፋ ትድገምያ ስጋብ ሕጂ ትኸይድ ደላ ንዝኾነ ነገር ትብል ተስ ያ ንኺድ ንበገስ መንእሰያት ያ ትሕዝቶኣ እንጂ ከምኡ ስለ ዝኾነት ወላ ዝኾነ ስራሕትሲ ብወፈራ ድ ምትብባዕ ድ ንሞራል ዝኾነ ስራሕ ክብል ትኽእል ኤኮሳሳ ትብል ነራ ናይ ትምህርቲ ንምሃር ንምሃር ካብዚ ካብ ናፅነት ንናፅነት ሃገርናስ ታሪኻ ፅቡቅ እዩ ንበገስ ንናፅነት ንምሃር ካብቲ ተበጊሳትሎ ዘላ ካብቲ ተበጊሳትሉ ዘላ መስመርሲ ብዙሕ ትምህርቲ ክንረክብ ንኽእል ዚ ዓይነቱ ትሕዝቶ ዘለዋ ያ ኤኮሳሳ ሻቢንሲ ኤኮሳሳ ትብል ላገላገና ኤርትራ ላጋማ እዚያ ሃገርሲ ሃገር ኤርትራስ ናይ ኤርትራውያን እያ ናይ መንእስያትና እያ ንበገስ መንእስያትና ንዓኣ ንወፈ ያ ዚ ዓይነቱ ቀይሕ ባሕርና ትብል ተጠቃልል ሕጂ እቲ ደርፍታት እቲ መልእኽቱስ ብጣዕሚ ሓያል ስጋብ ሕጂስ ዋላ ነቕደ ይብል ዝኾነ ግዜ ክትጥቀመሉን ክተድርፍን ትኽእል ዓይነት ደርፍታት እየን ነረን። ብጣዕሚ እምበረይ ኣብቲ ዘመናዊ ሙዚቃ እምበር ብጣዕሚ ታራ ነይርዎ ልዕሊ እቲ ምጉስጓስ ማለት እዩ ከፀናናእካ ይኽእል ከስራሓካ ድኽእል ሓይሊ ክህበካ ሞራል ክህበካ ክትብገስ እቲ ደርፍታት ክሰምዖ ከለካ ከማንሲ እቲ ሰብራስ ክንዲ ምንታይ ሰጊሙ ሎ ኣብ ምንታይ ደረጃ በፂሑ ሎ ከማንሲ ሓንቲ ደርፊ ሰሚዕኻስ ክትፈልጦ ትኽእልካ። ምክንያቱስ ኣብ በረኻ ኮይኖም ክልተ ሰለስተ ኮይኑ ዝስምዓካ ዝነበረስ ክንዲዚ ሓይሊ ዘለዎ ደረፍትን ደርፍታትን ክወፁ ክትሰምዖ ከለካስ ናይ ብሓቂ ቀሊል ኣይኮነን ክትገልፆ እውን ናይ ትኽእል ንካ ኣነ እውን ብኣቕመይ ክገልፆ ይክእልኒ እ ከምስታት እዩ ነሩ ናይቲ ደርፊ ብጣዕሚ እየ ዝፈትወን ነረ ናይ በዓል ፀሓየ ተማሃሩ ትብል ናይ ኣገባ እብራሂም ናይ ደንገ ኣዋድ ብዙሓት ነሮም ደረፍቲ ሳማ ወ ሳማ
1: እወ
0: ሽቦ ሽቦ ዘሚል ዝደረፋ መሓመድ ዘሚል ዝደረፋ ናፅነት ከማንሲ ኣብ ናፅነት ብዙሕ ኩሉ ኤርትራዊ ይደግማ ነይሩ ትድገም ነበረት ደርፊ እያ ሕጂ እታ ደርፍስ ብጣዕሚ ሓያል ደርፍታት እዩ ነይሩ ብጣዕሚ ብኣቅሞም ድሕር ናፅነት ከማ ክንድኡ ተሰሪሑስ ክትብል ከማ ናይ ትኽእል ንኻ ክጉስጉስን ዕላምኡ ዝሓረመ ኣብ ዕላምኡ ክበፅሕ ትኽእል ደርፍታት እዩ ነይሩ። ደርፊ ኣብ ዜማ እኳ ብዙሕ ኣይኮንኩን ኣብ ግጥሚ ሃይለይ ኣብ ፅሕፈት እዩ ሃይለይ ፅሕፈ ምስ መንግስቲ ኣብ ብዙሕ ደርፍታት ደሪፍና ሰሪሕና ማለት እዩ ኣስርሕኒ ክብል ትኽእል ከምዚያ ከምዚያ ብዛዕባ ከምዚያ ይብለካ ክብለካ ከሎስ የበግሰካ ኣሎ ክትህቦ ከለካስ ኣርሙስ እዚ ኣርመለይ ክብለካ ከሎስ ንክትዓቢ ንክትምዕብል ሲ ታራ ኣለዎ ማለት እዩ። ሕጂ ምስ መንግስቲ ኣብ መጀመርያ ሰራሕናያ ኮሚንግ ትሪባማ ፍውስ ምሳዊታ ሲ ኣይኒንግ ደርዲ ፍቅርና ሲ ቡርቱዕ እዩ እንታይ ዝበሃል እወ ሃገራዊት እያ ግን ንጓል ይመስል ግን ከዓ ሃገራዊት እያ ከምኣ ግበር እዩ ዝብል ከምታት እዩ ዝፈቱ ፍቅርና ሃያል እዩ ብቀሊሉ ዝነቓንቕ ኣይኮነን ዝነፈሰ ንፋስ ኣይነቓንቆን እዩ ንከላኸለሉ ዳ ብዙሕ ሸርሕታት ንኤርትራ ዝገጠመሉ ግዜያት እዩ ነይሩ ንናፅነት ከም ሃገርና ደሪፍናያ ሰሪሕናያ ደሪፍዋ ኣብ ስታድዮም ኣብ ማለት ናፅነት ንኣረፋት ከዓ ከምኡ ደቂ ዓድና ስሙራት ልቢ ብሓንሳብ ይወፍሩ ንወፈራ ንሕንፀት ሃገር ንልምዓት ንትምህርቲ እያ ትብል ምዕቃብ ባህሊ ገለ ኩሉ ሲ ብሓንሳብ ብሓደ ልቢ እዮም ዝወፍሩ እዚ ዓይነታ ደርፊ ሳኳ ግጥማን ዜማኣን ፈቲነላ ተደሪፋ ኣስመረት ሉጂውን ከምኡ ምስ መንግስቲ ኣብ ከዓ ዳና ትጎዳ ኮዋ ብዙሓት ደርፍታት እየን ዳና ትጎዳ ኤርትራ ለጊና ብዙሕ ፍትውቲ ዝኾነት ደርፊ እያ ብዙሕ ተቐባልነት ዝረኸበት ፅቡቕቲ ደርፊ እያ ዳና ትጎዳ ዘለኣለም ንበረለይ ሃገረ እያ ትብል ብሁናማ ብስታድዮም ተደረፈት ኣብ ስታድዮም ክልተ ሰለስተ ግዜ ዝተደሪፈን እየን እናተይ ደርፈ ማለት እዩ ክልተ ናይ መንግስቲ ኣብ

እንቋዕ ናብ 35 ዓመት ናፅነትና ብሰላም ኣብፃሓና ንኣኺ ንመላእ ህዝቢ ኤርትራ ንሓይልታት ምክልኻልና ንደቀይ ቤተልሔም ኣይነኣለም ህያብ ኣይነኣለም ንኣሕዋተይ ንመሓዝተይ ኢለን ተስፋይ ሳባ ገንዘቡ ከምኡን ጎረባብተይ ብምልኦም መሳርሕተይ ብምልኦም እንቋዕ ኣብፃሓና ክብል ይደሊ ኣሳነይ ኤርትራ ኮይብሽጋላ ሸብሳተ ክሱመታ ስሉማ ቡናዎ ድማሲ ኤርትራ ጋር ድማላ ሲና ደርዲ ጉዱርታ ሲና ኮይብሽጋላ ሸብሳተ ክሱመ ከፉርዳናሲ ኣመራ ንዳቦ ካኮስጎ ድንፋን ካል ካኮስከ እናቦ ኣሳነይ ኤርትራ ኮይብሽጋላ ሸብሳተ ክሱመታ ኣመራ ንዳቦ ስሉማ ቡናዎ ድማሲ ኤርትራ ጋር ድማላሲ ኮፈለ ወጃ ፊቴተ ወጃ ንፉርትጎ ድማሲ ኣሳናይናን ሄንኬ ኦክዶካ ደርዲ ጉዱርታ ይድረሲና ኣሰነይን ንክቴና ሲካኮማሲ ናን ሄንከ

0: ሓጎስኩልና በዚ ጋጣሚ እዚ ናይ ናፅነት ሕጂ ፅቡቅ ሃዋውዩ ዘሎ ንኩላትና ድማ ንኩሉ ህዝቢ ኤርትራ ብደገና ወፃእ ንደሎ ከምኡውን ደረት ቃና ከምኡውን እንዳ ዜና ኩሎም ኣባላት ካሜራማን ንሰንዓፈ ከምኡውን ጋዜጠኛ ፋጡማ እንቋዓብ ከዓና ንበዓል ናፅነት በዚ ጋጣሚ ብዘይ ቀል ዓለም እዚ ሃዋህዊ ሕጂ ንሕና ካብ ባርነት ናብ ናፅነት ዝመፀናሉ ንድዩ መርሓባ ሰበይ ሕጂ እዚ ናፅነት እዚ ብጣዕሚ ብዘይ ቀል ዓለም ከም ዝበልከ ያፋጡ ሓጎስ ኣለዎ ዕግበት ኣለዎ ኩርዓት በቃ ናፅነት ተለካሲ ክድቅስ ትኽእል ኢኻ ናፅነት ተዘይብልካ ግን ድቃስ የለን ስለዚ ኣብዚ ድቃስ ብምህላውና ኣብ ናፅነት ብምህላውና ስማዓና ሓጎስ ወሰን የብሉን ብጣዕሚ ዝጎደና ልቺ ብልቺ መብራህቲ ኮይኑ ኩሉ ብምክንያት ናፅነት እውን ፍሉይነት ከም ዘለዎ ኩሉ መግብታት ዕጥቅታት ኩሉ ሓሲሩ እዩ ዘሎ ማለት እዩ በዚ ረዚን በዓል እዚ ስለዚ ንሰማታትና ብዝረዚን ዘብፅሑና ድማ ብጣዕሚ ነመስግን ንሓይልታት ምክልኻል ኣብ ግንባር ደሎ ማለት እዩ ከነመስግኖ እንደሊ በዚ ጋጣሚ ዮሃን ኣብሎ ከምኡውን ኣብ ደገ ደሎ ዲያስፖራ ማለት እዩ ነቲ ቲፎዘይ ዲያስፖራ ማለት እዩ ንውሽጢ ዓዲ ደሎ ቲፎዘይ ድማ ነዚ ኩሉ ብዚ ተውዛሕዛሕ ዝብል ዘሎ ሞራል ድበና ደሎ ስንዓፈ ኢሉ ድማ ዮሃና ክብሎ ደሊ ከምኡውን ቀፂለ ማናጀር እውን ኣሜሪካዊ እዩ ቦላት ኣስመሮም እዩ ድበሃል ኤርትራዊ ድማ ንቦላት ኣስመሮም ድማ ማናጀር ዮሃና ብሎ ከምኡውን ኣሰልጣን ክለብ ደንደን ኣሌክስ መድሃኒ እየ እዚ እውን ናይ ኣባል ኦሎምፒክ ኮይኑ ሰልጣን ተመሪፅ ኣሎ ንኣሌክስ መድሃኒ እውን ዮሃና ብሎ ብዝተረፈ ንኩሉ ሕብረተሰብ ኤርትራ ነዚ ቆልዓ እውን እዚ እውን ቲፎዘ እዩ ካልእ ከመስግኖም ዝደሊ ብዙሓት ኣለው ናት ናይ ኢልሃብ ተፍራት የለ ድበሃል ኣሎ ንዕ ከመስግኖ ደሊ ቀፂለ ውን በዓል ካቴድራል ካፈ ብዙሓት ትካላት እዮም ደለዉ እዚ ከይተመስግኑ ክሓልፉ ዘይደልዩ ንስንዓፈ ስታይል ከምኡውን ፋጡማ ደረት ቃና ዮሃና ዮሃና
1: ሰባትና ደማነታ ሓንቲ የለ ትብል ስቕራ 35 ሰነት ዒድ ሕርየት ንዓይ ድልየና እሰናይ ዲብላቃልት መናሰበት ኣብፅሐና ንብል እግልዮም ከም መግሎ ታብዑላ ፀናሕኩም ንመዲነት ኣስመራ ዲብግዳ ሻር ሕርየት እንደገብአናቱ መናሰበት እለቃልት ኣምዕል ፍንቱይ በርናምጅ ለቀደምና እግልኩም ዒድ በኪቶስ ዒድ ብድግማን እግል ኩሉ ገቢልና ዲብ ንብል እግልዮም ድውሉይ ላዕለ በርናምጅና ዲብለታ ምምላ
2: أعزائي المشاهدين بكده تكون خلصت حلقتنا بمناسبة ذكرى 35 لعيد الاستغلال تحت شعار صمودنا ضماننا إن شاء الله يا رب تكونوا تابعتونا متابعة حلوة وأحب أهني الشعب الإريتري الموجود في الداخل والخارج وقوات دفاعنا بالمناسبة دي وأقول لهم عيد سعيد ومن داخل شارع الحرية أحب أهني عيالي وزوجي وأهلي كلهم بمناسبة الذكرى 35 لعيد الاستغلال
3: ስርዓትና ዋሕፍና ኣብ ትሕቲ ዝብል ቴማ እንክብሮ ዘለና በዓል ናፅነት ሃገርና ኩብራትን ክቡራንን ተኸታተልትና ደርሱታትና ኣብ ምውሓስ ናፅነት

0: ና ዘለዎም ተራ ኣዝዮም ልዑል ዝለ ዝኾኑ ኣዝዩ ንመዓልታት ዝቐፀለ ትሕዝቶታትና ፍሉይ መደብ ሙዚቃ ማለት እዩ። በዚ ናይ ሎሚ ዝተኸታተልኩሞ መደብና ትንዛዝም ኢና ደጊምና ንመላ ህዝቢ ኤርትራ ኣብ ውሽጢ ሃገር ንወፃእ ዝርከብ እንቋዕ ኣብቃዓና ንብል። ኣብዚ መዓልታዊ ከነቕርቦ ዝቐነና ደርፍታትና ድማ ንኩሉ ደርፍታት ሃገራውያን ደርፍታትና ማለት እዩ። ክንፍትሾ ኣይከኣልናን ክንከውን ንኽእል ኢና፣ ግን በቲ ዝተመደበልና ሰዓት ብመጠኑ ናባኹም ኣቕሪብና ክንከውን ተስፋና ሙሉ እዩ። ንዓመታ ድማ ብሰላም ብጥዕና የረኽበና ሰዓድ ፋጡም። ከምዚ ዘለናዮ እውን ኣዝና ማዕሪግና ፀቢቕና ንክንወፅእ ልዕሊ ስታፌ ናይ ዝተፈላለዩ ሰባት ነይሩ። እስከ እዚ ተኸዲድናዮ ዘለና ክዳን እውን ንምፅባቕና ዝተገብረ ልዕሊ ነገር እዩ እሞ
1: ሓቂኺ ብፍላይ ኣብ ግዜ በዓላት ናይ ሃይማኖት ይኸውን በዓል ናፅነት ይኸውን ኩሉ ግዜ ዝምዕረረካ ናይ ግድን ክንምዝግኖ ብልቢ ክንምዝግና ኣዲኡ ሜሮን ወደ ቀንዱ ሜሮን ቀንዱ ማለት ብጣዕሚ ብልቢ ክንምዝግና ዮሃና ከዓ ንብላ መበል 35 ዓመት በዓል ናፅነት ንኣኺ ስድራ ቤትኪ ሓዩብቲ
2: ፅቡቕ ማኮ ከምዚ ትብልዮ ፀናሕኪ ብፍላይ ኣብ በዓል ናፅነት ክኸውን ከሎ ብባንዴራና ዝወቀብ ዝተፈላለዩ ኣልባሳት ኣብ ምቕራብ ኩሉ ግዜ ካብ ዓመት ናብ ዓመት ይሸባሸቡ ፅቡቅ ስራሕ እውን የቕርቡ እዮም። ንብምልኦም ዲዛይናትና ከዓ ክነመስግኖም ንፈቱ ከምኡ ውን ክምስገኑ ዝግብኦም ሰኣልቲ ኣለውና ሰኣልትና ከምቲ ኩሉ ግዜ ንብሎም ማኩ ከምኡውን ሰዓት ኩሉ ግዜ ምሳና እዮም ካባና ይፍለዩን እዮም። እቲ ዝበዝሕ ስራሕ እውን እሳቶም እዮም ዝሰርሕዎ ንሕና ፀቢቕና ንክንወፅእ ዓብ ተራዮም ዝፃወቱ ንብምልኦም ክምስገኑ ይግብኦም እዩ። ሎሚ ሸት ግን ምሳና ዘለዎ ክልተ ሰኣልቲ ኣለውና ተስፋ ኣለም ሃብተ ገርግሽ ከምኡ ውን ሓበን ሃብቶም እዚኦም ውን ክነመስግኖም ግቡእ ስለ ዝኾነ ብጣዕሚ ኢና ነመስግኖም። ቀፂና እውን ኣዋሃቲ ናይዚ መደብ ሰላሓዲን ሑሴን ከምኡ ውን ጴጥሮስ መንግስ ዓል ዑስማን ብጣዕሚ ኢና ነመስግኖም። ከምኡ ውን ኤዲተር ጃስር ዓብድራሕማን ንዓኽን ከዓ የመስግነክን ብጣዕሚ ኣብዚ ብሓንሳብ ቀኒና እሞ
0: ንፋቶም ማለት ኣብ ሳዕደ ንዓኸውንብሓፈሻ ንኩሉ ሚኒስትርን ዜና ኣብ ዝተፈላለየ እዋናት ኣብ በዓል ናፅነት ዝገብሮ ተራ ልዑድ ማለት ታሪክ ናብ ህዝቢ ንክቐርብ ዝሓልፍ ሩድ እዩ። ንመላ ህዝቢ ኤርትራ ውሽጢ ሃገር ንወፃእን ዝርከብ እንዳመስገና እውን ኣብ ምፅባቅ ናይ ሰለስቴና ዝሳተፋ ዝነበራ ሜካቢስት እውን ኣለዋ ኣሚራ ካብዚ ቀፂሉ ዝቐርብ መደባት ክንገድፈኩም ብወገና ግን እዚ መዓልታዊ ከነቕርቦ ፀቐነና ፍሉይ መደብ ሙዚቃ ኣብዚ ዛዚምና ኣለና ሰሰናይ ንምነ ሰላም።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕን ዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

muy bueno, buena estaba.

ይልጋረ ሰባ መትጋቢ

فواه.

الرجال ما يرسل الشعب النابض حزما ما يعانينا عزا

0: ገለቶ ኣርዶ ሰቆላኽር ተከለም ጉራጅበንቲ ርትረት መረግድኖ ከፍከፍሽኖ ሸሰና ኣውን ተከለም ሓገልድኖ ሓይትኖ ሲና ጭፍራመተወምድኖ ግርዋክ ዘና ተረይ ሰግደለከምድኖ ዋ ግርዋክ ዘና ተረይ ሰግደለከምድኖ ከተበርቶመመላ ባንዴረተይር ምስተሪ ንርወብርተመመላ ሸፍሸፈን ቀለምሲ ንክኸይ ቆል ኣመሪ ኸይርሕሲ ባላሊኪ ጃረ ድራሲ ወሊከ ባሲ ዋ ባላሊኪ ጃረ ድራሲ ወሊከ ባሲ ሰላም ዝሰርገልዲ ርትሪ ቁርሲ
1: ኣታለሳት

ተመጸኒሁ ንስወ ተኸፊሉ ኣብ ሜዛን ተመዝና እኳ እንተኾነ ኩሉ ፍጣሪ ድርሳ ኣይኮነል እንተኾነ ኣለና ክ ይብለሎ ሃገር ኤርትራ ናጽነታ ተጨቢትና ኣደታት ኤርትራ ኪሰና ቆሬኽን ተመርሻ ዋይ ላኪን ተተኪለን እልል በላን ኣኻትኪን ወይ ኤርትራ ንኣኸ ይው ንኣኸወ ሰላ ሰላ እቲ ተጋደላይ ወድኺ ንስኪ እንተደይ ተሰንከለ ንስክን እንተደይ ተፀወየ ናጽነት ኣይረኸብናን ወይ ወንደ ታራ እንጓኑ ሁርየት እንተወንተላብቶም ሰላም መና ሁርየት እንካ መራተይ ነፋ ውኩ ጋኑ ሲንቱ ዲንቱ መሰኩንካ ጀላኑ ወሁርየት ቤላኩ ጋኑ

شكرا شكرا السيدة مازن، شكرا.

شكرا شكرا السيد صفقة صفقة صفقة.

0: ኣሕልና ደቂ ጫዕተ ሓንቲ ዝልብና ኣስላምና ክርስትያንና ዓወት ንዓፋሽ ጭርሖና ኣስላምና ክርስትያንና ዓወት ንዓፋሽ ጭርሖና ንስለ ናፅነት ሂወቶም ዝኸፈሉ ንስለ ሓርነት ኣካሎም ዝሰንከሉ ብመኽደም ብራሾ ማይ ዝመቐሉ ኣብ ክንዲ ንነፍሰይ ንብፀየ ዝብሉ ሰብረዘንቲ ውዕሎ ብልፃት ልዕል ኩሉ ሰብረዘንቲ ውዕሎ ብልፃት ልዕል ኩሉ ኣለኹ ብኣሰሮም ኣይትሕለም ሓላሚ ኣለኹ ብኣሰሮም ቅዮኦም ደጋሚ ከመኻ ኣይኩንኩን ናይ ርሑቕ ከዳሚ ኣዴኻ ጠንቋሊት ኣቦኻ ሃዳሚ ሰነዳብካ ገንፅል ዳግማይ ከይትደሚ ሰነዳብካ ገንፅል ዳግማይ ከይትደሚ ርኢኻየ ደሞ እቲ ጎብየ ብፅቕታ ስርሑ እናዓየየ ፀሓያይ ሰላም እናኣለየ ክርዳት ካብ ስርናይ እናፈለየ ክርዳት ካብ ስርናይ እናፈለየ ድምርት ከይበሎ ናይ ዓለም ገዳ ሞይቶ እናበልዎ ዘውፅእ መንጉዳ ካቦ ዝፅበ ብፅፍሩ ዝነብር ዘይ እትዕዳ ኣደ ትምከን ንዓኻ ወሊዳ ኣደ ትምከን ንዓኻ ወሊዳ ማይካ ባሕሊ ከይንህብ ብጭልፋ ቆፅሊ ተመጊብና ስኢና ንላፋ ስንድና ንኺስና ብፅንዓት ብተስፋ ኣንባሂቁ ይትረፍ ሕጂ ተሳሃረፋ ኣንባሂቁ ይትረፍ ሕጂ ተሳሃረፋ ዘላለማዊ ዝኽሪ ክብርን ሰማታትና ዓወት ንዓፋሽ
1: ንዓለም ዘገርም እናረኣይዋ ዝዓወረ ዓይኖም ሃለውሉ በዚሑ ኣንፈት ጠፊእዎም ክነዋንውዋ ብየማን ብፀጋም ዘለቕለቕ ኣበደን ሎሚ እውን ከም ቀደም እወ ዘለቕለቕ ኣበደን ሎሚ እውን ከም ቀደም ኣቱም ሰባት መዓዝ ከምዚ ጥራይ ጅግና ኤሪትራዊት ኣብቲ ፅንቅር እዋን ንሳንድያ ጎያይት ፍፁም ዘይፅግማ ዓቐበ ቁልቁለት ኣንፈት ናይቲ ጉዕዞ ንሳያ ቀልናሲት ፅኑዒ ምኪዳና ዘይምታቕ ሰብሰለት ኣለዋ ሕሉፍ ታሪክ ናይ ዘን ትእለት ኣለዋ ሕሉፍ ታሪክ ካብ ዓወት ናብ ዓወት እዚዩ ምስክራ ኣብ ናፅነት ብናፅነት እወ ምስክራ እዚዩ ኣብ ናፅነት ብናፅነት ዝመፀ ተመፀ ቅናታ ይፍታሕን እዩ ሽምከይ ሓዝውን ኣብ መዓር ተጎየዩ እቲ ዝመረረ ኣብ ኢዳ መዓር እዩ ወሪሱ ዘውርስ ቅናታ ፅንዕዩ ተሓየት ውሉዳ ሓላዊ ሪማዩ እወ ኣሎ ፍረ ክርሳ ዘብርቕ ፀሓዩ ከም ትማል ቅድሚ ትማል ለምውን ከም ኢላ ድንብር ዘይብላ ማሕዘል ሓዚላ ሓንሳብ እንተንቂዳ ሓንሳብ እንተንዒላ ግዜ ዘይትፅበ ንጉያ ንዝላ ሕፅብቲ መዓንጣ ወይ ልእወ ዝብላ እወ ሕፅብቲ መዓንጣ ከም ኢላ እያ ዘላ ኤሪትራዊታ ደየ ከምዛ ዘይፈልጥዋ ፈራይት ክንሳ መኻን ክሰሚዋ ብየማን ብፀጋም ክጎፃጉፅዋ ሕጂ እውን ኣበደን ፍፁም ክበፅዋ ከምተን ካልኦት ኣደ ከይትግምትዋ እወ ከምተን ካልኦት ኣደ ከይትሓስብዋ ሕጂ እውን ናይ ገርማን እዩ ኳድኣ ተቢዓ ነቲ ሕፂ ውልዳ ኣብ ክንዲ ንመርዓ መሪቓ ተፋን ውሸቱ ከወቓ ሓደራ እናበለት በትሩ ከይርስዓ ገጥ ኣቢላ ክብዳ መሊሳ ፀኒዓ እወ ገጥ ኣቢላ ክብዳ መሊሳ ፀኒዓ እምበር ዘይፍታሕ ቅናታ እምበር መጠን ኣደ ሂባ ዘይትርብርብ ሓደ ብሓደ ኣይትበቅቕንያ ነትናታ ግደ ወሓዚ ማህፀና መሃብ ዝለመደ እቲ ዘገርም ግን ከምኡ ዝተለምደ እወ እቲ ዘገርም ግን ከምኡ ዝለመደ ፅንዓታዩ ዋሕሳ ኤሪትራዊት ኣደ ዓወት ንሓፋሽ

ዓለምለኻዊ ኣፍሉጦ ዝረኸበን ብደረጃ ምብራቕ ኣፍሪቃ ድማ ልዑል ተፈላጥነት ረኺቡ ዘሎ ማራቶን ኣስመራ 7 ሰነይ ኣብ ጎድናታት ኣስመራ ክካየድ እዩ። ናይ ሎም ዓመት ማራቶን ኣስመራ ካብ ሃገራት ኬንያ፣ ዩጋንዳን ደቡብ ሱዳንን ዝመፁ ኣትለታት ከምኡውን ካብ ኩለን ዞባታት ሃገርናን ሚኒስትሪ ምክልኻል ዝመፁ ድሙቓት ኣትለታት ዝሳተፍዎ ኮይኑ ብወርልድ ኣትለቲክስ ብቕዓቱን ደረጅኡን ዓቐንተ ገይርሉ ብልጽነቱ ዝገልጽ ፍሉይ ምስክርነት ረኺቡ ኣብ ዘለወሉ እዋን ይካየድ ብምህላው ፍሉይ ይገብሮም። እዚ ምሕዝነት ሃገራት ንምድልዳል ድሙቓት ኣትለታት ብቕዓቶም ዘመስክርሉ ኣጋጣሚ ምፍጣር ንጀመርቲ ኣትለታት ድማ ዕድል ንምኽፋት ዓሊሙ ዓመታዊ ዝካየድ ውድድር እዚ ውድድራት ማራቶን ደቂ ተባዕትዮ ህዝቢ ዝሳተፎ ናይ ሓባር ጉያ ፓራ ኣትለቲክስ ከምኡውን 10 ኪሎ ሜትር ናይ ደቂ ኣንስትዮ የንግድ። ኣስመራ ዘለዋ ናይ 2325 ሜትሮ በራኸ ኣብ ዓለም ሻድሸይቲ ኣብ ኣፍሪቃ ድማ ካልአይቲ ዝበረኸት ከተማ ይገብራ። ኣብ ኣትለቲክስ እዚ በራኸ እዚ ተሃራፊ እዩ። ማእከል ስልጠናን